0: እቲ ነገር ድሕር ተሓሲብዋ ኣብ መዕለቢ ኣኸብ ፃሓ ሰለማ ይብልኒ ኣሕር ከዓ እንተሓርጉ ወዮ ከዓ ጉማላንኩም ሰሪቆም ኣብደይ ሽጉርኩም ኣብደይ ፀጎምኩም ኣእትዮምኹም እምበሪ እፃዓከይ ኣይ ፃዕዳ ሃብታም እንዲ ዝነበረ ኣሕ መን ይፈልጥ ሓንቲ መዓልቲ ክቆርዐ
1: ይኸየ በሉስኩ ከም ኣፍኩ ምግበረለይ ከም ኣፍኩ ምግበረለይ ዕመረ
0: ንመን ኢልዎ መን ኢልዎ ከይደ ደኣ ከይደ
1: እንታይዳኣልኩም ክሒዝኩምለይ መፂኹ
0: ኣንቲ ሓር እንታይ እሞ ከይምፅእኺ ዳሓር ከዓ ደንበ ክምስ ፀብኡ ከሎ በይ ንክደይሰተክሎ ሕጂ ኣነበይ ናይ ሸዊት በሊዕ ኢልክኒ ከይደ ደኣ ከይደ
1: ኣራይ በልብሩክ መዓልቲ
0: ዘይግደ ሓደ መዓልቲ መፅኢ ኢለ ሒዘክ ክኸይ ዝረጎፆ ክንረግእሲ ድልውቲ ደኣ ኮይን ክፅንዕኒ
1: ወሸለ ኣንቅሉ ዳኣ መርዕመር እየ ዝረገፅዋ ክረግእሲ ድልውቲ እየ
0: ወዲኡ እየ ወዲኡ እዩ ድልውቲ ጥራሕ ኮኒ
1: ሓራይ ሓራይ ብሩክ መዓልቲ
0: ብሩክ መዓልቲ ከይደ በል

0: ወይ ጉድ! ኣንዶም ጎይታና እንታይ ዝበለ እዛ እንተ ርኣዩ ዘለኩም በሎስ ከምላ ኣብሉለ
1: ስምካ መን ኢኻ ዘልካኒ?
0: ሳፅየ።
1: ሓቅኻ ሳፅየን ኢኻ ኢልካኒ ከምቲ ዘዕለልኩ ኸዓ እዩ። ካብ ገዛእ ሃብተይ ብዘለምቲ ብድኽነት ምስ ወደቅኩ
0: እወ
1: ዘጋጠመ ከጋጥመኒ ኢለ ኩሉ ዋኒነይ ጠንጢነ እ ንምሸቱ ግዳ ሰልጠን ንኸውን ኣሳኣነይ ክሳብ ዝጠልማኒ ኣበይ ኣበይ ዘይበፅሓ
0: ትሩፍ
1: ሕጂ ድማ ኣነኹለ ተስፋ ኸይቆረፅኩ ኾለየን ይብል
0: ላም ክደልሲ ክንዲዚ
1: እ ንላም ጥራይ መኣስ ኮይኑ እንተናይ ንፍትሒ እየ
0: ዋ ኣነ ስባ ኸሲርኩም እበልኩም
1: ኣይኮሰርኩን። እንታይ ማለትካ እዩ? ተስፋ ንዘይቆረፀ ዝበፅሖለኒ ንዝበለዶ ኸሲርካ ኣበሃል ኢሉ
0: እንታይ ደኣ እሞ ክንብልና ቁርብከ ቁርብከ እንታይ ፍሉይነት ነይርዎ?
1: ፍሉይነት ኣደበልካ እንካ ንበል ስማ ጉማ ሕብራ ጣላ ዒበላ ዒበላ ትሕለበ ዕዙእትን ወርቂ ሓቅን ካብ ኣቦይ ዝወረስኩዋ ኮይና ሓብ ሓቢትን ኣላይት ሙሉእ ስድራን እያ ነይራ። ካልእ ከዓ ነይርዋ ግና ምምካዕ ክመስል እዩ
0: ኣይፋሉ ሓቂ ምዝራ መዓስትን ክሕቲ ኮይኑ በሉ ዳ
1: በል ባዘይ ጓሃየ ፅጉም ዓዲ ይከሰስ።
0: ከመይ
1: ከመይ ሲ ብጠስሚ ሰንበት ንኩሉ ስኡንቲ ዕንግላ ኣደያ ነይራ ጉማ።
0: እዚኣ ደኣ እንታ ተኣምራታዊት እያ። እዚኣ ዘይተደልየት ከታመነ ድለ የ ግዳሲ ምስቲ ምንዋሕ ግዜስ ሕማቕ ኣለ ፅቡቕ ኣሎ ዓድኹም ዘይተመለስኩ
1: ሳፅ ከይመውት ደኾኒ ኢኻ እንታ ኣነ ቶመትኩ ውን እኳ ሓቂ ትመውትን እየ ንኣዚ ፅሑጥሩ ድማ ወሊደ እየ ግናሲ ብህወት እንከለኹ ኣይስልክን
0: ካን
1: ኣኸለ
2: ዋ ከመይ ውዒልኩምኣታ
0: ጎይታ ድሓ እንዳ ውዒልኩም ከመይ ውዒልኩም?
2: ኣቶም ሰብኣይ ኣበይና ጠፊኹም ቀኒኹም ኣይረአኹምን
1: ኣይጠፋእኹን ኣለኹ ደይቲ ህወተይ ከም ትፈልጥዎ ኮለል ኮይኑ እንዳ ኣሉ
2: እሞ ገዛ መፂኹም ብልዑ ዝተይደዎ ኢለኩም
1: ኢልኩምኒ ሽሕ ፍረይ ኣሓኹ ደይ ብሰላ ፀባእ ኣሓኹም እየ ተዓንጊለን ዝዋሳወስን ዘለኹ
2: ኣነ ዛምላይ ወዳእቶ ክሓሱ ጸጋታተይ በጫ ኢሉ ግዳም እናፈሰስ ከብድኹም ብጥም እዩ ብኒሕ ክትሞቱታ እንታይ ደበረታ ነፍሲ ከስዕኹም ኣጥቂኩም ኣይትምርቑ ድኻን ቀል ዓለመኛ እንኳ ይፈቱን ምፁ ምፁ ምፁ ከብድኹም መሊኦኹም ትኸልዋ
1: ራይ ጎይታይ
3: ልበይ
0: ጎይታይ ድሓኒ ኮይታ
3: ድሓኒኹም ጎይታ ድሓኒ ክትገድፍ
0: እሞ ገዛ ደ ክነብፅሓኩ
3: ኣይፋሉ እንታይ ገበርኩም
0: ክነብፅሓኩም
3: ድሓን ድሓን ድሓን
1: እንታይ ይበሃል እንታ እዚ
0: ዒልካ ደ እንታይ እጉድ
1: እንታ ዞም ብሩኽ ሰብኣይ ሰ
0: ብሩኽ ደበልኩም ሞ
1: እ
0: ዋላ በሉ ደኣ ሕሳበያ መዕለቢ ከየብፃሕኽዎ ወይ ከሰለም ካብ በልኩም ሲ
1: ንኣይ ክጥዕመኒ ማእስነቕ ኢለ
0: ሞሕራ በዓል ለዊሕ መንገድን በዓል ገዚፍ ዕማምን ኹምሞ ዋ ፃማኹም ትረኽቡላ መዓልቲ ትረኸ
1: ኣስኒካኒ ካብዚኣ ተዓቢ ስንቅየልቦን ኣስኒካኒ
0: ንኸይድ በሉ ንኸይድ እንዳይ ከሪአኩም እሞ ብዝመፃኹምሞ ኸዓ ቤተይ እንዳበልኩም ክተላግሱ
1: ራይ
0: ንኸይድ ሃብ ሞ ትፀርኩም ሃብ እስኪ ንዕና ይዳ
4: ስምዑታ ኣይተዛም ናይ ወዲ ኣይተኸዓሱ ስለ ዝዓረፉ ሎሚ ፍርቂ መዓልቲ ቃውርናብሉ ኣለው እየ ስምዑታ
5: እውይ ጉድ ስማዕ እውይ ጉድ ስማዕ ኣንታ እንታይ እዚ ዓይነት ዘረባ ሓዝካልና መፅኻ ሄየን ዓበት ኮይና ንለ እንታይ ነስኪኻ ዘረባ ትብሎ እዚ ደ ዘረባ እዩ ኣነ ክኸብና ባወደቐ ተካሉ ዳእወ እንታይን ከመይን ኢኻ ትብል ዘለ
6: ግደፈኒ መድኒ ግደፉ ንብለኩም ኣለኹ ዝውዓልኩ ኣኽለ እቲ ንሬሳቦይ ዝፃሕነ ገመድ ወጡጤየ እናመፃኹ ሕሳል በቲኹ ስዒሩና ሃዲሙ ብለኩም ኣለኹ
5: ኣታወዲ ሬሳቦና ኩ ከጠፊ ትብል ዘለኹ
6: ይርዳእካ ደሎ
5: ተጠቂሙ ዛብ እንታይ ክብለኩም ደልዮ
4: ጉድ ጌርካና ኣይና ኣለም ዓዲ ምስ ጎደቦ ማኣዊት ንዲኢኽና ዛምላይ ወዳእቶ ካሱ ዓሪፊ ኢልና ኸነብቀስ ሕጂ ኻ ርእሳቦና ዝሓዘ ከመልጠፊ ኢልና ክንብል
5: እምበርከ ካብቲ ወርቀ ይጠፍዓኒ ላጫይ ወዲ ላጫ ይሰቐኒ ኳስ ዝተባሃለ ባዕትፋት ርእሳቦም ክንፅዋዕ እንታ ብሓለት ህም ከም ደቂ ዛምላይ ኣቢልናስ ባሃላያት ሃየ ንዓና ይምርሓና ናበይ ዝምርሓኩ
4: ንዓና ይምራሕ መሬት ዘቢድና ርእሳቦና ኸነቕርብ ኢና
5: ሃየ ባ ንዓናይ
6: ንዑናይ
7: አንተ ሳጼ በሐቅ ዲ

0: ካልኦም ምዞም ሰብኣይ ተተራኽበኒ
1: ሕጂ ሕጂ ኣያዛ ቀብርና ክንረኽቦ
2: እንታይ ዝመሰልዎ ተኣምር ይደቀይ ሎም መዓልቲ ብሓቂ ገጽ ዝፈትዎ ዓድከይ ክንእየ
1: ይህናይ ዳ ወለ
0: እዞም መይቶም ዘለዉ ሰብኣይሲ ዓርኮም እዮም ሮም ኢልካዮም
1: ዕርክነት ተበልኹምከ ብኣም ሀየ ዝብለኩም ኣብዛ ቅድሚ ዓይነይ ገዛ መፂኹም ዘይ ተዓንገልኩም ኢሎም ሲ ዓብያ ዝገንሕዎ ዓብያ ዝገንሕዎ ንኸይድ ዳኣ
2: ንዕናይ በሉ ነርክብ
1: ንኸይድ ወይ ንኸይድ

0: ከመይ ድመሰለ ሰብኣይ ኩሉፍ ኢሉ
1: ብሓቂ
0: ግርም እዩ
1: ኩሉፍ ኢሉ
2: ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ከመይኻ ወዲ ሕድራይ ዛምላይ ከመይኻ ወዲ ካሕሳይ ዛምላይ ጎይቲ ዓዲ ደኽብለካ ዳዕረ ሰማይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ ዘለበ ቁመትሃራራይ ፈካራይ መፀትካረዝ ዓለም ጣልማይ መፀትካረዝ
0: ዓለምረክሎ ብለስዎ
3: ናብ ሰብኩም ኣብሉ ናብሰብኩም ኣብሉ እስከ ወሪዱ እንታይ እሞ ክግበር እንታይ ባሃል ኮይኑ
4: ኣቦይ ዛምላይ ኣቦይ ዛምላይ ኣቦ ኩሉና እዩ ነይሩ ጣል ግደ እንተኾነ ግን ካብቶም ሓወይ ብገዛ ቀብሩ ኣብዚ ሓመድ ድበናይ ኣቦይ ዛምላይ ዘይምርካቡ እንድዒ ንጥዑም ጥራይ ግበሮ
5: ዘወልዲ እንታይ ወሪዱ ካሓዘና ዘይተኽእለኒ ሓቅኻ ንስኻ ኣርኪብካ
4: እዋ ኣቶም ደቂ ዘይእዋኑ ሃይማኖት
2: ኣቶም ዓዲናዓዲና ቁቶሩሂቡቁቶሩሂቡታታታ ዛ
5: ፀኒ ስማ ወልደፋስኩ
4: ምንታይ ሬሳ
5: ዋይ ገመልና መፅኡ ዋይ ተካን መዓልቲ
4: ሓወይ
3: ቀትልኩማ ዲኹም ኣታ
0: እታ ደቂ ፅቡቕ ከሎ ሕማቕ ኣይተቐድሙ እንታይ ዝሰማዕኹምዎ ነገር ኣሎ እዩ
4: እንታይ ተኣምር ዝኾነ ክስተት ኢታ እዚ እንታይ ኢና ንርኢ ዘለና ዓድና እሞ ንመ እንዳ ኣልና ቐቢር ደቂ ዛምላይ እምበረቐሪኹም ኣታ
6: ዓድና ክልተ ግዜ ይነጋገር ምስ ንዕበየኻ ጥፋእ ከም ዝበሃል ኣቦና ይበድልና ደቃይ ሓራማይ ትፍርሁ ሓራም መበልዕትና
0: እዩእንዳበለይዘሮይታይዝ
1: ዘሎ
6: ኣቦና ካብ ደንበ ጉማ ጉማ ዝተባሃለት ላም ምስ ዘመተ ይሓሊፉ
2: ላመይ ላመይ ኣቶም ህዝቢ ብሕጊ እንዳባ እንትምዘዙ ፍሉጣት ህዝቢ ኢኹም ሞ ዝገረሩኹም ክርስቶስ የመልክትኩም ሓቂ ብኢዳን ምግራን ትወፅኣላ ሓቂ ብኢዳን ምግራን ትወፅኣላ ላማይ
4: ከቶም ሰብኣይ ዓቕሊ ግበሩ ብድሕሪኡ ኸ
6: ዋ ብድሕሪኡ ዳ እዚ ንሬሳ ቦይ ዝፀዓነ ገመል ወጢጦ እየ ና መፃኹ ሳልበት ይኮስዒር ንምሳደነ
4: እሂ ሞ
6: ዝኾነልና መሲልና
4: እንታይ ዝኾነልና መሲልና ከ
6: ኣብቶም ቀትልና
0: ደውሪ ህድ በሉ
4: ዘወልዲ ባታ ትርእዎም ደየለኻትኩም ሂወቶም ኣበድኩም ኣውዲኹም ዳሃር ከዓ ወዲ ዓድጊ ውዲቑ ረግፅ ወዲ ፈረስከ ኣውዲቑ ድንግፅ እምበሪ እንዳባር ዓድል ሃቦም ምለከ ከምኡ ትግበሩ ኣቦና በዲልና እንዳበሉ ንስኹም ሲ እንታይ ድሕማቕ ፀኒሕ ኣለኩም እዩ

0: ሞቲ ዶም ሓወይሲ ደም ካል ምኾይኑ ድ ሕተር ፈርታ ኣተፈልወኒ ዶ
1: ወልዎ
0: ጊደፍ ብለካ ኣለኹ ጣውላ ጊደፍ እሞ ትርእዎም ደ ኣለኻትኩ ዲን ኸበይ ትኸዲኖ ካብ ዝኸፍእ እንታይ ኣሎ ድ
1: ባዕሎም ፈልጡ ንኢዶም ክረኽብሉ
0: ጊደፍ ብለካ ኣለኹ ጣውላ ጊደፍ
1: እቶም ደቂ ሃይዶ ንሽማዕ ጠበይ ንስማዓ እዮም ዳሃር ከዓ ስም ደበለ ደው ይውቃዕ ኮይኑ
2: እምበርከ ፈጣሪ ከሎ ፈዳይ ሕነ ሃምብሃምብ ካ ዘዕቁበታ ስኸኑ ስኸኑ እታ እንታይ ታይ ወሊድኩ
0: ሃየ እስከ ንፋስ ኣውቅዕዎ ሃየ ተወልዲ ስምዓና ክ ንፋስ ዎ ኣውፅ ስምዕዎም ዶ
2: እንታይ ባሃል እንታይ ዝብልዎ
0: እንዳባ ኣብ ርእሲ ዘላታ ተወሰኸታ ኮይኑ ጉዳያ ተደራሪብና ስለ ዘሎ ሬሳ እኳ ክቡር እንተኾነ ሕጂ ግን ነዚ ሬሳ ክንቀብር ክንብል ካልእ ጥፋኣት መንታይ ከይነስዕብ ሃየ ሃየ እዚ ሬሳ ኣብዚ ቀረባ ገዛ ዳ ምሕፁና ፅንሕዎ እሞ ጉዳያትና ምዕለቦ ክንገብር ስምዑና ሃየ እዞም ደቀይ
3: ሃየ ቶም ኣግባዝ ሕለፉ ሕለፉ ንቕድሚት
0: ንቕድሚት ንሕልፍዎ ፅቡቅ ኣሎ ሕለፉ ዳ እስከቱም ሰብኣይ ሕጂ ጉዳይኩም ክንሰምዓኩም
4: ኣቆኸም ክብረት ይሃበለ
5: ክቡር ሽም ከባቢ ኣነ ደ ንስለ ሓቂ ክዛረብ
0: ሳፅ ንሰማየ ትብሉ ሓቂ ኣለካ
5: ኣለኒ
0: ግርም ንሰምዓካ
5: ክብረት ይሃበለ እንዳባ ፈሪሕና ዶ ክንመውት ኢልና ግብርና ዘምላይ መን ዘይፈልጦ እንታይ ሰናይ ግብሪ ከለዎ ከመይ ሽም ከባቢና ዝበልዎ ጉዳይ ዓዲ ንደቂ ዓዲ ገዲፍና እብለኩም ኣለኹ እዚ ነነዊሕ ዓመታት ከርተት ክብል ፀንሐ ሰብኣይ ዋና እዛ ትበሃል ዘላ ሙሉእ ስድራ ትጥውር ዝነበረ ትላም ከም ዝኾነ እዚግ ይፍለጥኒ
4: ተመስገን ተመስገን
0: እሞ እንዳባ ፍትሒ ናይታ ኣቶም ጥፍሒ እዩ እዚ ጉዳይ ደቂ ዛምላይ እውን ብኣፎም ዝመስከርዎ ስለ ዝኾነ እወን ዝበለ እንታይ ምስክር እየ ስለዚ ነዞም ሰብኣይ ላሞም ዝፈረየቶም ኩሎም ብእሪ ቁፅር ክወሃብኦም ኣርካናትን ኣናባበርትን እንዳባ ዝፈከትዎ ድማ ደቂ ዛምላይ ከተግብሩን ክክሕሱን ክልሕሱን ወሲንና ኣለን
4: ተመስገን ተመስገንካ ፈጣሪ ተመስገንካ ፈጣሪ
0: ኣየ ንደቂ ዛምላይ እውን ግልል ኣብልዎ እሞ ኣብኡ ፅንሕዎም ከዓ
4: ለከ ሓቅስቲ ድንጉ እምበር ተቐቢራ ይትቕበርን ኣቶም ዓዲ ብገዛእ ፀባይ ብገዛእ ብርሐይ ብገዛእ ጠስመይ ዳ ኣለየ ክምርቕ ዝሓቀኹ ዓይንዓይን ዲ ደኣ ዝልቀሰኒ ወየ
5: ኣይፋልኩምን እዋኑ ዘይኮነ
0: ኣይ ሰዓቱ
4: ኣይ
0: እወ ኣይ ሰዓቱ
4: ሓቆኹም በትሪ ሓቂ ሲ ትቐጥን እምበር ኣይትስበርን

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቕብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍቕራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ንዞም እንዳዘይናሃቦም ስናና ሽግር ኩሉ ስግድል ወበይን ምክሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 27 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ሰላምታ የብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ መውፃእ ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ነቦኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ፍኖተ ሂወት ን48 ዓመታት ብፍቕሪ ብስኒት ኣብ ናብሮኦም ፀኒዖም ዘለዎ ሰብ ሓዳር ማለት እዩ ተመክሮኦም ናባኹም ክነብሎ ኢና። ኣብ ንኡስ መደብና ዳሳስና ኣብ ዓለም ሰብ ክነብሮም ኢልካ ዘይተሓስቦም ቦታታት ገዛውቲ ተሰሪሕዎም ሰብ ነቢርዎም ዘሎ ፍሉይ ቦታታት ማለት እዩ ናባኹም ክነብሎም ኢና። ኣብ ንኡስ መደብና ዘዋይት ካሜራ ብዛዕባ ጥቕምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ማለት እዩ ናባኹም ኣቢልና ኣለና። ብዘይካዚ ኣብ ንኡስ መደብና ዓለም ሰብ ጥበብ ኣብ ዝሓለፈ ሰሙን ዝተኸታተልኩሞ ብዛዕባ ኮምፒተራይዝድ ሙዚቃ ክበሃል ዘለዎ ግቡእ እውን እሩምን ኣገባባ ባህላ ከመይ ክኸውን ዘለዎ ተዓዚብኩም ነርኩም። ንሎሚ ድማ ፅልዋን ኣብርክቶን ኣርቲፊሻላዊ ብልሒ ኣብ ሙዚቃ ኣብ ከመይ ደረጃ በፂሑሎ ክንዕዘብ ኢና። ብዘካዚ ተኸታታይ ድራማ ሳውን ከምኡውን ፋኒ ክሊፕ እውን ኣካል ትሕስ መደብና እዮም። ቅድሚ ኩሉ ግን ከም ትወትሮ ንገብሮ ትሕስ መደብና ብደርፊ ክፍለሚ እሞ ናብዛ ተቐፀል ደርፊ የ ከስክረኩም ሰናይ ምክትታል

ንኡስ መደብና ዘዋርት ካሜራ ቀፂላ ተቐሪባ ዘላ ሎሚ ዘዋርት ካሜራና ብዛዕባ ምንባብ ገለ ክንብለኩም ኢና ኣብ ዝተፈላለዩ እዋን ብዙሕ ኣጋጣሚታት ኣብ ዓወት ዝበፅሑ ዜጋታት ምስ ናሓቶም ምስጢር ዓወቶም እንታይ ምስ ናሓቶም ማለት እዩ ምንባብ ኢሎም ይምልሱልና እዮም ምንባብ ኣገዳስነቱ ማዕርክ ንደይ ኣገዳሲ ምዃኑ ንኩላትና ንስሕቶ ሓቂ ይኮነን ግን ካብትን ብምውካስ ሜሪ ኣማኑኤል ብከም ዝስዕብ ትርጉምን ኣገዳስነትን ምንባብ ካብ ተመክሮ ኣንበብቲ ገለ ማለት እዩ ናማና ኣቢላ ተላሞ ብሓባር ንከታተል ጥቕሚ ምንባብ ኩላትና ንፈልጡ ኢና ንምዝኽኻር ንዝኣክል ማለት እዩ ናብኣ ከስክረብኩም ሰናይ ምክ

0: ንባብ ኣብ ተጻሒፉ ዝተሓትመ ወረቐት ዝግበር ናይ ኣንባባይ ንዓይን ምንቅስቓስ ኣይኮነን። ኪንዩዚ ኣብ መንጎ ጸሓፋይን ኣንባባይን ዝግበር ዝርርብ ዝሓዘ ዕምቀት እዩ ዘለዎ። ዝተዓጽዎ ሓድሽ ዓለም ዝኸፍት ዓሚቕ ስምዒትን ምድንጋፅን ዝሃነፅ ንሓደ ዘይውስል ሓሳብ ዘለዝብ እዩ። ንባብ ንወዲ ሰብ ክዕቢ ዝተፈጥረ እዩ። ወዲ ሰብ ብዘይ ንባብ ብሰልኣ ከም ዝጠፍአ መርከብ ምዃነ ይብሉ ናይ ዓለምና ምሁራን።
1: ኖም ቾምስኪ ዝበሃል ንንባብ ዝምልከት ተዛረባ ኣላ ዘረባ እንታይ እዩ ዝብል፣ ንባብ ማለት ምግንፃል ወረቐት ወይ ትፅሑፍ ምንባብ ማለት ኣይኮነን፣ እንታይ ደኣ ንዕኡ ምምስራሕ እዩ። ምምስራሕ እዩ ገሊኦም ክሳብ ንዕኡ ናብ ተግባራዊ ምቕያር ዝብሉ ኣሎ። ምምስራሕ ክህሉ ኣለዎ እዩ ዝብል ኖም ቾምስኪ። እዚ እንታይ ማለት እዩ? ኩሉ ንባብ ኣብ ኣእምሮ እዩ ዝውዳእ ማለት እዩ። እቲ ነንብቦስ ነንብቦ ማለት ኣይኮነን። ንባብ ማለት ተመስርሒው ክውዳእ ክኽእል ኣለዎ። ምስ ተወዳእ ኢና ተነቢቡ ንብል ማለት እዩ። እዚኣ ንሓዛ ሕጂ ኣበ እዩ ዝውዳእ፣ ኣብ ኣእምሮ ይውዳእ። ባህሊ ናይ ኣእምሮ ወዲ ሰብ ካብቲ ካልእ ፍልይ ዝበለ ኣለዎ። ከባቢና ርኢና ንምሃር፣ ኣንቢብና ንምሃር። ስለዚ ምንባብ እንታይ ኢና ንብል ዘለና ማለት እዩ ካልቸር እዩ፣ ባህሊ እዩ። እነማዕብሎ እዩ እምበር ምሳና ዝውለድ ኣይኮነን። ቆልዓ ውሉድ ክብል ከሎ ጡባዲኡ ኣይስእናን እዩ ሓቀ። ላም እውን ምራኽ ምስ ወለደት ጡባዲኣ ሃሰሲላ ያትረኽቦ። እዚ ኢነይት እዩ፣ ምሳኻ ዝውለድ እዩ። ምንባብ ግን ምሳኻ ይውለድኒ። ተማዕብሎ ኢኻ ትመሃሮ ኢኻ። እዚ ከዓ እንታይ ንብሎ ኒውሮፕላስቲሲቲ እንታይ ማለት እዩ? ተመጣጢ ኣእምሮ ናይ ወዲ ሰብ። ስለዚ ምንባብ ትርጉሙ ንምስራሕ ናይ ፅሑፍ ብረቲና ሓሊፉ ብዓይና ሓሊፉ ወይ ኣብ ኣእምሮ ዝሰፍር እዩ። ዓይነ ስውርቲ ኮይኑ ንኣብነት ብምድህሳስ ነቲ ቅርፂ ናብ ኣእምሮ ይሰግር። ካብቲ ዲክሽነሪ ናይ ኣእምሮ ርኢኡ ከዓ ትርጉሙ ይነግር ማለት እዩ።

0: ምንባብ እዚ ክበሃል ዝፀንሐ እንተደኣ ኮይኑ ንድሕሪት ምልስ ኢልና ንኣመፃፃን ንኣማዓባብላን ንባብ ክንደስስ ክንፍትን ኢና። ብሓፈሻ ፅሕፈት ኣብ ናይ ጥንቲ መሶፖጣምያ ከም ዝተጀመረ እዩ ታሪክ ዝነግረና።
1: ፅሕፈት መዓስ ተጀሚሩ ከም ታሪክ እንተኢልና ንድሕሪት ተመሊስና ከባቢ 5,000 ዓመት ኣቢሉ ጀሚሩ ማለት እዩ። ኩሉስ 5,000 ዓመት ኣቢሉ ገይሩ ኣሎ። እቶም ፊደላት ንብሎም ከ ዳርጋ ብዝሓለፈ 500 ዓመት እዮም ጀሚሮም ማለት እዩ። ኣብ ከባቢ 1450 ምስቲ ናይ ጉትንበርግ ፕሮጀክት ዝበሃል ምስ እዮም ጀሚሮም።
0: ሰብ ንምንታይ ተንብብ ኢልካ ምስ እትውከሶ ብዙሕ ውሽጣዊ ወይ ውልቃዊ ዝኾነ ስምዒታቱ ክገልጽ ይፍትን። ገለ ፍልጠት ክኸስብ፣ ገለ ካብ ጽምዋ ክገላገል፣ ገለ ኣዕርኽቲ ኸጥሪ፣ ገለ ግዜ ብግቡእ ኣብ ዝጠቅም ነገር ከወፊ ስለ ዝደሊ ዝብል መልሲ ይህብ። ኪንዮ እዚ ኣቶ ክፍሎም ንምንታይ ተንብብ ኢልና ምስ ተወከስናዮ ከምዚ ይብል።
1: ዘይነበርካያ ዘመን ክትምለሶ ትደሊ፣ መሓዙት ክትብዝሕ ትደሊ፣ ሓቂ ህዝቢ ክተብዝሕ ትደሊ፣ ብኸምኡ ኢኻ ተንብብ። ሸክስፒር ምሳና ይነበረን ሓቂ ኣብ 18 ክፍለ ዘመን ኤልዛቤዝያን ታይም ንብሎ ነይሩ። ግን ተላሃሊን እያ ጁልየስ ሲዛር ኣብኡ ትፈልጦ፣ ሃምለት ኣብኡ ትፈልጦ፣ ሓቂ ወይ ናይ ሙሳ ኣረን ወርቅሃ እንተ ደኣ ኣንቢብካ ናብ ወርቅሃ ትምለስ፣ እቲ ዝነበሮ ኣብ ስሳታት ዘበን ንክትምለስ ይሕግዘካ። ስለዚ ሰብ ንምንታይ የንብብ እንተኢልኪ ናብ ውልቁ ተመሊሱ ኣብ ውልቀ ናይ ካልኦት ሰባት ብምእታው ክዳናገፅ ስለ ዝደሊ፣ ንዕኦም ክመስል ስለ ዝደሊ፣ ባህርያቶም ክፈልጦም ስለ ዝደሊ፣ እቲ ዝነበረ ስነ ሕብረተሰብ ፖለቲካዊ ተሓሳስቡ፣ ማሕበራዊ ሕትኡ፣ ናብርኡ፣ ምረቱ፣ ፖለቲካዊ ውዳብኡ፣ ሓቂ ታሪኹ፣ ተፅዕኑኡ፣ ነዚ ኩሉ ክትፈልጥ እንተደኣ ደሊኻ ናብኡ ኢኻ ትምለስ።
0: ብዙሕ ናይ ምንባብ ልምዲ ዘይብሎም ሰባት ትርጉምን ጥቕምታትን ምንባብ ሰሚዖም ከንብቡ ዝድርኽ ስምዒታት ምስ መፆም ኮፍ ኢሎም ከንብቡ ይፍትኑ። ናይ ኣድህቦ ፀገማት፣ ኮፍ ኢልካ ከተንብብ ክትፅምም ዘይምኽኣል ሕዝ ግድፍ ዝመስል ናይ ምርባሽ ስምዒታት ይረአዩ። እዚ እንታይ እዩ? ብምንታይ ኸ ዝፍታሕ?
1: ንምንባብ ቀዳማይ ዕንቅፋት ዝኸውን ዲስሌክስያ ዝበሃል ሕማም ኣሎ። እዚ መብዛሕትኡ ኣብቶም ኣብ ሕክምና ዝሰርሑ ገልፁልና ኾኑ ኣብ 4 እየ ክገልፀልኪ ዲስሌክስያ ዝበሃል ኣሎ። እንታይ ይገብር ናይ ዲስሌክስያ ምስለኪ? ቢ እንተኮይናስ ዲ ፅሕፋ ትሰብ፣ ኪው እንተኮይና ፒ ፅሕፋ። ከምዚ ዝገብሩ ሰባት ኣለዉ። እዚ ፊደል እዚ እንተ ደኣ ጌጋ ፅሒፎሞ ከንብቦ ከለዉ ከዓ ጌጋ ይንበብ፣ ሚኒናቱ ከዓ ጌጋ ይንበብ። ቢ ዲ ምዃና ብዙሓት ቆልዑ ኣለዉና። ክስቶ ክስቶ ተደይበልና ኣብኡ ከሎ ርኢኹም ኩሉ ሰብ ደቆ ፍትሽ ክእል እዩ። ዲስሌክስያ ቢ ምስ ዲ ዝግምጥል ኣሎ። ነዚ ምርኣይ ፅቡቅ እዩ። ብዝያዳ ምድግጋም ነቲ ዘሎ ዲፌክት ክትዕርዮ ትኽእል ኢኻ። ስሩ ቴራፒ ስኻኻ ንደቂ ሃሃቦም እናገበርካ ትምህር ማለት እዩ። ካልኣይቲ ኣብ ንባብ ፀገም እንታይ እያ? ናይ ሪዲንግ ዴፊሽንሲ እንታይ እያ? እዚኣ ኣቴንሽን ካስ ይስራቅ። ሕጂ ንበላ ብዝና ንመላእ ኣለና ናዝዛረብኩ ከለኹ ሓደ ሰብ ክሓልፍ ማዕፆ ክኸፍርት ገለ የጋጥመካ ኣጋጢሙ ማለት ኣይኮን ከምኡ ተጋጢሙ ኣእምሮኻ ስረቕ ማለት እዩ። ሓቂ ትቐንድቆም ነገር ትርስዖ ሓሳብካ ይስረቕ። ኣእምሮኻ እቲ ሓሳብካ ክትሓስቡ ፀናሕኻ ካብቲ መንገዲ ክትዛረቡ ፀናሕኻ የውፃእካ። ኣብ ንባብካ ኸምኡ ኣሎ። ሞባይል ዝሰምዑ ቴሌቭዥን ኣብ ከባቢኦም ይርዩ ቆልዑ ቀልጢፎም ይስረቑ። ሽዑ ኣብ ሓንቲ ገጽ ኮለል ክብሉ ውዕሉ እታ ገጽ ኣይሰግርዋን። ገሊኦምማ ኣብ ፓራግራፍ ከማ ደንበብዎ ናይ ርድኦም ይመላለሱ። ከምኡ ኣሎ። እዚ ኣቴንሽን ደፊሲት ይበሃል። ካብዚ ነፃ ክትከውን ኣለካ። ክትዕልሞ ክትክእል ኣለካ። ንርእስኻ ክትዕልሞ ክትክእል ኣለካ። ካብቲ ኣቴንሽን ስ ከይስራቅ ኣብ ዲጂታል ዝኣትዉ ከዓ እንታይ ይፀገሞም? ሞባይል ተተኸፊታ ናብኣ ይኸዱ። መፅሓፍ በዚ ተቐሪቡ ከሎ እሳ ትሰርቆም። ቲክቶክ ተመፅያ ናብኣ ይስረቑ። እዚታት ናይ ኣቴንሽን ፀገም ኣሎ ኣብ ንባብ። ሳልሳይ ቋንቋ እዩ። ኣብ ቋንቋ ከዓ ፀገም ኣሎ። ቋንቋ ትገጥመካ ኣብ ማእከል ፅሑፍ መፀካ ኣምሓርኛ መፅእ፣ እንግሊሽ መፅእ፣ ጥልያን መፅእ፣ ፍሬንች መፅእ። እጂ ክንደይ ቋንቋ ትመልኽካ ተራ ኣለዎ። ብዙሕ መፅሓፍ እዩ ዝገጥመካ። እቲ መፅሓፍ ፅቡቅ ኸውን እቲ መፅሓፍ በቲ ዝደልዮ ቋንቋ ይትረኽቦ እንትኸውን ሓደ ካብቲ ፀገም ኮይኑ ዘሎ ሕጂ ቋንቋ ተደመሊኽካ ዝበዙሕ መፅሓፍ ተፃሕፉ ናይ ዓለም በየ እየ። ብእንግሊሽ እንተኢልና ኣብ እንግሊሽ ተደመሊኽካ ኣይትብድሆን። እዚ ከዓ ሓደ ካብቲ ዓብይ ብድሆ ኮይኑና ዘሎ ማለት እዩ። ቋንቋ ክመልኩ ክኽእሉ ኣለዎም።
0: ካብ ንባብ ዝርከብ ጥቕምታት ብዙሕ ምኳ

0: ኮይኑ ርኢና ኣለና። ብኣንጻሩ ውልቃዊ ርድኤትን ጥቕምን ተደሪቶም ዝጸሓፍዎ ኣዕናዊ ሓሳባት ዝሓዘለ ኣብ ገለ ከም መወከሲ ኮይኑ ዝቐርብ ኣይሰኣንን። ነዚ ሕማቅ ካብ ጽቡቕ ፈሊኻ ምርኣይ ካብቲ ዘይምንባብ ዘይኮነ ካብቲ ብብዙሕ ምንባብ እዩ ዝፍታሕ። እንተ ኣንቢብካ ኢኻ ሚዛናዊ ኣተሓሳስባ ከም ዝህልወካ እትኸውን።
1: ሰብ ዘንብብ ነቲ ዘንብቦ ከም ዘለዎ ኢምባይብ ከም ዘለዎ ክውሕጦ ዘይኮነ ብነቐፌታዊ ዓይኒ ክሪኦን ኣብ ህወቱ ክእትዎን እዚ እንተተገርና ኢና ተዓዊትና ንብል ኣብ ንባብ እታ ክሪቲካል ሪዲንግ ትበሃል። ብነቐፌታዊ ዓይኒ ምንባብ ጉለታት ምእራይ ማለት ኣይኮነን ኣፕሪሽት ምግባር ማለት እዩ። ብኩልቲ ኣፕሪሽት ንብሎ ዘለና እንታይ እዩ? ናእዳ ክትንእድን ከለካ ምንኣድ ማለት ምፍራስ ማለት ወይ ምድናቕ ማለት ጥራይ ኣይኮነን። ጉለት ዘለዎ ትርኢ፣ ኣወንታ ዘለዎ ትርኢ፣ ናትካ ሚዛን ከዓ ትወስድ። ስለዚ ሚዛናዊ ኣናበባ ክህልወና ኣብዚ ኣብ ዲጂታል እሱ ፀገም ኣሎ። ተንክልተ ድበልኩ ቪድዮ ክዕለክ እየ ሓንቲ ብኣማዞን ዝወፀት እያ ሓንቲ ጎርዘ ጓል ኣላ እሳ ቀፃለ ብኢንተርኔት ናይ ኣማዞን ኣትያ ኣቑሑት ትፍትሽ ነይራ ኣብ መወዳእታ እሳ ከይፈለጠት ሓደ ፓኬጅ ናብኣሊ ኢኹምላ ሓደ ትሕዝቶ ብባኳዕ ዓሺጎም ሰዲዶምላ ድሮን ገይሮም ተቐቢላቶ ኣብቲ ዝመፃ ፓኬጅ እንታይ ፀኒሑ? ናይ ቆልዓ መጥበዊ ክዳውንቲ። እዛ ጓል እንታይ ይሕብርዋ ኣሎ? ነብሰ ፆር ምዃና ንጊሮማ። እሳ ከይፈለጠት ነብሰ ፆር ምዃና ተነጊራ። ጉድለት ናይ መን እዩ? ኣማዞን ስሩሕ እዩ ዝሰርሕ ዘሎ፣ ይሸይጥ እዩ ዘሎ፣ ሓሳብ እዩ ዝእክብ ዘሎ። ናና ጉድለት እንታይ እዩ? ናይ ኩልና ኣብ ኢንተርኔት ኣብ ዲጂታል ክንኣቱ ከለና ነንብብ እሞ እንታይ ነንብብ ብዕምቆት ኣይንሪኦ ሚዛናዊ ኣናበባ ኣይህልወናን። እቲኡ ፎርም ዝሰዱልና ስቕኢልና ንመልኦ ኣብ መወዳእታ ሓሳብናና ብነፃ ንዕኦም ንህቦም። ናተይ ሓሳብ፣ ናይ ካልእ ሓሳብ፣ ናትካ ሓሳብ፣ ናይ ኩልና ሓሳብ ይእክብዎ። ብዕድመ ይፈልዩና፣ ብቅርበት ይፈልዩና፣ ብቋንቋ ፈልዩና፣ ብጂኦግራፍና ፈልዩና። ድሌታትና ከዓ ብምሉእ መልእዎ። ንዕኡ እዮም ናብ ኮሞዲቲ ወይ ናብ ንብረት ናብ ኣቕሓ ይቕይርዎ። ኮሞዲፋይ ንብሎ እዚ ይሽየጥ ማለት ተሸያጣ ይኸውን። ይሽየጥ እሞ ብነፃ ዝሃብካዮም ንሕና ኮሚደረ ሽጉርቲ ከም ዝሽየጥ ኢና ንፈልጥ። ኪንኡ ግን ናብ ምንታይ ከይዶም እቲ ዝሃብካዮም ሓሳብ ይሽየጥ ማለት እዩ ሓቀዶ። እዚ ኢና ከዓ እቲ ኖውለጅ ኢምፐሪያሊዝም ንብሎ ማለት እዩ። ኖውለጅ ኢምፐሪያሊዝም ንፍልጠሲ ናብ ኢምፐሪያሊዝም ተቐይሩ ትንሕና ንፈልጦ ኢምፐሪያሊዝም ንብረትካ፣ ማዕድናትካ፣ መሬትካ ምግባት ነይሩ ሓሳብካ ምግባት ከላ ምንታይ ካእቲ እዩ ኖውለጅ ኢምፐሪያሊዝም። እዚ ዝስራቕ ዘሎ ሓሳብካ ይስራቕ ይሽየጥ ናብ ዕዳጋ ይወርድ ግብሪ ተሓተሉ ዋንነትካ ምዃኑ ተረጋግፀሉ ብነፃ ይሸጥዎ ሓሳብካ ይሸጥዎ ንዓኻ ሸጡካ ኣለዉ ማለት እዩ። እዛ ጓል እዚኣ እንታይ ኣጋጢምዋ ፕራይቨሲ ናታ ፕራይቨሲ ኢሎም ይሽማጎቱ ፕራይቨሲ ናታ ተጣሒዙ ነብሶ ፀር ይኽኢሎም ከይፈለጠት ኣብ ኢዳ ሂቦማ ዘድልየካ ክዳን ዘድልየካ ሞባይል ዘድልየካ ሰዓት ዘድልየካ ጃኬት ዘድልየካ ሎሽን ባዕሎም ሸጡልካ። ስለምንታይ ድሌታትካ ኣቐዲምካ ሂብካዮም ኢኻ ተሸይጢ እዩ። እዚ ዝዓይነቱ ድኽመት ናይ መን እዩ? ናይ ትንባባ እዩ። ብዕምቆት ክተንብብ ዘይምኽኣል እዩ። ካልኣይቲ ናይታ ናይጀርያዊት እያ። እታ ናይጀርያዊት ዘውፃእታ ሳውን ምርኣያ ተድልያ ፅቡቅ ዝኾነ ሚዛናዊ እዚኣ ሚዛን ዘይብላ ርኢና ናይ ኣማዞን ዝረኣያ ታጓል እዛ ናይ ናይጀርያዊት ከዓ ሚዛናዊት ብኸመይ ሚዛናዊት ንብላ ኣለና ኣብ ኤርትራ ዝተዘርበ ኣብ ከባቢ 2014 15 ቢልያ ወፅያታ ቪድዮ ቫይራል ከይዳ ሽዑ ኣብ ሙሉእ ዓለም ኩሉ ሰብ ይርእዋ እንታይ ትብልታ ዝተዘቕረበታ ኤርትራውያን ደቂ ተባዕትዮ ብሰንኩ ኩናት እንዳዋሓዱ ከይዶም ደቂ ኣንስትዮ ኤርትራ ከዓ ድምርዓዋን ኣይረኸባን። ስለዚ መንግስቲ ኤርትራ መምርሒ ውፅ እዩ ካብ ክልተ ንላዕሊ ዝኾነ ወዲ ተባዕታይ ክምርዖ ወፃኢታት ከዓ ብምሉእ ናይ ሕንኩርኡ ንገለ መሊእን ማለት እዩ መንግስቲ ክሽፍነልካ ዝ ዓይነቱ ገይሮም ኣውፅኦሞ እዚ ሓሶት እዩ ሓቀ ሓሶት እዩ ኩልና ንፈልጦ ቶም ንነብሮ ግን ምሰንብብካያ እቲ ዘንብብ ሰብ እዚ ንብሎ ዘለና ኣብ ውሽጣኣት እዩ ክሪቲካል ወይ ብኣርትዖ ከንብብ ተደክኢሉ ጠፊኡ ኣሎ። ነዚና ክንምህሮም ዘለና ደቅና ንኩሉ ምባባይ ማለት እዩ ክተገናዝብ ክትክእል ኣለካ። መገናዘብ ከዓ 4-5-6 ፅሑፋት ኣምፅኢካ ኣዋሲብካ ታልክዕ ሚዛናዊት ክትወስድ ትክእል ኣለካ። እንታይ ይሕግዘካ ሰብ ከንብብ ከም ዘለዎ ታወልዓ ከዓ ፅቡቅ ገይራ ኣቕሪባታ ብስታስቲክስ ጀሚራ ናበይ ገውፂ እዩ ይኸይድ ናይ ኤርትራ ስታስቲክስ ደቂ ኣንስትዮን ደቂ ተባዕትዮን ማዕረ እዩ ካልኣይ ምምርዓዊ ዝበሃል የለን ካንካ ዮ ክትምፅእ ወዲ የ ሓሓንቲ እንታይ ኣኺለና ናኸዋን ስለዚ ጌጋ እዩ ትዘራርባ በርትዖ ክተንብብ ምኽኣል እዚኣ ኣብ ዲጂታል ዝበዝሕ ፀገሙ ሰብ እንታይ እዩ ኣስተባሂሉ በርትዖ ብምምዛን ክንብብ ኣይክእልን ሚዛኑ እዩ ይስሕት
0: ኣብ ዓለምና ብብዝሒ ዝርከቦን ኣንበብቲ ብተርታ ተሰሪዐን ዘለዋ ሃገራት ኣለዋ እዚአን ኣብ በብእዋኑ በፂሕኖ ዘለዋ ደረጃ ምዕባለ ፅልዋ ናይ ምንባብ ከይኮነ ኣይተርፍን እውን ዘየብል ኣይኮነን እዘን ሃገራት ብኸመየን ህዝበን ኣንባብ ክኸውን ፅዒረናሉ ተዓዊተናሉ እውን
1: ብብዙሒ ህዝቢ እንተዳርኢና ቻይና ኣለው ኣንበብቲ ህንዲ ግን ኣብ ምንታይ ይወስድዎም 10 ሰዓት ንመዓልቲ ዘንብቡ ብውልቀ ሰብ ክረአ እንከሎ ቻይና እዚ ህንዲ ወሲዳ ዘላ 10 ሰዓት የንብቡ ሓደ ሰብሲ ኣብ ቻይና ብኣቨሬጅ ክንሪኦ ከለና ብኣቨሬጅ ክውሰድ እንከሎ ብገምጋም ናይ ህንዲ እዩ ተመዝጊቡ ዘሎ ህንዲ ብሰዓታት መሪሓ ኣብ ውልቀ ሰብ ክንበብ ዝኽእል ኩሉ ሰብ የንብብ ማለት ኣይኮነን ግን ተመቂሉ ምስ ተረኽበ ብኣቨሬጅ ህንዲ ቀዳመይትላ ብሃገራት ብምሉኡ ብድምር ክትሪኦ ከለካ ግን እታ ቀዳመይቲ ዘላ ፊንላንድን ሳውስ ኮርያን ደቡብ ኮርያ ማለት እዩ ፊንላንድ እዚአን ብፍላይ ዘን ኖርዲክ ዝበሃላ ካንትሪስ ሃገራት እዚአን ኣብቲ ቅድሚት ተሰሪዐን ኣለዋ ናብ ባህሊ ተቐይሩ ናብ ባህሊ ኣብ ፊንላንድስ ምንባብ ማለት ባህሊ እዩ ኣብ ቻይና ናብ ባህሊ ቀይሮሞ እዮም ከምዚኦም ዝኣመሰሉ ከዓ ምርኣይ ይፅቡቅ እዩ ኣብ ሳውስ ኮርያ ዘዝነቆ ነገር ካብ ዝረእኽዎ ቪድዮታት ማለት እዩ ካብ ባህልስ ባህሊ እንዲ ኦፍኮርስ ሃይማኖት ባህሊ እንዲ ናብ ሃይማኖት ከዓ ተቐይሩ ናብ ኣምልኾት ተቐይሩ ቤተክርስትያናት ኣድባራት ኤግዛም መርመራ ክገብሩ ከለዉ ቆልዑ ሲ ከም ስርዓት ጠጠው ብል ኩሉ ነገር ነፈርቱ ባቡሩ ጠጠው ብል መርመራ ክሳብ ዝግበር ኣብ ኣድባራት ከዓ ሰብ ይፅሊ ፀሎት የብፅሕ ዕላማ ንምንታይ ኣብ ትምህርቲ ዘለዎ ኣጠማምታ ናይቲ ህዝቢ ኣሎ ኣብ ምንባብ ኣብ ትምህርቲ ዘለዎ የርእካ ናብ ከምኡ ደረጃ ክንበፅሕ ከዓ ይምነነ ህዝብና ሲ ናብ ባህሊ ክቕየር ንባብ ናብ እምነት ገፁ ክኸይድ ምክንያቱ ብኸም እዩ ዝሓልፈልካ ትቅየር እንተኾንካ ብኸም ጥራይ ክሓልፈልካ ዝኽእል ከየንበብካ ይሓልፈልካ እንተይልና ቀዳመይቲ ኣብ ትምህርቲ እትዮሞ ከም ስርዓት ኣብ ስርዓተ ትምህርቲ ኣትዩ ካልኣይ ላይብረርታት እዮም መስሪቶም ኣብ ነብሲ ወከፍ ላይብረርታት ቤት ንባባት ማለት እየ ቤት ንባብ ብኮሚኒቲ ደረጃ ኣብ ኢኒሽን ደረጃ ኣብ ዩኒቨርስታት ብኮሚኒቲ ኣብ ከባቢኡ ኣብ ሙኒሲፓሊቲስ ኣብ ከተማታት ኣብ ኣብያተ ትምህርቲ ብጣዕሚ ኣስሖም ሕትመት ናይ መፅሓፍቲ ከዓ ኣዝዩ ሕሱርን ብብዝሒ ከም ዘሕተምን ምክንያቱ ቀረብ እውን ክህሉ ኣለዎ ምሕታም እዚ ምስ ምሕታም ዝተኣሳሰር ማለት እዩ ብኩሉ ቋንቋታት ከዓ በቲ ዝጠልብዎ ቋንቋ ከዓ ናይ ምቕራብ ኣዝዩ ኣብዚ ሰሪሖምሉ ብዲጂታል ከዓ መሊሱ ኣስፋሕፍ እዮ ብዲጂታል ከዓ እዝዩ ይሰፍሕ ታብሌታት ወፅአን ላፕቶባት ወፅአን ብዌብሳይትስ ገይሮም ነቲ ሰብ ኣክሰስ ክህልዎ እዚ ክረኽበሉ ቀረብ ማለት እዩ ንክቕረብ ኣዝዮም ሰሪሖም ኣብዚኦም ቶም ዕላማ ልዕሊ ኩሉ ዝሰርሕዋ ግን ባህሊ ምቕያር እዩ ከም ባህሊ ህዝቢ ኣንባቢ ንክትገብሮ ከም ባህሊ ተፃዒሩሉ ኣብ ሰሪሖምሉ ማለት እዩ ነዚ ስለ ዝገበሩኦም ኣብዚ ከምዚ ደረጃ በፂሖም
0: ናይ ዓለምና ኣንበብቲ ብምዃኖም ፍሉጣት ኣብ ዝተፈላለየ ህይወቶም ጸሎትን ኣድማዓትን ዕውታትን ዝኾኑ ሰባት ምስጢር ናይ ዓወቶም ንባብ ምዃኑ እዮም ዝገልጹ ኣብ ህይወትካ ለውጢ ከተምፅእ እንተርኣ ደሊኻ ንፉዕ ኣንባባይ ክትከውን ድማ ይመኽሩ
1: ሩዝቨልት ፕረዚደንት ናይ ኣሜሪካ ዝነበረ ኣንባባይ ምንባሩ ኩሉ ሰብ ይዛረበሉ ንግሆ ሓንቲ መፅሓፍ ውድእ ኢሎም ቅድሚ ቁርሲ ድሕሪ ቁርሲ ግን ሰለስተ ኣለዋ ንመዓልቲ ኮይ ዚ ንመዓልቲ እስክንደይ ውድእ ኣሎ 4 ከምዚኦም ሰባት ኣለዉ ፍሉጣት ኣብ ታሪክ ዝተመዝገቡ ካልኦት ክንዛርብ ንኽእል ኢና ማሕተማ ጋንዲ ናይ ህንዲ ዝነበረ ማንዴላ እዚኦም እቶም ኣንበብቲ ብታሪክ ንሕዞም ማለት እዩ ማንዴላ ክሳብ ዝቐረበ እዋን ስለ ዝነበረ بدع

0: ሪዮ እዞም ሕጂ ዘለዎ ዘበን ግን ቢልጌት ኣሎ ዋረን ቡፌት ዝብልዎ ኣሎ እዚኦም ፍሉጣት ኢላን ማስክ ካብቶም ኣንበብቲ እዩ ባይዘወ ኢላን ማስክ ብሃፍታም ንፈልጦምሽ ስለምንታይ ኣፍራየ ኮይኑ ስለምንታይ ኣፍራየ ኮይኑ እንተኢልካ ውፅኢት ንባብ እዩ 10 ሰዓት እዩ ዘንብብ ኢላን ማስክ ሕጂ እዚ ሕጂ ካብ ንባብ ትረኽቦ እዩ ኣንባባይ ምዃኑ ኣብ መፅሓፉ ኣብ ፅሑፉ ስለ ዝርከብ እዩ ስለዚ እዚኦም ከምዚኦም ዝኣመሰሉ ኣንበብቲ ሰባት ኣለውና ማለት እዩ
1: ኣብ መወዳእታ ንኣቶ ክፍሎም ሚካኤል ኣብ ሓደ ሕብረተሰብ ናይ ምባብ ልምዲ ከተዝርፅ እንታይ ክግበር ኣለዎ ኢልና ተወኪስናዮ ነርና
0: ንደቅና ወይ ንኣንባባይ ሓፂር ፅሑፍ ክነላምዶ ክንክእል ኣለና ምንባብ ክመርር ኮምዓት እዩ ኣንብብ ትብሎ ሰብ እው ኣዝያ መራር ፔንፉል እያ ሓቂ ዘረባ ብጣዕሚ ይመሪር ምንባብ መሪር እዩ ግን ኣብኡ ዝርከብ መዓር እዩ ተሓሊፍካዮ መዓር እዩ ነዚኣ ግን ብኸመይ ትበፅሓ ኣብ ሂወትካ ናይ ምንባብ ብኸመይ ተማዕብሎ ካብ ንእስነት ክምዕብል ከሎ ዝመቀረ እዩ ዝሓሸ እዩ ምክንያቱ ተቐንዛ ይውሕደልካ ሓንሳ ኣብ ባህርካ ተቐይርካያ ካልቸር ስለዝኾነ ተቐይርካያ ግን ልምዲ ስለዝኾነካ ናብኡ ኢኻ ትኸይድ ኩሉ ግዜ ከየንበብካ ይተሓልፋን ኢኻ ነዚአን ከመይ ጌርካ ተስርጠን እዚአን ክሰርፃ ክኽእል ኣለዎን 10 ዓመት ክወስደልካ ክእል እዩ ዝብል ግምት ኣለን ንክሪኦ ከለኹ ብውሕድ 10 ዓመት ሃመር እናገበርካ ነዚአን እንዳደግደግካ ከም ባህሪ ጥርየን እዚኣ ቁፅሪ ሓደ እያ ኣብ ባህርኻ ባህርና ከ እንታይ ይመስለ ከምዛ ኣቶም ሞለኩል ገለ ንሎም ሻሎም ኬሚስትሪ ከምኡ እዩ ኣቶም ስ እዩ ኣቶሚክ ሃቢትስ ትብል ምሻላ ናይ ጀምስ ክሌር ጀምስ ክሌር ዝፀሓፋ እሳ ምንባባ ፅቡቅ እዩ ንግረ መገዳይ እንታይ እዩ ኣቶም ባህርና ሲ ብንእሽተ ይጅምር እንዳማዕበለ ግን ኣካል ናትካ ይኸውን ንንባብ ከመይ ጌርካ ኣካልካ ትገብሮ ኣብዚ ምፅዓር ክድልየና እዩ ብብዝሒ ሓፀርቲ ፅሑፋትካ ንኣብነት ዘ ካውንት ኦፍ ሞንቴ ክሪስቶ ሓ ናይ መን እያ እዚኣ ናይ ኣሌክዛንደር ዱማስ እያ እዚ ኣንብቦ ኢልካዮ መተራእሲ ዝመስል ቲ መፅሓፍ ሰብይ ኣንብበልካኒ ኣይተሰንቡዶ ናቱ ቨርሽን ግን ዋላ ንሕና ኣብ ሮራ ዲጂታል ላይብረሪ ኣለና ሓፀርቲ ብለበል ዝፍርለ ለበል 1 ለበል 2 ናይ 30 ገጽ ናይ 20 ገጽ ኣለዋና ናይ 25 ገጽ ኣለና ንኣሌክሳንደር ዱማስ ክተንብቦ ተደሊኻሲ መፅሓፉ ሕፅር ዝበለት ኣለ ዘ ማስኬተርስ ዝብላ እዚኦም ሓፀርቲ መፅሓፍ ኣለና ናይ 200 ቃላት ጥራይ ነዚአን ኣንቢብካ ተለማመድ ቀስ ኢልካ ነቲ 800 ዝኾውን ገጽ ናይ ኣሌክሳንደር ዱማስ ክተንብቦ ትኾንካ ነብስኻ በዚ ኣላማምዳ ሽዑ ናብኡ ክትሰግር ኢኻ ቀንዲ ፀገም ኮይኑ ዘሎ ብዓብ መፅሓፍ ምስ ረእኻ ስለ ትስንብድ ቅረቦ ይመፀካኒ ስለዚ እዚኣ እያ መበልሳልሰይቲ ደቓይቕ ኣሓዝ ንመዓልቲ 20 ደቐ ወላ ዝኾነ ይኹን ይምፃእ እዚኣ ባህር እዚኣ ዲስፕሊን እናተይ ኣብዚኣ ከኣትዮ እየ ኸንብብ እየ የበል እዚኣ ብውልቀ ሰብ ብውልቀ ደረጃ ክንሪኦ ከለና ኣብ ንባብ ምዕባል እያ ብደረጃ ናይ ህዝቢ መንግስቲ ክንብል ከለና ከ ቤት ንባብ ምኽፋት እዩ ከም ባህሊ ንምቕያሩ ክለባት ናይ ንባብ ግሩፕስ ናይ ጉጅለታት ናይ ኣንበብቲ ምቋም እዩ ኣብዝኸድካ እያ ትካል ክትካትዓሉ ከዓ ክትክእል ኣለካ ኣብ መወዳእታ ተመስርሒ እዩ ብሓንጎል መዓስ እዩ ንባብ ብሰርፅ እንተይልክኒ ክምህረሉ ክዛረበሉ እንተ ጀሚርካ እዩ ምስ ሰብ እንካን ሃባን ክትበሃለሉ ተጀሚርካ ዘንበብካ ፀሚዕካ ምስ ካልኦት እንተ ተኻቲዕካሉ ኣብ ኣእምሮ ሰፊራ ኣላ ተመስርሒ ተወዲኡ ኣሎ ንውፋዓት ከምዚ ናይ በዓል ኢላን ማስካ እንታይ እዮም ዝብሉ ምንባብ ኪኑኡ ክኸይድ ኣለዎ ኣብ ተግባር ናብ ኢኖቬሽን ክቕየር ኣሎ ኣልበርት እንስታይን ኣንቢቡ ጥራይ ኮነን ዝሓልፎ ናብ ተግባር ይቕይሮ ናብ ዝረአ ነገር ምስ ቀየሮ ሽዑ ንባብ ኣፍራይነት ናቱ ናብ ኢኖቬሽን ክቕየር ኣለዎ ዝብሉካ ኣለዉ እ ንሕና ኣትሊስት ግን ኣንቢብካ ዳጀስት ጌርካ ክዝክሮ ምስ ሰብ ክትዛረበሉ ትካትዓሉ ክትምህረሉ እንተደ በቂዕኻ ናይ ብሓቂ ኣብ ኣእምሮ ይተርፍ እዩ ስለዚ ብደረጃ ሃገርን ህዝብን ኣነ ሪኮመንድ ክገብር ብቑዕ ኣይኮንኩን ካልኦት ይበልዎ ግን ኣነ ከም ዝመስለኒ ኣብ ካሪክልምና ክኣትሎ ንባብ ከም ባህሊ ክኣትሎ ኣብ ኣብያተ ትምህርቲ ክኣትሎ ኮሌጃት ክኣትሎ ኣብ ኮሚኒቲ ክኣትሎ ኣብ ትካላት ክኣትሎ እዚ ዝበልኩ ክለባት ከዓ ቆይሙ ብዓብኡ ክስራሓሉ ክኽእል ኣለዎ እዚ ናብ ባህሊ ምስ ተቐየረ ካብ ባህሊ ናብ እምነት ምስ ተቐየረ ንባብ ኢና ሽዑኡ ናይ ንባብ መሊኽናዮ ንንባብ ተቋፃፂርናዮ ንብል ማለት እዩ ኣነ ከዓ ይቀኒየለይ

መደብና ኣትራን ገለ ካብ ትሕዝቶ ኣምሃርትዮም ገለ ካብ ትሕዝቶኣ ድማ ኣዘኔትን መስሓቕን ብምባልና ነባኹም ነብሎም ንሕጂ ፋንክሊፓ ተቐሪባ ዘላ ገለ ካብቶም ንዓኸ ንምዝናይ እነቕርቦም ትሕዝቶና ማለት እዩ። ሄለቅ ፀሓየ ካብ ማሕበራዊ ሚድያ ተወኪስ እዩ ከስሕቁ ይኽእሉ ዝበሎም ናስወከፍቶምን ዘቐርበልና እዞም ዝስዕብ ንሎሚ ከስሕቁ ናይሉ ቀሪቡልና ኣሎ ሞ ንከታተሎም

ንኡስ መደብና ፍኖተ ህይወት እያ ቀፂላ ተቐሪባ ዘላ። ክቡራትን ክቡራን ተኸተልትና ሎሚ ፍኖተ ህይወትና ተመክሮ ሰብ ሓዳርና ከነካፍለኩም። እዞም ሰብ ሓዳር እዚኦም ን48 ዓመታት ዝኣክል ብስኒትን ብፍቕርን ብምዉቕ ናብራን እዮም ፀኒሖም ዘሎ። ወላ እውን ክላለዩን ናብ ሓዳር ንክበፅሑ ዝሓለፍዎ ጉዕዞ እውን ኣዝዩ መሳጥን መሃርን ክኸውን ዝኽእል ኢልና ብምሕሳብ ኢና ፍፁም ክፍለ ማርያም ሜዳ ሂስዎም ዘለዎ። ካብኦም ክንቀስሞ ወይ ድማ ክንመሃሮ ንኽእል እንታይ ይኸውን? ብሓባር ንከታተል ተመክሮኦም ብሓባር ንተዓዘቦ። ናብ ፍፁም ክፍለ ማርያም ከስክረኩም እዩ።

ሰላምትና ተቐበሉ ፈንወና ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ንሎሚ 27 ናሓሰ ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ስቲፋ

0: ኣነስ ግርማ ይምሳ ቀራቢት ቋንቋ ምልክት ኣብረት ተወልደ ብሓባር ብምዃን ኢና ንምክትታልኩም ብኽብሪ እንዳዓደምና ብቐንዲ ኣርእስተ ዜና ንፍለም። ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዮም። ኣብ ስዊዘርላንድን ኦስትሪያን ዝነብሩ ኤርትራውያን ኣብ ህሉ ኩነታት ዘተኮረ ሰሚናር ተኻይዶም። ኣብ ንኡስ ዞባ ሰንዓፈ መደበር ፈልሲ ጎሎ ኣብ ወፍሪ ምግራብ ዓብ ኣስተዋፅኦ ትገብር ኣላ። ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐርበላ ክሲ ነፂቃፆም። ኣብ ኔፓል ብሓደጋታት ዕልቕልቕ ዝበዝሑ በፃዕቲ ሃገር ዝኾኑ ኣስታት 400 ሰባት ሞይቶም። ኣብ ኣልጀርያ ብሓደጋ ኣባርዕ መሮር ሰባውን ንዋታውን ኣከባብያውን ክሳራታት ወሪዶም። ዝርዝር ዜና ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ውሽጢ ሃገርን ወፃን ይፅምብል ከም ዘሎ ዝፍለጥ እዮም። ብደረጃ ሃገር ወፂኡ ዘሎ መርባት ድማ ካብ 17 ክሳብ 20 መስከረም ክካየድ እዮም። ብዛዕባ እዚ ወኪል ኤሪና ዳንኤል ወልዱ ዘዳልዎ ዜናዊ ፀብጻብ ኣሎ ያሲን ሳልሕ ካርቦ እዩ።
1: ፅንብል ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ንምፅምባል ምድላዋት ከም እተፃፈፈ ኮሚሽነር ባህልን ስፖርትን ገሊጹ። ኣምባሳደር ዘመደ ተኽለ ኔሪና ኣብ ዝሃቦ ሓበሬታ ዕላማ ናይዚ ፅምብል ታሪክን ኣመዓባብላን ቤት ትምህርቲ ሰውራ ምስናድን ናብ መጻኢ ወለዶታት ምትሕልላፍን ክልሰ ሓሳብን ግብርን ዘዛምድ ማሕበራዊ ፍትሒ ዝመትከሉ ብቐንዲ ድማ መበቆላዊ ኣካይዳ ዝኽተልን ንብዙሕነት ህዝቢ ኤርትራ ኣብ ግም ዝእቱን ፅላት ትምህርቲ ህዝባዊ ግንባር ሓርነት ኤርትራ ንምንፅብራቕ ከምኡውን ኣብ ወፃኢ ዝነብሩ ዜጋታት ኣበርክቶኦም ዘዕዝዝሉ ባይታ ንምፍጣር ከም ዝኾነ ሓቢሩ። እቲ ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብል ስእላዊ ምርኢት፣ ሙዚቃዊ ኮንሰርት፣ ሰሚናራት፣ ስፖርታዊ ውድድራት ከምኡውን ሲምፖዚየም ከም ዘጠቓልል ብምጥቃስ እቲ ወግዓዊ መደባት ኣብ ኣስመራ ከም ዝካየድ ኣብ ነፍሲ ወከፍ ዞባ ድማ ተመሳሳሊ መደባት ተሰሪዑ ከም ዘለውን ኣረዲዩ። በዚ መሰረት ንሓደ ሰሙን ንህዝቢ ክፉት ኮይኑ ዝቕኒ ስእላውን ነዋታውን ምርኢት ብ17 መስከረም ኣብ ኣዳራሽ መምሕዳር ዞባ ማእከል ክኽፈት እዩ። ብዘይካዚ ብ18 መስከረም 13 ንኡስ ዞባታት ዝሳተፍኦ ባህላዊ ካርኒቫል ዘጠቓልል ኮንሰርት ኣብ ቀንዲ ጎዳናታት ኣስመራ፣ ብ19 መስከረም ድማ ኣብ ተራ ሓድግታት ቤት ትምህርቲ ሰውራ ኣብ ሞኩስኳስ ሃገራውነትን ትምህርቲ ኣብ ህንፀት ሃገርን ብዝብል ኣርስታት ኣብ ቀፅሪ ኤክስፖ ሴሚናራት ከም ዝካየድን ኣብ ሲኖማ ሮማ ባህላዊ መደብ ከም ዝቐርብን ተፈሊጡሎም። ብ20 መስከረም ድማ ኣብ ሆቴል ኣስመራ ባላስ ሲምፖዚየምን ናፀው መደባትን ከም ዝካየድ ኣምባሳደር ዘመደ ተኽለ ሓቢሩ። ፅምብል ዘኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ካናዳን ሽወደንን ዝርከበን ሃገራት ኣቐዲሙ ከም እተፀምበለ ዝፍለጥ እዩ።
0: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ኣብ ስዊዘርላንድን ኦስትሪያን ኣብ ህልው ኩነታት ዘተኮረ ሰሚናራት ተኻይዶም። ከካቦትኡ ዝተለኣኸ ሓበሬታ ብመልክዕ ፀብጻብ ተዋሂድሎ ገረ መስቀል ገረ ዝግሄር ከቕርቦ እዩ።
2: ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ከምኡውን ጠቕላሊ ቆንስላ ብፍራንክፈርት ጀርመን ካብ 16 ክሳብ 23 ነሐሴ ኣብ ስዊዘርላንድን ኦስትሪያን ኣብ ህልው ኩነታት ዘተኮረ ሰሚናራት ኣካይዶም። ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ኣብ ዞባታት ዙግ፣ ሽቪዝ፣ ሸፋውዘንን ሰንጋለንን ንዝነብሩ ዜጋታት ኣብ ዝሃበ ሰሚናር መንግስቲ ኤርትራ ማዕረ ማዕረ መደባት ሃገራዊ ድሕነት፣ መትከላት ማሕበራዊ ፍትሒ ኣብ ባይታ ንምትርጓም ንዘላቐ ልምዓትን ምምሕያሽ መነባብሮ ህዝብን ይሰርሕ ከም ዘሎ ገሊጹ። ህዝቢ ኤርትራ ሓድነቱን መሳርዑን ሳላ ዘፅንዐ ኣብ ዝበረኸን ዘተኣማመንን ደረጃ ከም ዝርከብ ብምግላጽ ድማ ኤርትራውያን ነበርቲ ስዊዘርላንድ ንቕሓቶም ኣበሪኾም ኣብ ኩሉ ሃገራዊ መደባት ኣበርክቶም ክዕዝዙ ተላብዩ። ኣብ መንበር ሃገራዊ ሽማግለ ስዊዘርላንድ ኣቶ ምሕረት ኣብ ማልክ ብወገኖ ህዝቢ ውዳቤታቱ ኣደልዲሉ ኣብ ምእላይን ምክስኳስን መንስያትን ቆልዑ ኣበርቲዑ ክነጥፍ ብፍላይ ድማ ኣብ ምስፋሕ ኣብያተ ትምህርቲ ቋንቋ ዲ ዝካየድ ዘሎ ንጥፈታት ክዓቢ ተላብዩ።

0: ተሳተፍቲ ብወገኖም ኣብ ወፃኢን ዘምህረ ኣብያተ ትምህርቲ ዘገልግል ካሪክለም ብሚኒስትሪ ትምህርቲ ክዳሎ ንሓለፍቲ ውዳቤታት ቀፃልነት ዘለዎ ስልጠና ክውሃብ ንመንእሰያትን ቆልዑን ዘሳተፍ ዑደት ኣብ ውሽጢ ሃገር ብቐፃልነት ክውደብ ዝብልን ካልእን ርእይቶታት ሂቦም። እዚ ከምዚ ኢሉ እንከሎ ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተን ሓላፊ ህዝባውን ኮማውን ጉዳያት ኣብ ጀርመን ኣቶ ጣዓማ ሃይለን ንኤርትራውያን ነበርቲ ቪየና ኦስትሪያ ኣብ ህሉ ኩነታት ሃገር ብመንፅር ዞባዊ ኩነታትን ዓለማዊ ምዕበለታትን ከምኡውን ኣገዳስነት ምሕያል ውዳቤታትን መድረኻዊ ተልእኮታትን ሰፊሕ መግለፂ ሂቦም። ብዘይካዚ ፅፉፍን ስሉጥን ቆንስላዊ ኣገልግሎት ንምርጋፅ ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ተገሊፁ።
1: ንምስግነካ ገረ መስቀል ገረ ዝግሄር ብቕዓት ትምህርቲ ከም ንምባል ብዝለዓለ ከም ዝስራሕ ሚኒስተር ትምህርቲ ኣብ ኣስመራ ኣብ ዝተኸየደ ገምጋም ጨናፍር ዞባታት ገሊፃ። ወኪል ኤሪና ዮናታን ዕብዮ ዘዳለዎ ዜናዊ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርበ እያ።
2: ብቕዓት ኣገልግሎት ትምህርቲ ከም ንምባልን ምዕሩይነት ዝርግሑ ንምርግጋፅን ዝካየድ ፃዕሪ ብዝለዕለ ከም ዝድፋ ኣሉ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብ24/26 ናሓሰ ኣብ ዝተካየደ ገምጋም ትግባር መደባት ጨናፍር ዞባታት ኣብ ዓመተ ትምህርቲ 2025-2026 ገሊፃ። ኣብቲ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ዝተሳተፎ ኣብ ኣዳራሽ ማእከላይ ቤት ፅሕፈት ሚኒስትሪ ትምህርቲ ዝተካየደ ኣኼባ ዶክተር ሓሊማ እቲ ዕላማ ኣብ 6 ዞባታትን ቤት ትምህርቲ ዋርሳ ይከኣሎን ዝተሰላሰለ ንጥፈታት ብዕምቆት ብምግምጋም ብልጫታት ንምዕቃብን ድኻማት ንምፍዋስን ከም ዝኾነ ኣብሪሃ። ኣገልግሎት ትምህርቲ ኣብ ሃገርና ብተራን ኣበርክቶን መሻርክቲ ኣካላት ብሓፈሻ ሚኒስትሪ ዞባዊ ምምሕዳራት ድማ ብቐንዱ ከም ዝዕወት ዝሓበረት ሚኒስተር ሓሊማ ዝርግሐ ኣገልግሎት ትምህርቲ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዓይነትን ቁፅርን ንምዕባይ ይስራሕ ከም ዘሎ ብምንፃር ተሳተፍቲ ነቲ መስርሕ ዝሕግዝ ሃናፅ ርእቶታትን ሓሳባትን ክህቡ ኣዘኻኺራ። ሓለፍቲ ጨናፍር ዞባታት ብወገኖም ብቕዓት ትምህርቲ ንምምሕያሽን ብቅድመ ትምህርቲ ዘይሓለፈ ተምሃራይ ክህሉን ዝተሰላሰለ መደባት ንሓደስትን ገዳይምን መምሃራን ንዝተዋሃበ ስልጠናታት ከምኡ ውን ንዝተካየደ ሱፐርቪዥናዊ ንጥፈታት ዝምልከት ብኣሃዛት ዝተሰነየ ፀብፀባት ኣቕሪቦም። ተሳተፍቲ ድሕሪ ዘካየድዎ ዘተ ኣገልግሎት ቅድመ ትምህርትን ብቋንቋ ኣደ ዝውሃብ ትምህርትን ኣገዳስነቱ ተራእዩ ንምሕያሉ ዝተበጋገሰ ስራሕ ክድፋእ ኣሉ ንመምሃራን ዝውሃብ ስልጠናታት በብደረጅኡ ክሕይል ከምኡ ውን መሳለጢያታት ኣብያተ ፈተነ ክማላእ ተላብዮም። ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዝሃቦ ቃል መምሃራን ኣብ ምምዕባል ዓይነታዊ ትምህርቲ ታሪካዊ ሓላፍነቶም ከተግብሩ ወለዲ ድማ መስርሕ መምሃርን ምስትምሃርን ንምድንፋዕ ክነጥፉ ኣዘኻኺሩ።
1: ኣብ ንኡስ ዞባ ሰንዓፈ መደበር ፈልሲ ጎሎ ኣብ መበቆራዊ ኣግራብ ብምትካር ኣብ ወፍሪ ምግራብ ዓባ ኣስተዋፅኦ ትገብር ከም ዘላ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዮሃንስ ዘካርያስ ገሊፆም። ኣብቲ ንኡስ ዞባ ክልተ መደበራት ፈልሲ ከም ዘለዋ ዝጠቐሰ ኣቶ ዮሃንስ መደበር ፈልሲ ጎሎ ሓደጋ ምፅናት ኣብ ዘንፀላለዎም መበቆላውያን ኣግራብ ብምድላው ነቲ ከባቢ ናብ ንቡር ንምምላስ ብዕቱብ ትሰርሕ ከም ዘላ ኣብሪሆም። ኣመሓዳሪ ምምሕዳር ከባቢ ጎሎ ኣቶ ዓብደላ ኣሕመድ ሳፋር ብወገኑ መድላው ፈልስታት ብሓፈሻ ናይ መበቆላዊ ኣግራብ ድማ ብፍላይ ሓያል ፃዕሪ ዝሓተት ንጥፈት ምዃኑ ብምሕባር ንዝተተኽለ ኣግራብ ዘድሊ ክትትልን ምክንኻንን ክግበረሉ ተማሕፂኖም። ተኸታታሊ መደበር ፈልሲ ጎሎ ኣቶ ኣሕመድ ሳልሕ ድማ ብደረጃ ንኡስ ዞባ ዝትከል ፈልስታት ኣካል ናይቲ ንዝተሃስየ ሽፋን መሬት ናብ ንቡር ንምምላስ ዝግበር ዘሎ ፃዕሪ ከም ዝኾነ ብምብራህ ሎሚ ዓመት ኣስታት 210,000 ፈልስታት ናይ 13 ዓይነታት ኣግራብ ተዳልዩ ድሮ ክዕደል ጀሚሩ ከም ዘሎ ሓቢሮም። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባ ተሰነይ ብምምሕደራት ከባቢ ዝተለለያ ፅጉማ ስድራ ቤታትን ስንኩላንን ብጥሪታት ጣይሶም። ሓላፊቲ ቤት ፅሕፈት ኣቶ ሚካኤል ገብረ ስላሴ እቲ ቤት ፅሕፈት ንመስርሕ ምጥያስ ፅጉማትን ስንኩላን ወገናትን ኣብ ገጻት ከፋፊሉ የተግብሮ ከም ዘሎ ብምሕባር ነውሲ ወከፍ ስድራ ብዋጋ 10,000 ብጥሪት ወይ ብንግዲ ከም እተጠየሰት ገሊፆም። ሓገዝ ካብ ዝተገብረሎም ወገናት ኣብ ዝሃብዎ ርእቶም ዝተገብረሎም ደገፍ መነባብሮም ኣብ ምምሕያሽ ልዑል ኣበርክቶ ከም ዘለዎ ብምግላፅ ነቲ ዝድሊ ዕላማ ንምውቃዕ ሞያዊ ምኽሪ ከይፍለዮም ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካን ዝቐረበላ ክስ ነፂጋቶም። መምሕዳር ፕሬዚደንት ዶናልድ ትራምፕ ቻይና ኣብ ልዕሊ ተኣፋፊ ዝበሎ ትሕቲ ቅርፂ ሃገሩ መጥቃዕ

ታት ሳይበር ከም ዘካየደት እዩ ከሲሱ ዘሎ። ይኹን እምበር ሃገሩ ኣብቲ ገበን ክትነጥፍ ድሌት ይኹን መደብ ከም ዘይብላ ዝገለፀ ሚኒስትሪ ጉዳያት ወፃኢ ቻይና ነቲ ተርእዮ ንምምካት ምስ ካልኦት ሃገራት ሓቢራ ከም እትሰርሕ ኣረዲኦም። ኣሜሪካ ብመጥቃዕትታት ሳይበር ብቐዳምነት ካብ ዝውቀሰ ሃገራት ምዃና ብምሕባር ድማ መሰረት ዘይብሉ ክሲ ካብ ምቕራብ ክትቁጠብ ፀዊዕሎም። ሚኒስትሪ ጉዳያት ወፃኢ ቻይና ብተወሳኺ ኣሜሪካ ዝቕርበቶ ክሲ ብፖለቲካዊ ኣጀንዳ ዝተደፍአ ምዃኑ ብምሕባር ፈፃሚ ናይቲ መጥቃዕቲ ንምልላይ ፅፁይ መፅናዕቲ ከተካይዳ ተሓሳሲቦም። ኣሜሪካ ንቻይና ብመጥቃዕትታት ሳይበር ክትወቕሳ እዚ ናይ ፈለማ ከም ዘይኮነ ቻይና ድማ ኣሉታዊ ምላሽ ከም እትህበሉ ጸብጻባት የረድኦም። ኣብ ሰሜናዊ ሸነኽ ኔፓል ትማል 26 ብዝተኸስተ ሓደጋታት ዕለቕልቕ ዝበዝሑ በፃሕቲ ሃገር ምዃኖም ዝተጠቕሱ ኣስታት 4 ቤተሰባት ሞይቶም። ዛጊድ ተኸይዱ ብዘሎ መስርሕ ምፅራይ በቲ ሓደጋ ሞይቶም ካብ ዘለዉ በፃሕቲ ኣስታት 180 ህንዳውያን፣ 65 ኣሜሪካውያን፣ ልዕሊ 50 ዩክሬናውያን፣ ልዕሊ 40 ኣውስትራላውያን፣ 33 ድማ ብሪጣናውያንን ካልኦት ምዃኑን ክረጋገፅን ከሎ ዝተረፉ ቻይናውያንን ማሌዥያውያንን ካልኦት ሃገራትን ከም ዝርከብዎም ተሓቢሮም። ልዕሊ 1500 ዳህዮም ጠፊኡ ስለ ዘሎ ቁፅሪ ሞታት ብተዓፃፃፊ ክውስኽ ከም ዝኽእል እውን ተኣሚትሎም። በቲ ክስተት ህፁፅ ናይ እዋን ሓደጋ ድንጋጌ ዝኣወጀ መንግስቲ ኔፓል ግዳያት ንምርዳእ ሃገራዊ ሓገዝ ከም ዝሓተተ ድረ እውን ቻይና፣ ኣሜሪካ፣ ደቡብ ኮርያን ኣውስትራልያን ኣብቲ ስራሕ ዝነጥፋ ጉጅለታት ሰዲደን ኣለዋ። ጠንቂ ናይዚ ከቢድ ክሳራ ዘወረደ ዕለቕለቕ ንምልላይ ምርምራ ይካየድ እኳ እንተሎ ንኡስ ምንቅጥቃጥ መሬት ዘስዓቦ መንደረጋሕን ምንካሕ ኩምራታት በረድ ሂማልያ ክኸውን ከም ዝኽእል ግና ግምታት ኣሎም። እቲ ዕለቕለቕ ኣብ ታሪክ ኔፓል ካብ ዘጋጠመ ተመሳሳሊ ሓደጋታት ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ ጸብጻባት ይጠቕሶም። ኣብ ኣልጀርያ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዘወረደ ካብቲ ከባቢ ዝተፈነወ ዜና ረዲኦም። በቲ ኣብ ሰሜናዊ ምብራቅ እቲ ሃገር ኣጋጢሙ ዘሎ ሓደጋ ዛጊት 12 ሰባት ከም ዝመቱ ዝጠቐሱ ጸብጻባት ሁስያ ዝርከብዎም ልዕሊ 50 ቆሲሎም ብምህላዎም ቁፅሪ ሞታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ባርዕ 10 ሄክታር ጫካ ከም እተሃሞኸን ኣብ ኣባይቲ ዕንወት ከም ዝሰዓበን ተገሊጹሎም። ኣብቲ ከባቢ ልዕሊ 150 ሓደጋታት ባርዕ ተኸሲቱ ከም ዘሎ ዝገለጸ መንግስቲ ኣልጀርያ ነበርቲ ናብ ውሑስ ከባቢታት ክግዕዞ ኣዚዝሎም። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ኣብ ጎረቤት ሃገር ቱኒዝያ ክልሕም ከም ዝኽእል እውን ይቃልሓሎም። ኣብ ኣልጀርያ ኣብ ዝሓለፈ ወር ሓምለ ብዝተኸስተ ተመሳሳሊ ሓደጋ እውን ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዘስዓበ ኣይረስዓን። ሰሜን ኣፍሪቃ ብሳዕቢናት ክትር ውዓይ ሕልፍእ ካልእ ክፋል ኣፍሪካ ተጠቂዑ ከም ዘሎዮም ጸብጻባት ዝጠቕሶም። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍሪ ዘተኮረ ስምምዓት ተፈራሪመን። እቲ ንግዲ ሰዊ ስምምዕ ንመጠን ቀረፅ ብ95 ሚታዊ ዘጉደል ብምዃኑ ኣብ ገስጋስ ንግዳዊ ምልውዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልተን ሃገራት ኣሚቶም። እቲ ስምምዕ ክልተን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንየምን ዝፀንሐን ምልውዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም እትገብር ኣብቲ ስምምዕ ተጠቒሱሎም። ህንዲ ሳዕቢናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናይ ናፃ ንግዲ ስምምዓት ክትፈርም ከም ዝፀንሐት ጸብጻባት የረድኦም። መንግስቲ ፊንላንድ ወተሃደራዊ ወፃኢታት ሃገሩ ክሳብ 2030 ናብ ልዕሊ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክምከም ዘብሎ ኣፍሊጦም። እቲ ባጀት ሓድሽ ሰራዊት ኣብ ምምልማል ኣብ ምስፋሕ ወተሃደራዊ ስልጠናታት ከምኡውን ኣብ ምፍራይ ሰብ ኣልቦ ነፈርትን ነቶክትን ከም ዝውዕል ሚኒስትሪ ምክልኻል እቲ ሃገር ገሊጹሎም። ወተሃደራዊ ወፃኢታት ፊንላንድ ኣብ ዝሓለፈ ዓመት 2.5 ሚታዊት ካብ ጃምላ ሃገራዊ እቶት ከም ዝነበረ ጸብጻባት ይጠቕሶም። ኩናት ዩክሬን ኣብ 2022 ድሕሪ ምወልዑ ፊንላንድ ናብ ኪዳን ሰሜን ኣትላንቲክ ኔቶ ንምፅምባርን ባጀት ምክልኻላ ንምዕባይን ዝወሰደቶ ስጉምቲ ኣብ ቅጠባኣ ከቢድ ሃስያ የውርድ ከም ዘሎ እዩ ዝጥቀስ። ከም ሳዕቤኑ ኣብ ጃምላ ሃገራዊ እቶታ ዓመታዊ ሕፅረት ባጀት የጋጥማ ከም ዘሎ ክኢላታት ይሕብሮም።
ኩባንያ መራኸቢታት ማሕበራዊ መራኸቢታት ሜታ ኣብ ልዕሊ ቆልዑ ኣውሪድዎ ብዝበሃል ፀገማት ጥዕና ኣእምሮ ኣስታት 18 ቢልዮን ዶላር ካሕሳ ክኸፍል ተሰማሚዑ 29 ክፍላተ ሃገራት ኣሜሪካ ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ፀገማት ከም ዝፈጠረ ክኸሳ ምፅናሐን ዝፍለጥ እዮም። እዚ ከምዚ ኢሉ እንከሎ እቲ ግዙፍ ትካል ኣብ ትሕዝቶ ገጻቱ ንቆልዑት ኣብ ግምት ዘእተወ ምምሕያሽ ከም ዝገብር ገሊጹሎም። ማሕበራዊ መራኸቢታት ፌስቡክን ኢንስታግራምን ዝሓቁፍ ኣሜሪካዊ ኩባንያ ሜታ ኣብ ትሕዝትኡ እኹል ናይ ምመያ መስርሕ ከም ዘይጸንሖ እዩ ዝኽሰስ። ኣሜሪካዊ ኩባንያ ምምዕባል ሮኬት ማለት ስፔስ ኤክስ ኣብ ክፍለ ሃገር ሉዊዚያና ናይ 100 ቢልዮን ዶላር መወንጨፍ ማእከል ከም ዝድኩን ገሊፆም። መሲ ሕንፀት ናይዚ ብደረጃ ዓለም ዝዓበየ መወንጨፍ ማእከል ኣብ ዝመፅእ ዓመት ከም ዝጅምር ተሓቢሩሎም። እቲ ኣብ ልዕሊ 500 ሄክታር መሬት ዝህነፅ ግዙፍ ፕሮጀክት ምስ ተዛዘመ ናብ ክልል መሬት ማርስን ወርሕን ዝካየድ ጠፈራዊ ተልእኾታት ከም ዘስፍሖ ብኣግኡ ይእመት ኣሎም። እቲ መደብ ኣሸሓት ዕድላ ሽቕለት ክፈጥር ከም ዝኽእል እውን ሰብ መዚ ጠፈር ኣሜሪካ ሓቢሮም። ዜና ንምዝዛ ቀንዲ ነጥብታት ወደግመልኩም። ጽምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዮም። ኣብ ስዊዘርላንድን ኣውስትሪያን ዝነብሩ ኤርትራውያን ኣብ ህሊ ኩነታት ዘተኮረ ሰሚናራት ተኻይዶም። ኣብ ንኡስ ዞባ ሰነዓፈ መደበር ፈልሲ ጎሎ ኣብ ወፍሪ ምግራብ ዓባ ኣስተዋጽኦ ትገብር ኣላ። ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነጺጋቶም። ኣብ ኔፓል ብሓደጋታት ዕለቕሎ ዝበዝሑ በጻሕቲ ሃገር ዝኾኑ ኣስታት 400 ሰባት ሞይቶም። ኣብ ኣልጀርያ ብሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ወሪዶም። ዜና ተዛዚሙሎ ብሮኽምሸት።

0: ናይ ሎሚ ትሕዝቶ መደብና ብዛዕባ ጥልፍን ኣጠላልፋን ዝሓልፎን መስራሕትን እዩ ክኸውን ሰናይ ምክትታል። ፈለማ እቲ መስርሕ ካብ ጥበብ ዝብገስ ብጥበብ ድማ ይዛዘም። ካብታ ካብ ሓደ ጥረ ነገር ናብ ጨርቂ እቲ ምስርሕ ፈታሊቲ ዝፍልም ፍታል፣ ዙርያ፣ መነን፣ ፈርጊ፣ ደንበላስ፣ ድርባድር ብኢደ ስራሓት ዝፈርዩ ካብ ጡጥ ናብ ጨርቂ ዝምስርሑ ኣጭረቕቲ እዮም። እቲ መስርሕ እውን ካብ ጡጥ እዩ ዝፍልም። ቀዳማይ መስርሕ ብኣስፋሓይ ወይ ብዘርግሓይ ይጅምር።
1: እወ ሕጂ እዚ መታሳ እዩ፣ ብቱቡ እዩ ዝመፅእ ብመታሳ። ሽዑ ኣብዚ ነእትዎ ከምዝኣትይዎ ደሎ እዚ የእቲና፣ ግን እዚ ናይ ህንዲ ፈትሊ እዩ። ናይ ዓድና ከዓ ኣሎ ከምዚ። እዚኣ መትሓዚት ማለት እዩ። ኣብ ኣንድ ሕርኣትያ ገፊሕን ፀቢብን ኩሉ ተስተኻኺሉ እዩ ዝኣቱ። ገፊሕን ፀቢብን እንተ ደኣ ኮይኑ እቲ ሓደ ክተርፍ እዩ፣ እቲ ሓደ ከብል እዩ። ኣየእለመለንን እዩ።

0: ካልኣይ መስርሕ ተዘርጊሑ ዝተዳለወ ጥምጣም ፈትሊ ናብ ማእለማ ይሰጋገር።
1: እዚኣ እቲያ ብዓባያ ማእለማ እያ። ማእለማ ከዓኒ ክሰርሕ እንተኾና ዘድልይዋ መሳርሒ በዓላታ ሓፂን ብሓፂን ማሽን ፕላስ እዚ ከዓኒ ሚሐን ይበሃል። እዚ መንፊት ብክልተ ዳንፋ ተታሒዙሎ ኣብ ታሕቲ ንሪኦ ዘለና ድማ ድኳ ወይ ከዓ እግሪ ኢልና ንፅውዖ። ከምቲፍቲ ዝረአኹሞ ናይ ኣስፋሓይ ምስ ወድአ ናባና ይመፅእ። ንሕና ከዓኒ ካብኡ ተቐቢልና

ታፈትሊ ንኸይብትኽ ከም ዘለዎ ከም ዝርጉሐ ይንኽእል ኢና ንኸይብትኽ ርዕዙ ኢሉ ንኸይወፅእ ወይ ድማ ከም ድልየትና ኮይና ንክንሰርሕ ኣብ ሓዊ ንጥጥቆ ክጥጠቕ ከሎ ካብ 3ለስተ ክሳብ 4ባዕተ ሰዓት የድልዮ እቲ ዘድልዮ ክጥጠቕ ከሎ ዘድልዮ ኣብ ምስኡ ዝኣቱ ከዓኒ ፊኖ ኦሞ ፕላስ ጨው ወይ ከዓ ንሸብ ሕጂ እዚኦም ዘድልይዎ ምክንያት ከዓኒ እቲ ኦሞ ንኽፃዕድዎ ወይ ከዓኒ ንኽዝርጋሕ ጨው ከዓ ከም ድልየቱ ንክስሮ ኢና ብምክስር ወይ ከዓ መርፊ ደቂቕቲ መርፊ እጌርና እቲ ፈትሊ ንፈላለዩ ኢና በብሓደ ሕጂ ነዚ ኮይኑ በብሓደ ንክወፅእ እቲ ጨው ወይ ከዓ ሸብ ከዓ የድልዮ ሕጂ እዚ ጠጢቕና ኣንቂፅና ምስ ነቐፀ ምስተለውለውቲ ዓኽሊልና ከምዚኣ ጌርና ንዕኽሉላ ማለት እዩ ዓኽሊልና ንዳልዎ ኣዳሊና ነታ መንፊት እዚኣ ሚሐን ወይ ከዓ መንፊት 600 ፈትሊ ሓንቲ ከምዚኣ ማለት እዩ ሓንቲ ከምዚኣ 600 ፈትሊ ትሕዝ ብብሓደ ሓንቲ ፈትሊ ኣብ ሓንቲ ሚሐን ካልኦይቲ ከዓ ከማ ኣብታ ካልኦይቲ ሚሐን ጌርና ናብ መንፊት ንሕልፎ ካብ መንፊት ኣሕሊፍና ከዓኒ በዛ ንሪኣ ዘለና እድያት ንጅምር

ንሪኦ ዘለና ናይ 4 ወይ ከዓ ቢምቦይ ሽኮር ናይ 4 ቢምቦይ ወይ ከዓ ዝተፈላለየ ንዲዛይን ዝኸውን ኣተጥምጥመልና እዚኣ ኣብቲ ቢምቦይ ወይ ከዓ ሽኮር ኣብዚኣቱ ንክዝርጋሕ ማለት እዩ። ተዘርጊሑ ከም ድልየት ኮይኑ ንክመፅእ ኣብዚኣ ንእትዎ። ካብዚኣ ሽዑ ናብዚኣ ቁኒን ንሪኣ ዘለና በዛ ማሽን

በዚያ ምስ ጠምጠምና ከምዚያ ክንዚ ዓቐን ማለት እዩ ንዚ ዓቐን ጌርና ከይገዘፈ ከይነኣሰ ኣዳሊና ናብ ኣብ መቕለሞ ኣብ ጃልባኣትያ ትወርወር እቲ ጨርቂ እቲ መነን ኢልና ንፅውዖ እዚ እዩ ትነፀፍ ማለት እዩ ትነፀፈ እዚ ያ ተወርዋሪ

0: ካብዚ ድማ እዩ እቲ እድያት ዝለገቦ ጨርቂ ናብ ሰፋያይ ከይዱ ናይ ክዳን መልክዕ ለቢሱ ናብ ጠላፋ ይበፅሕ። መስርሕ ጥልፍን ኣጠላልፋን ካብዚ ይብገስ።
1: ተሰፍያ መፅያ ኣብዛ ናይ ኣፍልባ መስቀል ንክጥለፍ ማለት እዩ። ሕጂ መስቀል ንክጥለፍ ከዓ እቲ መጀመርታ ክንገብሮ ዘለና እንታይ እዩ ተልክኒ ነድፊ ስእሊ ማለት እዩ። ክትሰኣልቲ ኮይና እታ መስቀል ብድሕሪ ምስ ተሰኣለት ከዓ ናብ ጥልፊ ክትኣትያ ናብ ጥልፊ ክትኣቱ ኮይና ሕጂ እቲ ስቴባት ከዓ ኣሎ ማለት እዩ። ብድሕሪ ዝመፀ ከዓ ምቕባእ ምቕባእ ከዓ ምድጋም ማለት እዩ። ክልቲኡ ምቕባእ ማለት እዩ። ሕጂ ሳልሳይ ከዓ ምጭዳድ መፅእ ማለት እዩ። ምስ ተጨለደት ብድሕሪኡ ናብ ምፍራፅ ምፍራፅ ከዓ ምድዳብ ሕብሪ ምምላእ ማለት እዩ። ብድሕሪኡ ናብ ፌሮ ፌሮ ከዓ ፊኒሽን ማለት እዩ። በዚ ከዓ እታ ክዳን ከዓ ብቕዕቲ ኮይና ከዓ ናብቲ ዋና ትርከብ ማለት እዩ። እዚ መስራሕት ኣለዋ።

ኣራይ ከም ተወሳኺ ትሰርዓ ከም ዝኽብለ ክትፀንሐኹ ኮይኑ እቲ መሰረቱ ከዓ ከም ምንታይ ድብገስ የልና ነዚ ክትገብር ከዓ ፈትሊ ከተዳሉ ለካ መጀመርታ ፈትሊ ተዳሉ ብድሕሪኡ ከዓ መርፍእ ተዳሉ ማለት እዩ። መርፍእን ፈትልን ጌርካ ከዓ ነታ መስቀል ትሰርሓ ማለት እዩ። እዚ ኩሉ ክሓልፍ ከሎ ግን ናይ ዝኾነ ይኹን ማሽን ሓገዝ የብሉን ኩሉ ብጉልበት ብኢድካ ማለት እዩ። ሕጂ እቲ ፈትሊ መጀመርታ ንዕኡ ዝኾን ፈትሊ ተዳልወሉ ኣፍሒስካ ኣቢልካ ከምኡ ከዓ እቲ ፈትሊ ከዓ ብዙሕ ዓይነት ፈትልታት ስለ ዘሎ ነቲ ክዳን ከዓ ምሽ ከምዚ ከበላሽዎ ድኽእል ፈትልታት ኣሎ ብዙሕ ዓይነት ፈትሊ ስለ ዝኾነ ንበሎ ሕጂ ኣስታት 3 4 ዓይነት ኣፋትል ኣሎ ካብ 3 ሕጂ ድሓን ድኾነ ፈትሊ እሞ ነቲ ክዳን ከበላሽወልካ ዘይክእል ፈትሊ ትጥቀም ማለት እዩ። ሕጂ ካብዘን ክለ ክፀናሕኹ ዘምዘም ጀት ኬንኤስ ዝበሃል ፈትልታት ኣሎ ድበዝሕ ሕጂ ንሕና ንጥቀመሉ ጀት እዩ። እቲ ጀትሲ ነቲ ክዳን ተበሊሉስ ከበላሽዎ ይክእልኒ እዚ ክኸውን ከዓ ክንተወሳኺ ከዓ ንሓፅቦ ኢና ተሓፅቦ ብልክ ኣብ ሳምና ጌርካ ንኸይብለል ማለት እዩ። እንበርከስ እንድሕር ተበሊላ ታፈትሊ ኦረዲ እታ ጨርቂ ብምልኣ ተክዳን ትባላሸላ ማለት እዩ። ኩለ ከዓ ክሳራ ትኸውን ኣላ እዚ ንኸይከውን ሕጂ ንኸይብለለካ ሓፂብካ ተዳልዎ

በኣር ሕጂ እታ መስቀል ክንስእላ ንጅምር ኣለና ንበሎ መጀመርታ ሰንተር ናይ ተኸዳኒ ኢኻ ትሕዝ ማለት እዩ ኣብ ኣፍ ልብ ንዲኻ ትከውን ኣብዚ ንዲሕርክቶም ኮይና ሰንተር ታ ሰንተር ኣብዚ ሒዚ ኣለኹ

ሕጂ ከምዚ ክርድአ ክፀናሕኩ ማለት እዩ እታ ስእሊ ተሳኢላ ትወዲእ ኣላ እዚኣ ትመስል ማለት እዩ እዚኣ ሕጂ ንእሽተይ መስቀል ካብዚ ሕጂ ናብ ጥልፊ ትሰግር ማለት እዩ

ክጨደ እየ እዚያ ሕጂ በር ውሽጢ ውሽጣ ቀበያ ካዚያ ግን ሓፈሻዊ እዚኣ ክትጨደ ስለ ዘለዋ ግን ውሽጢ ውሽጣ ቀቢአ እንዳሓር ጨዲድ እያ ክደቅቕ እዩ እንዳሓር ደቂቑ ካ ክጫፋለቕ እዩ ማለት እዩ ሕጂ ንኸይጫፋለ ደገደጊ ኣገረ እዚኣ ናብ ምጭታት ክኣት እዮ ማለት እዩ

ሓደ ክፋል ናይዛ መስቀል ሕጂ ተወዲእ ኣላ። ሕጂ እንታይ ተርፋ? ፌሮ ማለት እዩ ነዚኣ ማለት እዩ። ከም ናቕልና ስነበልና ግን ነዚኣ ኩላ ከዓ ሰርሓ ማለት እዩዋ ጀዚኣ ትመስል። እዛ ስራሕ ከምዛ ክትሪእዋ ፀናሕኹም ንእስ ኢለ እያ። ክብደት ኣለዎም ዶ ትስራሕ? ብጣዕሚ ስራሕ ክሳብ ዘይ ኣለዎ ማለት እዩ። ከምተወሳኺ ግን እዚኣ ክሳብ ሓደ መዓልቲ ክትወዳእልካ ትኽእል ማለት እዩ። ሕጂ እዚኣ ንእሽ ስለ ዝኾነ ክሳብ ሓደ መዓልቲ ኢለ ኣለኹንሽ ንበሉ። ሕጂ ኣብ ጥቃይ ዘሎ ንሃለ እዚ ሕጂ ናይ ወይኒ ስታይል ኮይኑ

ሙሉእ ክዳን እዩ ዝጥለፍ ዘሎ ማለት እየ ኣብ ናይ ጓል ኣንስተይቲ ሕጂ ተኸፍአ ተኸፍአ እዚ ክሳብ ሶሙን ክወዘልካ ክእል እዩ 4-5 መዓልትታት ማለት እዩ። ሕጂ እቲ ስራሕ ቀሊል ስራሕ ኣይኮነን፣ ብዝያዳ ከዓ ሓገዝ ናይ ማሽን የብሉን። ማእሲ ብኢድካ ብመርፍእን ኢኻ ሰርሖ ማለት እዩ። እዚ ኩሉ እንታይ ይሕዘካ ንሕሪ ኢልና እቲ መሰረታዊ ነገር ዓይንኻ በርከ ናብ ሓንቲ ቴንሽን ጌርካ ኢኻ ትሰርሕ ዘለኻ። እዚ ሕጂ ክብደት ኣለዎ። ምስ ግዜ ሲ ዝኾነ ፀገማት ከም ፀልካ ተኽእሎ ኣለዎ ማለት እየ። እሱ ጥራይ ከይኣክል ሕቆኻ ንገዛ ርእሱ ሕቆ ከምዚ ኣልካ ኢኻ ትሰርሕ ዘለኻ፣ ፀገማት ናይ ሕቆ እውን ከም ፀልካ ክእል እዩ ማለት እዩ። ነዚ ኩሉ ኣብ ግምት እቲኻ ኢኻ ትኸይድ ዘለኻ። እሱ ጥራይ ከይኣክል ከዓ የእምሮኻ ከዓ የእምሮኻ ብጣዕሚ ይድቋፅረካ እምበርከ እዛ ፈትሊ እዚኣ ሲ ምስ ኣየነይቲ ከዋሃህዳ እንዳበልካ ኢኻ ትኸይድ ስራሕ እንዳሰራሕካዮ ሲ ሓድሽ ፈጠራ እንዳፈጠርካ ኢኻ ትኸይድ። ከምዚ ኣምፃ ኣቢልካ ሲኢልካ ትሰርሖ ስራሕ ሲ ኣይኮነን ማለት እዩ። እዚ ኩሉ ክብደት ኣለዎ ማለት ሲ ብበዝሕ ሰብ ከሸለል ክብሎ ክእል እዩ። ከምዚ ምስ ተራ ነገር ኮይኑ ይስምዖ ከይፈተንካ ግን ክተብሎ ዩ ትኽእልኒ ኢኻ። ዝያዳ ምሰዓተኸ ምስ ፈተንካዮ ድኻም ርኣየካ ኩሉ ነገራቱ ማለት እዩ። ከምዚ ክብለ ክፀናሕኩ የእምሮኻ ዓይንኻ ሕቆኻ ኩሉ ነገር ማለት እዩ። ካልኣይ ከም ተወሳኺ ከምዚ ዳርጋ ትዕርፈሉ ግዜ እውን የለን ማለት እዩ።

0: 46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ሞያ ብዝተፈላለዩ ኣጋጣሚታት እትውንኖ ክእለት እዩ። ዝኾነ ሰብ ብልምዲ ኮነ ብትምህርቲ ብዙሓት ሞያታት ክውንን ይኽእል እዩ። ይኹን እምበር ኣብ ሓደ ሞያ ኣተኪርካ ምስራሕ ዝያዳ ብልጫ ከም ዘለዎ ዝኣምኑ ብዙሓት እዮም። ምኽንያቱ ብዙሓት ሞያታት ኣብ ሓደ እዋን ከተተግብር ምፍታን ውፅኢታዊ ክኸውን ኣይክእልን እዩ። ኣብ ኩሉ እውን ሓደ ዓይነት ብቕዓት ክህልወካ ኣይክእልን እዩ ዝብል ኣረኣዩ ኣለዎም። ንሎም እምበኣር ን46 ዓመታት ኣብ ምዕራይ ብሽግለታ ናይ ዝነጥፍ ዘሎ ሞያዊ ሙሴ ተመስገን ተመኩሮ ህይወት ክንደስሲና ሰናይ ምክትታል።
1: ኣቦይ ብካንቦበሎ ናይ ብሽግለታ ፅገና እቲ ዝበርትዐ ሰብኣይ ነይሩ። ኣቦይ ተመስገን ቤንሰይ በዓል ጋርላቲ ዊንድሶር እዚአን ዝኣመሰላ ናይ ቀደም ናይ ጤልያን ሽግለታ ከዕሪ ከሎ ኣብቲ እዋን ተኣነ ተማሃራይ ከልኹ ናብ ኣቦይ ናይ ስልጣንያታት ምስሓሕ ክብፅሕ እዚ ብተመክሮ ብአአን ዝሓዝክዎ ኣብዚ ሕጂ እዋን ዘለኹዎ ኣብ ክበፅሕ በቂዐ።
0: ኣቶ ሙሴ ናይዚ ናብ ኣቦኡ እናተመላለሰ ዝርዮን ዝዕዘቦን ዝነበረ ሞያ ምዕራይ ብሽግለታ ፍቕሪ ክሓድሮ ጀመሮ እሞ ኣብ ትርፊ ግዜኡ ምስ ኣቦኡ እናሰርሐ ምስዛ ሕጂ በዓልቲ ቤቱ ዘላ ወይዘሮ በይን ክፍለ ሓዳር ኣብ ዝመሰረተሉ እዋን 1990 ነዛ ሕጂ ዝሰርሐላ ዘሎ ትካል ብምውፃእ ኣብ ሓደ ዓመት ናተይ ዝብሎ ትካልን ሓዳርን ወነነ
1: እናሰራሕኩ ምስዛ በዓልቲ ቤተይ በይን ክፍለ ስብሓ ትበሃል ምስ ሓዳር መስሪተ ናተይ ክውፅእ ጀሚረ ማለት እዩ።
2: ነዚ ስራሕ ክውፅእ ከሎ ምስ እዚ ሽግር ባፅ የውፅዎ ምስታይ መርዓና ስትሕር መርዓና የውፅይዎ እቲውስ ዘይብሉ ዘበን ደርጊ ንመዛግጀመ ተመላለስኒ ክሕጉዘ ኢለ ላዕለን ታሕተን ላዕለን ታሕተን ኢና ግን ኣውፂና እዮ ልቸንሳ ውፅና ልቸንሳ ውፅና ሓደ ዓመት ክኸውን ኣብዚ ንድሓ ሞያ ዕግርግር ክነበል ክከሎ ክሰሪሕላ።
0: ኣቶ ሙሴ ንዝሓዞ ሞያ ኣተክሮ ብምግባር ነቲ ካብ ኣቦኡ ዝቐሰሞ ሞያ ዝያዳ ንምዕባይ ኣብ ሓድሽ ፈጠራታት ከድህብን ተፈላጥነት ከጥርን ጀመሮሞ ዓማዊሉ እናበርከቱ ከዱ።
1: እቲ ምዕብልና ካብ ኣቦይ ዝወረስኮ ንዑ ሒዘ እናቐፀልኩ ከይድ ከሎ ከዓ እቲ ለውጥታት ከዓ ናይ ሽግለታ ምፅጋን ምስኡ ማዕሪ ማዕሪኡ እንዳለወጥኩ ሞዲፊካር ዝኾና ናይ ቀደም ሽግለታ ዝነበራ ማለት እዩ። ቤንሴ እዩ ነሩ ቀደም ቤንሴ ዝፍለጣ ነይሮም ሽግለታ እዚአን ኣብዚ ሕጂ እዋን መለዋጢ የብለንን ኣነ ግን ብሞዲፊካር ገይረ መጓዓዝያ ከም ዝቕፀል ኣገብር ኣብዚ እዋን እዚ ማለት እየ ካብ ተመክሮ ይዎ።
3: ኣነ ጎይትኦም ተስፋ ይበሃል ተስፋይ ሓጎስ ሙሴ ብሓቂ እቲ ስርሑ ንፉዕ እዩ ብሞዶፊክ ምግባር ድዩ ብኩሉ ስርሑ ንፉዕ እዩ። ኣነ ከዓ ልዕሊ 20 ዓመት ዝኣክል ንሙሴ ፈልጦ ኣነ።
0: ብተወሳኺ ንሱ እውን ንደቁ ኣብዚ ሞያ ብምስታፍ ደኣ ዝያደ ሓገዝ ክረክብን ኣብ ደቁ ድማ ፍቕሪ ስራሕን ባህሊ ስራሕን ከስርፅ ከኣለ
1: እጂ እዚኣ እንዳ ሽክልሳ እዚኣ ክጥረያ ከለኹ እቲ ኢደ ጥበብ ከምዚ ዝበልኩ ካብ ኣቦይ ዝወረስክዎ ብኣኣ ፊልድ ናተይ ኮይና ነዛ ቦታ እዚኣ ከፊታ እያ ማለት እዩ። እዛ እዋን እዚኣ እዛ ነገር እዚኣ ምስ ከፈትኳ እዛ ገዛ እዚኣ ውላድ ምስ በፃሕና እቲ ብኽሪ ወደይ ወዲ 15 16 ክንከሎ ትምህርቲ እንዳተማሃረ ቅማዓት ምሳይ እንዳ

0: ሰርሐ እሱ እውን ከም ናተይ ኢድ ሒዙ ሰርሕ ነይሩ። ኣብ መርዓ በፅሑ ኣብ መርዓ ምስ በፅሐ ኣንጎላ ከይዱሎ ማለት እዩ። ካልእቲ ምንኣስ ምንኣሱ ንዕኡ ምንኣስ ምንኣሱ ከዓ ልክዕ ናቱ ሒዛ ከዓኒ ምሳይ ተሕግዘኒ ነይራ እሳ ከዓኒ ዕድሚኣ ምስ ኣኸለ ናብ መርዓ ምስ በቓት ሓዳራ ጌራ ኣብ ጀርመን ኣትያ ኣላ ማለት እዩ። ስለዚ እዛ ገዛ እዚኣ ንቶም ስድራ ብጣዕሚ ይዕብያቶም እያ። ኣብዚ ብፃሕ ኣብፂሓቶም እያ ከምዚ እንዳበልና ከዓ ክሳዕ ዝሕጂ ከዓኒ ይቕፅል ኣለኹ ማለት እዩ።
1: ይብል እሞ ዝኾነ ተጠቃሚ ብቕዕቲ ብሽግለታ እንተ ደኣ ክትህልዎ ኮይና ብዛዕባ ክገብሮ ዘለዎ መሰረታዊ ኣገባብ ኣጠቃቅማ ብሽግለታ እውን ከምዚ ኢሉ ነይሩ።
0: ሕጂ ብቕዕቲ ብሽግለታ ክትህልዎ እንተ ደኣ ኮይና ብሽግለታ ምስ ሓዛ ኣብ ምስራር ጥራሕ ጉዕዞ ክገብር የብሉን። ከምታ ንሱ ንነብሱ ዝኣልያ ከምታ ንነብሱ ዝርያ እታ ሽግለታ እውን ኣብ 4 ወርሒ ድያ ኣብ 5 ወርሒ ድያ ኣካላታ ኩሉ ተመርሚሩ ኩሉ ተራእዩ ክትጓዓዝ ክትክእል ኣለዋ። ምክንያቱ እቲ ናታ ዘድልያ እንተዘይገበረላ እታ ሽግለታት እያ ንዝደለዮ ክተብፅሖይ ትኽእልን ከተሳናኽሎ ትኽእል ካብ ዝደለዮ ስራሕ። ስለዚ ልክ ኣምታ ንብሱ ከምታ ሰውነቱ ድኣ ብምገባ ምግቢ እውን ንሳ ኣብ 4 ወርሒ ተነውሐ ኣብ 5 ወርሒ እዚ ምግባ ክትርከብ ኣለዋ። እወ ዘሎ ውሽጣዊ ዓረራ ድዩ ቸንትራለ ድዩ ሰርቪስ ምግባር ብምሉእሲ ክህልዎ ኣለዎ ሽግለታ ኣብ ምስራ ጥራሕ ክትከይድ የብላ። ስለዚ ተተዓናቅፈካ ማለት እዩ ካብ ዝደለካዮ ሲ ከተጓዓዘካ ይትኽእልን።
1: ኣቶ ሙሴ ኣብዚ ትካል ብዙሓት መንእስያት ከም ዝመሃረን ገና እውን ይቕፅሎ ከም ዘሎን ብምግላፅ ገለ ካብኣቶም ናቶም ትካል ብምሓዝ በዙ ሙያ ከም ዝዓበዩን እዩ ዝዛርብ።
0: እዎ ነይሮም ሕጂ ንምሳሌ ውዑሽ ዝበሃል ነይሩ ካባይ ምስ ወፀ ክራይ ችክሊሳ ገይሩ ሓዳሩ ፈልዩ ኣቦ 3 ቆልዑ ኮይኑ እዚ ትግራይ ብምዃኑ ግን ንኢትዮጵያ ጠቕሊሉ ምስስድርኡ ከይዱ ማለት እዩ። ሓደ እውን ከምኡ 2 ቆልዑ ወሊዱ ኣብ ሓዳር በፂሑ ንጀርመን ኣትዩሎ ወዲ ፃዕዳ እምበር። ስለዚ እዚኦም ከምዚ ኢልና ክሳዕ ሕጂ ንኸይድ ኣለና ማለት እዩ።
1: ብድሕሪ እቲ ዕውት ሰብኣይ ንፍዕቲ ሰበይትላ ከም ዝበሃል ኣቶ ሙሴ እውን ኣብ ጉዕዞ ሓዳሩን ስሩሑን ታራን ኣገዳስነትን በዓልቲ ቤቱ ኣዝዩ ዓብዪ ከም ዝነበረ እዩ ዝዛረብ።
0: እወ ታራ ሕጂ በዓልቲ ቤተይ ኣብ ምንክብኻብ ንዓይ ፅቡቕ ተስፋ ትበኒ ኣትካሚ ስራሕ ኣይቲ ትስራሕ ነብስኻ ቆጥብ በዚ ናይ ክሳይ ኣለዋ ማለት እዩ። ናይ ዘራይ ናይ ሰውነት ሓልዮት ኣለዋ ዝኾነ ነገር ብምርዳእ ክሳዕ ሕጂ 33 ዓመት ጌርና ኣለና ብምርዳእ ጥራሕ እዚ ግደፎ ኣብ ምልላይ ምስኣ ክድንፅወካ እዩ ምልላይ ምስኣ ቅድሚ መርዓ 15 ዓመት ዜርና ክድንፅወካ እዩ 15 ዓመት
2: ፅቡቅ ፍቅሪ ሕሊፍና ናይ 15 ዓመት ዝሮት ከይተፈላለየ ሓንቲ መዓልቲ እውን ተባኣስና ይንፈልጥን ኣብቲ ሰዓታት ናይ ፍቅሪ ዝነበርናዮ ፅቡቅ ሕሊፍናዮ።
1: እሞ ኸደኣ እዞም ብፍቅሪ ዝመፁ ናይ ሎሚ ሰብ ምዉቕ ሓዳር ነዚ 15 ዓመት ዘስተማቐርዎ ዕሙር ፍቕሪ ብኸመይ ጀመርዎ እስከ ንድሕሪት ንመለስ።
2: ኣብ ከምቦበሎን ኣነ እንዳሻ ስርሒ ነይረ ኣብቲ እንዳሻ ናይ ከምቦበሎ እንዳመን እዮም ዝበሃ ሪጋ ናይ ታ ዝበሃል ሪጋ ፋርማሲ እንዳገለ እዮም ዝበሃ ነይሮ ብስራት ብሉ ሕጂ ብደገ ኣሎ ሸማኒ ከዓ ነይሩ ኣብታ እንዳሻሕ ሰርሒ ነ ካብታ እንዳሻሂ ኣይደንጉኹን ኣብቲ ሸማን እዚ ግብራ ይብልዎ እዚኣ ስእል ተሳኢለ ደልኹ ኣብታ ላዕሊ ርኢኸያ ምስ ምስ ላዕሊ ምሻ ኣላ ኣብዚ ኣላ ምስ ምስታ ምሳል እወ እታ ካምቺ ሃገር ኣለኹ ባዕልኽን ከምኡ ዝሰርሕ ነረ ኣምሂረኒኹም ዝገብራ እዩ ዝብሉ ትግራዋይ ሰሪሕኽን ተኸደና ክትክርእ ክዳን ክንኢልኒ ሃራይ ከምኡ ስራሕ ምሂረኒ ነባ ኣብ ኣሰርሒ ነረ እንዳገብራ እዩ ዝብልዎ ካብ እንዳገብራይ ምስ ምስ ሻ ክብፅሕ ገለ ክብል ገለ ክብል ይርክበኒ ይርእኒ ይላለ ከም ኣናልኩ ተጣቢቕና ዳርጋ ኣይርሓናን ቀስ እናበለ ናይ ፍቅሪ ዓይነት ታርእኒ ማለት እዩ። ኣይተፈላለኩ መጀመርታ ግዲ ኮይኑ ኣብ ክፈላለሰ ኣይከኣልኩም ካብኡ ወ ተኸደ ምስኡ ተመፀ ምስኡ መስ በቃ ስጋብቲ ካብ ስድራቤት ስጎግስ ኣይተካሓደንን ስ ካብ ስድራቤት ክስጎጉ ኣይግ ንጀራ ኣለዎም ቶም ገዛ

0: ገዛ ኣለዎ ክድርብየኒ ግብኦኒ ንግን ኣይደርብየኒናይ ስዒቡ ንርእሲኡ ካብ ገዝኡ ወፂ ዘይፈለጥ ገዛ ወፂት ምሳይ ተዋሪዱ ማለት ሰዓታት እዚ ኣብ ኣተላሊና ከምዝብለካ ኣለኹ መጀስ ኢልና እዚኣ ነገር እዚኣ በፂሕና ክብሪ ፀሓየን ኣምላኽ ንዓና ዝሃበኒ መንሂቡ ኣብዛ ሰዓታት እዚኣ
1: ክሻ ንሰቲ ብሞባይል ኣይነበረን ክንረኸብ ኮለና ንሳ ኣብካ ኣነ ወይ ብደገ ኮይኑ ወይ ብገለ ወይ ብዝኾነ ፀጠር ምልክት ንእሳ ሕጂ ምልክት ስለ ዝኾነ ብኣብ እሱ እዩ ኢላ ኖኖ ረሓቕ ነሩ ስኔማ ሮማ ነራሳ ኣነ ሓዝሓዝ ነይረ ሕጂ ብከምኡ ንወፅእ ተዛዊርና እዚ ናይ ሙሉእ መዓልቲ ገለ መለ የለን ክልተ ሰዓት ሓደ ሰዓትን ፍረቐ ንሳታ ወዲእ ኣላ ማለት እዩ እታ ርክብና ክልተ ሰዓት ሰዓትን ፍርቃን እሳ ርክብና ነይራ ኣብኣ ነትልካ ቅድም ማለት እዩ ከይተመርዓኹ እዩ
2: እዚ
1: ከይተመርዓኹ እዩ ናይ ክልቴና ሻሃበይ ንሰቲ ነርና ምሰልካ ራንዲዮቡ ኣይትፈልጥዎን
2: ይኹም
1: ሲኔማ ሮማ ራንዲዮቡ ነራ እምባባ ላተርያ ከዓኒ በዚ ናይ ባቢሎን እምባባ ላተርያ በዚ ናይ ባቢሎን ነራ ኣፍሪቃ ከዓኒ በዚ ናይ እንዳ እንዳ ዓሳ ዝማርካቶ ብኡ ነራ ኣብኡታትን ላተርያታት ኣብኡታት ኢና ንኣንቱ ንዘወር ነርና
3: እዚ ሎሚ ብርክት ዝበሉ ውሉዳት ብምፍራይ ደቂ ደቁ ክርኢ በቕዒ ዘሎ ሓዳር መበገሲኡ እምነት ሓልዮትን ሓድሕዳዊ መከባባርን ምዃኑ እዮም እዞም ስድራ ዘዛረቡ
0: እተልይዎ ክገብረልካ እዩ ዘይብሉ ከ ኣይገብረልን እዩ ሓቂ ብዘለካ በሊዕኻ ባንስደሪድካ ስሒቕካ ፍቕሪ ከዓ ትፍቕርስ ፍቕሪ እኳ ቀሊል ኣይኮነ ፍቕሪ እኳ ሓያል እዩ ድልዱል ፍቕሪ እኳ ዘይረሳሲዕ እዩ ካልእ ዓይነት ከይጠመትካ ትፍቕርስ ኣብቲ ምዞር እንዲ ዝርአ እቲ መጀመርታ እንድሕር ኣልይዎ ገብረለይ ኮይና ክበቀለ ይክእልኒ ዘይብሉ ከዓ ይብሉን እዩ
1: እንተ ደኣ ናይ ፍፃሚ ኹምታት ጌርካ ሓደ ኣይቅፅልን ትፈቕሪ ናይ ምስሊ ክሳይ ዓይነት ክመፅ እዩ ምምናዊ ክመፅ እዩ ምምናዊ ክመፅ እዩ ካልኣይ ነገር እስኻ እንተደይ በለካ እንተደይ ጣዓመካ ወይ ዝኾነ ነገር እንተ ጌርኩ ነታ ቆልዓ እንታይ ትገብራ ኣለኻ ንስኻ ዕድላ ትሰብረላ ኣለኻ ኣብ ካልእ ከይት ዕድላ ትሰብረላ ኣለኻ እስኻ እንተ ሓቀኛ ኣፍቃር ኮንካ ቃል ኪዳን ከይኣስርካ ብቦን በደን ከይተመረቕካ ዝኾነ ነገር ክትፍፅም እዚ ክኸውን ኣሎ እቲ ካልእ ግን ክድግፎ የብለይን ኣነ በተናተይ ምክንያቱ ቀሊል ኣይኮነን ንዓድላ ትሰብረላ ኣለካ ምምናዊ ክመፅ እዩ ክሳዕታ ቃል ኪዳን ኣቦን ናደን መሪቖም ዝቡካ ብኡ ኣነ ታሽሙ ኮይኑ ስማዕኒ
3: ከምዚ ትሰምዑ ዘለኹም እዚ ካብ ሙያ ብሽግለታ ብሰረኽቢ ኣታዊ እናተዓንገለ ብክልተ ፍቑራት ዝቕለስ ዘሎ ሓዳር ኣብዚ ንክበፅሕ ግዳ ዝሓለፎ መሰናኽል ከም ዘለዮም እዞም ክልተ ሰብ ሓዳር ወሲኹም ዝዛረቡ
0: ምስ ምስስ ጓል ክንደይ ተፋሊጥ ምስ ጓል 15 ኸውን ተፋሊጥ እዩ ካብቲ ስድራ ቤተይ ዳርጋ ተነፂለ ወብሰንኩ ወይን ግደፍዮ ወይን ሓደ ግበር ኢልካ ኣይገድፎኒ በቃ እስኡ መደረመ መጀመርታ ሽኻ መጠረሽታ ኣይገድፍኒ ኢል ስጋብ ክንደይ ካብ ገዛ ተሰጉጉ እሱ ተሰጉጉ ተሰጉጉ ናክልቴና ምሰንኪ ፍቕሪ ክልቴና በቃ ተሰጉጉና ምእተው የለን ኣልፎርማ ተሰጉጉ እየ ሓደሽ ዓዲ ከይደ ኣብ ሓደሽ ዓዲ ወይን ንነብር ኣይተፈላለና ብፍሉም ሓንቲ መዓልቲ እንትኾን ኣይንፈላለዩና ኣብ ሓደሽ ዓዲ ከምዚ ኣበይ ሳልሒ ዝበሃሉ ነይሮም ኣይፈልጦን እየኹም እንታት ሓደሽ ዓዲ ርኢ ኣይፈልጥኒ እየ ብጀካቶ ኣልፎርም እዚ ከተማ ዝኾም ብሉ ጥራሕ ዝኽብሉን ነይረ እንጂ ሓንቲ መደቀስ ኢነ ገለምሰልኳ ኣበይቲ ደቅስ ኢላ ኣብቲ ሆቴል ደቅስ ሞ ኣበይ ሳልሒ ዝበሃሉ ሓደሽ ዓዲ ኣሎ ክወስተክ ይኽእል እየ ቤኒ ሓደሽ ዓዲ ኢልያ ኣስመራ ከለ ክንስስ ኣይፈልጠኒ ክወስተክ ኢላ ናብኡ ውሲዳትኒ እዚ ኣበይ ሳልሒ በዓል ሓዳርዮም ኣብ ፀኒሖምኒ እተን ሽዑ ዳሕራይ እንታይ መሲልኒ ድምበይነ ይመሲልኒ ምስኣትኩ ዳሕራይ ግን እዞም ኩሉ ናጣሓንቲ ተጋሩ ኣብ መደቀስ እየን ክሻን ፂፈን እወይ ፀገም ርኪበል ዮ ነበይ ሳለ ወይ ጓል ኣይትፈልጥኒ ክእል ኣይፈልጥኒ ሕጂ ካብ ስድራይ ከምዚ ኮይኑ ኢ ዮም ሕሸን ዝበሃል ወዶም ነይሮም ምስ ሕሸን ወዶም ይደቅስን ነይሮም ቆልዓ ንእሽተይ ወዲ 6ዱሽ ዓመት ምስ ሕሸን ይደቅስ ነይረ ሰብኣይ ሰይትነፍቲ ኣነ ምስ ሕሸን እዚ ኣደቅስ ነይረ ምስ ወዶም እንትፈልጦ ነገረት የብለን ወልሓንቲ ኢሎም ከምተን ክሻል ደቀስካ የ ደቀሰነን ካብኡ ነብር ነብር ንሳነ ዓዳት ከየደል እያ ትግራዊት እያ ነይራ ምስ ኣበይ ሳልሕ ምሳሕ ዳ ስርሕሎ እምበር እንታይ ትገብር ገሊልኒ ምስ ኣደያ ጋሽ ዝበሃላ ጎደፋይ ዝበሃል ነይሩ ቆልዓ ኣታ ገዛ ባረኸበለይ ኣበይ ሳልሕ ሰይቲ ኣበይ ሳልሕ ትገሽ ደልያ ገለል እዮም ኣደይ ረጋሽ ዝበሃላ ነይረን ካብኡ ኣረኺብኒ ኣረጋሽ ግን ካብ ስድራ ይንላዕሊ ኮይና ትልይ ፅኒሓ
1: ሽዑ ተሪብያ ነሩ እዚ ናይ ፍቅሪ ከምዚ ናይ ሕጂ ሰሓሒብካ ገለ ይኮነን ብክንደይ ቃልሲ ብክንደይ ቃልሲ ብክንደይ ቃልሲ እቲ ነገር ጀሚሩ ብክንደይ ቃልሲ ማዕሪ ካብ ገዛ ተሰዊጋ ምሳይ ክልተ ሰለስተ ዝረኣይዋ ብታራይ ከዓ ንከምኡ ተሰዊግና ካብ ገዛ ውፅና ካብቲ ገዛ ውፅና ከለና ኣብቲ መደቀሲ ናይ እንዳ ስድራና ተሓቢእና ኣቲና ንድቅሰሉ ክሳይ ነሩ ጃሓዝሓዚ ነሩ ናትና ካንሸሎ ኣሎ ኣነ ነጢርኣቶ የ ዝለላ ኣብ ካንሸሎ ደቂስና ልክዕ ሰዓት ሓሙሽተ ክኾን ከሎ ነጢርና ንውፅእ ብከምዚታት ዳሕርቲ ፍቕሪ እንዳመቀረቶም ስድራ እንዳፈለጡ ምስ ከዱ ኣብዚ እዋን እዚ ኣብ መርዓ ኣቴና ማለት እዩ
3: ከምቲ ኮ ድሕሪ ፀበባ ራህዋ ዘሎ ድሕሪ ፅኑዕ ፍቕሪ እውን ድልዱል ሓዳር ኣሎ ዝበሃል እዞም ሰብ ሓዳር ናይ ዝህያው ኣብነት ኮይኖም ንረኽቦም
0: ዝተመርዓና ዳርጋ 2ልተ ዓመት ኸውን ስንሓሙይ ብዓቕሊ ምስ ሓማተይ ብፅቡቅ ስምዕ ገርና ፀኒሐ ምስ ሞተት ናይ ዓለም ከዓ ምስ ሓሙይ 6ዱሽተ ወርሒ ፀኒሐ ድሕሪ 6ዱሽተ ወርሒ ቤት ምከዓ ሓዳርና ውፅኢና ትንውር ደሎ መደብ ስርዓት መደብ ሳሉል የለ ድስቲ የለ ክርክርቲ የለ ወልሓንቲ ፍልጠት የለን መደብ ናይ ዓድና ሰሪሕና ተምርዒና ሓዳርና ውፅኢና ማለት እዩ ሽዑ መንተ ጠኒሳ ሰናይት ድሕሪ ሰናይት ቅሳነት ድሕሪ ቅሳነት ብሳይሞን ድሕ ሳይሞን ድሃዋ እዛ ሶሱና እዚ ወሊድና ግን ጎት ውፅእ ሓዳር ክመፅእ ከለናስ ከምቲ ኣዳም ዝገርሞ እዩ ነዚ ክትዛርበሉ ብጋዜጣ ምሉእዩ ዘይ ብስታይ ገርኩን እምበር መጀመርታ ክንወፅእ ከለና ሓዳርና ሓንቲ ሰብ ዘጥስ ብደገ ደላ ንእሽተይ መውፅእ ሓዳርና ሂባትና ኣማኒትና ነራ ብዝሓደሻ ኣዲ ድሕሪኡ እዚ ዝብለካ ዘለኹ ምብራቅ ትበሃል ማሓዛና ነራ ፊስቶ መውፅእ ሓዳርና ሂባና ሽዑ ደበን ደርጊኡ ነይሩ ሓንቲ ከዓ ሓዝናን ወላ ሓንቲ እንታይ መክብለካ እየ ካብዛ ንሓወስ ኢለ ነግረን ሒዘ ወፅ ፊስቶ ሂባትና ድሕሪኡ እንዳ ገብና ኣለና ሸሓነ ምሕፀብ ነብስና ስኢልና ጥስስ ፃሕሊ ስመራ ትፈልጠ ከምሽ ብኦሚቕና ንሕፀብ ኣብቲ ዓራትካ ኮይና ንበላእ ፀባብያታ ገዛና ቤት ምከዓ እዚ ምትፈቅሪ ግን በቃ እንታይ መክብለካ እየ ከመይ ገይረ ክብለካ እየ ኣብዚኦም ዝተፀኽቡ ወርቂ ተጠርዩ ዘቆልዓ ምስ ተወለደ ሰናይት ማለት እዩ ጨርቂ ተጠርዩ ኣቑሑት ተጠርዩ ሳለል ተጠርዩ ኣርማዴ ተጠርዩ ከደዲሳ ተጠርዩ ብጣዕሚ እንታይ መክብለካ እየ እዛ ሰዓታት እዚኣ ግን ብፍቕሪ ኢና ምሸትን ንጉሆን ብፍቕሪ ብስሓቅ ከም በቃ ዝብላዕና የብና ተደረና የብና ግን ብፍቕሪ ጥራሕ ንሕልፋ ግን ክብለካ ሓንቲ መዓልቲ ውን እዚኣ ጨኒኣትኒ ውን እዚኣ ኮይና ኢልና ትወራን ፊጥና ፍፁም ኣይነፈልጥን ኣብዛ ሰዓታት እዚኣ ስከብዚ ሕጂ ከዓ ንሄልካ ፅቡቅ ናብራ ንካየድ
3: 15 ዓመት ኣብ ዕርክነት 33 ዓመት ኣብ ሓዳር ምህላው ማለት ረኻቢኡ ዝረኽቦ ዓብ ፀጋ እዩ ስለ ዝኾነ እዞም ሰብ ሓዳር ናብ መንእስያ ዝቐንዐ ለቦዋ እውን ኣለዎም
1: ዝኾነ ፍቑራት ክብሎ ዝደሊ በቲ ሕጂ ኣንክዛረቡ ፀናሕኩ ተመርኪሶም ተድሊካ እንተ ደኣ ኮይና ንመጀመርያ መዓልቲ ከመይ ጌርካ ኣፍቅርክልካ ሒዝካ ስለምንታይ በታ ዝፀካ ቃል ከዓ ብኣ ከዓ ሒዝካ ከም ናይ ኣቦታትኩምን ከም ናይ ኣዴታትኩምን ውርሻ ሒዝኩም ሓዳርኩም ከተፍርዩ ደቅኹም ክትወልዱ ክዘምዱ ወ ምክንያቱ ወሊዶም ምመን ንዕኡ እንዮም ወሊዶሞ እሱ ከዓ ልክ ንዓኣ ሒዙ ከምታ ናይ ኣቦ ናይ ኣደን ዝበልናያ ከምኣ ኣብ ቃል ኪዳኑ ከም ኣብርሃን ሳራን ክኾኑ ከምዚ ይምኒ
0: ዝብሎ ደለ ዘ መንእሰይ ሕጂ ኣብዛ ዘለኹማ ሰዓታት ፅኑዕ ፍቕሪ ትሕዝ ኣለኩም ፍቕሪ ሓያል እዩ ሓዳር ከዓ ሓያል እዩ ተተኸቃኢልካ ይኹሉ ነገር ሓዳር ፍቕሪ ግስታይ ስለ ዝኾነ ናይ ንቕድሚት ስለ ዝኾነ ተልዕለለታኒካ የለ ተልዕልሉ ስታየለ ዝበላዕ ከብሊኢካ ምካል ዩ ኣብዛ ሰዓታት ሓዳር ዝገብሩላ ግን ተፀዋዊድካ እዩ ሓዳር እሱ ከም ገለ ኮይኑ ክመፅእ ከሎ እስኻ ስቕ ከም ገለ ኮንካ ትመፅእ ከለካ እንስሳ ብዓቕሊ ኩሉ ነገር እሳ እየ ዝብል ኣነ ካልእ ኣልሓምዱላ ይንታ ምስ ምፅዋር ብሓፂር ሓዳርስ ምፅዋር ጠሚኻ ዲኻ ፀሚኢኻ ዲኻ ኣለዎ ኣይበቀልካኒ የብሉን ከዓ ክትሽግሩ ይብልካ ኣብዛ ሰዓት እዚኣ እሳ እየ ዝብል ኣነ ንጹህ ኣጥራሕ ተፀዋውሩ

0: ፍቕሪ ሓዳርን በባይን ድዩ ፍቕሪ ትጓስ የሉ ብልካ ንቕድሚ ኸኸ ፀንሐካ ኢደሉ ሓዳር ግን ስታይ ከኣት ካልካ መፃወድያ መፃወድያ እዩ ሓዳር ከቢድ እዩ። እዚ ግን እታ መፃወድያ ግን ስጋይ ስጋኻ ንሕልካያ ተፃዊርካ ትኸደሉ ትጋገ ተለኺ ትጋገ የለኺ ትጋገ ተለኻ ትጋገ ኣለኻ ተራዳዲእኻ ዝኾነ ዕላል ክዕልል ከሎ ኣብ መንጎ ስድራ ቤት ቆልዓ ዘለዎ ሰበይቲ ዘይምዝራብ ኣብ ዓራትካ ቆይቁ ትኮይኑ ብዓራትካ ትረዳዳሉ ማለት እዩ ማንም ሰምዑ ብሉን እዚኣ ንብል
1: ዝኸበርኩም ተኸታተልቲ መደብና ን46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ኣብ ትሕቲ ዝብል ኣርእስቲ ከነቕርበልኩም ዝጸናሕና መደብ ኣይተዛዘመን። ኣቶ ሙሴ ኣብ ሙያ ብሽግለታ ዘጥርዮ ክእለት ምስ መሳርሕቱን ተገልገልቱን ዘለዎ ዝምድና እንታይ ከም ዝመስልን ኣብ ምቝጣር ሰራሕተኛታት ዘለዎ ፍልይ ዝበለ መረዳእታን ዝድህስ መደብ ሒዝና ኣብ ዝመጽእ ሶሙን ምሳኹም ኣለና ሰናይ ቀነ።

ናትራን ይኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸተልትና ብምቕፃል ድማ ንኡስ መደብና ዳሳስና ተቐሪባላ። ሎሚ ንኡስ መደብና ዳሳስና ኣብ ዓለምና ሰብ ክነብሮም ኢልካ ዘይተሓስቦ ቦታታት ገዛውቲ ተሰሪሕዎም ሰብ ክነብሮም ክኢሉ ዝርኤና ናብኹም ከነብሎም ኣብ ዓለምና ኣብዚ እዋን እዚ ብዙሓት ቦታታት ከምቲ ዝበልናኩም ዘይትግምቶም ዓይነት ቦታታት ማለት እዩ ኣብ ብዙሕ ቦታ እዩ ሰብ ዝነብር ዘሎ። እዞም ቦታታት እዚኦም ከመይ ዝበሊኦም እንታይ ፍሉይነቶም ብሓባር ንከታተል። ናብ በሲራ ኮረደካ ስክረኩመ ሰናይ ምክትታል

ሰባት ይነብሩ ወይልካ ዘይሕሰብ ገዛውቲ ሰባት ኣብ ከምዚ ዝበለ ገዛውቲ ክነብሩ ይኽእሉ እዮም ኢልና ዶ ሓሲብና ንፈለጥ? እዚ ገዛውቲ ከመይ ዝበለ እዩ? ኣበይ ቦታ ኸ ይርከብ? ሓቢርና ንከታተል። ኣብ ደቡባዊ ክፋል ሆላንድ ህይወት ናይ ዘን ዓድታት ሳይንሳዊ ልቦወለዳዊ ፊልም ትርኢ ከም ዘለካ እዩ ዝመስል። እዚ ገዛውቲ ባሎጎይን ይበሃል። ሰባት ዝነብሩሉ ኮይኑ ክባዊ ቅርፂ ድማ ይውንን። እዚ ገዛውቲ ኣብ ውሽጡ ሰለስተ ቅፀላታት ዝሓዘ እዩ። ንሳቶም ድማ ኣብ ታሕተዋይ ክፋል መሬት መደቀሲ፣ ኣብ ማእኸል ዓይኒ ምድሪ፣ ኣብ ላዕለዋይ ክፋል ከዓ ሳሎን ይርከብ። እዚ ክፍሊ ኣዝዩ ዘመናዊ ዝመስል ኮይኑ ንእሽቶ ዓቆኑን ክቡር ዋግኡን ከዓ ንኽትነብረሉ ምቹእ ካብ ዘይገብሮ ነጥቢ እዩ። እንተኾነ ኣብ ጽቡቅ ከባቢ ተደኩኑ ስለ ዝርከብ ነበርቲ ሓዲጎሞ ናብ ካልእ ቦታ ክኸዱ ድሌት የብሎምን። ነዚ ኣገራም ቦታ ክትዕዘቦ ብሓገዝ ሶፍትዌር ዝተሰርሐ እዩ ዝመስል። በንጻሩ ግን ድንቂ ጥበብ ሰባት ዝሓለፉ ገዛውቲ እዩ። ዘባንዎል ባግሽ ኣይላንድ ወይ ከዓ ፐርፕል ኣይላንድ ማለት ሊላ ደሴት ተባሂሉ ይጽዋዕ። እዚ ገዛውቲ ኣብቲ ተደኩኑሉ ዘሎ ደቡብ ኮርያ ከም ኣካል መደብ ኩልንትናዊ ለውጢ እዩ ዝረአ። ኣብ 2015 ካብቲ ዝሓለፈ ጽልማት እዋን ንምግልጋል ነበርቲ በቲ ሰንጢቕዎም ዝሓልፍ ተፈጥራዊ ፈለግ ተተባቢዖም ነዚ ደሴት ብልላ ሕብሪ ክቐብእዎ ተራእዮም። ልዕሊ 400 ገዛውቲ ኣማኢት ናይ ጎደና ቴሌፎን ንቑጣታት፣ ጽቡቕ ትርኢት ዘለዎ ቦታ ንኽልተ ደሴታት ዘራኽብ ዓበቢንቶ ኩሉ ብልላ ሕብሪ ዝተሸፈነ እዩ። ዝበልዕዎ መግቢ ኸይተረፈ ሊላ ሩዝ ክኸውንን ከሎ ክዳኖም እውን ሊላ ሕብሪ ዝሓዘ እዩ። ብዓይንኻ እንክትሪዮ ድማ ብጣዕሚ መሳጢ እዩ። ብዙሓት ሰባት ኣብዚ ገዛ ሰብ ክነብር ይኽእል እናበሉ ይግረሙ፣ ከም ቀልዲ እውን ይርእይዎ። ናብ ውሽጢ እዚ ቤት ምስ ተኣቱ ግን ኣተሓሳስባኻ ክትቅይር ትግደድ። እዚ ቤት 7 ሜትሮ ቁመት፣ 15 ሜትሮ ንውሓት፣ 1.3 ሜትሮ ጎኒ ድማ ይውንን። ብኣውስትራልያዊ ስነ ጥበባዊ ኣርዋን ወርም ከም ዝተሰርሐ ኸዓ ይንገር። እዚ ፍሉይ ቅርፂ ዝውንን ገዛ ነቲ ልሙድ ገዛ ዝመስል ቅርፂ ዘለዎ ኮይኑ መደቀሲ ክፍሊ፣ ዓይነ ምድሪ፣ ሳሎን ዝሓዘ እዩ። እዚ ቤት ጸበብቲ መናድቕ ስለ ዝውንን ንገለ ሰባት የፍርሖም እዩ።

ከተከሱ ከም ሰባት ዝነብርዎ ቤተ መዘክር ብምዃን ንልዕሊ 400 ዓመት ኣብ ተራጃ ኢንዶኔዥያ ተደኪኑ ዝፀንሐ ዓዲ እዩ። እዚ ገዛውቲ ቅርፂ ናይ ደው ዝበለ ፈረስ ኣለዎ። ብማዕደን ክትሪኦ ኸዓ ክባዊ ቅርፂ ዝሓዘ ናሕሲ ተሰሪዑ ንሓድሕዱ እናተጠማመተ ይረአ። ዕፁ ዝኾነ ዲዛይኑ ምስቲ ውሕዳት ፍኒስትራታቱ ተደሚሩ ኸዓ ናብዚ ኽፍሊ እግርኻ ኣብ እተንብረሉ እዋን ምስጢራዊ ድባብ ይፈጥር። እቲ ዘገርም እዚ ቦታ ናይ ምዕራፍን ፅምብላ

ንኣገልግሎት ዝግበረሉ ምዃኑ እዩ። ብተወሳኺ ጽንኩር ኩነታት ኣየር ዝጻወርን እንስሳ ዘገዳም ዝሓቅፉን ኮይኑ እዩ ተሰሪሑ። ኣብ ርእሲ እዚ እዚ ገዛውቲ ብቕርኒ ጎባይ ዝወቀበ እዩ። ምኽንያቱ ነበርቲ ዝበዝሕ ቀርኒ ጎባይ ኣብ ገዝኡ ዝሓዘ ስድራ ማሕበራዊ ውሕስነት ይረክብ እዩ ዝብል እምነት ስለ ዘለዎም እዩ። እዛ ነፋሪት ገዛ ናይ ሓደ ብሩስ ካምፕል ዝበሃል ኣሜሪካውያ። እዚ ሰብ ገና ኣብ ንኡስ ዕድሚኡ ፍሉይ ገዛ ምድኳን ጀሚሩ። ንሱ ድሕሪ መኪና ገዛ ክኸውን ከም ዝኽእል ምርኣዩ ነዛ ነፋሪት ገዛ ክገብራ ነቒሉ። ብናቱ ጥበብ ገይሩ ድማ ብሩስ ነዛ ቦይንግ 727 ዝዓይነታ ዝኣረገት ነፋሪት ናብ ኩሉ ዓይነት ጠለባት ሰባት እተማልእ ልምቲ ገዛ ለዊጥዋ። ብሩስ ኣብ ውሽጡ እዛ ቤት ኮይኑ ተባላሒቱ ንዕግበቱ ዝገብሮ ነገራት እውን ውሑድ ኣይኮነን። ኣብ ትሕቲ ባይታ ክንበር ከም ዝኽእል ተነጊሩ ይፈልዶ። ቅድሚ 150 ሚልዮን ዓመታት ገለ ክፋል ኣውስትራልያ ብውቅያኖስ ተሸፊኑ ከም ዝነበረ፣ ድሒሩ ግን ናብ ምድረ በዳ ከም ዝተቐየረ ሰነዳት ይሕብሩ። እዚ ድማ ዓብ ምቅያር ናይ ክሊማ ከም ዘስዓበ ይንገር። ሙቐት ዚ ቦታ ኣብ ግዜ ሓጋይ 1 ዲግሪ ክኸውን እንከሎ ኣብ እዋን ክረምቲ ከዓ 45 ዲግሪ ይበጽሕ። ምዚ ዘይምችው ኩነታት ኣየር ንምልማድ ድማ ነበርቲ ክብሮ ባዲ ገዛውቲ ክሃንፅዮም መዲቦም። ቀለልቲ ነገራት ከም ሕፁ እምንን ካብ ማይ ዝሓልፈሉ ሩባ ዝርከብ እምንን ብምጥቃም ከዓ ነዚ ገዛ 23 ዲግሪ ሰንቲግሬድ ንዓመት መመላእታ ዝኸይድ ቀዋሚ ሙቐት ከም ዝህልዎ ገይሮም ሰሪሖሞ። ኣሰራርሓ ስነ ህንፃ ብሕትና ነበርቲ ንኽዕቢ ዝሕግዝ ምዃኑ ከዓ ይሕበር። ኣብ መጻኢ ድማ ሰባት ኣብ ካልእ ፕላኔት ክነብሩ ከም ዝኽእሉ ዘርኢ ዓብ ሓሳብ ምዃኑ ይእመነሉ። ኣቱሊን ዝበሃል ቦታ ብስሙ ዘይክንፈልጦ ንኽእል ኢና። እንተኾነ ጸዳፍ ዓዲ ኣብ ስቲዋን ቻይና ዝብል ግን ሰሚዕና ክንከውን ንኽእል። እዚ ዓዲ 800 ሜትሮ ዝበጽሕ ጸዳፍ ቦታ እዩ። እዚ ዓዲ ድሕሪ ተምሃሮም ኣብ ህዋ ዝተንጠልጠለ መሳለል ገይሮም ናብ ቤት ትምህርቶም ክኸዱ ኣብ ቪድዮ ምርኣዮም እዩ ህቡብ ዝኾነ። መንግስቲ ድማ ንነበርቲ ናይ ዝዓዲ ንምድጋፍ 1 ሚልዮን የን ማለት 150 ሽሕ ዶላር ሰሊዑ 2556 ኣስካላ ዘለዎ 3 ኪሎ ሜትር ዝንውሓቱ ናይ ሓፂን መሳልል ሰሪሕሎም። ብመሰረት ኣብ 2022 ዝወፀ ሓድሽ ፖሊሲ 84 ስድራ ቤታት ናብ ኣብ ትሕቲ ዝጸዳፍ ዓዲ ዝርከብ ዝሓሸ ቦታ ግዒዘን የን። በንጻሩ ኣብዚ ቦታ ብምትራፍ ኣብ ምምዕባል ቱሪዝም ዝኸባቢ ዓብ ተራ ዝፃወቱ ስድራ ቤታት ከዓ ኣለዉ። እዚ ገዛ ንሪኦ ዶ ንህሉ? ኣብ ማእከል ጫካ ተሓቢኡ ይርከብ። ሚሮር ኬብ ይበሃል ዘይረአ ሆቴል እዩ። እዚ መስትያት ንኹሉ ኣብ ከባቢኡ ዘሎ ነገራት ብምንፅብራቕ ንተፈጥሮ ኣወሃይዱ የቕርብ። እዚ ፍሉይ ዲዛይን ዘለዎ ገዛ ውሽጡ ብኣለሚንየም ዝተሰርሐ እዩ። ኣብ ግዜ ምሸት እዚ ሆቴል ምስቲ ካብ ውሽጡ ወፂኡ ዘንጸባርቕ ብርሃን ተደሚሩ ንዓይኒ ማራኺ ዝኾነ ነገር ይፈጥር። ኣብ ዝኾነ እዋን ክትበጽሖ ድማ ሰሓቢ ትርኢት ኣለዎ።

በኣንጻር ናይቲ ዘብለጭልጅ ትርኢት ላስ ቬጋስ ኣብቲ ዓሙቕቲ ገለሬታታ ትሕቲ ዓለም ዝኾነ ከርፋ ሕይወት ይርከብ። ኣብ መጀመርታ ዝቦታ መሕለፊ ማዕበል ናይዛ ኸተማ ተባሂሉ ዝተሰርሐ እዩ። ኣብዚ እዋን ግን ምዕቆቢ 2,000 ዝኾኑ ቤት ዘይብሎም ሰባት ኮይኑ ይርከብ። እዞም ሰባት ኣብ ጽልማት ሕማቕ ረሳሕ ኩነታት ስለ ዝነብሩ ብዙሓት ሰባት ካብቲ ማዕበል ንምክልኻል ኣብ ባሕሪ ዝንደቕ መንደቕ ዝተሰርሑ እምበር ሰባት ኣይኮኑን ይብልዎም። ኣብ ጽልማት ይነብሩ፣ ኣብ ግዜ ክራማት ንውሕጂ ይቃልዑ፣ ብገበነኛታት እውን ይሽገሩ። ገለ ወለንታውያን ሰባት ነዞም ሰባት ንምሕጋዝ መሰረታዊ ኣገልግሎት ከምጽሎምን መሰረታዊ ኣገልግሎት ክረኽብለዎም ኢሎም ክጣበቕሎምን ይረኣዩ። እንተኾነ ንክንዲ ዝኣክል ሰብ ካብ ከምዚ ዓይነት ጸገም ንምውፃእ ግን ውሕዳት ውልቀ ሰባት ጥራይ ዝፍጽምዎ ጉዳይ ከም ዘይኮነ እዩ ዝግለጽ።

ንኡስ መደብና ዓለም ስነ ጥበብ እያ ቀፂላ ተቐሪባ ዘላ። ክቡራትን ክቡራን ተኸተልትና፣ ሎሚ ዓለም ስነ ጥበብና ካልኣይ ክፋል ናይቲ ኣብ ዝሓለፈ ሰሙን ዝኸታተልኩሞ ኮምፒተራይዘር ዝበሃል ሙዚቃ ካልኣይ ክፋል እዩ ክህልወና። ኣብ ዝሓለፈ ሰሙን ከምዝተዓዘብኩሞ ኮምፒተራይዘር ሙዚቃ ክበሃል ከሎ እንታይ ዓይነት ሙዚቃ እዩ? ኮምፒተራይዘር ሙዚቃ ምባል ድማ ጉጉያ ባህላ ከም ዝኾነ እቲ እሩማ ገባ ባህላ እንታይ ምዃኑ ተዓዚብና ነርና። ንሎሚ ከዓ ኣብዚ እዋን እዚ ተበፂሑ ዘሎ ብኣርተፍሻለ ብልሒተ ሰኒኻ ዝስራሕ ሙዚቃ ነቲ ዝፀንሐ እውን ብኡ ተጠቂምካ ንምቕያሩን ንምሕዳስ ሱን ምፅባቅን ዝግበር ዘሎ ስራሕ ተበፂሑ ዘሎ ደረጃ ከመይ ይመስል? ብሓባር ክንካተልና ብዓብኡ ኣስተዋፅኦን ኣበርክቶን ኣርተፍሻላዊ ብልሒ ኣብ ሙዚቃ ማለት እዩ ናብኣ ከስክረብ ከመይ ፍርዝቢና መቀሪባታ ዘላ ንቃታት ዘላ

ክቡራት ተኸታተልትና፣ ኣብዝ ሓለፈ ሰሙን ብዛዕባ ትጉውያ ባህላ ናይ ኮምፒውተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ። ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና።

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀግምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብ ዘሎ ሕቶ ሕጂ ኣብዚ ፀገም ይፈጥር እዩ። ዋንነት ኣሎ መሰል ኣሎ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስቂ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ኩስቶ ደሪፉ ወኢልካ ናውቲ ደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስራሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕድ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባሃል ሓይቲ ድዩ ሰሪሕዋ ኤኣይ ገ ኣይትፈልጥኒ ኢኻ ስቁ ኢላ ምፃ ኣቢላ ከምታ ትመስሎ ገይሩ ሰሪሑ ይልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ እታ ሙዚቃ ተሰሪቃ ዶ ገለምታት ክል ብዙሕ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለ ምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ ትስርቂ ብዚ ብሁድ እዩ ርኡ እዩ መን ሰሪቕዎ ካ ይትፈልጥኒ ኢኻ ሽዑ ዘሎ ፀገምካ ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ። ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሎ ኣይኮነን። ኣብ መወዳእትኡ ሲ ሓንቲ ስራሕ ምስ ሰራሕካ እያ ክትዝርጋሐን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን። ገለ ኤኣይ ምስ መፀ ግን ኣዝ 10 ግዜ ይድርብሽ ዘሎ ወላ ኣባተን እውን ኮ ሕጂ ኤኣይ ኮ ከም ተስርሐኒ ነይሩ ኣብዛኻ ካልእ ዓይነት ኤኣይ እዩ ዘሎ። ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋት ገፅና ንጓዓዝ ኣለና ኢልካ ክትድምድም ትኽእል ማለት እዩ። ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 10 ደቂቃ ክቐርበልካ ይኽእል ኤኣይ ፀገም የብሉ ተቐልጢፉ ከዓ 5 ቅርበልካ ፀኒሖ 2 ቅርበልካ ገለ ፀገም የብሎ ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሎ 10 ግዜ ገለ ኣሕፅር ኣቢሉ ይቕርበልካ ከምዛ ናይ ካልኩሌተር እያኩ ካልኩሌተር ስኻ ትሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘት ኩሉ ሰብ ሊሖ ሒልዋ ነይሩ ሕጂ ከዓ ጆጅባን ኣላ ኤኣይካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበለ ሕብለሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ይኽእል እዩ። ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ። እቲ ጥቕሙ እንታይ እዩ? ግዜ ይቁጥበልካ ኣሎ። እቲ ጉድኣቱ ከዓ እንታይ እዩ? ሰብ ኣይጥዕም መወዳእቱ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና። ግን ሙዚቃ ካ ክፃወቱ ይደልዩ ኤኣይ ነዚኦም ሓገዝ እዩ ይሓስቡ ይእዝዙ ይሰርሑ ኣለ ሕጅስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ይትፃወትን ክትበሃል ከቢድ እዩ እዝዩ ከቢድ ገሊኦም ንዕኡ ይትሕስዎ እንዮም ትሕስዎ እዮም ስቲቪ ወንደር ሲ ዓይነ ስውር ኢና ንፈልጦ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙ ሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ኣይስማዕኒ ተኩር ኣቢልካ ተዘይሰሚዐኸ ብዙሕ ይስማዕኒ ግን ይደርፍ እዩ ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻ ትመልእ ስታዲማ ትመልእ ኣሎ ከምኡ ዝጠሕስዎ ሰባት ኣለዉ። ብርግፅ ገሊኦምካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጥሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካሕ ዝፀንሐ ሰብ እዚ መርሓ ይንዑ መወዳእቱ ስታይ ኣይካ ሓገዝ ትኾነላ ማለት እዩ። ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ ንደረፍቲ ክትክእ ይኽእል ዶ? ሚኢቲ ካብ ሚኢቲ ኣይክእል ዘይከውን መወዳእቱ ሰብ ይዝነፍቕ ሰብ መሽን ኣይነፍቕኒ ብሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳእቱ ኣጥፋ ኣቢልካ እያ ምስ መሓዙት ክኸድካ ካ ተዕልል እምበርሶም ኣይመገደሱኻ ነይሮም እዚኣ ሚኢቲ ካብ ሚኢቲ ተተገድስ ነይራ። ሕጂ ፕሮሴን ኮንስ ናበልና ንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣትካ ኣለዎ። እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚት ካብ ሚታቡ ኣሚንካ ምስራሕ ግን መወዳእትኡስ እሞ ሰባት ኣይነድልን ኢናብ ዓለም ኢና ንብል ዘለና ማለት እዩ። ሕጂ እዚ زيدلي شغلات كويني تسمعني نعي تقوموا زقبر زول أكالكا صحيت والله أتقاقم AI ويتقاقم تكنولوجيسي صحيت والله مالتي همو داتو نتي وانا تفكت AI تتقوموا له ميت قميت زي كوانا زتكسي تتقوموا له طرح كمزا قنزب تتقام الله نحدا كتقام الكا جميرا قنزب كا تتسال لكا لكا قميت AI كان تتقام الله نمسارحي نمسالتي نقال حسابات ممنشاوي قال غتقام الله تباليها ميت قميت غتقو نتقول له سرحات ناي بوزح سب قن كبيدي

0: ኣብ ዝሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋፅኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንኽትሰምዖም ኣድነቕቲ ክኾኑ ይኽእሉ እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: AIC ተምሃራ እዩ ዘሎ ሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር እዩ ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዎ ገለ ብዛዕባ AI ዝተፈላለዩ ቀለ ምሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ። ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ። መወዳእቱ ትናትና ብቕዓት ገለ ኣይበፅሖን ናይ ሰብ ኣይበፅሖን ኣሎ። ክበፅሖ ናይ ክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ ትዘረባ ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ኣቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ። ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል እንድሕር ዳ እቱ ውኢልካ ትጠፍእ ኣብኡ 10-20 ዓመት ከተሓልፍ ትኽእል ኢኻ። ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ እንድሕር ዳ ከይድካ ካልኦት ከምዝበሃሉ ቀቢላ ኣሎ እሶም ከ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ ሕጂ

ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ ኤኣይ ከንፀባርቐልካ ገና ንሽት ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቀልጢፉ ጉብዝ ጉብዝ ጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቀልጢፊ ዝጉብዝ ዘሎ ጃብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ ብዙሕ ነገርካ ዝጠቕመካ ኣለዎ እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ ከም ዝበልኩ ዓንቲ ወይ ኮ ኣዛዚ ኣለዎ ባዕሉ ልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ ሕጂ እቲ ኣዛዚ እዩ ማዕረ ክንደዩ ኣፍልጦ ዘለዎ ንኣብነፂ ኳስ ዓንተ እውን ኣልዒልንያ ነርና ሕጂ እውን ከነልዕላ ኳስ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀምሉ ህርመት ኣይኮነ ኣብ ትግርኛ ይጥቀምሉ ኣብትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉን እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ ሕጂ ኣብታ ብዳዊት ምስ መፀካታ ኳስ ንዓ ንድሕርዳ መሪፅካ እያ ከምዚ ዓይነት እያ እታ ህርመት ገሊልካ ንድሕርዳ ኣስሚዒካዮ ሰራሒቲ ናይ ኤኣይ መን እዮም ዘለዎ ክሳብ ሕጂ ዌስተርን እዮም ዘለዎ ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰብ ዘሰንበዳ ማለት እዩ ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ ዓይነት ህርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ በቲ ሕጊ ከይድካ ቀሚርካ ገለ እዚኡ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ በታ ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጣኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቀስ ተንቀሳቀስ ዝመፀካ እቲ ዓይነት ምንቅስቃስ ከማስ ካልእ ዓይነት ምንቅስቃስ እዩ ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ ከለዉ እዩ ምክንያቱም እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ዝፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልና እያ ኦኬ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማ ሲ ግሊች እኒ ኢማጅን ዳ ግሊች ትበሃል ሕጂ ናይ ብሓቂ እያኮ ግሊች ትገብር ካብ ሙዚቃ ክሰብዕ ፀኒዕካ ኣብ መንጎስ ሰንከልከል ገለ ትብል ምሽ ክፃወትካ ትቕፅል ብዕላማ ዩ ዝኣቱ ሰንከልከል ሕጂ ክትስዕስዐሉ ገለን ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ብዕላማ ይኣትያ ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ልካ ከምዚ ኮምፒተር ክጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወ ግሊች ገይራ ኮምፒተር እየ ገለ ትብል ኣብታ ሙዚቃካ ከምኡ ኣትያ ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ ኣብ በዓል ብዳዊት ገለ ክትሰምዕን ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብቲ ኽብቲ ኣብ ሙዚቃ ዓለም ትምሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለና ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ እቲ ስምዒት ገለ ንብሎ ሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦ ናይ ንሱ ስምዒታ ወይኒ ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእቲ ወይና ኣብ ባህሊ ነእቲ ወይና ኣብ ኣረዳዳእ ነእቲ ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦን እዩ ኣይክፈልጦንካ ካልእ ሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒታን ፀለይ ገለ ኢልካዮ ግን ካልእ ሕቶ እዩ ኣይኮነንዶ በቲ ስምዒት እተሰርሐ ባህሊ ሲ ዋላ እታ ስምዒት ትብል ብዓንደ ርእሳ ነታ ኣምር ከማን ክርዳእ ኣይክእል ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሮ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ በርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለዲ ዓብዪ ኩሉ ዘም ናፀየፉ ዝዛረቡኻ ከምኡ እዩ ዝጥዕሚ ትዳረፋ እዩ ኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዚ ኣብዚ ኮነን ተሰሪሑ ገለ የብለካ ምክንያቱን ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ካብቲ ሙዚቃ ሕጂ ናይ መንዳ እዛ ደርፊ ገለ ትብል እቲ ገብረ ፃድቕ ብብዝሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይ ሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌርኪ ሰሚዐ ብዋራ ገለ ሲ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊኻ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ እህቢብዋ በቂ ሽዑ ሰብ ናቱ ክብል ጀሚሩ ሽዑ ናይ ዑስማን ኣብደሪሒም ሰምዕ ፀኒሕካ ናይ ፀሓይቱ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ

እቲ ኣዛዚ ኣይሕግዘካን እዩ እቲ ተኣዛዛይ ከዓ ዝገደደ ክሕግዘካ ይክእል እዩ ማለት እዩ። ሕጂ ባህሊ ገሊልካ ዝጥልቕ ኢልካ ክትዛረበሎም ዘለካ ኣምራት ገለ ኤኣይ ኣይበፅሖን ኣሎ

0: ክብራት ተኸታተልትና ሰብ ዝሰርሖ ብልሒ ከምጠቃቅመና ዘስዕበልና ጉድኣትን ጥቕምን ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሙያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስራቀታ ዘረባ እጂ ሰብ ግን እንታይ የምፀላ መሲል እቲ ከምዚ መምሎቂ ገለ ይፍትነላ ኣይዳሓዚያ ዲጂታል እንድያ የብለካ ናብ ሰርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ኳስ ኣይትስራቀያ እታ ዘረባ ኣይትስራቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ኣነ ሒዝዋ ተኸይሉ ሰብ ኩሉ ሰብ ታ ስርቂት ርዶ ንሓደ ደረፋይ ከይፍ ቆድኩ እታ ደርፊ ንሕርዳ ደጊመያ ከዓኒ ዋይ ክትፅብቕ ገይርዋ ክትፍተወካ ገ ኣብ ምድናቕትኣቱ ተቀዳዲምካ ናብ ስርቂ ስርቂ መወዳእቱ ሕጂ ብዝተቃለ መጠንሲ ኖንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለውሎም ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፈቓድ ክወስቱ ትርዮ ደስ ብለካ ገሊኦም ካ ሰርኳ ኣይ ድሓን ድሓን ፀገመ ብሉን ገልብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ከምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ዚ ናይ በዓል ናፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሪ ኢሉ ካብትን ካብትን ዝኣኸወኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉን ከለኻስ ኣፍ ቂድካያ ዲኻ ንበረኻት ተልካዮ እንታይ ብለካ ደረፋይ ዋይ ዝላ መርዓ ንድዩ ብለካ ንስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደ ርሱ እታ ስርቂ ትብል ኣጓንያ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር ንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደ ርሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ እዩ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ሲ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መመክነታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርግ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውር እዩ ኣይንስራቅ እዚኣታ መልእኽቲ

0: ሓቁ እንዲና ክዝርፍ ኣሕዛዶ ክንዝርፈ እንታይ ጣኸን እያ ንሕና ኣርሒ ክበና እምበር ጓሰሉ ጨወን እያ ክንፈትዋ ድዕይን
1: ዓርከ ኣዴኻ ዝለኣኸትካ ዘይኮነስ ዕዳጋ ከም ዝፀናሓካ እዩ
0: ይ ኣይጥዒይን ባኻ ኣነ ኢደይ ሕፅብ ኮማ ይንግ ክልተ ኣርሒ ሃቡኒ እታ ጎርዞ ወላ ሓዳር ውፅላ
1: ሱስ ኣይትረፍኒ እንታይ ግድኻ
0: ኣይጥዒይኒ ባኻ
1: ምዃን ቃል ዝኣተና ያ ደፊኑ ያይ ንሕና ቆልዑ ተረኺብና ስባሓንቲ ረኻ ዕሽወኑ ማዕኒ እንታ ካብድርኩም ተላም ኣለበ
2: እዛታት ወረኸፍእ ምሸት ክዝርፋ ከለኹ ሰብ ከይሽዕበኒ
1: ኣብድ ሞነት ዓገስ ሕሉፍለ ኢሉ ኣሎ ብዛዕባ እቲ እጃ ውዕለትና
3: ስስ ነጀኹማ ይውረድላ እዩ
4: Mm-hmm.

0: ንሕና ኻሊእ ነይሩቶ ዝኾነ ሕይ ግን በዚኣ ጌር ክትመርቂ ንድሕሪ ገጽ ክኸይ ትጥመት
1: እዩ ሰሚዕ
2: ኸላኺ በዚኣ ጌር ክትራሕ ትመርቂ ያላኺድ

0: ሓንቲ ዓይኑ ኣኽተመኒ ርኽብኳ መዓልቲ ዘለኣለም ክምረቓ እየ
1: ኣታዳየ ዘሪፍካ ከምፀኻ ነዳ ደለኹ

0: ሕዝቢ ሎቶ ሕልሚ ወደ እንታይ ክሳብ ምሸ ዝፅብለኒ
1: ዘይግበር ክንገብር ቃልካ ክቢርና ሰብ ከይርኣየና ድማ ዘሪፍና ምፅናልካ ሕጂ ድማ ብላዕሊ ክትኮነላ እንታይ ኸትኸውን ዘለኻ
2: ሕጂ ቤላየ ድብለካ ኣለኹ
1: ፈትሕና ንዓዳ ክትከይሰይድናዮ ፈትሕና ንዓዳ ክትከይሰይድናዮ ኮይሉካ
2: እታ ርሕበሉ ምለስለ
1: ዶ ዓዳኻ ክንመልሰልካ ደም ክሳብ ዝወፅእ እግርና ኢና ተለኣኽናከ ኣርሒላ ካሊእ የለ
2: ኣቦይ ዝኣተዋእትወኒ ንዓይኖም ብኢዳን ብእግራ ንድሕራ ምፅኹምለይ ክንዮ ታርሒ ጣዕዋክ ደግመኩም
1: በር እዚ ትብሎ ዘለኻ ድሕር ማይ ና በዓቲ ዝኾነ ኮይኑ ዝኾነ ከ ይመለስኒ
3: ታዚ
4: ወይታ ኣየበርሕ መፃሉ
5: ሕጅስካ ኣብ ሰማይ ሰቂልካ ሰሙ ድሓንዲ ቀኒኻ ትብልካ ቀኒኻ ሓንዲ ቀኒኹም ዞም ደቀ ሳውናይ በቃ ኩላ ቦታ ዘይርካ እያ ምዃን ሓቂኻኻ እከይ ዝኾነት ዓዲ ድያ ወይ ከ ትረኽበካ ዶ ዳ ኮይና ኣነ ከ ኩላ ዘይረያ ሳቢ ድኣ ከይዱ ዝኽእሉ ረኺበካ እንታይ ደኣ ናይ ድሓንዶ ከ ከምዘይ ስታይ ነጢርካ ዶ ክነብሪ መሲልካ ኣብ ላዕሊ ዋይ ጠፍየ እንታ ሳውነይ ነገርያ ውራይ ተረኺቡ ተዓድሲ ህልም ኢለ ጠፍአ በቃ
6: እሞ ክትበልዕ ረሲዕኻኒ
5: ሃሎ ዋይ ክበልዕ እተ መዓዲ እምበር ኣሚኖምንሲ ወራዲ መርዓ ምሳና ክትከይድካ ኢሎምኒ ኣነ ከዓ ወይለይ ሳውነይ ከመይ ደ ሕራይ ኢለ ከዓ ምስኦም ውራይ ተሓንቢበ
6: መንዳ ዝዋ ሰብ ተረኺቡ ርምበር
5: ዋ ዝዋ ሰብ ዳ ወዲ ዘውጎ እንዲ ተዋሲቡ ዋእ ሰበይ ትረኺቡ እቲ ናይታ በዓልቲ ቤቱ መሪፅዋ ዘለኻ መገዲ ክልተ መዓልቲ ባቃ ክንከይድ ጥራሕ ክንምለስን ክንከይድ ዋ በሊዕና ሰቲና ሓቂ ዘረባ ሰቲና እኳ ደኣ ንስኻ ትፈልጣ ኻ ታቦት እያ ትበሃል ወየ ዋይ ተባሊጥና ንዘለና ኣነስ ፈሊጣ እያ ኣለኹ ዶ
6: ዓዲ ሙሉእ ሲ ናብኡ ክንከይድ
5: ባቃ ዋላ ሓደ ሰብ ዝተረፈ ዘየለ ፅርር ኢላ ተዓዲ ናብቲ መርዓ ኸይዳ ዋዕ ከመይ ድኡ ቀኒ ከመይ ዝበለ ውራይ ድ ቀኒ
6: እሞ ዓይኖም ኣብ ዓይነይ ኣትያላ ነበርኳስ ነዚ ገዲፍካ ንወራድ መርዓኻ ኸይካ
5: ብለከ ንኸይመፅእ ወራዲ መርዓ ንዓናይ ኢሎም ወሲዶምኒ ወ ተዓዲ ምስዓኻ ኸይዳ ኣነ ከመይ ኢሎም ክገድፎም እያ ኣነ ድሓድካ ዓይኖም ከዓ ጠፍያ እያ ዘላ እቲ ዓዲኻ እስኡ ወሲድዋ እዩ ዝውረ ዘሎ
6: ዓይኖም ጠፍያ ክላስ ዓዲ ሙሉእ ናብኡ ኮይዳ
5: ኩሉና ዋላ ሓደ እኳ ዝተረፈ የለን
7: ዓቤት ጎይታ
5: ንመን እንታይ ደገረ ኣንታ እንታይ ደገረ
8: ሰክበል መፃወዲ ዓድሃ ጠፋካ ተባሃር ንዘይፈትዋ ዓብድላዮም ክፈትዋ ስእጋ ክትከይዲ ድሕርዮም ባሃምዎ በሃል
9: መርዓ ኮይ መርዓ እንዳ ኣሎ ብግንሐይ እንዳ ኣሎ ከይደ ፈሊጠ እንዳ ኣሎ ከ
8: ዋጋ ብልሕኻ ሕይ ክትፍደያኻ ሕረይ
7: ዓቤት ጎይታ
8: በልዎ ኸት ክትዎ
9: ተኸኣኺ ዓሚማ ተፀሊእዋ ኣለዓዲ
8: በልዎ በልዎ ክትዎ ወ በልዎ
9: ኣንተ እንታይ ገረ እንታይ ገረ
7: ኣያበረ ካብ ጎይሾም ኢልካ ምስኦም ትገይስ መፅኢኻ መጋዕሾም ተትነገርና ክንደይ ምጣዕመን እዮ ከማ ጎይታ ይስራ ዓይኖም ምኸን ትፈለጥ እንዲ ሃገዲ
9: ወይወየወየወየወይወይስብራ
7: ኣታሃርማስ ከድአካ ባዕሎ እዩ

0: ጉ እንታይኖም እንዲያ
1: ኣደይ ስድሓ እንዳህልዋ
2: ኣዲ ክዳ ሻቕላ እምብርታይ ከይትኾኑ ኢልክ ኣኺ ሕንያ
1: እንድዒ ብሂወት ዝፀንሓ ንስ ኣይመስለና
2: ዓዲ ባኸ ሓሚማ ቐኒያ ዳስ ወዲ ዘጎ ሓዘን ዓሲልዎ ንጓዓዳ ከምዚ ኣልክርኸምና ክምበር
3: ወይታ እዚ ኩሉ ስንፅረታትን ጫካታትን ዓሸም ኢልና ንዓይኖም ግንፅራሽ ክንረኽባ ይከኣልና ስእንያ ተመሊስና ጎይታ
4: ሓፃር ሓፂር ካዓተከ ሓፂር መልስ
5: ዓይኖም ኣብ ዓድላ ዶ
6: ወራዲ መርዓ ምስከድና ካብ ማእከል ዓዲ ዘሪፎም ወሲደሞ ምን ከም ዝወሰድ ኣይፈለጥና
5: ፅሩ ከመም ወሲድ ዋባ
6: ከምቲ ተዓዲ ዘውርየ ዳ ሳውን ወሲድ ዋ ንዓኻ ንስኻ ካትሕኒ
5: ጠረፍ ሕርቃነይ ንዓቁሉ ፀቢሎም
6: እንታይ ገረካ ተረዲእ እንል እናበልኩካ
5: ዓይኖም ኣብ ዘላቶ ካብ ዓድን በረኻን ኹን ዋላ ንደ ሸይጣን እንታሉ መፅኻ ንበረ
7: ሽማይ ወደይ ንዓበል ኣቦኻ እኳ ምክት እንድዮም ፈዘ ከብልልካ ነይርዎም ኣይገበርዎ ንዓዳ ኣነ ከዓ ክጉብ ዘለኢለ የቕኒ እዮ ንዓ ክስትነ ዝወደይ ንዓኻ ዘይኮነ ይኹን
8: ንዓ ዝወደይ
7: ዘይሓሰብኩሞ
8: ዳሓንቕሚ ክግበር እምበር ዝደወ ሒድዎ
7: ዳሓን ዳሓን እዚ ከዓ ድራር ፆም እንዲሕጂ ኣብ ወይ ዝደ ከዓ ማስ እዩ መፅ እዩ ንዓስኪ እንታበ ካ ዝወደይ ስማዕ
9: ኣቦ
8: ሄሽማይ ወደይ
9: ዓይኖም ንስድራ ንዓድን ጥራይ ኮነትን ጠፊያ
8: ይዋያ ሓቅኻ ንኩሉ ሰብ ጠፊኣቶ ዓይኖ
9: ናይሲ ሕልፊ ኣለዋ
8: ኣይሓዝኩኻ
9: ወዮ ደኣ ዓይኖም ናብዚኣ ኣቢላ ከይተባሃለት ሽርብ ኢላ እንበር ኣመነያ ባህትብለኒ
8: ሽማይ ወደይ ድማ ርኪብካ ቀደም ይኸውን ነይርዎ ዘረባ ኣየዳ ሓሳብ ልብኻ ክትገልፅ ይትረፍሲ
9: ዓይኖም እውን እጣማይ ተረኸበ ብሎ
10: በል ዓዳ እቲና

ዋ ሃገርክ ድኸይ

0: ዓይነ ጓ እንቋዓ ነ ኣ ከምዚ ኣልፊ መፀ ከሎ ካልእ ስፋሓል ጨወይ ኸ ከመን
1: መንሞ ክሎም ይ የግዳስ ኣርባዕተ ጉባዝ እዮም ነሮም ለፃማና ዓይኒ ሓስለ ዘይተቓደወሲ ሓሪቆም ፈትሖም
0: እዋይ ናይ እዚኣቶም ክፍኣሲ እንተ በይ ከኣት ወ እዋይ ክፍኣት ከንከውን ሓንቲ ይበለኩም
1: ሓንቲ
0: ይበለናመስገናኣምላ ተመስገን ኣምላ ኣጓሳ ኣጓሳ ሓጓስ ሓጓስ ይትበል ዘባል

0: ናፍቲያ ናፍቲያ ክትብል ክራማ ታርኪበና
1: ይ ሞ ክንገብር
0: ከይ ንሕግዘካ ከዓ ቅሪብካ ከውዲኢኸይ
1: ምን ኣብ ዝኸራ ስራሕ ይትፈትን ኢኸ ዝምህረት
0: ሓረስ ናብ መን ምስከደኒ
2: ስማዕ ኣባ ቤት እንዳ ብርሃሲ ዓዊራ ነራ ብሻ ዓባል ጊላ በሪሃ
1: ርመልካ ኮይ
2: ታዲኣሲ ጓና ክትርእን ድምፃ ክሰምዕ እዚ ኣንታ ንቕፅ ኢላ ሞተት ሞተት ተባሂላ ከምዘይነበረሲ ኣብኣ ከላተስ እያ
1: እንታ ዝምህረ ዓይኖም ከም ስማ ዓይኑ እኳ እያ
2: እንቋዓነይ ጨዋይኣ ሳውን ኣይኮነ
1: እዋ ካብ ቀይዲ ምልኩስ ዝሓን እያ
2: ዋ
1: ኣምላኽ ምሒድዋ ኣሎ
2: ሞ ደኣ ንማንዛኻ ከመ የቢላ ስዕማ
1: መን ያሳ
2: እንታ ሕድሩ እንታይ ኢኻ ዝዕላል ሕምብል ኢሉ ተብሎ ትሽማይከ
1: ዋይ እንታ ዘምህረት እሱዳ ናይ ደቂ ዓዲ እንዳሉ
2: ሆይ ግደፍ እንዶ ዘምህረት ብሃም ተቆፂረ
1: እንታ ግደፍና እንዶ ከለና ንዕልል እንታይ ናገር መካ
2: ባኸ ብምቕነሲ እቲ በርሀ ክሕንክስ ዘርእየዩ ኣለኹ ጎፁ ከዓ ተጎልብ እዩ
1: እዩ እንታይ ኮይኑ
2: እንታ ትዕባ ኣይኮንካ እንተዝፈልጥዳ እንታይ ኢልሓቲተካ
1: ዘምህረት ወይ ኣርጢብ ክዓልን ወረፈኒኻ ስቕ ግደ
2: እዛ ፀሓይ ከይወፀት ብርጭቕ ከይበለት ክኸይድ
1: ክትዓዘር
2: መኻዲ ሓየሽ
1: ዕዘር በላል
2: ተወሲኽናሲ ካልእ ከይንኸውን
1: ኣኺልካ ወረኸት ሓስስ ነውነጆ ክትብል ፀሓይ ክዓርበካ
2: ሓርከምካ ክትእክብ ፅቡቕ ኣሳልጠልካ ፀኒሐ ብዕላልሲ
1: ትትት ዋይ ቁም ነገር ክዳርእ ትገብር
3: እቲ ንቡር ሰብ ልኢኽካ ምሕታት እኳ ኣይተርፍን እንዲ ግና ቐዲመ ክተም ባህልካ ስለ ዘለኹ እዩ
4: ደስ እና ነጥፈቕና ከመርመረጎዲ ግና ሲ ዓይኖም ጓልይ ከምዚ ትፈልጣ መውስቦ ልዕልከላ ናብ ሓረስ ነብረ ዝቕየሲ ከይዘረበኻ ኣፈይ ኣፍ
3: ደሓን ደሓን ኣይትተሃወካ ብርሃ ንሽማየ ደሌ ክጥራሕ በላ
4: ሕራ ጥራይ ትበለኒ
5: ኣየየ

0: ሓደርካ እያበር
1: መስገን ዳሓ እንዳ ሓዲርካ እንታ ዘምህረት ወደይ እንታይ እየ ገረካ ዝኾነ ሸቲትካ ድካ ትረክበኒ ንዓይስ እንታይ እየካ ኮንካ ወደይ ከመይ ሓዲርካ ዳሓ እንዳ ሓዲርካ ዝገርመኒስ ናትካ እዩ ቤን ከም ዘለኹ ሲ ሸቲትካ ድካ ትረክበኒ እንታይ እየ ገረካ ወደይ በብዝመፃኽዎ ተኳልመኒ ዲ ተዛርበኒ ተፀሊእኒ ምለስ ቕበል
0: ብድሓንካ ዲኻ ለምቕኒ ነፀላ ተጎላቢብካ እግርኻ እውን እናሰሓብካ ክትሕንክስቀኒ ኸላ
1: ድሓን እየ እሂ እንታይ ነፊሕ እኳ ብምንታይ ካ ይሕም እኳ ድሓን እየ
0: እትዛረበላ ኢኻ ዘይደለኻ እምበር ተትድሕ እንዳኣ ነፀላ ተጎልቢብካ እነህ ኣለኻ
1: ኣድጊ ሸንዲሕኒ

0: አድጊ
1: አድጉወ
0: ዳመን አድግራ ሸንዴካ
1: ትፈልጦም ደኻ እንዳ በዓል መን ከም ዝሻና ድሑና ይዛዓዲ ትፈልጦም ኸ ሽንድዕ
0: ኣፀቢቀኸ እምበር ወዲ ዓዶም እንዲ
1: መዘማዱ
0: እወ
1: መወደይ ነጊረካ ኣለኹ ኣድጊ ሸንዲሕኒ ኢለካ ኣለኹ
0: ኣምፅ ድኣ ካልእ ዝተቐብረ እምበር ኣድጊ ሳ ሽንድሐካን ኣድጊ ከዓ በይሻና ድሓኮ ንፈልጦ ኢኒ
1: መንደቕ ፈሪሱኒ ዋ
0: ሕጂ እውን ተሃድም ኣለኹ ብኣምሆ እንደላኣከ መንደቕ ፈሪሳ ነይራ ኣብታ ታሕቲ ከዓ ሓንቲ ደርሆ ፀኒ ሓደ ፀቂጣስካበይነርካ
1: ኻ ኣታ ምሳ ይፅቀጥ ነበርካ ንስኻ
0: ካልእ ኣምፅ ድኣ ካልእ እዚ ተቐብረሲ ካልእ ጉዳ ኣምፅ
1: ጥዒስ ክንዛርብ ኣዴኻ ቅድስቲ ሕሽዋ ዶ
0: ሕሽዋን ፈረቓን
1: ፈረቓ
0: እወ ፈረቓ
1: ዓይኖም ከ ብድሓና ዶ መፅያ
0: ብድሓንን ፈረቓን መፅያ
1: ወይለከ ንስኻ ኸ ድሓን ዘለኻ
0: ድሓንን ፈረቓን ኣለኹ
1: ክድስኪ ክድ ሂጂ ናትካሲ ረብዒ ዘይረኸብካስ ፍርቂ ከዓ ተወሲኹካ
0: ከድና በሉ የሰሃሎ የፀቡቆ እያ በረ

ናትራን ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ክንዛዚምና ተስፋ ንገብር መደባትና መሃሪ ከምኡውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ሰሙን ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን መርኻምና ክሳብ ሽዑ ግን ከም ትወትሩ ንብሎ ናትኩም ሓሳባት ርእቶ ከምኡውን ንቐፊታ ኣብ መደባትና ሓጋዝን ኣገዳስን እሞ 12247 ናይ ስራሕ ቴሌፎንና እዩ ክድውሉልና ክንቅበለኩም ከነእንግረኩም ንድልዋት ኣለና ካብ ቀፅሪ ሚኒስትር ዜና ምስ ሰኣላይ ተስፋ ኣሎም ካብ ዘገርግሽ ምኳንና ምሳኹም ውዒልና ናይ ዝመፅ ሰሙን ሰባት ይበለና።

Gabba Man Night.

ሰላም ሰላም፣ ከመይ ትቕኒዩ? ኣብ ኩሉ ኩናት ዓለምና ብምዃን መደብና መደፍዮርና ንምክትታል ተቐሪብኩም ዘለኹም ብተዋ ተኸታተልቲ መደፍዮርና ደጊመ ከመይ ቀኒኹም? ፅቡቅ እምበር ፍዮርና ኣሎምውን ከም ልሙድ ንዓኹም ዘዘናግዑ ዘዛንዩ ዘሐጉሱ ከምኡውን ይዕግብኦም ዝበረቶም ትሕሶታት ኣዋሊዳ ኣሰዓሳ ድማ ክላትኩም ኣላ ነዞም ትሕሶታት እዚኦም ሓደ ድሕር ሓደ ናባኹም ዘሳስዮ እምበር ኣነ ዛህር መሓመድ ንርኢ እምበር ደጊመ ደጋግመ መደብና ፈሊሙ ክሳዕሳስ ምሳይ ሓቢኩም ክትከታተሉ ንዓደምኩ ከም ልሙድ መደብና ብሓንቲ ጥዕምቲ ዜማ ጌርና ክንፍልሞ ኢና ኣርእስቲ ናይዛ ዜማ ድማ ከምዛ ኸማይ ትብል ኣዝያ ጥዕም ዝኾነ ዜማ የመሪፀልኩም ዘለኹ ዘረባ ኸይንዋሕኩም ብቕታናፍታ ዜማ ከብለኩም እየ ሰናይ ምስትምቃል።

ሰላም ሰላም፣ ከመይ ቀኒኹም ፍትዋ ተኸታተልቲ መደብ ፍዮርና። ብፍላይ ከዓ ንኡስ መደብ ምኽሪ ፍዮርና ናይ ሎም ምኽሪ ብዛዕባ ምኽሪ እያ ክትከውን። ምኽሪ ብዛዕባ ምኽሪ ኣያስልሲ ኣሰላልሳ ደገይረ እያ ኣካታቲልካ ኣያስልሲ ኣሰላልሳ ኣያስልሲ ኣሰላልሳ ኣያስልሲ ኣሰላልሳ መን ከይተጋገየ ወፃ ዓይነት ፀወታ እዩ ምኽሪ ብዛዕባ ምኽሪ። ግን ፀወታ ኣይኮነ ሓንቲ መሓዛይ ናይ ሎም ምኽሪ ብዛዕባ ምንታይ እያ ኢላ ሓይታትኒ። ናይ ሎም ምኽሪ ብዛዕባ ምኽሪ እያ ምስ በልክዋ ስለምንታይ ኢላ ሓይታትኒ። ምክንያቱ ገለገለ ሰባት ተመኺሮም ዘይሰምዑ ስለ ዝኾኑ ንዓቃቶም ናብ ልቦም ንምምላስ እዩ ኢለ እያ። ፈሺልኪ ኢላትኒ። ኢሂዳ ምስ በልክዋ ትመኽሪዮም ዘለኺ ነቶም ምኽሪ ዘይሰምዑ እንተኮይኑ ንዓኽስ ኣበይ ክሰምዖኺ ተዘይድኸም ክሕሸኪ ኢላትኒ። እዛ ዘረባ ተስፋ ተቆረፀ ነይራ። ክላእ ሓቂ ክእባኢኺ ኢለ ተስፋ መቆረፅኩ። ካብቲ ዘገርም ግን ኣነ እውን ድሮ ተመኺረ የ ፀኒሐ። ብዘረባ ገለ ሰባት ተስፋ ክቆርፅ ከም ዘይብለይ ተመኺረ። ስለዚ ደጋጊመ ብምምካር ከም ዝዕወት እናተኣማመንኩ ነዛ ናይ ሎም ምኽሪ ሒዝያ መፂእ ኣለኹ። ካብ ብዙሓት ውሕዳት ተሰሚዖምኒ የዋፀኒ። ምኽሪ ነዛ ርእስቲ ክንደይ ካባና ኢና ሸለሊና ንሓልፋ። ሰብ ብፍላይ ከዓ ዓበይቲ ወለድና ክመኽሩና ከለዉ ብየማናይ እዝንና እቲና ብፀጋማይ እዝንና ነውፅኦ እንተኮይና ብዓብዩ ዕድልና። በቲ ካልእ ከዓ ግዜ ምኽርትና ኢና ብላሽ ነጥፍእ ዘለና። ቅድም ቀዳድም ወለድና ስለምንታይ እዮም ዝመኽሩና? ምክንያቱ ንሳቶም ቅድሜና ንኩሉ ነገር ርኦም ስለ ዝኾኑ ካብ ተመክሮኦም ይመኽሩና። ነቲ ዋጋ ከፊልና ክንመሃረሉ ዝግባአና ዝነበረ ድማ ብቐሊሉ ንመሃረሉን ንረባሓሉ። ሓደ ግዜስ ናይ ቀደም ግዜ ከመይ ከም ዝነበረ ክንፈልጥ ንህንጠ ኢና ምሽ እሞ ነቲ ናይ ቀደም እንታይ ይመስል ከም ዝነበረ ብስእሊ ወይ ብቪድዮ ምስ ረኣናዮ ግርም ይብለና ምሽ ዶ? እሞ ናይ ቀደም ሰብ ብኣካል ነቲ ናይ ቀደም ዘሕለፎ እናነገረ ከዘንትወልና ከሎ ከመይ ባህ ይብለና። ዳርጋ ንግዜ ሪዋይንድ ጌርና ንሪኦ ኣለና ማለት እኳ እዩ። ምስ ምኽሪ ትኸይድ ሓንቲ ዕላልካ ኣለኩም። ሓደ ሓኪም ኣብ ሓደ መዘናግዒ ማኪያታ ኣዚዙ ኮፍ ኢሉ ክዘናጋዕ እናበለ ብተደጋጋሚ ሓኪም ምዃኑ ዝፈልጦ ካልኦት በፃሕቲ ናብኡ እናቐረቡ ብዛዕባ ሕማሞም እናነገሩ ምኽሪ ሓትዎ ነበሩ። እቲ ሓኪም ከዓ ንኹሎም ሕክምናዊ ምኽሪ እናሃበ የፋንዎም ነበረ። በዚ ኣሽቕ ኣቢላትኒ ምሸት ድቃሲ ኢነ መርዘነይ እናበርትዐትኒ ርእሰይ ፅሩሩ እናበለኒ ብዝብሉ ጥርዓናት ነቲ ሓኪም ማኪያትኡ ከምዘይሰትያ ገይሮሞ ሓኪም ዓቕሉ ከፅብብ ጀሚሩ። ብማዕዶ ዝነበረ ሓደ ናይ ሕጊ ኣማኻሪ ግን ቀሲኑ ከይተረበሸ ቡኒ ይሰቲ ነበረ። ወላ ሓደ እኳ ክርብሾ ወይ ምኽሪ ደልዩ ዝቐረቦ ሰብ ኣይነበረ። እቲ ሓኪም በቲ ኣማኻሪ ቀኒኡ ክውከሶ ናብኡ ቀረበ። ክቡር ኣማኻሪ፣ ኣነ ዶክተር እገለ ይበሃል። ከምቲ ትሪኦም ዘለኻ ነዛ ማኪያተይ ክሰተይ ኣይከኣልኩን። ካባይ ሕክምናዊ ምኽሪ ክረኽቡ ከይዕረፉ ክመፁኒ ፀኒሖም ዕረፍቲ ሲኢነ። ንዓኻ ግን ወላ ሓደ መፂኡ ክሓተካ ይረአኹ። ስለዚ እንታይ ጥበብ ተጠቂምካ ኢኻ ብሰላም ቡንካ ትሰቲ ዘለኻ ኢልዎ። እቲ ኣመኻር ክምስስ እናበለ ክርኤካ እንዴ ፀኒሐ፣ እንታይ ዓይነት ዓሻ ዶክተር እንዲ ክብለካ ፀኒሐ፣ እሞ እንታይ ተገበርኩ ድኣ ይሓይሽ ኢሉ እቲ ዶክተር ሓተቶ። ስማዕ በል፣ ንዝኾነ ምኽሪካ ዝደለየ ሰብ እቲ ምኽሪ ኣይትኽላዮ ንጎሮ። ክኸይድ ከሎ ግን ክንዲ ዚአን ሒሳብ ኣለካ ኢልካ ተኽፍሎ። በቲ ትዘናጋዕ ኣለኻ፣ በቲ ከዓ ቢዝነስካ ትገብር፣ ሞያኻ ትጥቀመሉ ኢልዎ። ድሓር ከዓ ሰብ ክፈል እንተይልካዮ ኣይቀርበካኒ ኢሉ መኺርዎ። እቲ ዶክተር ዘይሓሰቦ ፅቡቕቲ ምኽሪ ስለ ዝረኸበ ኣዝዩ ተሓጎሰ። ነቲ ፅቡቕቲ ምኽሪ ዝመኸሮ ኣመስጊኑ ናብ ቦትኡ ክምለስ ከሎ እቲ ኣማኻሪ ካብቲ ሒዝዎ ዝነበረ ወረቐት ሕንጥጥ ሕንጥጥ ኣቢሉ ቀዲዱ። ዶክተር እዚኣ ናባኸያ በሎ። እቲ ዶክተር ተገሪሙ እዚ ደኣ ናይ ምንታይ ወረቐት እዩ ኢሉ ሓተቶ። እዚ ቢል እዩ ናይ ዝኸመኽረካ ዝፀናሕኩ ሕሳብ እዩ በሎ። እቲ ዶክተር
ዘይሓሰበ ካብ ጅቡኡ ገንዘብ ኣውፂኡ ሒሳቡ ከፈለ። እሞ ኸዳ እቶም ብነፃ እንምከር ምኽርታቶም ግን ንብላሽ ነጥፎ ካብዚ እንታይ ንምሃር? ምኽሪ ህይወትካ እዩ ዘመዓራሪ። ምኽሪ ካብ ኮለል ምባል የድሕን። ምኽሪ ካብ ምስተጋገኻ ምጠዓስ የድሕን። ምኽሪ ዘይትሪኦ ዘርኢ ብሉፅ መነፀር እዩ። ምኽሪ ፍየርና እምበኣር ከምዚ ትብለና፣ ኣብ ካልእ ቦታ ንምኽርን ሓሳብን ብዙሕ ዋጋ እዩ ዘውፅእ። ክቡር እዩ። ንስኻትኩም ግን እድለኛታት ኢኹም። ነቶም ብነፃ ዝመኽርኹም ክሰብሎም፣ ዝግብኦም ምስጋና ኸዓ ኣመስግንዎም ትብለና ኣላ። ገንዘብኩም ገንዘብኩም፣ ነቶም ዝመኽርኹም ኣመስግኖም ዝተባሃልኩም ሲ ከምዚ ከተመስግኑ ንፀናሕኩም ኮይኑ ተሰሚዕኒ። ገንዘብኩም ብዝኾነ ምኽሪ ረኻቢ እዩ ዝረኽቦ። እንተተጠቂምናሉ ከዓ ዕውታት ንኸውን። እምበኣር ከስ ንሎም ዝተዳለወ ምኽሪ ኣብ ምኽሪ ፍየርና እዚ እዩ ነይሩ። ሰማዕኩምሞ ኣብ ልብኹም ይሕደር። እዚ ወድሓንኩም። ፍትዋት ተኸታተልቲ መደብ ፍየርና፣ ሎም ተዳልዩ ዝነበረ ምኽሪ ፍየርና እዚ ክትከታተልዎ ፅራሕኩም ነይሩ። ኣብ ዝመፅእ ብኻልእ ምኽሪ ክንራኸብ ኢና። ክሳብ ሽዕ ግን ቻው።

ክንደይ ክንከያ ተለፂሑ ናብቲዋ ተኸታተልቲ መረፊርና ምኽሪ እትብልና ክንከያ ተልፅሕና መፅቦ ምኽሪ ዶ ወሲድና ፅቡቅ ካብዚ ቅፅለ ድማ ናብሳ ተቐፅርቲ ሕሰና ይኸብለኩም ቅድሚያ ግን ሓፃር መሰገገሪ ስለ ዘላስኒ ከም ልሙድ ካብ ዘለኹሞ ቦታ ኣይተርሐኹ

0: ያ ሰልችኹም ና እምበር እንታይና ንገብሮ ወደይ ባ
1: ዋ ፅቡቕ እንዲና ንዕሊ ዘለና ፅቡቕ እንዳ ዓለና ሰልቺኒ ትብል እንተ ሰልችካ ግን ገዝካ ከይካ ምልቃስ እዩ ዘዋፀካ
2: እሞክስታይ ዘይ ንገብር
3: እንታይ
2: ከምታ ናይ ትማል ዘይ ንራስን
0: እሞ እንታይ
2: እንዳዴባጉዶ ንኽ ኣብታ ካንሸሎ እቱ ኢልና ክኽሰረቕና ሃዲምና ንወፅእ
3: እንዳዴባጉ
2: እንዳዴባጉ
3: ኣተመጃኸለካ ሰበል እንዳዴባጉ ኣሴራቶ ዘላኸል ብርኢካ ኣለካ ዲኻ ኣይኮነ ዶ ኮኽ ክሰርቕሲ ወቕቲ ሓሊፍ ከመዲ ዝገብረካ ነብሪ ነብሪ ዝኾነ ከልቢ ኣሴራ ደላ
2: እምንታይ ድኣ ንገብርና
3: ኣታ ጥዕና ኣለካ ዲ ምስ ፅቡቅ ንዕል ኣለና ካብ ዝለዓልቲ ደሊኻ
1: ሓንቲ ሓሰብላ እንታይ መፅሓፍ ዲነ ንብብ ኣንታ ስኻ ኩሉ ግዜ ኢልካ መፅሓፍ ነንብብ መፅሓፍ ነንብብ ትብል ዋላ ኣብ ግዜ ዕረፍቲ መፅሓፍ ከነንብብ
4: መፅሓፍ ሞኮ ጠቃሚ እዩ ሓ ሓንቲ መፅሓፍ ምስ ነንብብ ኩላና እንታይ ተረዲና ሽዑ ካባ ንተሓታት
2: ኩሉ መሰልቲ ዋዕ
0: ባታ ኣሉና ሓንቲ ኣመፅናሕ ዋላ ስ ሓቲኸ
3: እንታ ትዕየ ድምዚኦም ሽጥቦ ምሽ ንዕለ ኣለና በቃ እዚኦም ስቕ ኢሎም እዮም ብጀካ ኣጓያይ ገለገለ ናይ ዓበርቤት ፀወታ ካልኣይፈልጡን እዮም ሕጂ ምስ ፅቡቅ ክንዕል ፀኒሕና

0: ብቀዳማይ ዳ ምዝንጋዕ ከመይ ነይሩ? ማራ ክፅቡቅ ማዓት ነይሩ። ከመይ ከመይ ጌርኩም ዳ ሓሊፍኩሞ?
1: እቶም 10 መሓዝ ዝነበርና ኩላትና ተኣኺብና ድንጋስ ኩላትና ይኮናን ማለት እቶም 5 ኣይጣዕሞምን። ገሊኦም ዓዲ ከይዶም፣ ገሊኦም ማይ ጣዕሞምን፣ ገሊኦም ናብ ኣባሓጎም ኣባዮም ከይዶም። ግን እቶም ዝተረፍና 5 በቃ ተኣኺብና ክፅቡቅ ማዓት ግዜ ሓሊፍና።
0: ዎ እንታይ ዓይነት ምዝንጋዕ ዳ ሓሊፍኩም?
1: ከመይ ስክመስለኪ ኣብ ክረምቲ ዘንበብናዮ መፅሓፍቲ ሲ ብዛዕባ ምንታይ ነይሩ፣ ኣርእስቱ እንታይ ብል ነይሩ፣ ኣብኡ ዝነበሩ ካራክተራት ብዛዕባ ዕሊልና ሲ በቃ ማራ እንደ ኣንስ ደስ ኢል
0: ናትኩም ዳ ፅቡቅ ግዜ ሕሊፍኩም። ናና ዳ ክሰልችወካ ማዓት ነይሩ ስቂኢሉ ከፅልአካ ማዓት
1: ስም እንዶ ነግረኪ። እዞም ደቂ ገዛትና ስንታዮም ኮይኖም ንሕና ተኣኪብና ንኣልናክናስ ስቅላ ሰልችና ዝብሉ
0: እዋ ሓቆም እንዲኦም እሞ ክስልችዎም። ከምቲ ናይ ቀደም ፀወታታት ዝነበረ ከም በዓል ገበጣ፣ ፍትለ፣ ሳልባቲ፣ ቴምፖ ከምኡታት ክንፃወት ኣይንክእል ዲና
2: ኮይናዎ
0: ከምኡ ንፃወት በጀኹም ኢለኩም
1: ስራሞ መንከልኪልና ክንፃወት ኮ ንክእል ኢና
0: እዎ ከምኡ ንፃወት እስከ በጀኹም ሕጂ በቢ ወገድና ሞ ንኩሎም ደቂ ገዛውትና ንኣክቦም እሱ ዓይነት ፀወታታት ንፃወት።
3: እዚ ካብ እና ዶክተር ሳሙኤል ንሰርቆ ዘለና ፋንሽፍሩት ኩክ ገለ ኩሉ ገዲፍና በቃ ናይ ቀደም ፀወታ ንፃወት
0: ሓቂካ ኢኸ ኣሚና ዳ ኣብሓወይ ኩላና ሞ ንደቂ ገዛውትና በቢ ወሰና ንለዮም ሽዑ ተኣኪብና ናይ ቀደም ፀወታታት ንፃወት
1: በቃ ሓራይ ክንፅዋዕምና ንስኻ ብወገንካ ሰነቶም ተኽብዮም ኣነ ካብ ነግረኒ በቃ

0: አታ አለኒ አለኒ አለኒ አለ ነግር ተሲሩ አታ ንሕነ ይደሩልኒ
1: ኣትኸይትነግሪዮግደፊካብ ኩኽሰሪኻ ክሃድሜ ሰብኣይ ኮይኑ ሽዑ ወዲቐ
0: እንታ እንታይ እዩ ዝብል ዘሎ ወላ ይረመ ክኽነግሮ

0: ስስ
1: ከመይከ?
0: ሰላም ድዩ? ከመይከ?
1: ፅቡቅ።
0: እንታይ ደኣ ዳሓን ድ
1: ምስ ገዛና እንደ ተባኢሰ?
0: እንታይ ተባኢሰ? ተባኢስኪ ተባኢስኪ
1: ሰይ ኢለኒ ሕሪቐናኒ ብፍላይ ምስተሓፍተይ በቃ ተባኢስና ሽዑ ሕጂ ከማን ዓቕለይ ምፀበን ኮለና ክደው ኢለልካ
0: ውይ ተጋጊኺ ሶፊ እትረፍ ምስ ስድራኻ ምስ ከዋኒኻ ከመልኩ ክትባእስ ይብልካን
1: እንታይ ማለት እዛ ከዋኒኻ ብቐዳማይ ከም ኢልካ ተዛሪብካኒ ሕጂ ከዓ ደጊምካለይ
0: ከዋኒኻ ማለት ኮ ሶፊ ብዛዕባኻ ዝሓስብ ብዛዕባኻ ዝግደስ ዝሓልየልካ ኮታስ ኩሉ ነገር ዝገብረልካ ማለት እዩ
1: ኣሃ ሓቂኻ ኮይኻ ንግዳስ ተኣግድስለይ እንድዮም ግን ሓሪቐ ስለ ዝኾንክ
0: ተጋጊኺ ሶፊ ሕጂ ሰላሕ ኢልክ ገዛኣትኺ ንሓፍቲ ክሰወር ትብል እያ
1: ዳሓን ሰወር ክብላ እንደ ግን ሕጂ ሓሪቐ ስለ ዘለኹ ሕርቃ ነይ ክሳብ ስኩከሰለይ በተ ኢና ንዘናጋዕ
0: ከምኡ ትልክ ንኣነ ከዘናጋዕ
1: ንዓና ይበል ስማዕ እንዶካ ሓተካ ካብ ኩላክና ዝለበምካ ስኻ ኢኻ ካበይ ከምፅኻዮ ዝኽእሉ ልበና
0: ካብኹም ዝተፈለኹ ኮ ኮይነ ይኮንኩን መፅሓፍ ምንባብ ማረአ ድፈቱ እሱ እያ ሓጊዝኒ
1: እዚኣ እንዲያ ሞምስ ደቂ ገዛትና ተባእሰካ ዘላ መፅሓፍ ክትብሎም ኩላ ክቆ ርእሶም እዮም ዝሓሙ
0: እንታይ ድ መሲልኪ መፅሓፍ ምንባብ ጥቕሙ ስለ ዘይፈለጡ ወይ መፅሓፍ ተዘንብቡ ከምዝናተይ ፓቸ ምኾኑ ነይሮም ምስ መፅሓፍ
1: እሳስ ሓቅኻ ብኤና ጋር ኣሰጋጋር ዶ ምኾነ ሓቂ ሓይሽ መፅሓፍ ምንባብ ወላ ንዓት ትወኒ
0: ኣይለመድ ኬንኮን ክምበር ተለሚድከዮ ክትዕም መዓት እዩ በብቆርብ ክትለምድ የኺ
1: ንርኢ

0: ደቂ ገዛውቲ ፈፂሙ መፅሓፍ ምንባብ ዘይፈትኮ ኣሎ ንለካ እሱ ኳ ኣይኮነን ከምብቦሲ ወላ ከተንብባሉ ኳ ዘይፈቱ
1: ንሓንቲ
0: እዩ ዝሓንን
1: ሰኣን ሓንቲ መፅሓፍ ካ እዩ ወልፊ መሓዞ ነይሩ
0: ኦይ ንሪኢ እምበር ዝስ ዋ ዓይነይ ድዩ
1: ዳሓን ዲኺ ተኾንኪ
0: ኣሎ ንድዚ
1: ንስዎ መፅሓፍ ምንብባሎ
0: ዎ ካብ መዓስዳ
1: እንደ ንዕናይ ንሕተቶ
0: ንዓኒ ሕራ ኣሎኒ ከመይ ኢልከ
2: ኣሙ
1: ከመይ ከ
2: በራ
0: ስማዓስከ ስኻ ካብ መዓስዳ መፅሓፍ ተንብብ ገሪምኒ እዩ ዘሎ
2: እቲዛ እንታ ነዊሕ ኣሕፀርጊን ከብለልኩም መፅሓፍ ክፈቱ ዝገበረን ዶክተር ሳሙኤል
0: ብኸመይ
2: ከመይ ዝብል ለባ ምሽ ብቐዳማይ እግረይ ተሰረ ሓዚልኩም ናብ ዶክተር ሳሙኤል ወሲድኩምኒ
0: ሞ
2: ካብኡ እኩ ክሰሪቐ ከምቲ ግቡእ ካሃርመኒ እዩ ዝግብኦ ነይሩ ዶክተር ሳሙኤል ግን እግረይ ሓኪሙ ብዙሕ ማዕዳ ሂቡ ይሰድኒ ቀደም ዶክተር ሳሙኤል ክንዳናቆሎ ኩኹ ምስራቅ ካንሸሎ ምስላል ፀይቂ ነገር ሃክ ምህካየ ፈ

0: ነይሩ እንታይ ደኣ ማስቲካ ሶፍት እናሸቀጠ የ ዓብዪ እዚ ኩሉ እናገበረስከ እንታይ መፅሓፍ መንባብ እውን ክፈቱ መዓልቲ ነይሩ ካብ ብቆልዑ መፅሓፍ ካብዛ ኢዱ ይፈለያ ነይሩ ንጎ መፅሓፍ ምሸት መፅሓፍ እናንበበ ኣብቲ ናላዓለ ናላዓል ድማ ኣብቲ ዝዓበየ ደረጃ በፅሑ ዶክተር ክኸውን ከዓ በቂዑ ኣብቲ ናተይ ዕድመ ንኮሎ መፅሓፍ ዘንብብ እንተ ነይሩ ኣነ ከታይ ካብኡ ያሓ መቕደ የለ ነዛ መፅሓፍ ፈቲን እያ እዚኣ መፅሓፍ ድማ እናመሰጠትን ኸይዳ ሕጂ ዶክተር ሳሙኤልሲ ካሃርመኒ ዝግብኦ ሓኪምኒ ሚዒድኒ ብዓብኻ ሂወተይ ለውጥላይ ማለት ኳይ
1: ርኢኺ ዶክተር ሳሙኤል ሕጂ ንኣሎኒ ከዋኒ እዩ
2: እንታይ ማለት እዩ ከዋኒ
1: ከዋኒ ማለት ብዛዕባኻ ዝሓስብ ዝሓልየልካ ዝምዕደካ ኩሉ ነገር ዝገብረልካ ማለት እዩ
0: ሕጂስ እንታይ ገብሮ ኣለኒ ዶክተር ሳሙኤል
1: ርኢኻ ዶክተር ሳሙኤል ከተሐጉስቶ ኾንካ እንታ ዝበለካ ብተግባር ከተሪዮ ኣለካ
3: ኣጅኻ
0: ዋይ እዚኣዳ ገብራየ ክትርእን ኢኹምካ ኣብ ግብሪ ኸውዕለይ
3: ዋይ ለውጢ ዋይ ለውጢ እዩ ጀብ ተስኪ
1: ሓጎስ ጥራሕ ኣኮነን ሰሰን ከዓ መፅሓፍ ከምተንብብ ቃል እተውልና
3: ቃል ይኹነኒ ካብ ፅባሕ ጀሚረ መፅሓፍ ምንባር ክጅ
1: ዋው ገለ ዓይነት ለውጢ ባቸርኒ

ለድረማጃ ክምክንካብ ስለፅንሕና ፍትዋ ተኸታተልቲ መለፍ የርና ካብዛ ክምካብ ስለፅናሕና ድረማ ኪነም ዝንጋዕ ዓብ ቁም ነገር ተማሂርና ለ ክንከውንካ ተስፋ ይገብር ባርከስ ፍትዋ ተኸታተልቲ መደ ፊዮርና ፊዮርና ሎሚና ደረቶም ዝነበረ ትሕሶታት እዚ ክትካተልዎ ፅናሕኩም ነሩ ትሕሶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ተሓጊዝኩም ክትኾኑ ተስፋ እናገበርኩ ምርኻብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ መለሳ ዘለዎም ትሕሶታት ይኸውን ክሳዕ ሸዑ ግን ሰሰናይ ንኽእልና እናበልኩ

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቕብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ።

0: ናይ ውሓቂ ኣድልናታት ይኹን ፍቅርኹም ከምዚ ዝውላድ ምፅሑ ብጣዕሚ ደስ ክብልኒ ማፀንካ ደቂ ሒዝለ ይብልኒ
1: ብጣዕሚ ማለት ዝደልዩ ዝነበርኩ
0: ተሓጎስ ከይኹም ገይርናናኒ እቲ ዶክተር እንታይ ንትፈልጥ እዚ ኩሉ ግዜ ክመላለስ ከሎ ዝሪኦ ዝነበርኩ ዘይሕጉስ ቅዳኒኤል ሕጂ ብሓጎስ ክበርር ከሎ እንተ ዝሪኦ እስክ ንደይ ደስ ንበለኒ ይብልኒ
1: ولا تبحك عليه

0: እውን ሰዓዳ ኸይድኒ
1: ናይ ምንታይ ሰዓት?
0: እታ ብቐዳማይ ዝነገርኩኻ ንብረት ምስቲ ዋና ንሕጂ ይቆፅራ ዘለና ትፈልጢ ኢኻ ንዓኻ እሚን የቆፂር
1: እዋ ሚልዮን ኣነ ዳ ኸበይ ኣምፅኽ በካ
0: እታ ባባቤላ ቕጣባይ ዘለዋታ ንብረት ዳሓር ካ እትበኒ ገንዘብ ኮ ብመልክዕ ለቕሕኻ ትበኒ ክመልሰልከ
1: ወደ ሕጂ ዳ መሃበ ካብ መገሻ ምስ ተመለስኩ ካብትን ካብቲ ኢለ ክፍትለ
0: ክላ እዚ ባባስ ሽዑዳ ኸንፍርዎ እንዴ
2: ሚልዮን ንዓስራ ዓንሳ እንታይ ረሓኒ ከዳ
3: ሰክት እዩ ምስ ፋዘር ገለ
2: እንታይ ኣወንጋ
3: ሓንቲ ንብረት ትግዛእ ነይራሲ ክዕድጋ ደልየ ጉርሽካ ሽያ ስተይኩ
2: ሚልዮን ኩሉ ስራሕኻ ከዕ ዘበቐኒ ኣሎ ብጣዕሚ ንፍ እዛ ንብረት ገዜኻ እንታይ ክትገብራ ኣለኻ ዘለካ
3: ቁሩብ ተዕሪኸስ ቤልያ ዝሸየጥ
2: ንግዛ ክንደይ ድ ዘድልየካ
3: ኣታኣምና
2: ክንደይ ዘድልየካ ጥራይ ንገረኒ
3: መላእታ ንድድልየ ሓደ ሚሊዮን ሽንክ ገለ 1500

0: ይራም ሰሪሃ ከም ትመስለይ ኣይጠራጠርን። እታብ ቀዳማይ ዝሰራሕካ ኢኻ ፅቡቕ ረብሓ ከም ዝረኽብካ ሰባት ክዕሉ ሰብ
1: እታ ከምኡ ዲና ኣሎ ዎ ቤላ እንዳ ሸይጣ
0: ክድበል ግዜ ከይቀደካ
1: ንዩ ኣምን
0: ገልፍካ ምፃእ
1: ሕረ ኣይድንጉኒእዩ

0: ከዳኒ ብቻ ዝኾንከ ንገረኒ ሕክምና ደወላ ክንከይድ
1: ትህድ ኮይነ
0: ደስ ዝበል ሓረና ናይ ነብስካ ተሓፀብ ተሓፀብ ሞ ብሓደ ኮይና ክንቆርስ
1: ንሓንቲ ኮይኮንኩ

0: سلام كمي تمسيو زي خبركم تخطاتلتي ساعة تشعة تأخيلون لومي حاموس إسران شوعة النحاس استرالوية زينا وشتون وطان هيدنا لكم كريمنا لنا كتكاتلنا بخبر زي عدم بيتروس منغس بقدام النت أرست زينا من شروك ساد معتن باقا نمللاي دك أنستيو وقتاوي مرمراتات كزوترا متحساسة بغريبون ጥምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ ኣብ ስዊዘርላንድን ኦስትሪያን ዝነብሩ ኤርትራውያን ናብ ህሉ ኩነታት ዘተኮረ ሰሚናር ተኻይዱ ህዝባዊት ሪፐብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካን ዝቐረበላ ክሲ ነፂጋቶ ኣብ ኔፓል ብሓደካታት ዕለቕልቕ ዝበዝሑ በፃሕቲ ዝኾኑ ኣስታት 400 ሰባት ሞይቶም ኣብ ኣልጀርያ ብሓደጋ ባርዕ ምሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ተወሪዱ ሚኒስትሪ ጥዕና መንሽሮ ክሳድ ማህፀን ንምግታእ ካብ ትሽዓ ክሳብ 14 ንዝዕድሚአን ደቂ ኣንስትዮ ክታበት ከም ዝህብ ዝፍለጥ እዩ ጎኒ ጎኒ እዚ መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ መርመራታት ከዘውትራ ሞያውያን ይምኽሩ ወኪል ኤሪና ቤትኤል ሰሎሙን ብዛዕባ እዚ ዘዳለወቶ ፀብጻብ ኣሎ ሂሳብ
1: መንሽሮ ክሳድ ማህፀን ምስ መንሽሮ ጡብ ምዝማድ ኣብተን ዘይማዕበላ ሃገራት ሓደ ካብቶም ኣብ ቅድሚ ዝስርዑ ቀተልቲ ሕማማት እዩ ሚኒስትር ጥዕና ድማ ነዚ ሕማም እዚ ንምግትውን ንምቁፅፃሩን ዝተፈላለየ ነጥፍታት ከም ዘካየድ ዝፍለጥ ኮይኑ ሓደ ካብኡ ድማ ደቂ ኣንስትዮ ብኣግኡ ኩነታትን ክፈልጣ ብነፃ ኣገልግሎት ምርምራ ዝረኽባሉ ዕድላት ምፍጣር እዩ መንሽሮ ክሳድ ማህፀን ብኣጋ ንምልላይን ግብኡፍ ወሳኒ ምርካብን ደቂ ኣንስትዮ ወቕታዊ ምርመራታት ከዘውትራ ሜዲካል ዳይረክተር ሆስፒታል መወለዳን ዕዳጋ ሓሙስ ዶክተር ዳዊት እስቲፋኖስ ኣተሓሳሲቡ ኣብ ቀዳማይ መንፍቕ ናይ 226 ልዕሊ 1,000 ደቂ ኣንስትዮ ምርመራ ከም ዘካየዳ ብምግላፅ ዘይንውር ምልክታት ዝተረኣየን ይኹን እቲ ሕማም ዝተረኽበን ግብኡፍ ወሳ ከም ዝረኸባ ሓቢሩ
2: ክትከላኸሎ ትኽእል ሕማም እዩ ምስ ፆታዊ ርክብ ዝምድና ኣለዎ ምስ ረክሲ ናይ ማህፀን ዝምድና ኣለዎ ከም ሓበሬታ ድማ ኣብ ሃገርናን ብፍላይ ኣብ ዘይማዕበሉ ሃገራት እቲ ስሩዕ ክትትል ናይ ቅድመ ካንሰር ሕክምና ስለደየለ ኣብዛ ዓዲ ምስ ናይ ጡብ ካንሰር ሓዊስካ ዳርጋ ኣብ ቀዳማይ ደረጃ ንስራዕ እዩ ስለዚ ኣገዳስነቱ እንታይ እዩ ድሕር ብደረጃ ሃገር ይኹን ብዘይማዕበሉ ሃገር ንድሕር ኣብ ቀዳማይ ደረጃ ዝርከብ ኮይኑ ሞ ክትከላኸሎ ትኽእል ትኾንካስ ዘድሊ ክንክንን ሕክምና ናስተምህሮን ዘድልዩ ሕማም ስለዝኾነ ኣገዳሲ ይገብሮ
1: መንሽሮ ክሳድ ማህፀን ብኣግኡ እንተተለልዩ ክፍወስ ዝኽእል ሕማም እዩ ዝበለ ዶክተር ዳዊት ናብ ካንሰር ምስ ማዕበለ እንተተለልዩ ግና ንምፍዋሱ ብግዜን ወፃኢታትን ከቢድን ኣፀጋምን ስለዝኾነ ወቕታዊ ምርመራታት ምክያድ ኣገዳስነቱ ልዑል ምዃኑ ኣነፂሩ
2: ካንሰር ደረጃ ምስ በፅሒ ኣፀጋሚ እዩ ወላ ተፈለጦት ሰብ ደረጃታት ስለ ዘለዎ መብዛሕትኡ ግዜ ካቲ ደረጃ ሕልፍ ኢሉ ስለፀንሕ ንክትሕክሞ ብወፃኢታት ይኹን ብዓቕሚ ኣዝዩ ከቢድ እዩ ወላ ተሓኪሙን ሰብ ናይ ምሕዋይ ተኽእሉ ዳርጋ ኣዝዩ ውሑድ እዩ ስለዚ እንታይ እቲ ምልክታት ስለ ብዙሕ ደይብሉ ብፍላይ ኣብቲ ናይ መጀመርያ ደረጃን ቅድሚ ካንሰር ኮሎን ምልክት ስለ ደይብሉ እታ ጓል ኣንስተይቲ መፅያ ክትምርመር ኮላ እዩ እቲ ድሓሸ
1: ዘይንቡሩን ኣብ እዋን ፆታዊ ርክብ ዝረአ መድመይቲ ካብ ቀንዲ ምልክታት ናይ ዝሕማም ስለዝኾነ ኣተክሮ ክውሃበ ብምዝኽኻር እዚ ምልክት እዚ ዘለዎን ደቂ ኣንስትዮ ብቕልጡፍ ናብ ሕክምና ክቐርባን ኩነታትን ክፈልጣን መኺሩ
2: ቀንዲ ምልክት እንታይ ዘይንቡር መድመይቲ እዩ ካብቲ ፔሪድ ወፃኢ ዘይንቡር መድመይቲ ኮይኑ ካልእ ካልእ እውን ሓዳሪ ግዜ ዘይንቡር ፈሳሲ ብፍላይ መድሃኒት ወሲድካ ናይ ዝኾነ መድሃኒት ወሲድካ እንዳሃር ለውጢ ዶ ይገብር ኮይኑ ገለ ምልክታት እዩ ዛብ ሸለል ክብለ ዘ ግብኡ ከዓ ምስ ፆታዊ ርክብ እንዳሃር መድመይቲ ኩሉ ሻዕ ተደጋጋሚ መድመይቲ ዝገብር ኮይኑ ከዓ ቀንዲ ምልክት እዩ ስለዚ ከምኡ ዓይነት ምልክት ተረኺብካ ቅልጢፉት ሰብ ኣብ ሕክምና ቀርብ ተመራፂ ይኸውን
1: ሚኒስትር ጥዕና ነዚ ሕማም ንምግታእ ካብ 9 ክሳብ 14 ንዝዕድሚአን ደቂ ኣንስትዮ ብመልክዕ ክታበት ኣብ ዕድመ ፍርያምነት ንዝበፅሓ ድማ ብነፃ ኣገልግሎት ምርመራ ዝረኽባሉ ዕድላት ብምፍጣር ብዕቱብ ይሰርሓሉ ከም ዘሎ ኣፍሊጡ ኣፍልጦ ሕብረተሰብ ኣብዚ ሕማም ድሩ ትኳት ዝነበረ ምስ ዝካየድ ዘሎ ጎስጓሳት ክብናበለ ይኸይድ ከም ዘሎ ብምግላፅ እኹል ንዋትን ሞያዊ ዓቕሚ ሰብን ተዋዲዱ ስለ ዘሎ ኩሎን ኣብ ደረጃ ፍርያምነት ዝርከባ ደቂ ኣንስትዮ ክጥቀማሉ ፀዊዑ ኣብ መወዳእታ ምስ መሻርክቲ ብምውሃሃድ ጎስጓስን ኣስተምህሮ ንምክያድ ከምኡውን ካብ 9 ክሳብ 14 ዓመት ዝዕድሜአን ደቂ ኣንስትዮ ግቡእ ክታበት ከም ዝወስዳ ንምግባር ክስራሕ ካብ 30 ክሳብ 35 ዝዕድሜአን ድማ ኣብ 2 ዓመት ሓንሳብ ክምርመራ መኺሩ ኣብ ዞባ ማእከል ምርምራ መንሽሮ ክሳድ ማህፀን ኣብ ከማዊ ሆስፒታላት ጎዳይፍን ቤት መኻእን ከምኡውን ሆስፒታል መወለዳን ዕዳጋ ሓሙስ ብነፃ ይወሃብ። ሳዕቤናት ዝሕማም ንውልቀ ሰብ ጥራይ ዘይኮነ ንስድራ ቤት ንሕብረተሰብን ሃገርን ባሎታ ይፀሉ። ስለዝኾነ ስድራ ቤታት ኣብ ዕድመ 9-14 ዝርከባ ደቀን ብግቡእ ከኽትባን ኣብ ዕድመ ወሊድ ዝርከባ ደቂ ኣንስትዮ ድማ ኩነታትን ንምፍላጥ ምርምራታት ከካይዳ ተበግሶታት ክወስዳ ይግባእ። ምስ ሰኣላይ ዮሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ዝኽሪ መበል 50 ዓመት ምምስራተ ቤት ምርሶውራ ኣብ ውሽጢ ሃገርን ወፃእን ይፅምበል ከም ዘሎ ዝፍለጥ እዩ። ብደረጃ ሃገር ወፂኡ ዘሎ መደባት ድማ ካብ 17 ክሳብ 20 መስከረም ክካየድ እዩ። ብዛዕባ እዚ ወኪል ኤሪና ዳንኤል ወልዱ ዘዳለዎ ፀብጻብ ኣሎ። ያሲን ሳልሕ ከቅርቦ እዩ።
3: ፅንብል ወርቃዊ ኢዮቤልዩ ዝኽሪ መበል 50 ዓመት ምምስራት ቤት ምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ንምፅምባል ምድላዋት ከም እተፃፈፈ ኮሚሽነር ባህልን ስፖርትን ገሊጹ። ኣምባሳደር ዘመደ ተኽለ ኤሪና ኣብ ዝሃቦ ሓበሬታ ዕላማ ናይዚ ፅምብል ታሪክን ኣመዓባብላን ቤት ትምህርቲ ሰውራ ምስናድን ናብ መጻኢ ወለዶታት ምትሕልላፍን ክልሰ ሓሳብን ግብርን ዘዛምድ ማሕበራዊ ፍትሒ ዝመትከሉ ብቐንዱ ድማ መበቆላዊ ኣካይዳ ዝኽተልን ንብዙሕነት ህዝቢ ኤርትራ ኣብ ግምት ዝእቱን ፅላት ትምህርቲ ህዝባዊ ግንባር ሓርነት ኤርትራ ንምንፅብራቕ ከምኡውን ኣብ ወፃኢ ዝነብሩ ዜጋታት ኣበርክቶኦም ዘዕዝዝሉ ባይታ ንምፍጣር ከም ዝኾነ ሓቢሩ። እቲ ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብል ስእላዊ ምርኢት፣ ሙዚቃዊ ኮንሰርት፣ ሴሚናራት፣ ስፖርታዊ ውድድራት ከምኡውን ሲምፖዚዮም ከም ዘጠቓልል ብምጥቃስ እቲ ወግዓዊ መደባት ኣብ ኣስመራ ከም ዝካየድ ኣብ ነፍሲ ወከፍ ዞባ ድማ ተመሳሳሊ መደባት ተሰሪዑ ከም ዘለውን ኣረዲዩም። በዚ መሰረት ንሓደ ሰሙን ንህዝቢ ክፉት ኮይኑ ዝቕኒ ስእላውን ነዋታውን ምርኢት ብ17 መስከረም ኣብ ኣዳራሽ መምሕዳር ዞባ ማእከል ክኽፈት እዩ። ብዘይካዚ ብ18 መስከረም 13 ንኡስ ዞባታት ዝሳተፍኦ ባህላዊ ካርኒቫል ዘጠቓልል ኮንሰርት ኣብ ቀንዲ ጎዳናታት ኣስመራ፣ ብ19 መስከረም ድማ ኣብ ተራ ሓድግታት ቤት ትምህርቲ ሰውራ ኣብ ምኩስኳስ ሃገራውነትን ትምህርቲ ኣብ ህንፀት ሃገርን ብዝብል ኣርስታት ኣብ ቀፅሪ ኤክስፖ ሴሚናራት ከም ዝካየድን ኣብ ሲኖማ ሮማ ባህላዊ መደብ ከም ዝቐርብን ተፈሊጡሎም። ብ20 መስከረም ድማ ኣብ ሆቴል ኣስመራ ባላስ ሲምፖዚየምን ናፀው መደባትን

0: ዝካየድ ኣምባሳደር ዘመደ ተኽለ ሓቢሩ ፅምብል ዘኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ካናዳን ሸወደንን ዝርከበን ሃገራት ኣቐዲሙ ከም እተፀምበለ ዝፍለጥ እዩ።
1: ኣብ ስዊዘርላንድን ኦስትሪያን ኣብ ኩሉ ኩነታት ዘተኮረ ሰሚናራት ተኻይዱ ከካበቱ ዝተለኣኸ ሓበሬታ ብመልክዕ ፀብጻብ ተዋሂዱ ኣሎ። ገረ መስቀል ገረ ዝግሄር ካብርወ
2: ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ከምኡውን ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ካብ 16 ክሳብ 23 ናሰ ኣብ ስዊዘርላንድን ኦስትሪያን ኣብ ህሉ ኩነታት ዘተኮረ ሰሚናራት ኣካይዶም። ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ኣብ ዞባታት ዙግ፣ ሽቪዝ፣ ሸፋውዘንን ሰንጋለንን ንዝነብሩ ዜጋታት ኣብ ዝሃበ ሰሚናር መንግስቲ ኤርትራ ማዕረ ማዕረ መደባት ሃገራዊ ድሕነት መትከላት ማሕበራዊ ፍትሒ ኣብ ባይታ ንምትርጓም ንዘላቂ ልምዓትን ምምሕያሽ መነባብሮ ህዝብን ይሰርሕ ከም ዘሎ ገሊጹ። ህዝቢ ኤርትራ ሓድነቱን መሳርዑን ሳላ ዘፅንዐ ኣብ ዝበረኸን ዘተኣማመንን ደረጃ ከም ዝርከብ ብምግላጽ ድማ ኤርትራውያን ነበርቲ ስዊዘርላንድ ንቕሓቶም ኣበሪኾም ኣብ ኩሉ ሃገራዊ መደባት ኣበርክቶም ክዕዝዙ ተላብዩ። ኣብ መንበር ሃገራዊ ሽማግለ ስዊዘርላንድ ኣቶ ምሕረት ኣብ ማልክ ብወገኑ ህዝቢ ውዳቤታቱ ኣደልዲሉ ኣብ ምእላይን ምኽስኳስን መንስያትን ቆልዑ ኣበርቲዑ ክነጥፍ ብፍላይ ድማ ኣብ ምስፋሕ ኣብያተ ትምህርቲ ቋንቋ ደ ዝካየድ ዘሎ ንጥፈታት ክዓቢ ተላብዩ። ተሳተፍቲ ብወገኖም ኣብ ወፃኢ ንዘምህረ ኣብያተ ትምህርቲ ዘገልግል ካሪክለም ብሚኒስትሪ ትምህርቲ ክዳሎ፣ ንሓለፍቲ ውዳቤታት ቀጻልነት ዘለዎ ስልጠና ክውሃብ፣ ንመንእሰያትን ቆልዑን ዘሳተፍ ዑደት ኣብ ውሽጢ ሃገር ብቐጻልነት ክውደብ ዝብልን ካልእን ርእይቶታት ሂቦም። እዚ ከምዚ ኢሉ እንከሎ ጠቕላሊ ቆንስል ኣብ ፍራንክፈርት ጀርመን ኣቶ ክብረኣብ ተኸስተን ሓላፊ ህዝባውን ኮማውን ጉዳያት ኣብ ጀርመን ኣቶ ጣዓማ ሃይለን ንኤርትራውያን ነበርቲ ቪየና ኦስትሪያ ኣብ ህሉ ኩነታት ሃገር ብመንፅር ዞባዊ ኩነታትን ዓለማዊ ምዕበለታትን ከምኡውን ኣገዳስነት ምሕያል ውዳቤታትን መድረኻዊ ተልእኮታትን ሰፊሕ መግለፂ ሂቦም። ብዘይካዚ ፅፉፍን ስሉጥን ቆንስላዊ ኣገልግሎት ንምርጋፅ ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ተገሊጹ።
1: ኣብ ንዞባ ሰንዓፈ መደበር ፈልሲ ጎሎ ኣብ መበቆላዊ ኣግራብ ብምትኳር ኣብ ወፍሪ ምግራብ ዓብዪ ኣስተዋፅኦ ትገብር ከም ዘላ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዮሃንስ ዘካርያስ ገሊጹ። ኣብቲ ንዞባ ክልተ መደበራት ፈልሲ ከም ዘለዋ ዝጠቐሰ ኣቶ ዮሃንስ መደበር ፈልሲ ጎሎ ሓደጋ ምፅናት ኣብ ዘንፀላልዎ መበቆላዊ ኣግራብ ብምድላው ነቲ ከባቢ ናብ ንቡር ንምምላስ ብዕቱብ ትሰርሕ ከም ዘላ ኣብሪሁ። ኣብ ማሕዳር ምምሕዳር ከባቢ ጎሎ ኣቶ ዓብደላ ኣሕመድ ሳፋር ብወገኑ ምድላው ፈልስታት ብሓፈሻ ናይ መበቆላዊ ኣግራብ ድማ ብፍላይ ሓያል ፃዕሪ ዝሓትት ንጥፈት ምዃኑ ብምሕባር ንዝተተኽለ ኣግራብ ዘድሊ ክትትልን ምክንኻንን ክግበረሉ ተማሕፂኑ። ተኸታታሊ መደበር ፈልሲ ጎሎ ኣቶ ኣሕመድ ሳልሕ ድማ ብደረጃ ንዞባ ዝትከል ፈልስታት ኣካል ናይቲ ንዝተሃስየ ሽፋን መሬት ናብ ንቡር ንምምላስ ዝግበር ዘሎ ፃዕሪ ከም ዝኾነ ብምብራህ ሎም ዓመት ኣስታት 210,000 ፈልስታት ናይ 13 ዓይነታት ኣግራብ ተዳልዩ ድሮ ክዕደል ጀሚሩ ከም ዘሎ ዓቢሩ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንኡዞባ ተሰነይ ብምሕዳራት ከባቢ ንዝተለለያ ፅጉማት ስድራ ቤታትን ስንኩላንን ብጥሪታት ጣይሱ። ሓላፊቲ ቤት ፅሕፈት ኣቶ ሚካኤል ገብረስላሴ እቲ ቤት ፅሕፈት ንመስርሕ ምጥያስ ፅጉማትን ስንኩላንን ወገናት ኣብ ገጻት ከፋፊሉ የተግብሮ ከም ዘሎ ብምሕባር ነፍሲ ወከፍ ስድራ ብዋጋ 10,000 ብጥሪት ወይ ብንግዲ ከም ትጣየስ ገሊጹ። ሓገዝ ካብ ዝተገብረሎም ወገናት ኣብ ዝሃቦ ርእቶ ዝተገብረሎም ደገፍ መነባብሮኦም ኣብ ምምሕያሽ ልዑል ኣበርክቶ ከም ዘለዎ ብምግላፅ ነቲ ዝድሊ ዕላማ ንምውቃዕ ሙያዊ ምኽሪ ከይፍለዮም ኣዘኻኺሮም። ዝኸበርኩም ተኸታተልቲ ስዕብ ኣሕጉራዊ ዜናታት ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነፂጋቶ። ምምሕዳር ፕሬዚደንት ዶናልድ ትራምፕ ቻይና ኣብ ልዕሊ ተኣፋፊ ዝበሎ ትሕቲ ቅርፂ ሃገሩ መጥቃዕታት ሳይበር ከም ዘካየድት እዩ ከሲሱ ዘሎ። ይኹን እምበር ሃገሩ ኣብቲ ገበን ክትነጥፍ ድሌት ይኹን መደብ ከም ዘይብላ ዝገለፀ ሚኒስትር ጉዳያት ወፃኢ ቻይና ነቲ ተርዮ ንምምካት ምስ ካልኦት ሃገራት ሓቢራ ከም ትሰርሕ ኣረድዩ። ኣሜሪካ ብመጥቃዕትታት ሳይበር ብቐዳምነት ካብ ዝውቀሳ ሃገራት ምዃና ብምሕባር ድማ መሰረት ዘይብሉ ክሲ ካብ መቕራብ ክትቁጠብ ፀዊዑ። ሚኒስትሪ ጉዳያት ወፃኢ ቻይና ብተወሳኺ ኣሜሪካ ዘቕረበቶ ክሲ ብፖለቲካ

ካብ ኣጀንዳ ዝተደፍአ ምዃኑ ብምሕባር ፈጻሚ ናይቲ መጥካዕቲ ንምልላይ ፅፁይ መፅናዕቲ ክካየድ ኣተሓሳሲቡ። ኣሜሪካ ንቻይና ብመጥካዕትታት ሳይበር ክትወቕሳ እዚ ናይ ፈለማ ከም ዘይኮነ ቻይና ድማ ኣሉታዊ ምላሽ ከም ትህበሉ ፀብጻባት የረድ። ኣብ ሰሜናዊ ሸነኽ ኔፓል ትማሊ 26 ናሓሰ ብዝተኸስተ ሓደጋታት ዕለቕለቕ ዝበዝዑ በፃሕቲ ሃገር ምዃኖም ዝተጠቕሱ ኣስታት 400 ሰባት ሞይቶም። ዛጊድ ተኻይዱ ብዘሎ መስርሕ ምፅራይ በቲ ሓደጋ ሞይቶም ካብ ዘሎ በፃሕቲ ኣስታት 180 ህንዳውያን፣ 65 ኣሜሪካውያን፣ ልዕሊ 50 ዩክሬናውያን፣ ልዕሊ 40 ኣውስትራልያውያን፣ 33 ድማ ብሪጣንያውያን ምዃኖም ክረጋገፅ እንከሎ ዝተረፉ ቻይናውያን፣ ማሌዥያውያን ከምኡን ደቂ ካልኦት ሃገራትን ከም ዝርከብዎም ተሓቢሩ። ልዕሊ 1500 እንዳሃዮም ጠፊኡ ስለ ዘሎ ቁፅሪ ሞታት ብተዓፃፃፊ ክውስኽ ከም ዝኽእል ድማ ተኣሚትሎ። በቲ ክስተት ህፁፅ ናይ እዋን ሓደጋ ድንጋገ ዝኣወጀ መንግስቲ ኔፓል ግዳያት ንምርዳእ ኣህጉራዊ ሓገዝ ከም ዝሓተተ ድሮ እውን ቻይና፣ ኣሜሪካ፣ ደቡብ ኮርያን ኣውስትራልያን ኣብቲ ስራሕ ዝነጥፉ ጉጅለታት ሰዲደን ኣለዋ። ጠንቂ ናይዚ ከቢድ ክሳራ ዘወረደ ዕለቕለቕ ንምልላይ መርመራ ይካየድ እኳ እንተሎ ንስ ምንቅጥቃጥ መሬት ዘሰዓቦ መንደረጋሕን ምምካኽ ኩምራታት በረድ ሂማልያን ክኸውን ከም ዝኽእል ግና ግምታት ኣሎ። እቲ ዕለቕለቕ ኣብ ታሪክ ኔፓል ካብ ዘጋጠመ ተመሳሳለ ሓደጋታት ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ ፀብጻባት ይሕብሩ። ኣብ ኣልጀርያ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈንዎ ዜና ረድዩ። በቲ ኣብ ሰሜናዊ ምብራቕቲ ሃገር ኣጋጢሙ ዘሎ ሓደጋ ኣዛጊት 12 ሰባት ከም ዝሞቱ ዝጠቐሱ ፀብጻባት ክስያ ዝርከቦም ልዕሊ 50 ቆሲሎም ብምህላዎም ቁፅሪ ሞታት ክዛይድ ከም ዝኽእል ኣሚቶም። ብዘካዚ በቲ ባርዕ 9 ሄክታር ጫካ ከም ተሃሞኸን ኣብ ኣባይቲ ዕንወት ከም ዝሰዕበን ተገሊጹ። ኣብቲ ከባቢ ልዕሊ 150 ሓደጋታት ባርዕ ተኸሲቱ ከም ዘሎ ዝገለጸ መንግስቲ ኣልጀርያ ነበርቲ ናብ ውሑስ ከባቢታት ክጉዕዙ ኣዚዙሎ። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ኣብ ጎረቤት ሃገር ቱኒዝያ ክልሕም ከም ዝኽእል ይቃላሓሎ። ኣብ ኣልጀርያ ኣብ ዝሓለፈ ወር ሓምለ ብዝተኸስተ ተመሳሳለ ሓደጋ እውን ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝሰዕበ ኣይርሳዕን። ሰሜን ኣፍሪካ ብሳዕቤናት ቁትር ዋዒ ሕልፊ ካልእ ክፋል ኣፍሪካ ተጠቂዑ ከም ዘሎ እዮም ፀብጻባት ዝጠቕሱ። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምማዕ ተፈራሪመን። እቲ ንግዳዊ ስምዕ ንመጠን ቀረፅ ብ95 ሚታዊት ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቴን ሃገራት ኣሚቶም። እቲ ስምምዕ ክልቴን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንየምን ንዝፀንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም ትገብር ኣብቲ ስምምዕ ተጠቂሱሎ። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናፃ ናይ ንግዲ ስምምዓት ክትፍርም ከም ዝፀንሐት ፀብጻባት የረድ። መንግስቲ ፊንላንድ ወታደራዊ ወፃኢታት ሃገሩ ክሳብ 2030 ናብ ልዕሊ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ፍሊጡ። እቲ ባጀት ሓድሽ ሰራዊት ኣብ ምልማል ኣብ ምስፋሕ ወታደራዊ ስልጠናታት ከምኡውን ኣብ ምፍራይ ሰብ ኣልዎ ነፈርትን ነቶክትን ከም ዝውዕል ሚኒስትር ምክልኻል እቲ ሃገር ገሊጹ። ወታደራዊ ወፃኢታት ፊንላንድ ኣብ ዝሓለፈ ዓመት 2.5 ሚታዊት ካብ ጃምላ ሃገራዊ እቶታ ከም ዝነበረ ፀብጻባት ይሕብሩ። ኩናት ዩክሬን ኣብ 2022 ድሕሪ ምውልዑ ፊንላንድ ናብ ኪዳን ሰሜን ኣትላንቲክ ኔቶ ንምፅምባርን ባጀት ምክልኻላ ንምዕባይን ዝወሰደቶ ስጉምቲ ኣብ ቁጠባ ከቢድ ሃስያ የውርድ ከም ዘሎ እዩ ዝጥቀስ። ከም ሳዕቤኑ ኣብ ጃምላ ሃገራዊ እቶታ ዓመታዊ ሕፅረት ባጀት የጋጥማ ከም ዘሎ ክኢላታት ይሕብሩ። ኩባንያ ማሕበራዊ መራኸቢታት ሜታ ኣብ ልዕሊ ቆልዑ ኣውሪድዎ ብዝበሃል ፀገማት ጥዕና ኣእምሮ ኣስታት 18 ቢልዮን ዶላር ካሕሳ ክኸፍል ተሰማሚዑ። 29 ክፍላት ሃገር ኣሜሪካ ትሕዝቶ መደባት ሜታ ኣብ ልዕሊ ቆልዑ ብሓፈሻ ኣብ ልዕሊ ትሕቲ ዕድመ ተምሃሮ ድማ ብፍላይ ጥዕናዊ ፀገማት ከም ዝፈጠረ ክኸሳ ምፅንሐን ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ እቲ ግዙፍ ትካል ኣብ ትሕዝቶ ገጻቱ ንቆልዑ ኣብ ግምት ዘእተወ ምምሕያሽ ከም ዝገብር ገሊጹ ኣሎ። ማሕበራዊ መራኸቢታት ፌስቡክን ኢንስታግራምን ዝሓቁፍ ኣሜሪካዊ ኩባንያ ሜታ ኣብ ትሕዝቱ እሁል ናይ ምመያ መስርሕ ከም ዘይፀንሖ እዩ ዝኽሰስ። ኣሜሪካዊ ኩባንያ ምምዕባል ሮኬት ማለት ስፔስ ኤክስ ኣብ ክፍለ ሃገር ሉዚያንያ ናይ 100 ቢልዮን ዶላር መወንጨፍ ማእከል ከም ዝድኩን ገሊጹ። መስርሕ ህንፀት ናይዚ ብደረጃ ዓለም ዝዓበየ መወንጨፍ ማእከል ኣብ ዝመፅእ ዓመት ከም ዝጅመር ተሓቢሩ ኣሎ። እቲ ኣብ ልዕሊ 50,000 ሄክታር መሬት ዝህነፅ ግዙፍ ፕሮጀክት ምስተዛዘመ ናብ ክሊ መሬት ማርስን ወርሕን ዝካየድ ጠፈር

ዊ ተልእኾታት ከም ዘስፍዖ ብኣጉ ይእመት። እቲ መደባ ሸሓተ ዕድላት ሸቕለት ክፈጥር ከም ዝኽእል እውን ሰብ መዚ ጠፈር ኣሜሪካ ሓቢሮም። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቶም። መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ ወቕታዊ መርመራታት ከዘውትራ መተሓሳሰብ ቀሪቡ። ፅምብል ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብደረጃ ሃገር ካብ 17 ክሳብ 20 መስከረም ክካየድ እዩ። ኣብ ስዊዘርላንድን ኦስትሪያን ዝነብሩ ኤርትራውያን ኣብ ህሉ ኩነታት ዘተኮረ ሰሚናር ተካይዱ። ህዝባዊት ሪፓብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነፂጋቶ። ኣብ ኔፓል ብሓደጋታት ዕላቕልቕ ዝበዝሑ በፃሕቲ ሃገር ዝኾኑ ኣስታት 400 ሰባት ሞይቶም። ኣብ ኣልጀርያ ብሓደጋ ባርዕ ምውራር ሰብኣዊ ንዋታዊ እውን ኣከባብያ እውን ክሳራታት ወሪዱ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

0: ጢሉ ዒሎም ኣብዚ ዋዕላ ካብ ሜትን
1: መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለው እዮም ቀሪቦም።
2: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግራቪንግ ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
1: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
3: ሓደ መዓልቲ ሙሴ ገዜጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉስደብ ሰብዓና ንስምዕና እዮም ሓደ መዓልቲ ሰብዕና ኹን
1: እዝን ካልእ መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍረቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

0: ቀፂሉ ውዒሎም ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም ኣብ ሃኮሰአ ኣዳራሽ ቁፅ 2 መፅናዕታዊ ፅሑፋቶም ምስ ዘቕርቡ ዘካየድናዮ ቃለ መሕተት ናባኹም ከነብሎ ኢና ሰናይ ምክትታል።
1: ስመይ ብረኸት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመል ማሎ ኣብ ቬተርናሪ ሜዲሲን እየ ዝሰርሕ ካብ 2016 ኣብለኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብዩ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከም መሓላለፎ ዝኽእል ሕማማትን ኣፍልጦ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕት እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እዩ። እንስሳታት ተርኢኻዮ ደርገ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማምካ እየ መሓላለፍ። ስለዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም። ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ስአን ዘለዉ። ስለዚ ዋላ ኣለዎ እንተ ኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦቶም ሓረስቶት እንታይ ቆርዲድ እንታይ ከመሓላልፈለን ይኽእል እጂ ካብ ዝረኸቡ ናይ መፅናዕት እኮ ገለ ሓረስቶት ቆርዲድ ዘመሓላልፎ ሕማም የለን እዮም ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእልኒ ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ? ሕማም ኣየመሓላልፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዘያ ዕድል ተጠቂሞ ከመሓላልፋ ዝደሊ ካብቶም ዓይነት ቆራዲድ ከባን ፍሉጣት እዮም። ምልእ ዝብላ ኣለዋ ካብቲ ኣንስትዮ ኣይንስል እሳ ኣብታ እንስሳ ክንዲዚ ኮይና ማለት ደመፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቁሒያ ትወልድ ካብቲ ተባዕታይ መቕታል ነዚኣ መቕታል እንተጌርካ ክንደይ ቆራዲድ ተኸላኸልካ ኣለካ ማለት እዩ።
2: ሕራይ ስመይ ደርማ ስልጣን ይበሃል። ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ውሃ ከም ተመራማሪ ኣብ ፍርያምነት ሓመድ ኮይነ ይሰርሕ ማለት እዩ። ታናተይ ኣርእስቲ ኣብ ናይዚ ሕጂ ዋዕላ ዝቐረበት ብዛዕባ ጂኦግራፊካዊ ዝርግሐ ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእክልን ናይ ዞባ ደቡብን እንታይ ይመስል ንምርኣያት ዝርግሑኡ ኸ ማዕረ ክንደይ ሓጋዝ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶ ኬራ ዝተበለት እያ። ነዛ ርእስቲ እዚኣ ክምርፅ ዘገደደኒ ከዓ እንታይ እዩ? ሓደ ብሓፈሻ ናትና ሓመድና እቲ ናቱ ትሕዝትኡ ድኽም ዝበለ እዩ። ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ክስእ እንከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት ክልዕል ክትሕጥ ሞከኣኒ ዘይምዕሩይ ዝኾነ ዓይነት ኣካይዳ ስለዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስ ተኻየደት ብፍላይ ኣብ ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዒ ኸ ክትገብር ክትክእል ኣለካ። ስለዚ ነዛ ሞዴል እዚኣ ንክትሰርሕ እንድሕዳኣ ኮንካ ወይ ድማ ክትጥቀመላ ካ ትሓስብ እንድሕዳ ኮንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ። ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕዳኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ክትክእል ኣለካ ማለት እዩ። ነቲ ዓቕሚ እቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣብየናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርክብክብ ኣለዎ ኣብቲ ውህደት ማለት እዩ። ንዚ ኩሉ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ ማለት እዩ። ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓንቲ ዘቕረብክዋ ኣርእስቲ ኣብኡ ኣቶ ኩራ ዝተመሃለት ማለት እዩ ኩሎም

0: መኣዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልዉ ክእሎም እቲ ሓደ ከዛይድ እቲ ሓደ ከትሕት ንሕብ ደኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ። ምክንያቱ ሓደ ንድሕር ደኣ በዚሑ እቲ ሓደ ንድሕር ደኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ። ስለዚ ኣብ ፍርያት ይኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ። ስለዚ ምዕሩ ይከኸው እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ መኣዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ ተኮይኑ ክንደይ ድኩዒ ኢካ ክትገብር ብቀመማዊ ተኮይኑ ከዓ ክንደይ ኢካ ክትገብር ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ። ስለዚ ነዚ ክትገብር ተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘራእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ።
1: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ ዝሰርሕ ማለት እዩ። ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለዩ ንኡሳን ዞባታት ኤርትራ ኣታናሲ ትብል ወረቐት ማለት እዩ ሳሃታ ቀንዲ ዕላማ ከ እንታይ እያ? ኣብ እቶት ናይ ድንሽ ኣብ ወቕትታት ይፈላለ ድዩ? ሕጂ ንኣብነት ኣብ ናይ ድንሽ ክንዘርኢ ከለና ኣብዚ ናይ ወርሒ ሓደ ንዝርኦ ኣሎ ክሳብ ወርሒ 4 ሓፍሶ ማለት እዩ። ካልኣይ ከዓ እታ ናይ ክረምቲ ንብላ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቕቲ ካብ መስከረም እንዳሓር ንዘርኣ ማለት እዩ። ሕጂ ኣብዚ ኤንሲ እንታይ እዩ ትፍልልይ? ሕጂ እዚ ናይ 10 ዓመት ወዳታ እዩ ማለት እዩ። እንታይ እዩ ትፍልልይ ኣሎ እንድዩ እያ ተሃሪኢት ከዓኒ ኣብ ንኡሳን ዞባታት ከ ኣበይ ዝለዕለ ዝበና ወይ ኣበይ ዝተሓተ ድበና እንታይ እዩ ትፍልልዩ ማለት እዩ። እታ ሳልሰይቲ ከዓ እቲ ወለዶ ናይ ድንሽ ንብሎ ብልክዕቲ እሶሳውነሲ ይጎድል ድዩ እንታይ ኸ ንፀርዎ እያ እታ ዕላማ ማለት እዩ። ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቲና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ ክሳብ ሕጂ ትካየደና ዘለኹም እዮም። ሕጂ እዚ ኣብዚ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻዊ ምርምር ቅድሚ 10 ዓመት ማለት ልዕሊ 10 ዓመት ገይራ ኣላ ካብ 2014 ንዳሓርያታ ዓሌት ኣብ ሓረስቶ ተዘርጊሓ ክሳብ ሕጂ ሳኻ ኣላ ማለት እዩ። ሕጂ እንዳተዘርግሕቲ ስከይ ፀኒሐ። ስለዚ እዛ ዓሌት እዚኣ ኣብዘን ከም ዝብለክ ዘለኹ ኣብ ወቕቲ ኣብ ምእዞባ ኣብ ትወለዶ ናታኸ እንታይ እዩ ትፍልል እቶት ኣምፅ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዋ እዮም እታ ዝበለፀ ታምፅያት ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀ ኣብ ኤርትራ ፅቡቅ እቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ። ምክንያቱ ከም ኣብቲ ዋዕላ ከም ተኸታተልኩሞ ከም ዘለኹም ማለት እዩ ኣብታ ቀዳማይ ወቕቲ 29 ቶም ፐር ሄክታር እዩ መፅእ ዘሎ ኣብታ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38 ኣብታ ሳልሳይ ወቕቲ ከዓኒ 44 እዩ መፅእ ዘሎ። ስለዚ ካብታ ቀዳማይን ሳልሳይን ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን ናይ 15.3 ቶም ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅ ኢሎ ማለት እዩ። እዚ ከዓ 53 ሚእታዊት ላዕሊ እቶት ኣምፅ ኢሎ ካብታ ሲዝማ። ስለዚ ቶም ሓረስቶት ኣብዛ ሳልሴት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ከኣቱ ከሎ ካብ ደገ ነዊሕ ተጓዒዙ እዩ ዝመፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ ናቱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ዳሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘርኣናያ ኣስናታ ፊዚዮሎጂካል ማቸሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ እታ ጂዋን ግን ንምብዛሕ ጥራይና እምበር ንመግቢ ንኮመርሻል ሲ ንጥቀመላ ኢና። እዛ ጂቱ ግን 47 ቶም ፐር ሄክታር ስለትበና ዘላ ንንታሽሙ ንጥቀመላ ማለት እዩ። ሽዑ ኣብ ጂ3 ተመፂና ትጎድላ ኣላታናታ ይል ኣብ ጂ4 ተመፂና ከዓ እታ ራብዒ ተወለዶ ከዓ 27 መፅያ ማለት እዩ።

0: እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ መግብን ኣመጋግባን እንስሳ ማለት እዩ። ኣብዚ ሎም መዓልቲ ዝቕርብኮ መፅናዕታዊ ፅሑፍ ኣብ ዓሌታት መሸላ ፅልዎ ዓሌታት መሸላ ኣብ ቀመማዊ ትሕዝቶ ናይ መግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንመግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ። ነዚ ርእሲ ዝመረፅክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ዘሎ ዋሕዲ ዝናብ ኣዝዩ ርኡይ እናኾነ እዩ ድኸይድ ዘሎ፣ ብፍላይ ድማ ኣብ መግቢ እንስሳ ኣዝዩ ርኡይ ዝኾነ ፀገማት ይፈጥር ከም ዘሎ ርድዩ። ስለዚ ብፍላይ ነቶም ወቅስዕ ዝመልሱ እንስሳታት ቀንዲ መግቢ ሳዕሪ ስለ ዝኾነ ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንመርፅ ክንክእል ኣለና፣ ኣማራፅታት ክንክእል ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቅትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቅቲ ብዙሕ ሳዕርታት ይፈር እዩ። እቲ ዝነውሐ ግን ናይ ደርቂ እዋን ኣለና ማለት። ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለነ ግዜ ክንዕቀብ ክንክእል ኣለና ማለት። ስለዚ ከመይ ጌርና ኢና ንዕቅቦም? ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረይ ኣብዚ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእኽል እምበር ከም መግቢ እንስሳ ጥቃንጫ ከም ዘለዎ ዝውቱር ኣይፀንሐን ምስ ንቐፀን ዝበዝሐ ግዜ ዝበለዎ። ስለዚ ኣነ ግን ናብቲ መግቢ እንስሳ ኣተኬርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓራፍቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሬት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ መፅናዕቲ ተኻይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕጂ ስለዘይተረክበሉ ግን እንታይ ኣገባብ ተዓቃቅባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክስጅን ኣብ ዘይብሉ ቦታ ማለት እዩ። ድሓር ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓድሽ ሳዕሪ ጌርካ ካትምግበን ማለት ሕጂ እዚ ልሙዳ ይፀንሐን ሓድሽ ብ ሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለ ዘይፀወር እዚ ካልእ ኣማራፂ ክንገብር ክንቀላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት ውን ሓርሶት ንምንታይ ዘይትዕቅቡ ከምዝገርኩም ዝተባሃሉ ዕፉን ሞ ሽዑንሽዑን ሰፍረና ሽዑንሽዑን እያ ትውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያት ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለ ዝኽእል ከም ኣማራፂ ገርና ማለት ሕጂ ሓርሶት እዚ መራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላልና ኣለና ንነዊሕ ግዜ ክዕቀቡ ዝኽእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣምሮ ተጋህን ቁፅር ናይ ምስ ሕርሻ ዳረብተ ጨፈ ቁፅር ሃብቲ ብቆል ኮይነ ይሰርሕ ኣለኹ ማለት እዩ። ሒዜ መፅኦ ዘለኹ ዘቕረብኮ ወረቐት መመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐዝ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዕ ጌርካ ከመ ኢልካ ነቲ ሕማ ወቅቲ ወይ ከዓ እቲ ክብድ በለ ናይ ዝራብሕሉ ግዜ ወቅቲ ክብድ በለ 4-5 ወርሒ ተፃንሖ ዝብል ንሓርሶት ክጠቅም ዝኽእል ሓሳብ ሒዜ ኣቕሪበ ዘለኹ ማለት እዩ። እንታይ እዩ ኣብ ብፍላይ ኣብ ወርሓት ሚያዝያ ጉንበሰናይ ሓምለ ዘሎ ጥረታት ብናይ ንቐዝ ባልዓት ይሽገሩ እዮም ይብልዕ እዮም። ሕጂ ሓረሶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም ብፀንሕ እኽሊ ኣይፀንሖም። ምክንያቱ እቲ ባልዕ ሓሳብ ምስ ኣተወፍቲ መክዘን ወይ ኣብ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዕን ተኽእሎ ስለ ዘለዎ ኣብ መጨረሻ ዋላ ተርእናያ ጥረታት ብፍላይ ዓተር ያናተይ ኣብ ስረታ ስራሕ ዋላ ዋጋ ላዕሊ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይሱኑ በቃ ዘር ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዕሎም ብሒዞሞ ዘሎ ወይከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዕ ተጠቒሞም ንዑ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም። እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም። ናይ ምቋል ተቕሉ ፀገም የብሉን። ኣብ ሚዛን ኣይጎደልን እዩ፣ ኣብ ዓይነቱ ኣብ ቕዓቱ ኣይጎደልን እዩ። ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረሶት ኣብ ገዝኦም ክላመድውን ክጥቀምሉን ክኸኽእሎም ኢልና ናብዛ ዋዕላ እዚ ኣቕሪብና ማለት እዩ። ን6 ወርሒ ዝወሰደ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ባልዕ ኣምፂና

0: ኣባዚሕና ንዑ ንበይኑ ጌርና ዳዕራይ ከዓ ደይ ተተንከፈ ወይ ከዓ ደይ ተበልዐ ጉድኣደይ ወረዶ እኽሊ ካብ ዕዳጋ ኣምፂና ንዕ ውን ፅቡ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ ምስ ረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ተኣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እቲና ንትባልዕ ሽዑ ኣብ ነፍሶ ከፍ ሰሙን ሰሙን ቆጠራ ንገብር ክንደይ እንቋቁሖም ተወሊዶም ካብ እንቋቁሖ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እንዳበልና ሰሙን ሰሙን ቆጠራ ንወስድ ኣብ መጨረሻ ድሕሪ ኣርባዕተ ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርናዮ ተጣሽሙ ሓደ ከዓ ቸክ ንጥቅምዎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅ ማለት እዩ ኣብ ክልተ ሰሙኑ እቲ ድዋዕዋዕም ኣቢሎም ቲ ዝኾነ መከራከብ ዘይገበርናሉ እተዘይቲ ዝገበርናሉ ግን ክሳብ ኣርባዕተ ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ ክልተ ፐርሰንት ይወድል ክሳብ ሓሙሽተ ወርሒ ክንሪኦ ከለና ምስ ዓቀናዮ ናይ ምብቃል ደረጃኡ ምስ ፈተናዮ እውን ልዕሊ 88 ከባቢ 90 ሚታዊት ናይ ምብቃል ደረጃ ኣርእና ስለዚ በዚ ገባብዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቕቲ ክዓርፋ ከም ዝኽእሉ ንምግባር ተሰርሐ እዩ ስለዚ ዕውት ከዓ ነይሩ ክንብል ንኽእል
1: ፊሞን ተስፋ ማርያም ይበሃል ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕቲ ቐፅን ንምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ ይሰርሕ ሎሚ ዓንቲ ሕዝያ ድመፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮ ማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከም ዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና ሕጂ ኣብዚ መኽዘን የለና ማለት እዩ ስለዚ ሓረስቶትን ኣብ ዕዳጋ ዝርከቡ ሸቃጦም ብሕሱር መንገዲ ወይ ኣብ ከባቢኦም ክረኽቦ ዝኽእሉ ማተርያል ወይ ሮ ማተርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ ንምፍጣር ማለት እዩ እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነ ሲ በዚ ንሕና ኣቕሪብና ዘለና መፅናዕታዊ ፅሑፍ መሰረት ዝሃበና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ከነውሕሉ ዝኽእሉ ዕድል ንምፍጣር እዩ ማለት እዩ እዛ መፅናዕቲ ከምዝክለ ክፅናኹ ኣብ ሃገራዊ ትካል መርሒ ሸሃዳ ሓደሓደ ምስቶም ኣብ ኣሃዱና ደለና ብሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ እያ ወሲዳ ኣብ መጀመርታ በቲ ኣከባቢና ዝነበረ ናይ ሽጉርቲ ተጠቂምና እንታይ ድበሃል ጌርናዮ ኣስኒኢናዮ እሱ ጥራይ ኹስ ዘይነበረ ካልኣይ ግዜ ደጊምና እያ ካልኣይ ግዜ እንዳግመሃልና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኪላን ኣብ ዕዳጋ ተተኪላ ወይ ንሸቃጦ ተተኪላን ብኸመይ ክፀልኡ ትኽእል ማለት እዩ ይኹማትና ክኢልና ተወሳኺ ንምስራሓን ንክእሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮ ማትርያል ተጠቂምና ኢና ሰሪሕና እያ ኣብ ሓርሶት ክጥቀሙ ዝፀንሑ መንገዲ ቁርብ ፍልይ ክብል ይኽእል ኸውን እዩ ከምዝምስራኣይዎ ግን ከምዝበልኩ ኣይወፀት እንደላ ማለት ኣብሓርሶት ኣይበፃሕት እንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራኣይዎ ብጣዕሚ ፅቡቕ ፊድባክ እያ ረኺባ ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልይዋ እዮም እንታይ ድበሃል ገይሮምና ማለት እዩ

ፕሮፌሰር ኣዱኛ ሃይለ ባህል ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕረብና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየ። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ

ተቃውሞ ከመይ ገይሮም ከ ከምዝጥቀምሉ ነዚታት ንምፅናዕ እዩ ዋና መሰረት ሓሳብና። ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ዝጥቀምሉ ትቀሙ ከለዎ ኸ እንታይ ፕሮቲን እንታይ እዮም ከመይ ገይሮም ዝጥቀምሉ መሳርሕታት ዝጥቀምሉ ኸ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለ ዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለ ዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታትልና ነዚታት ንምፅራዕ እይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ እንዳሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርከቡ ካልኣይ ከዓ እቲ ፈውሲታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ ከምኡታት ከም ዝጥቀሙ ርኢና ኣለና። እዚ ሕጂ ናብ ነብሰነቱ ክኣቱ እዩ ኣካላቶም ኩሉ ከባላሸሎም ክእል እዩ ክሳብ ሕማም ካልእ ዘይተሓስቦን ከም ዘምፅእ እዚታት ክንፈልጥ ክኢና ኣለና። ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜዥር ንብሎ ምክልኻል ዝበሃል ፀረ ማፀ ክጥቀሙ ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ፈፅና። ሳልሳይ እቲ ፈውሲ ክገብሩ ከለዉ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም። ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኸውን።

0: ካልኣይ ከዓ እቲ ፎልስታት ካብ ዕዳጋ ዝገዝእዎ ኣሎ እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ ከምኡታት ከም ዝጥቀሙ ርኢናና እዚ ሕጂ ናብ ንምስነቱ ክኣቱ እዩ ኣካላቶም ኩሉ ከባላሸሎም ክእል እዩ ክሳብ ዕማም ካልእ ዘተሓስቡን ከም ዘምፅእ እዚታት ክንፈልጥ ክኢናናና ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀርፍ ማፀያ ክጥቀም ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ፈፅናት ሳልሳይ እቲ ፎስ ክገብሩ ከሎ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተንክስታይ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ክልዎን ሞ ካብኡ እቲ ፎስ ትውሽጢ የቕምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከሎ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዕ ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብዚ ግድልና ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ኮይኑ ዝስምዖም ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምእቶ ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ የቐምጡ ግን ፀረ ባዕሊ ክበሃል ኮሉ ናቱ መኽዝን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና ብሕጊ እናኸልና ግን ሓደ ፎስ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወሓደ ክልተ ሰሙ ክልልዎ መብዛሕትኦም ዞም ኦርጋኖ ፎስፈረስ ዝበሃሉ ንኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም ስለዚ 2-3 ሰሙን ፎስ ምስ ገበርካ ክኸውን ኣለዎ እንተዘየሎ ግን ቅድሚኡ ንሕወሲድካዮ ንቲ ንሸጠሎም ሰባት ኩሉ ከም ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና
1: ከምዚ ዓይነት ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅ እዩ መፅናዕትታት ተደቢቑ ኣይተርፍን እዩ እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዘቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ ንመፃኢ ከዓ እንታይ ኣበይ ናይ ዘተኮረ መፅናዕቲ ክትገብር ኣለካ ምክንያቱ ኣብቲ ስን ፍልጠታዊ ሕፅረታት ናይ ዓድና ብፍላይ ምንስ ሕርሻ ኣበይ ናይ ዘተኮረ እዩ ድሕር ዳኣ ብሓመድ ዘተኮረ ድዩ ኣብ ኣትክልቲ ድዩ ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ እዚ ሓፈሻዊ ዝኾነ ርድኢት ይህን ምሂን ትበሃሉ እሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይ ናይ ኣቶኪርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድካ ናክትከይድ ይሕግዘካ ማለት እዩ
3: እዚ ዋዕላ ዓብ ዋዕላ እዩ 76 ወረቓት ዘቐረበሉ ዋዕላ እዩ ማለት እዩ ሕጂ ካብዚ ዝተፈላለየ ዓይነት ወረቓት ይቐሪቡ ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ ንሕና ብፍላይ ከም ናእሽቱ ብዙሕ ኢና ተማሂርና ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ ሕጂ ፅቡቅ እዩ ከምዚ ዓይነት ዋዕላ ንክቕፅል
4: ናይዚኣ ፀቢቑ ፍሉ ነዚብራጊ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስቅድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፈሻዊ መፅዓት ክኸውን ክእል እዚ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይከዓ ስኮላር ኮሚኒቲ ዘጠናኽር ስለ ድኾነ ብዝዓበየ ክስርሓሉ ካብዚ ብዝዓቢ ንመፃኢ ክመፅእ ኢልናዎ ማለት እዩ
5: ኣብ መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና እቲ ምስቲ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተኩሩ ከዓ ክላብ ወይፈቱ ማለት እዩ

ኤርትራና ነቲ ኤርትራና ፍርሓ ዘይትወልድ ትርፎ ጅግናይ ፍርሓ ዘይትወልድ ትርፎ ጅግና ምናና ምናና ተ ኤርትራና ምናና ምናና እናሰገናየ ምናና ምናዳ እናሰገና ኣሰይ ደቂረይ ኩላትኩም ዕንበባ ደቂረይ ኩላትኩም ዕንበባ ደቂረይ ወኩላትኩም ዕንበባ ወርሒ ደኽብለኩም ምስ ኮኸባ ፀሓይ ደኽብለኩም ምስ ልባባ ፀሓይ ደኽብለኩም ምስ ልባባ ምሳኹም ዝተዳፈረ ሳባ ረኽባ ምሳኹም ዝተዳፈረ ሳባ ረኽባ

ሰላም ሰላም ደቂ ዓደይ ጻዳ ሰላም ሰላም ደቂ ኤሬ ጻዳ ሰላም ሰላም ናሰገነይ ጻዳ ሰላም ሰላም ደቂ ኤሬ ጻዳ ሰላም

ደቂ ማእከለይ ከለዓሎም ኢለ ደቂ ጋሽባርካይ ከለዓሎም ኢለ ደቂ ዓንሰበይ ከለዓሎም ኢለ ዓንሰባይ እውን ከለዓሎም ኢለ ፈርኹም ኣድሂብለይ ፅላለ ወሰኩም በር መዓዝተታል ኢለ

ይህ ቆሻሻ የሆነ ሽፍታው ለእኔ ኮሎኔል መድፈር ወንጀል እንደሆነ በደንብ ነው ማስተምረው። እኔ ኮሎኔል ስንት ታሪክ ስንት ታሪክ በመስራት ነው ኮሎኔል የተሸምኩ። እንደሱ ሽፍታው ያልኮን ሻለቃ ዳሬኩም እበዘኑ እንደ ጸበትኮ እትከደምሻቡ ህይወቶ ነው ማሳልፈው ይኸውም

0: ረዳ ትሓስብ
1: ሰኒ
0: ኣሰኖስ ያዕኒ ገሌታይ ፈራቅ ራክበ ተሌት ኣያምሊ ውሉ ፈራቅሉ በሳክት ግልግዶ ኣለቡ እንተትቤ ያዕኒ ዲብ መቅህየት ሽቁል ኣንበተት ተማነለይ
1: ከማኒ
0: እሰልፍ ዲብ ከሺነት ኣስተብዲ ዋሓረ ያዕኒ ለሽቁላ ወላ ኣደባ ከምሰልረኦ ክምና እንተ ትብላሃለየከ ያዕኒ ሰኒ ፈታዋ ፈታዋ ኣብዲ ክምና እንተ ትብላሃለየከ ፈታዋ ዓጅበቶ ዓጅበቶም በስ ብላካ ለየኮ ከጣዋል ያዕኒ መሓስበት ወደዋ መሓስበት
1: በስ ነጃት ሓረ ትልቆም ና ዘርእካ ነጃት ለመስሎ ንሕዳምቶም ለምንኮር ዓባሄ ኣዋልዶታት ወርሃላ ሽቁል ዝብል ንደማፃእካ ኣነ ከሽነት ኢናስበኒ ወጀረሶንማ ደረጀቸ ይኮር ብላካ ውቲ ደረጃ ሴም ኣለዎ ልባሕቱ
0: ካበስታ ሹፍ እንታ እዘ ንወሱ ብላካ ማሻላ ወተባረካላ እሊ ኣርሃ እሊ ኣርሃ በስ ያዕኒ ሸርኢ ላሃሽሙ ሸከሱቅ ምንከሎ ለኣክብ ወላት ፈናተ ኣሽቃል ዲብሉ ትፈርራ
1: በስ ኣርሃ በዲርማ ኢልኣክብ ጋዲኢኮን በሽቁል ቀብብ ይዓላኒ ኣዘን ኢሸቶ ምክር ምንረክብ ሬካ በስ ማልግሊ ደቐድር
0: ኣዘላቶ ብዲብ ኣዘላቱ እሉሉ ትፈረሌካ ይትፍረወቱ እልኣከቦት ዲብ ደካኪን ወዋሻቆት ዲብ ቤት ወሓባት ወሊታት እንዳሓትገዩ ገሌታይ ትዋፈረ ምስሉ ምንገበ ብዲብ ጣዋሊ ዓነስክ ባንኪ ልስዑብሃል ባንኪ ከራሃላ ዘብል መናሰበ
2: ሰላሙ ዓለይኩም ሓይሳብና ወሰብ ገጽና
0: ኣነ
2: ልባሽር ርስሕ ሰበተለከራ ስግል ይርሳሕ እንተ ቀየርኮ ግልምፀ
0: ኣበደን ሕና ይዓኒ እብሽቁል ልባሱ ወእደዩ ዝርስሕ ወኣፍካሩ ነዲፍ ትብሉ ንሓት ዘለየና ርሃወል እዩ ኣደ እንታ ትገሰ እንታ ትትገሰ ኣርሕብ እያ ኣርሕብ ካራስ ሓተ ይገቢ ይባ ሃገ ድማ ቀዳም ለሃዋልሃ ይባ ምስ ሰተ ምትሻና ወኣሽቃል ክፎ ገይሳላ ጣዕወት ኣለየካ እንሻላ
2: ኣሽቃል ሰናለ እላ ኣሽቃልለ ኣዳም ብዙሕ ሰበት ይሽቅ እዩ ሰላዲ ብዝሕድ ብዲ ፊያ ወማ
0: ፊያሃዓረፂለ
1: ሰላዲ ብቱ ሕናማግ ንትፈረር ምስልካ እንድምዩ ስእለና ምሻቀልየ
2: ሓፂብ ዓረባቱ በሽ ወሃሽ ታዮታ ወኒሳን ወሆንዳይ ወሃንዳይት ኩሉ ኣሽካል ናይ ዓረብያቱ
0: ሆንዳይ ውሃንዳይት ዓረባት ማንሰት ወተባዕት ወዳትሊ ዘበንልዮም ኣብከቦትላ
1: ኣብሽርካ በስ ሽቁል ኩርእሱ ትቕበባልካብካ ሽቁል ክትቕበብ ኣላብካ ኢላራካብካ ሸቀ ሓደ ኣዳም ኢልስራቅ ኢሉ ማቅዲኮን እሽቁል ዓረዮ ሰኒ ይኮን
0: ዓብ
1: ኣነሄ ኣብሽርካ ብዝሓምሎ ድሊ መጣዓሚሎ መፅ ሰብ ዓረባት ካ ግልኣስእሎም ካ
0: ስስ በስ ኣይወይባ ይ ኣብሽርካ በስ ኣብሽር ብልር ኣና መርኤካ ክምእና ኢላ ትወደህልየካ ኣካብካ ወትለት ፈናተ ኣሽቃል ያዕደ ዲቡ ትፈራርካ ወሸቀየካ ምንገቢ ለጃርዲን ምን ሰለስዮም ሰለስዮም ከም ሰልገይሶ ግዲድታ ምረለየካ ሽቁል ሕሽመቱ ሽቄ ወኣክብ ሽቁል ሓበንቱ እሽቁል ያዕኒ ረሳሕካ ወተዓብካ ምንገቢ ናድፍ ወትዓርፍ ናድፍ ወትዓርፍሰኒ
2: ትበ ኣማ ሰኒ ትበ ር ልግበጥ ለመ ቴሌፎን ሰወት ዋዳ ወዓለይኩም ኣሰላም መርሓባ መቀሶት ዕጨይቲ ደ ኸይር ልግባጥ ኣዛዓዘ ግል እምፃካቱ ኣህለን ኣደ ሽቅራ ክብልኩም ሽቅል ናይ ቀማቀሞት
0: ዕጨይመቀሶት
2: ዕጨይኣድና
0: ክናግሳይ ምፋኢደት ቡ ረብልስ ደካ ይ ረብልስ ደካ
1: ርካ ሓዳር ኣራ ኣዛ ሕድበስ ናዘማ
0: ናዘማ
1: ወላ ገበይ ናባባቅል ኢላ ዘፃብታሃ ኣነ ዛቱ ተስጀዕ ለግባግሩካ እተዘሪበቸ ዕጨይ ብዙሕ ኣላየ ኣሳኒዩ ይበሉት
0: ኖሱ ያዕኒለ ጠሊት ወነዊድ እዘምኑ ለውኣት ኖሱ ብላ ከህልየኮ እንተ ገሌታ ይግጣዕም ፅግስ ከምንገቢ ይፃናሓከበ እንተ ጣብሓ ቦስቶ እንደወዳ
1: ጣ ኖሱ እሊትማ ኢሉ ሓዝ ዘለየኩ እንሰር ዛ ዶል ከወረድ ትላከብ ቴሌፎን ዓዛብ ርእኮ ኣዚ በስ ኢሉግ ሃባት ሸቅለት
0: በስ ይትጣልቆ ይትጣልቆ ረፋ
1: ደበካእቲ ሓይስ እየ
0: ሓይሳካ

0: ኣርሓሕ ውን ባዓል ገፅና ክርምሳነ ሓጪራ ኢና ዕልፊ እናፈወ ይሳልፈና
1: ምትቤ እንደ ኢላ ቀደም ክል ዕልፍ ሳልፈነ ትብል ህልት ድጋማ እንደ
0: ኣራሕ ውን ዓብና ውሂባይና ብምገባእ ካንታ ራ ዶምካ ትለፋስ
1: የወለት እብል ሃገጊል እግሪ ትብልካ ግሩሽ ይረክብ እይመስለኒ ሕሳብካ ውዴ
0: ኣራ ዓለይካ ዓይብካ እተላዓልኩ እያ እተ ዕልፊ ናዕፋ ሰልፈኒ ፈጅር ፈጅር ግል እብለ ሰነትካ ተሓር እምበለየካ ዲቡ እንስኣል ኣብ ኖምኑ ነሲ ክምትገበለየካ እንታ ኣርሃ
1: እቲ ተዓብ ኣራ ክማ በዲላ ቃሽሻዓልካ እዩ ተቕሸሽ ወይኒ ዓቅል ዋዳ ካላስ ኣርሃ
0: ረባኖበስክበዲሩ ይሃላኒ ዋላ ሲት ምናማ ፀግልካ ይተሂበኒኒ
1: እሲትካ ላዓል በላ ዲብካ ኣነ እሲት እንደ ሸቂኮ ውንደ ኣከብኮ ኖሸግል ኣምፃት ካረጃ ፈልሳን ዋሒድ
0: ጀለጀላሉ ኣርሃበስካ ረባባን በጀባ ኣራ ክምራትካ ዓይረና በስ ክልእል ፍለ ሃባና በስ ዓለይካ
1: ኣነ ምስልካ ገለት ዓየር ነስ ወቅት ኣልቤን ኩሉኩሉ ኣድናስ ወርከ እስኪ ቴሌፎን ማፅ ኣሎ ሃሎ ኣይዋ ኣይዋ ክለ ጠሊት ትቤ ማሻላ ወትባርከላ ሰኒ ሰኒ ጠዋል ሓርደን ወእወጃን ዲብከ በስ ስከምና ኣቤቱ እንታ
0: ዋብላበሰበኒወርከ ኣርሃና ናይ ጀማተልከር ኣርሃርቅ ባባከ ወድግ ልፍረፃካ ሓትተ ንሓን ንሓን ግትምፃኒ ትግርእካ ትማም ፈጅር ስኢት ትብሎ ትገለ ኣመለይ ሃሽም
2: ሰኒእንሻላዓወትከዓወትኮ
0: መለይ ነፈረከብኩ ኣረ ኣብሽር እንታ ማሓዘይካበስተሓዘግሃባካ ትብል ላኪን እዞ ብ ሓዳርላ እትንሰበትሃላ እገይሰለይኩም ንከእስከ ዘይትራከብካ እንተ መወደይካ
2: ያረይ መለይ ኣካን ለኢስያነ ብድሬት በገስ ድ ሓቆት በገስኮ ብደ በራቃ ያቀብልና ሁና
0: ኣምፃካ
2: ኣምፃኳ
0: ያሰላም ኣናማ ኣብላካ ብረቢካ መንሙን ኣርሃ ይረከብኮ ምንገቢ ኦሮ መለይ ያለምና ሳምሳራ ተጊለት እንደና ሰኣነምኑ 45,000 በስ እሽቁል ግንፈረርባቱ ብዳዓት ነወደና ከም ከሳብና እጊድ እምበልሳ
2: በስ ሃይበከበለመድቡንቱ
0: ብላከ መድቡንቱ
2: ከልሚ ጎማለ ታሕዚዩ ሰለፍ ምኑ ሓቆት ተበሊስ ጠዋል ብሸፋን እንደ ሸቀነ በልሱ ድቡ
0: ኣብሽር 45,000
3: ሓልቶ ኣነ መራሕ ግዜ ትለየኩ ኣክርእሊ ሸህር 500 ክተሰለፊና ሓዘይካ ኣልካ
4: ኣነ ሸቆላ ቃብብ ይሰልፍ ሳልማ ምስልየ ፉል ቅለይ ወባዚዕ ምን እበየለከ እበየክ እየወትከበርክ እቸማሚ
3: ሓልቶ በስ ኣማንግልእት ሃገ ለእተይ ናይላ ፉል ላቱ ቀበብኩ ወንበር ሃመነተናና ተታዕ እንታይ ቸፈረኩ ሰምዒኒ ለኪ ኣዚ በስሕ ግዜ ትለየኩ ኣዛርትዒና ሓልቶ የ ፃዕዳ
4: ህግያየ ዳኣማቱ ሕዲ ተለቡ ብዝሕቲ ይረክብ ፅናወተና

0: ማለት እየ ንወስኮ ተሓፀብኩም
1: ኣዘበሻ ኣፍገትልየኩ ግን
2: ይቀባኪ ይቀባኪ ሓልተየ ፃዕዳ እታ ቀዳሚት ኣነ በስ ከለጥኮ ሳሚሒኒ ኣዘ ብለክልየኮ ምን እዮም እንደእንበትኮ ንሸቐል እግሪ ትብሉ ንዓልኪ ምስልኩ ንደቀኮ ግልሽ ቀየቱ ኣዘ ነወሱ ብለክልየኮ ሓልተ ንሸቐል እንደቀብቡ ቀብየኒ ሓልተየ ፃዕዳ
1: በስ ኣሰናይ ካልኣት ክትፈመየክ ንዲኢኮን ምሽክለት እኮ ላኣካን ሂን ኣዳም ኣትኮ ድያ ቦለት ዳርሰት ጉዋራና ሕታ ምስልየት ቃልእ ወትዋዝዕ ለየት ወላ ሰለፍየት ትብኢለ ለየክ እየ ተድምቲ ሓንቲ ብተግባብኩ ይበርሰካ ሂበክ በስ ብሰብፂ ኢልት ቤት
2: ኣለ ሓልቶ ከዛ ካን ሽቕሊ ትረክብ እየ ባህለቱ ከመይ ግን ይደግድም ለድራሰት ዓባይ ጋበት እየ ድሓን ምሳብ መፀክ እንሻላ
1: ካላስ
2: ሓን
1: መዓል ይሕልብእየሰብፂ
2: መርሓባ ሓልቶ ዮም ሓለት ኣለ
3: ሓለት ይኮኑ ዩን ኣለ ሊማ ቱቱ ሃሎ ሃሎ መርሓባ መለይ በስ ይትራሳዕናካ ንበስ በቲ ኣተማምና ግልካ ትብይ መፃዕናካ ኣ በስ እስክ ፈጅር ብንታይ በክ ሃባና እስለ ፈጅር በስ ኣዩ ደበ እዩ ጀማተል ከይድ መሓለት ኣለ ተከሬና ወራትና ምለይ ምለይ ግሩሽ እንደጀማ ማዕና ለይ ከለ ክዳር ንወዴና ማሽማሻ ወትለከፈ ክዳር ርዘብጣ
4: መለይ ኣነ ስላካ እሊ ግሩሽ ሊ ሰልፈነ ዘለቡን ወላ ከላ ረሃ ከነጃት ሄን ግሩሽ ሊ ይረክቡን
3: መለይ እንተ ሄን እትለ ሓጀትለ እምበል ባባ ዳቢ ሓተ መሳዓተት ፋኢደት ርእትከ የለይኮን ዋና ለሰላ ድግልካ መንኮ ደመንኮ ትለሰለፍኳ
4: በስ እዘ ሰባት በራእትከት ቤት መሳምስኒ ለፍክረት ዛት ናይካ ተማሚ ቲላካ ከይር ኣለባ ንግለስላከ
3: ያዞሉ እንተ ወልእ ብረክበትም እንተ ከቲላየት ቀብብያኸ ወንተ ምከይ ርእትከለይኩ እዘ ሕነት ዓትሕትና ታዒስ እለ ምሽክላትና ግ ሓል ንውዴ ሓል ንሕዘብ ለከ
4: ኣነ ሓበት ልትርእኒ ኣላ ኣነ ካ ኩሉ ምድሪ ፅልሙት ይቻለ በስ
3: ሊቶ እዚኣ ዛበጥ ኣላ
4: ከበቱ ይ ምት
3: ደምትከበቱና ንዓንተ ንወስከት ሃገዩ
4: ላል ኣነ ብቴሌፎን እየ ደወላ ከም በል ይከበቱኒ
3: ኣነ ናቶ እዘ ተሃገዩ ኣልኮ
4: ከበቱ ያ ኸ
3: ያዞሉ ይትከበትኒያ ዶባ ኣነ በስ ሓለለቡኒ

0: ነጁ ስተይ ስተይ ነጃ ስተይ ነጃ መለ ሕና ውርጣት ተኩርያ መሊና ያኸን ሕና ሰላት ሰላፍና ብለክ ወዲ ብድዓት ወዲና ወለ በርናምጅ ለሉ ሙታ ማና ኩሉ ፋሽላ ምነን እዚ በስ ዓለይካላ ንሕና በስ እላ ሰላዲ ዋላ ሳራ 20 ኣለይ ፈቲት መሰልፊኢና ዓለይካላ በስ ዓይና ዋራት ነገር እንተ ሆሃትቤ ሆሰደኒኢላኣይዋ
1: ነጁ ወትፍጉራ ሸከሱ በሰና ኣላ ዋራትና ኣክሪ ዋራትና ወላ ባዕላ ግሩ ሽሬኪ ቀብሪ ኣክለለየና እዚ እንቱ ነጅ በስ ግለታይ ሲዘይና ሽብሓት ልቢ ሽብሓት ልቢ
2: እግልኩም ለካሲ ጀዋባ ተቤት ኩሪ ሰበትለ ተሳሎን ኣወለ ግል ቁርኦ
1: ጀዋባት
2: ናይኩም ትበስ ቅርኡ እሉ ትብልኩም ዓለት ጉርሽ ላኪ ኣነ ግለ ሰለፈኩም ይቀድር ንማዕለሽ
0: ከዓሲሮ ይሰት
2: እዩ
0: ዓሲር ንስኩም ስተውእንታ ኣሎ ወላ ትሽብሓት ልብ ዋኣት ማካ ክቡ በዲር ኣምካካ ቤት ህግያ ይትበድል ግላ ግሩሽ ተተይብላለት የልካ ሓሰቶ
1: ክሸ ክሱ ለማውዳ ኣለብ ሽብሓት ወብስገት ብ ኢለተሓለል ብለከለይኩ እዚ ሕነት ተቤት ደጊስና ንጀዋባት ናይ ከል ደይ ሞምክን መፋጨት ግሩሽ መገቢ ክእሉ ንፍታሕ
0: ግሩሽ መገቢ
1: ኣይዋ
0: ፈራሃለዩ ፖሊስ ፀናሓና ቤት ኣ ብስ

0: ጥሮቱ ሰማለኩም ለግሩሽ አርሃይ ዳፈግልኩም አነ ነውሽ ግል ደመናኩምቱ ወዴንኩም ሰበቱ ፋንጉህ ፈጅር እንደሸአይኩም ለአልዋት ሐተን ደተበው እብለህበትኩም ግትትፈዎ እንቱም ሽቁል ሰበት ቀበብኩም ኖስኩም ቀበብኩም ወእት መላ ሄብጎበኩም አምራ ማለኩም من إلا جاريتكم لهلي درسو وإلا فينا نايلة كتوب لتأديكم لهلا أبو كيسو ولحفظو
1: مرحبا.

0: መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነድ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግራቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንሙሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ከህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናኸቦም ስናና ሽግር ኩሉስግደብ ሰብዓና ንሰምዕና እዮም ሓደ መዓልቲ ሰምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፌንምሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ክቡራት ተኸታተልትና ኣብ ዝሓለፈ ሰሙን ብዛዕባ እቲ ጉቡይ ኣባህላ ናይ ኮምፒዩተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ። ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና።

ሰብ ዝሰርሖ ብልሒ ካብ ግዜ ናብ ግዜ ምስራሓቱ እናረቐቐ ዝመፅእ ብምህላው ንብዙሕ ሞያ ክትንክፍ ንዕዘቦ ዘለና ሓቂ እዩ። ኣብ ዝቐረበ እዋን ድማ ብሰብ ዝሰርሖ ብልሒ ደጊሞም ዝተመስርሑ ደርፍታት ናብ ሰማዕት ምብፅሖም ዘይከሓድ ሓቂ እዩ። እንተኾነ ግን እዞም ደርፍታት ብርግፅ ነቲ ኣብ ዝሓለፈ ሰሙን ዝተንከፍናዮም ነጥብታት ተኪኦም ንምስራሕ ይከኣል ድዩን ካልእን ዝብል ትሕዝቶ እውን ክንዲ ዝሲና ሰናይ ምክትታል።

AIC እዚ ኣርቲፊሻል ኢንቴሊጀንስ ሕጂ ብብዙሒ ክላዓል ገለ ንሪኦ ኣለና ዲና ከም ዝበልኩ ከዓ እንተ 7 ዓመት ገለ ገይሩ ኣሎ እቶም ዝመሃዝዎ ከማ ንባዕሎምሲ ብሸምገሉ ሰቡት ኮይኖም ኣሎም ሓድሽ ነገር ኣይኮነን ኣይ ዝተባሃልናሉን ከይንኸውን ገለ ዳኣ እምበሪ ኣብ ኮምፒተርሲ ደብዳቤ ክትፅሕፍ ገለ ከለካ ብፍላይ ብኢንግሊሽ ገለ እንታይ ትገብር ቀያሕ ተስምረልካ ንድሕርዳ ተጋጊኻ ስፔል እዩ ኤኣይ ኣኮ ፈላብ ተሌፎን ካኸም ትገብር ገለ ምሽ ወይ ከዓ ትላመወዶቲ ቋንቋኸ ብትግርኛ ንፅሕፍ ቃላት ናይ እንግሊሽ እንከሎስ ግን ባህላስ ብትግርኛ ንቕይሮ ገለ ትላመዶ ሸ ክትፅሕፍ ንከለኻ ሲ ሳጀሽን ኢላስ ትቐርበልካ በዕላ ገለ ኤኣያ ካልእ ኣይኮነ ቅምር ቅምር ኣቢላ በዕላ ሓሲባ ገለስ ከምዚ ኮ ዝብል ዝኸውን ገለ ትብለካ ገለ ብኸምኡ ናእሽቱ ናእሽቱ ፀኒሐን ሲ ወላብታ ሙዚቃ ስኮመ ናእሽቱ ናእሽቱ ብዙሕ ዘይርዳእ ከዘይ ተዝተብህለለ ነረነ ሕጂ ግን ጎቢዙ ዓብቲ ኤኣይ ምስ ጎበዝ ኣብ ከመይ ደረጃ ኣብቶም ደረጃ ኣሎ ክንብል ናይ ንኽእል ኣብዛ ሕጂ ዘዕለክ ዘለኹ እዋንሲ ኤኣይ ይመሃር ኣሎ ተማሂሩ ካብ ገዛ ርእሱ ይመሃር ካብ ዝተፈላለየ ዴታ ተማሂሩ ፅሉ ነብሱ ናማሓሸ ናማሓሸ ዝኸይድ ዘሎ ከምዚ ደረጃ ኣሎ ክትብሎ ኣይትኽእል ይጎይ እዩ ዘሎ እእምሮና የርክቦን ኣይርክቦን ካልእ ሕቶ እዩ እምሮና ኣዝዩ ሕለክለ ክትበለ ኣዝዩ ገጅፍ ዲቫይስ እዩ ንዑ የርክቦን ኣይርክቦን ቀሲልና ክንሪኤና ድሓን ኤኣይ በዛ ዘለዋ ብልሒ ናብ ሙዚቃ ምስ መፀ ግን ትእዛዝ ይፅበ ካባኻ ትእዛዝ ተፀቢብ ሓንቲ ነገር ክስርሐለይ ትብሎ ሕጂ እዚ ኩሉ ዝብለክ ዘለኹ ግን ክትነግሮ ኣለካ ተቐዲምና ተዛርብና ኣሎ ኣብ እንታይ ጀር ትደሊ ይብለካ ከምዚ ዓይነት ጀር እየ ዝደሊ እታ ቴምፖ እታ ቅልጣፈ ናይታ ደርፍስ እንታይ ይብለካ ሕጂ እታ ቴምፖ ምባል ተላሚድዋ እዩ ቴምፖ ናይ ጥልያን ቃል እያ ኮ ቴምፖ ግን ኣብ ዓለም ሙሉእ ሲ ኣብ ሙዚቃ ዓለምስ ቴምፖ ንብል ብሙሉእና እጂ ምቕልጣፉ ምዝሓሉ ናይቲ ህርመት ንምግላፅ እዩ እታ ቴምፖ ኸ እንታይ እያ ኢሉሓተካ ከምዚ ኣያ ትብሎ እንታይ ዓይነት መሳርሒ ሙዚቃታት ክጥቀም ትደልየኒ ካልእ ኸ ናይ ታጅር መሳርሒ ሙዚቃታት ይፈልጠኒ ካልእ ኸ ይብለካ ከምዚኣ ኸ ክትእዝዝ ኣለካ እዝንእዝንእዝንእዝን ዝንደለየ ኣለኹ ገለ ክትብሎ ኣለካ ሽዑ ይድገምኒ ዘሎ ደርፍታት ብፍላይ ኣብ ኤርትራ ንሰምዐን ዘለና ደርፍታት ሲ ድግማ ናይቶም ኣቐዲሞም ዝደረፍዎን ደረፍቲ ገለስ ድግማ ዋላ ድምፆም ሲ ናይ ሓጎስ ወለ ገብረ ሱዝኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም ኤኣይ ዝሰርሖ ሙዚቃ ገይሮም ኣባየት እዮም ተኻልእ ግን እታ ኤኣይ በዕል እያ ክትደርፍ ትፍትን ሕጂ እቲ ትግርኛ ካብ ብዙሕ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐቀ ፀጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብ ዘሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ፣ መሰል ኣሎ፣ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስኺ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ሲ ክስቶ ደሪፍዎ ኢልካ ናውቲ ትደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስራሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕሪ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ። ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋና ካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕፋሕ ኢሉ ምክንያቱ እታ ደርፊ ስራቅ ድያ ናብቲ በዕሉ ተባሃል ሓይቲ ድዩ ሰሪሑ ዋ ኤኣይ ገል ኣይትፈልጥኒ ኢኻ ስኩ ኢላ ምፃ ኣቢላ ክታ ትመስሎ ገይሩ ሰሪሑ ኢልካ ኣሎ። ሕጂ ዋሕዲ ፍልጦ ተሊካ ንዓኻ ፅቡቕት እያ እታ ሙዚቃ ተሰሪቃ ዶ ገለምታት ክል ብዙሕ ኣይትሓስብኒ ኢኻ። ናይ በዓል ሓጎስ ናይ በዓል ሃይለ ገብሩ ናይ በዓል ገለ ስቕልካ ናይ በዓል ኣበባ ገለምፃ ኣቢልካ ንድሕር ዳኣኒ ሰሪሕካዮ

ዚ ብሁድ እዩ ሩኡ እዩ መንሰሪቕዎ ከይትፈልጥኒ ኢኻ ሽዑ ዘሎ ፀገም ከዓ ሕጂ ብክልቲኡ ወገንሲ ተወፃዓይ ኣሎ ኩሉ ግዜ ማለት እዩ ኣብቲ ኮፒራይት ምስኣተኻ መሰል ገለካ ዝሕሉ ኣይኮነን ኣብ መወዳትኡ ሲ ሓንቲ ስራሕ ምስ ሰራሕካያ ክትዝርጋሐን ከለኻ ናብ ዓለም ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይአን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን ገለ ኤኣይ ምስ መፀ ግን ኣዚ ዓሰርተ ግዜ ድርብሽቶ ኣሎ ወላ ኣባተን እውን ኮ ሕጂ ኤኣይ ይኮኦም ተስርሐኒ ነይሩ ኣብዛኻ ካልእ ዓይነት ኤኣይ እዩ ዘሎ ኤኣይ ምስ ኤኣይ ክረዳዳእ እንድሕርዳ ጀሚሩ ከዓኒ ናብ ጥፋኣት ገፅና ንጓዓዝ ኣለና ኢልካ ክትድምድም ትኽእል ማለት እዩ ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 10 ደቂ ክቕርበልካ ይኽእል ኤኣይ ፀገም የብሉ ተቐልጢፉ ከዓ 5 ደቂ ቅርበልካ ፀኒሖ 2 ደቂ ቅርበልካ ገለ ፀገም የብሉ ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሎ 10 ግዜ ገለ ኣሕፅር ኣቢሉ ይቕርበልካ ከምዛ ናይ ካልኩሌተር እያኩ ካልኩሌተር ስኻት ሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘት ኩሉ ሰምዲሖ ሒልዋ ነይሩ ሕጂ ከዓ ጆጅባና ኣላ ኤኣይካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበለ ሕብሎሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ንኽእል እዩ ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ እቲ ጥቕሙ እንታይ እዩ ግዜ ይቁጥበልካ ኣሎ እቲ ጉድኣቱ ከዓ እንታይ እዩ ሰብ ኣይጥዕሚ መወዳቱ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና ግን ሙዚቃ ካ ክትፃወቱ ይደል ኤኣይ ነዚኦም ሓገዝ ይሓስቡ ይእዝዙ ይሰርሑ ኣለ ሕጅስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ይትፃወትን ክትበሃል ከቢድ እዩ እዝዩ ከቢድ ገሊኦም ንዕኡ ይጥሕስዎ እንድዮም ይጥሕስዎ እዮም ስቲቪ ወንደርሲ ዓይነ ስውር ኢና ንፈልጦ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ኣይስማዕኒ ኣተኩር ኣቢልካ ተዘይሰሚዕኸ ብዙሕ ይስማዕኒ ግን ይደርፍ እዩ ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻት መልእ ስታዲማት መልእ ኣሎ ከምኡ ዝጥሕስዎ ሰባት ኣለዉ ብርግፅ ገሊኦምካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጠሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካ ሕዝቢ ዝፀንሐ ሰብ እዚ መርሓ እዩ ንዕዎ መወዳቱ ስታይ ኣይካ ሓገዝ ትኾነላ ማለት እዩ ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ ንደረፍቲ ክትክእ ይኽእል ዶ ሚእቲ ካብ ሚእቲ ኣይክእል እዛ ይከውን መወዳቱ ሰብ እዩ ዝነፈቕ ሰብ መሽን ኣይናፈቕኒ ብሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳቱ ኣጥፋ ኣቢልካያ ምስ መሓዙት ክረድካኻ ትዕልል እምበርሶም ኣይመገደሱኻ ነይሮም እዚኣ ሚእቲ ካብ ሚእቲ ተተገድስ ነይራ ሕጂ ፕሮስ ኤን ኮንስ ናበልና እንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣት ከ ኣለዎ እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚት ካብ ሚት ኣብኡ ኣሚንካ ምስራሕ ግን መወዳትኡስ እሞ ሰባት ኣይነድልን ኢናብ ዓለም ኢና ንብል ዘለና ማለት እዩ ሕጂ እዚ ዘየድሊ ሻቅሎት ኮይኑ ይትስምዐና ጥቆሙ ዝገብር ዘሎ ኣካልካ ስሒትዎ ኣለዎ ኣጠቃቅማ ኤኣይ ወይ ኣጠቃቅማ ቴክኖሎጂ ስሒትዎ ኣሎ ማለት እዩ ኣብ መወዳቱ ነቲ ዋና ተፍቅድ ኤኣይ ትጥቀመሉ ሚት ካብ ሚት ዘይኮነ ዝትክእሲ ትጥቀመሉ ጥራይ ከምዛ ገንዘብ ትጥቀመላ ንሕዳ ክትጥቀመልካ ጀሚራ ገንዘብካ ተፀልለካ ልካኸምያታ ኤኣይ ከዓ ትጥቀመላ ንመሳርሒ ንመሳለጢ ንገለ ሓሳባት መመንጨዊ ገለ ክትጥቀመላ ትኽእል ኢኻ ሚት ካብ ሚት ክትክኦ ነቲ ኩሉ ስራሓት ናይ ብዙሕ ሰብ ግን ከቢድ እዩ

ኣብ ዝሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋፅኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንክትሰምዖም ኣድነቕቲ ክኾኑ ይኽእሉ እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።

AIC ተመሃራ እዩ ዘሎ ዓሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር እዩ ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዎ ገለ ብዛዕባ AI ዝተፈላለዩ ቀለ ምሕታት ኣካይዶም ኣለዉ ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ መወዳእቱ ትናትና ብቕዓት ገ ኣይበፅሑና ናይ ሰብ ኣይበፅሑና ኣሎ

ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ ሕጂ ነዚ ኩሉ እዚ ምርሚሩ ፈትሹ ፈሊጡ ገለ ኤኣይ ከንፀባርቐልካ ገናገናገናገናገናገና ንሽትለይ ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቀልጢፉ ጉብዝ ጉብዝ ጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቀልጢፊ ዝግብዝ ዘሎ እጃ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ ብዙሕ ነገርካ ዝጠቕመካ ኣለዎ እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ ከም ዝበልኩ ዓንቲ ወይ ኮ ኣዛዚ ኣለዎ ባዕሉ ኣልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ ሕጂ እቲ ኣዛዝኡ ማዕረ ክንደዩ ኣፍልጦ ዘለዎ ንኣብነትሲ ኳስ ዓንተ እውን ኣልዕልንያ ነርና ሕጂ እውን ከነልዕላ ኳስሲ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀምሉ ህርመት ኣይኮነ ኣብ ትግርኛ ይጥቀምሉ ኣብትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉን እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ ሕጂ ኣብታ ብዳዊት ምስ መፀኸታ ኳስ ንዓ ንድሕርዳ መሪፅካ እያ ከምዚ ዓይነት እያታ ህርመት ገሊልካ ንድሕርዳ ኣስሚዒካዮ ሰራሒቲ ናይ ኤኣይ መን እዮም ዘለዎ ክሳብ ሕጂ ዌስተርን እዮም ዘለዎ ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰብ ደሰንበዳ ማለት እዩ ሕጂ ንሳቶም ናይ በዓል ኳስ እንታይ ፍሉጦ ኣለዎ ዓይነት ህርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ በቲ ሕጊ ከይድካ ቀሚርካ ገለ እዚኡ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ በታ ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጢኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቀስ ተንቀሳቀስ ዝመፀካ እቲ ዓይነት ምንቅስቃስ ከማስ ካልእ ዓይነት ምንቅስቃስ እዩ ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ ከለዉ እዩ ምክንያቱ እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ዝፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልና እያ ኦኬ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማሲ ግሊች ኢማጅን ግሊች ትበሃል ሕጂ ናይ ብሓቂ እያ ኮ ግሊች ትገብር እታ ሙዚቃ ክፀባዕፀባዕ ፀኒሕካ ኣብ መንጎስ ሰንከልከል ገለ ትብል ምሽ ትፃወትካ ትቕፅል ብዕላማ ይ ዝኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለ ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ቲ ብዕላማ ይኣት ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ኢልካ ከምዚ ኮምፒተር ክትጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወ ግሊች ገይራ ኮምፒተር የ ገለ ትብል ኣብታ ሙዚቃ ከምኡ ኣት ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ ኣብ በዓል ብዳወይት ገለ ክትሰምዕን ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብትኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለኒ ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ ትስምዒት ገለ ንብሎሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦ ናይ ንሱ ስምዒታ ወይኒ ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእት ወይና ኣብ ባህሊ ነእት ወይና ኣብ ኣራዳዳ ነእት ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦ ድዩ ኣይክፈልጦንካ ካልእ ሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒታን ፀለይ ገለ ኢልካዮ ግን ካልእ ሕቶ እዩ ኣይኮነንዶ በቲ ስምዒት እተሰርሐ ባህሊ ሲ ዋላ እታ ስምዒት ትብል ብዓንደ ርእሳ ነታ ኣምር ከማን ክርዳእ ኣይክእል እዩ ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ በርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለዘይ ዓብዪ ኩሉ እዚኦም ናፀየፉ ትዛረቡኻ ከምኡ እዩ ዝጥዕሚ ትዳረፋ እዩ ኮ እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዚ ኣብዚ ኮነ ተሰሪሑ ገለ የብለካ ምክንያቱን ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ካብቲ ሙዚቃ ሕጂ ናይ መንዳ እዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይ ሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌር ሰሚዐ ብዋራ ገለ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊኻ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ እህቢብዋ በቂ ሽዑ ሰብ ናቱ

0: ክብራት ተኸታተልትና ሰብ ዝሰርሖ ብልሒ ከምጠቃቅመና ዘስዕበልና ጉድኣትን ጥቕምን ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሙያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስራቀታ ዘረባ እጂ ሰብ ግን እንታይ የምፀላ መሲል እቲ ከምዚ መምሎቂ ገለ ይፍትነላ ኣይድሓንዚያ ዲጂታል እንዳ የብለካ ናው ሰርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ኳስ ኣይትስራቅ እያ እታ ዘረባ ኣይትስራቅ ተወዲ ሞባይል ኣብዚ ጣውላ ኮፋ ኣቢለ ያ ንሒዝዋ ተኸይዱ ሰብ ኩሉ ሰብ ታ ስርቂ ትርዶ ንሓደ ደረፋይ ከይፍ ቆድኩ እታ ደርፊ ንሕርዳ ደጊመ እያ ከዓኒ ዋይ ክፅቡቕ ገይርዋ ክትፍተወካ ገ ኣብ ምድናቕትኣቱ ተቐዳዲምካ ነው ስርቂ ስርቂ መወዳእቱ ሕጂ ብዝተቃለ መጠንሲ ኖንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለው ሎም ብዙሓት ንኣሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፈቓድ ክወስቱ ትርዮ ደስ ብለካ ገሊኦም ኳ ሰርኳ ኣይ ድሓንድሓን ፀገመ ብሉን ገለ ብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ፍኸምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓልና ፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሪሉ ካብትን ካብትን ዝኣኸበኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉን ከለኻስ ኣፍ ቂጥካያ ዲኻ ንበረኻት ተልካዮ እንታይ ብለካ ደረፋይ ዋይ ዝለ መርዓ ንድዩ ትብለካ ነ ስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደ ርሱ እታ ስርቂ ትብል ኣጓኒ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር እንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበልካስ ብዓንደ ርሱ ግን ስርቂ እዩ ሕጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ ሰብ ክርድኦ ዘለዎ ዘይርድአና ኮይኑ እውን ኣይኮነ ክርድኦ ኣለዎ ክብል ከለኹ ሲ ኣነ ውን ጋገሎ ዘይርድአና ኮይኑ ይኮነ ግን መምክኒታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውር እዩ ኣይነስራቅ እዚኣ ታመለኽቲ

0: ፃዕሪ ካብ ረብሓታት ናይቲ ኣገልግሎት ዝነቅል ምዃኑ ብምጥቃስ ህዝቢ በብኸባቢኡ ንምዕዋት ክሰርሕ ወለዲ ድማ ንደቆም ኣብ ግቡእ ዕድሜኦም ናብ ማኣዲ ትምህርቲ ክልእኹ ተሓሳሲቦም ሓላፊ ጨንፈር ጥዕና ዶክተር ኣልሓሎ ብግዲኡ ህዝቢ ኣብ መዳይ ጥዕና ጥሪቦን ዘሎ ንቕሓ ድሕሪ ምምጓስ ተጠቃምነቱ ብሓፈሻ ኣብ መደባት ክታበት ክንክን ቅድሚ ሕርስን ኣገልግሎት ሕርስን ድማ ብፍላይ ክዕቢ ፀዊዖም እዚ ከምዚ ኢሉ እንከሎ ኣመሓዳር ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ሕዳሪት ቤት ትምህርቲ ኣፋምቦን ዝተሰርሐ ተወሳኺ ክፍልታትን መንበሪ መምሃራንን ከምኡ ውን ኣብ ሓመርትን ኣዩመንን ንዝተሃንፃ ኣብያተ ትምህርቲ ተዓዚብዎም ሚኒስትሪ ጥዕና መንሽሮ ክሳድ ማህፀን ንምግታእ ካብ 9-14 ንዝዕድሚአን ደቂ ኣንስትዮ ክታበት ከም ዝህብ ዝፍለጥ እዩ ጎኒ ጎኒ እዚ መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ መርመራታት ከዘውትራ ሞያውያን ይመኽሩ ወኪል ኤርና ቤቴኤል ሰሎሞን ዘዳልወቶ ፀብጻብ ይስዕብ
1: መንሽሮ ክሳድ ማህፀን ምስ መንሽሮ ጡብ ምዝማድ ኣብተን ዘይማዕበላ ሃገራት ሓደ ካብቶም ኣብ ቅድሚ ዝስርዑ ቀተልቲ ሕማማት እዩ ሚኒስትር ጥዕና ድማ ነዚ ሕማም እዚ ንምግትውን ንምቁፅፃሩን ዝተፈላለየ ነጥፍታት ከም ዘካየድ ዝፍለጥ ኮይኑ ሓደ ካብኡ ድማ ደቂ ኣንስትዮ ብኣግኡ ኩነታትን ክፈልጣ ብነፃ ኣገልግሎት ምርምራ ዝረኽባሉ ዕድላት ምፍጣር እዩ መንሽሮ ክሳድ ማህፀን ብኣጋ ንምልላይን ግቡእ ፍወሳ ንምርካብን ደቂ ኣንስትዮ ወቕታዊ ምርመራታት ከዘውትራ ሜዲካል ዳይረክተር ሆስፒታል መወለዳን ዕዳጋ ሓሙስ ዶክተር ዳዊት እስቲፋኖስ ኣተሓሳሲቡ ኣብ ቀዳማይ መንፍቕ ናይ 2026 ልዕሊ 1,000 ደቂ ኣንስትዮ ምርመራ ከም ዘካየዳ ብምግላፅ ዘይንቡር ምልክታት ዝተረኣየን ይኹን እቲ ሕማም ዝተረኽበን ግቡእ ፍወሳ ከም ዝረኸባ ሓቢሩ
2: ክትከላኸሎ ትኽእል ሕማም እዩ ምስ ፆታዊ ርክብ ዝምድና ኣለዎ ምስ ረክሲ ናይ ማህፀን ዝምድና ኣለዎ ከም ሓበሬታ ድማ ኣብ ሃገርናን ብፍላይ ኣብ ዘይማዕበሉ ሃገራት እቲ ስሩዕ ክትትል ናይ ቅድሚ ካንሰር ሕክምና ስለደየለ ኣብዚ ዓዲ ምስ ናይ ጡብ ካንሰር ሓዊስካ ዳርጋ ኣብ ቀዳማይ ደረጃ ንስራዕ እዩ ስለዚ ኣገዳስነቱ እንታይ እዩ ኣብድር ብደረጃ ሃገር ይኹን ብዘይማዕበሉ ሃገር ንድር ኣብ ቀዳማይ ደረጃ ዝርከብ ኮይኑ ሞ ክትከላኸሎ ትኽእል ትኾንካስ ዘድሊ ክንክንን ሕክምናን ኣስተምህሮን ዘድልዩ ሕማም ስለዝኾነ ኣገዳሲ ይገብሮ
1: መንሽሮ ክሳድ ማህፀን ብኣግኡ እንተተለልዩ ክፍወስ ዝኽእል ሕማም እዩ ዝበለ ዶክተር ዳዊት ናብ ካንሰር ምስ ማዕበለ እንተተለልዩ ግና ንምፍዋሱ ብግዜን ወፃኢታትን ከቢድን ኣፀጋምን ስለዝኾነ ወቕታዊ ምርመራታት ምክያድ ኣገዳስነቱ ልዑል ምዃኑ ኣነፂሩ
2: ካንሰር ደረጃ ምስ በፅሐ ኣፀጋሚ እዩ ወላ ተፈለጦ ሰብ ደረጃታት ስለዘለዎ መብዛሕት ግዜ ካ እቲ ደረጃ ሕልፍ ኢሉ ስለፀንሕ ንክትሕክሞ ብወፃኢታት ይኹን ብዓቕሚ ኣዝዩ ከቢድ እዩ ወላ ተሓኪሙ ሰብ ናይ ምሕዋይ ተኽእሉ ዳርጋ ኣዝዩ ውሑድ እዩ ስለዚ እንታይ እቲ ምልክታት ስለብዙሕ ደይብሉ ብፍላይ ኣብቲ ናይ መጀመርያ ደረጃን ቅድሚ ካንሰር ኮሎን ምልክት ስለ ደይብሉ እታ ጓል ኣንስተይቲ መፅያ ክትምርመር ኮላ እዩ እቲ ድሓሸ
1: ዘይንቡሩን ኣብ እዋን ፀታዊ ርክብ ዝረአ መድመይቲ ካብ ቀንዲ ምልክታት ናይ ዝሕማም ስለዝኾነ ኣተኩሮ ክወሃቦ ብምዝኽኻር እዚ ምልክት እዚ ዘለዎን ደቂ ኣንስትዮ ብቕልጡፍ ናብ ሕክምና ክቐርባን ኩነታትን ክፈልጣን መኺሩ
2: ቀንዲ ምልክታይ ዘይንቡር መድመይቲ እዩ ካብቲ ፔሬድ ወፃኢ ዘይንቡር መድመይቲ ኮይኑ ካልእ ካልእ እውን ሓደ ሓደ ግዜ ዘይንቡር ፈሳሲ ብፍላይ መድሃኒት ወሲድካ ናይ ዝኾነ መድሃኒት ወሲድካ እንዳሃለ ውጡ ደ ይገብር ኮይኑ ገለ ምልክታት እዩ ሰብ ሸለል ክብለ ግብኡ ከዓ ምስ ፆታዊ ርክብ እንዳሃር መድመይቲ ኩሉ ሻዕ ተደጋጋሚ መድመይቲ ዝገብር ኮይኑ ከዓ ቀንዲ ምልክት እዩ ስለዚ ከምኡ ዓይነት ምልክት ተረኺብካ ቅልጢፉት ሰብ ኣብ ሕክምና ቀርብ ተመራፂ ይኸውን
1: ሚኒስትር ጥዕና ነዚ ሕማም ንምግታእ ካብ 9-14 ንዝዕድሚአን ደቂ ኣንስትዮ ብመልክዕ ክታበት ኣብ ዕድመ ፍርያምነት ንዝበፅሓ ድማ ብነፃ ኣገልግሎት ምርመራ ዝረኽባሉ ዕድላት ብምፍጣር ብዕቱብ ይሰርሓሉ ከም ዘሎ ኣፍሊጡ ኣፍልጦ ሕብረተሰብ ኣብዚ ሕማም ድሩ ትኳት ዝነበረ ምስ ዝካየድ ዘሎ ጎስጓሳት ክብናበለ ይኸይድ ከም ዘሎ ብምግላፅ እኹል ንዋትን ሞያዊ ዓቕሚ ሰብን ተዋዲዱ ስለ ዘሎ ኩሎን ኣብ ደረጃ ፍርያምነት ዝርከባ ደቂ ኣንስትዮ ክጥቀማሉ ፀዊዑ ኣብ መወዳእታ ምስ መሻርክቲ ብምውሃሃድ ጎስጓስን ኣስተምህሮ ንምክያድ ከምኡውን ካብ 9-14 ዓመት ዝዕድሜአን ደቂ ኣንስትዮ ግቡእ ክታበት ከም ዝወስዳ ንምግባር ክስራሕ ካብ 30-35 ዝዕድሜአን ድማ ኣብ 2 ዓመት ሓንሳብ ክምርመራ መኺሩ ኣብ ዞባ ማእከል ምርመራ መንሽሮ ክሳድ ማህፀን ኣብ ከማዊ ሆስፒታላት ጎዳይፍን ቤት መኸእን ከምኡውን ሆስፒታል መወለዳን ዕዳጋ ሓሙስ ብነፃ ይወሃብ ሳዕቤናት ዝሕማም ንውልቀ ሰብ ጥራይ ደይኮነ ንስድራ ቤት ንሕብረተሰብን ሃገርን ባሉታ ይፀሉ ስለዝኾነ ስድራ ቤታት ኣብ ዕድመ 9-14 ዝርከባ ደቀን ብግቡእ ክኽትባን ኣብ ዕድመ ወሊድ ዝርከባ ደቂ ኣንስትዮ ድማ ኩነታትን ንምፍላጥ ምርምራታት ከካይዳ ተበግሶታት ክወስዳ ይግባእ ምስ ሰኣላይ ዮሃንስ መብራህቱ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ
0: ኣብ ንዞባ ዓዲ ኸላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ተባባዕ ስለ ዝኾነ ሓረስቶት ብሰፊሑ ክዘውትርዎ ክኢላታት ኣተሓሳሲቦም እቶም ክኢላታት ብ22 ናሓሰ ካብ 11 ምሕዳራት ከባቢ ንዝተዋፅኡ ልዕሊ 60 ሓረስቶት ኣብ ዝሃቦ ኣስተምህሮ መሬት ብዝግባእ ምድላው ብመስመር ምዝራእ ምሩፅ ኣዝርእቲ ምጥቃምን ዑደት ኣዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት

ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ተሓሳሲቦም። ወኪል ቤት ፅሕፈት ሕርሻ ኣብቲ ንእዞባ ቶ ኪዳነ ዝኣከብ ወገኑ ሓረስቶት ኣብ ልምዓት መስኖን ምርባሕ ጥሪትን ዘካየድዎ ንጥፈታት ዝተወሃደ ክኸውን ብምዝኻር ኬሚካላዊ ፀረ ባልዕ ንዱኽ ዕንካብ ጥቕሙ ጉድኣቱ ስለ ዝዓቢ ክወግድዎ ተላብዩ። ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርእን ባህርያዊ ፀረ ባልዕን ብዝፀንሖም ድሩት ኣፍልጦ ምህርቶም ባዕሉታ ይፅሎም ምንባሩ ብምጥቃስ ብሞያውያን ዝወሃቦም ምክርን ሓበሬታን ኣገዳስነቱ ዕዙዝ ከም ዝኾነ ረዲኦም። ብካልእ ወገን ኣብ ንእዞባ ዓዱ ኻላ ምሕዳር ከባቢ ዓዲ ሽረታይ ብ21 ሓሰብ ሰዓታት ድሕሪ ቀትሪ ብርቱዕ ዝናብ ኣብ ዝወቕዓሉ ወዲ 22 ዓመት መንእሰይ ብበርቂ ከም ዝሞተ ደንጊ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ንእዞባ ሰንዓፈ መደበር ፈልሲ ጎሎ ኣብ መበቆላዊ ኣግራብ ብምትኳር ኣብ ወፍሪ ምግራብ ዓብ ዝተዋፅኦ ትገብር ከም ዘላ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዮሃንስ ዘካርያስ ገሊጹ። ኣብቲ ንእዞባ ክልተ መደበራት ፈልሲ ከም ዘለዋ ዝጠቐሰ ኣቶ ዮሃንስ መደበር ፈልሲ ጎሎ ሓደጋ ምፅናት ኣብ ዘንፀላለዎ መበቆላዊ ኣግራብ ብምድላው ነቲ ከባቢ ናብ ንቡር ንምምላስ ብዕቱብ ትሰርሕ ከም ዘላ ኣብርህዩ። ኣብ ማሕዳር ምሕዳር ከባቢ ጎሎ ኣቶ ዓብደላ ኣሕመድ ሳፋር ብወገኑ ምድላዊ ፈልስታት ብሓፈሻ ናይ መበቆላዊ ግራብ ድማ ብፍላይ ሓያል ፃዕር ዝሓትት ንጥፈት ምዃኑ ብምሕባር ንዝተተኽለ ግራብ ዘድሊ ክትትልን ምክንኻንን ክግበረሉ ተማሕፂኑ። ተኸታተለ መደበር ፈልሲ ጎሎ ኣቶ ኣሕመድ ሳልሕ ድማ ብደረጃ ንእዞባ ዝትከል ፈልስታት ኣካል ናይቲ ንዝተሃሰየ ሽፋን መሬት ናብ ንቡር ንምምላስ ዝግበር ዘሎ ፃዕሪ ከም ዝኾነ ብምብራህ ሎም ዓመት ኣስታት 210,000 ፈልስታት ናይ 13 ዓይነታት ኣግራብ ተዳልዩ ድሮ ክዕደል ጀሚሩ ከም ዘሎ ሓቢሩ። ዝስዕብ ዜና ሃገራት ወፃኢ እዩ። ክቡራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ንኣሜሪካን ካናዳን ኣብ ዘዳውብ ከባቢ ዝርከብ ቀላይ ኦንታሪዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈፃሚ ውሳነ ካብ መንግስቲ ካናዳ ኩነን የገጢምዎ። እዚ ፕረዚደንት ትራምፕ ዝሃቦ ውሳነ ሓደ ካብ ዓበይቲ ቀላያት ሰሜን ኣሜሪካ ዝኾነ ቀላይ ኦንታሪዮ ብቐጥታ ናብ ካርታ ኣሜሪካ ክፅምበር ዝኽእል እዩ። እቲ ውሳነ ኣብ መንጎ ክልቲአን ጉረባብቲ ሃገራት ሓያል ምትፍናን ክስዕብ ከም ዝኽእል ዝገለፀ መንግስቲ ካናዳ ብህፁፅ ክስረ ዝፀዊዕ ኣሎ። እቲ ስጉምቲ ኣብ መንጎ እንድሕር ዝተኸስተ ንግዳዊ ኩናት ይስዕብ ብምህላው ኣሉታዊ ሳዕቤናቱ ቀሊል ከም ዘይከውን ናይ ቀረባ ተዓዘብቲ የምቶ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳና ካናዳ ተመጣጣኒ መልሰ ግብሪ ከም ዝሃበትሉ ዝዝከር እዩ። ፕረዚደንት ትራምፕ ኣብ መንጎ ኣሜሪካን ሜክሲኮ ንዝርከብ ወሽመጥ ሜክሲኮ ወሽመጥ ኣሜሪካ ተባሂሉ ክፅዋዕ ኣብ ጥሪ 2025 ውሳኔ ከም ዘሕለፈ ኣይርሳዕን። ካናዳ ኣብ ሰሜናዊ ክፋል ዞባ ኣርክቲክ ወታደራዊ ህላዋን ምስፋሕን ሉኣላውነታን ምሕላውን ዝዓለመ መደብ ኣበጊሳ። እቲ መደብ ኣብ ጉዳይ ፀጥታ ናይቲ እስትራቴጂያዊ ዞባ ኣብ ካልኦት ሃገራት ብቐንዱ ድማ ኣብ ኣሜሪካ ዝፀንሐ ፅግዕተኛነት ብምንካይ ሉኣላውነታን ምውሓስ ዝዓለመ ምዃኑ ገሊፃ። ሃገሩ ነቲ ውጥን ምትግባር ብውሕዱ 35 ቢልዮን ዶላር ከም ትስልዕ ቀዳማይ ሚኒስተር ማርክ ካርነይ ኣፍሊጡ። ዝዓበየ ክፋልቲ ባጀት ኣብቲ ዞባ ዝርከብ ወታደራዊ ማዓስከራት ንምስፋሕ ከምኡ ውን ሓደስቲ ማእከላት ንምህናፅ ከም ዝውዕል ቀዳማይ ሚኒስተር ካርነይ ብተወሳኺ ኣቢሩ። ፀጥታን ድሕነት ኣከባብን ዞባ ኣርክቲክ ንምውሓስ ቅድሚ 30 ዓመታት ዝተኸተመ ኣህጉራዊ ውዕል በብእዋኑ እናተጣሕሰ ክመፅእ ምፅንሑ እዮም ፀብፀባ ዝረድኡ። ዞባ ኣርክቲክ ብዕቁር ባህርያዊ ጋዝን ነዳድን ሃብታም ብምዃኑ ብርክት ዝበለ ሃገራት ነቲ ፀጋታት ንምምዝማዝ ወፍሪ ኣካይዳ ምሕላውን ዝፍለጥ እዩ። ሩስያ ኣብ ዩክሬን ኣብ ልዕሊ ዝርከብ ወታደራዊ መሳለጣታት ብብሪጣንያ ምጥቃዕቲ ክትፍፅም ምዃና ጠንቂቓ። እቲ ውጥን መልሰ ግብሪ ናይቲ ዩክሬን ብሚሳይላት ብሪጣንያ ኣብ ግዝኣቱ ተካይዶ ዘላ መጥቃዕትታት ምዃኑ መንግስቲ ሩስያ ነፂሩ ኣሎ። ብሪጣንያ ኣብቲ ኩናት ብቐጥታ ተሳተፍ ከም ዘላ ዝወቅስ መንግስቲ ሩስያ ከቢድ ዋጋ ክኽፍላ ምዃኑ ክጥንቀቕ ፀኒሕ እዩ። እዚ ወታደራዊ ምዕባለታት እዚ ንሩስያን ብሪጣንያን ናብ ረፅሚ ክእትወን ከም ዝኽእል ሓያሎ ወገናት ክእምቱ ቐኒዮም ኣለው። ንዩክሬን ገዚፍ ወታደራዊ ደገፍ ክገብራ ካብ ፀንሓ ሃገራት ምዕራብ ዝኾነት ብሪጣንያ ነቲ ሓገዝ ከትዕብዮ ምዃን እያ ትገልጽ። ብሪጣንያ ካብ 2022 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረትላ ፀብፀባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ብሪጣንያን ፈረንሳን ናይ ነዊሕ ርሕቀት ሚሳይል ንምምዕባል ዝኽእል ቴክኖሎጂ ናብ ዩክሬን ክልእኻ ምዃነን ክሕብራ ቀኒን ኣለዋ። ፈረንሳን ግሪክ

ቅድሚ ሓሙሽተ ዓመታት ዝኽተምዎ እስትራቴጂያዊ ወተሃደራውን ጸጥታውን ስምምዕ ንተወሳኺ ሓሙሽተ ዓመታት ኣመሓይሸን ክሕድሶኦ ተረዳዲአን። እቲ ዝሕደስ ውዕል ኪኖ ጽላታት ምክልኻልን ጸጥታን ንዓውድታት ቁጠባ፣ ቴክኖሎጂያዊ ምህዞ፣ ከምኡውን ሳይበራውን ሲቪላውን ድሕነት ከም ዘጠቓልል መንግስትታት ክልቲአን ሃገራት ሓቢሮም። እቲ ኣብ ወርሒ መስከረም 2021 ዝተኸተመ ስምምዕ ዝኾነ ግዳማዊ ተጻብኦ ዝጋጥመሉ ሓንቲ ሃገር ነታ ካልእ ሃገር ወታደራውን ጸጥታውን ደገፍ ክትገብረላ ዝኽእል እዩ። ጎኒ ጎኒ እቲ ስምምዕ ግሪክ 24 ነፈርትን 3 መራኽብን ኩናት ፈረንሳ ክትዕድግ ተሰማሚዓ ኣላ። ህዝባዊት ሪፐብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዘቐረበላ ክስ ነጺጋቶ። ምምሕዳር ፕረዚደንት ዶናልድ ትራምፕ ቻይና ኣብ ልዕሊ ተኣፋፊ ዝበሎ ትሕቲ ቅርፂ ሃገሩ መጥቃዕትታት ሳይበር ከም ዘካየደት ከሲሱ ዘሎ። ይኹን እምበር ሃገሩ ኣብቲ ገበን ክትነጥፍ ድሌት ይኹን መደብ ከም ዘይብላ ዝገለጸ ሚኒስትሪ ጉዳያት ወፃኢ ቻይና ነቲ ተርእዮ ንምምካት ምስ ካልኦት ሃገራት ሓቢራ ከም ትሰርሕ ኣረዲኡ። ኣሜሪካ ብመጥቃዕትታት ሳይበር ብቐዳምነት ካብ ዝውቀሰ ሃገራት ምዃና ብምሕባር ድማ መሰረት ዘይብሉ ክሲ ካብ ምቕራብ ክቆጠብ ጸዊዑ። ሚኒስትሪ ጉዳያት ወፃኢ ቻይና ብተወሳኺ ኣሜሪካ ዘቕረበቶ ክሲ ብፖለቲካዊ ኣጀንዳ ዝተደፍአ ምዃኑ ብምሕባር ፍጻሚ ናይቲ መጥቃዕቲ ንምልላይ ጽጹይ መጽናዕቲ ከተካይዳ ተሓሳሲቡ። ኣሜሪካ ንቻይና ብመጥቃዕትታት ሳይበር ክትወቕሳ ዝናይ ፈለማ ከም ዘይኮነ ቻይና ድማ ኣሉታዊ ምላሽ ከም ትህበሉ ጸብጻባት የረድኡ። ኣብ ኣልጀርያ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝወረደ ካብቲ ኸባቢ ዝተፈነወ ዜና ረድዩ። በቲ ኣብ ሰሜናዊ ምብራቕቲ ሃገር ኣጋጢሙ ዘሎ ሓደጋ ዛጊት 12 ሰባት ከም ዝሞቱ ዝጠቐሱ ጸብጻባት ሁስያ ዝርከቦም ልዕሊ 50 ከም ዝቆሰሉ ሓቢሮም። ብዘይካዚ በቲ ባርዕ 9 ሄክታር ጫካ ከም ተሃምኾን ኣብ ኣባይቲ ዕንወት ከም ዝሰዓብን ተገሊጹ ኣሎ። ኣብቲ ኸባቢ ልዕሊ 150 ሓደጋታት ባርዕ ተኸሲቱ ከም ዘሎ ዝገለጸ መንግስቲ ኣልጀርያ ነበርቲ ናብ ውሑስ ከባቢታት ክጉዕዙ ኣዚዙ ኣሎ። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ብጎረቤት ሃገራት ቱኒዝያ ክልሕም ከም ዝኽእል ይቃልሕ ኣሎ። ኣብ ኣልጀርያ ኣብ ዝሓለፈ ወርሒ ሓምለ ብዝተኸስተ ተመሳሳሊ ሓደጋውን ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝሰዕበ ኣይርስዕን። ሰሜን ኣፍሪቃ ብሳዕቤናት ኩቱር ዋዒ ሕልፊ ካልእ ክፋል ኣፍሪቃ ተጠቂዑ ከም ዘለዮም ጸብጻባት ዝጠቕሱ። ህንድን ኒውዚላንድን ኣብ መዳይ ናጻ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምምዕ ንመጠን ቀረጽ ብ95 ሚታዊ ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰብ ምዝ ክልቲአን ሃገራት ኣሚቶም። እቲ ስምምዕ ክልቲአን ሃገራት ብፍላይ ኣብ ፍርያት መግቢ ሓጺንን ኣሉሚንየምን ንዝጸንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም ትገብር ኣብቲ ስምምዕ ተጠቒሱሎ። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለዩ ሃገራት ነፃ ናይ ንግዲ ስምምዓት ክትፍርም ከም ፀንሐት ጸብጻባት የረድዉ። መንግስቲ ፊንላንድ ወታደራዊ ወፃኢታት ሃገሩ ክሳብ 2030 ናብ ልዕሊ 3 ሚታዊት ካብ ጃምለ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ። እቲ ባጀት ሓድሽ ሰራዊት ኣብ ምምልማል ኣብ ምስፋሕ ወታደራዊ ስልጠናታት ከምኡ ውን ኣብ ምፍራይ ሰብ ኣልቦ ነፈርትነት ወቅትን ከም ዝውዕል ሚኒስትር ምክልኻል እታ ሃገር ገሊጹ። ወታደራዊ ወፃኢታት ፊንላንድ ኣብ ዝሓለፈ ዓመት 2.5 ሚታዊት ካብ ጃምለ ሃገራዊ እቶታ ከም ዝነበረ ጸብጻባት ይሕብሩ። ኩናት ዩክሬን ኣብ 2022 ድሕር ምውልዑ ፊንላንድ ናብ ኪዳን ሰሜን ኣትላንቲክ ኔቶ ንምጽምባርን ባጀት ምክልኻላን ምዕባይን ዝወሰደቶ ስጉምቲ ኣብ ቁጠባ ከቢድ ሃስያ ይውርድ ከም ዘሎ እዩ ዝጥቀስ። ከም ሳዕቤኑ ኣብ ጃምለ ሃገራዊ እቶታ ዓመታዊ ሕጽረት ባጀት የጋጥማ ከም ዘሎ ክኢላታት ይሕብሩ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣብ ምሕዳር ዞባ ደቡባዊ ቀይሕ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘት እዩ። መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ ወቕታዊ ምርምራታት ከዘውትራ መተሓሳሰብ ኣቐሪቡ። ኣብ ንዞባ ዓዱ ኸላ ውፅኢት መደብ ንኡስ ርቡሕ ቃጽዖ ሕርሻ ኣተባብዐ ምዃኑ ተገሊጹ። ፕረዚደንት ትራምፕ ቀላይ ኦንታርዮ ቀላይ ኣሜሪካ ተባሂሉ ክጽዋዕ ዝሃቦ ፈጻሚ ውሳኔ ካብ ካናዳ ትነን የገጥምዎ። ካናዳ ኣብ ዞባ ኣርክቲክ ወታደራዊ ህላዋ ምስፋሕ ዝዓለመ መደብ ኣበጊሳ።

ሩስያ ኣብ ዩክሬን ኣብ ልዕሊ ዝርከቡ ወተሃደራዊ መሳለጣታት ብሪጣንያ መጥቃዕቲ ክትፍፅም ምዃና ጠንቂቓ። ነሳዕቲ ዝተዳለወ ዜናታት ተዛዚሙሎም ዝተረፍ መድበትና ንሓድገኩም ወገነይ ሰላም ዓለይኩም።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብኽብሪ ዕድም።
1: ኣብ ማዓስከር ሓይሊ ኣየር ኤርትራ ዝካየድ ዘሎ ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ብረቡዕን ሓሙስን ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂሉ ነይሮም። ኣብቲ ብሓሙስ ኣብ ዝቕፅለ ኣብ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ፈለማ ፅንዓትን ሓሊበትን እየን ተራኺበን። ሓሊበት ኣብ መበል 19 ከምኡውን 21 ደቓይቕ ብጀውሃይር እድሪስ ክልተ ሸወታት ክተመዝግብን ከላ ፅንዓት ኣብ መበል 16 ደቕ ብሰሰን ተኸስተ ሓንቲ ሸወቶ መዝጊባ ፀወታ ብዓወት ሓሊበት ኣብ ልዕሊ ፅንዓት 2-1 ተዓፅዮም። ቀፂለን ዝተረኸባ ጋንታት ናይ ደቂ ተባዕትዮ ዊናን ሕድርን ነይረን። ጋንታ ዊና መበል 16:58:54 ደቓይቕ ካብ ኣንዴት እስቲፋኖስ 2 ሸወታት ካብ ኢብራሂም መሓመድ ሓንቲ ሸወቶ ክተመዝግብን ከላ ጋንታ ሕድሪ ኣብ መበል 4:45 ደቓይቕ ካብ መዋእል ገብረ እግዚኣብሄርን ናሆም ተኽላይን ሓሓደ ሸወታት ኣመዝጊባ ዊና 3-2 ኣብ ልዕሊ ሕድሪ ተዓዊጣ። ተፃወታይ ሕድሪ ናሆም ተኽላይ ብ10 ሸወታት ኣብ መሪሕነት ዝርከብ ተፃወታ እዩ። ኣብቲ ኣጋጣሚ እውን ፅንዓት ንሓሊበት 3 ባሮ ክስዕራን ከላ ኣብ ናይ ደቂ ኣንስትዮ ሕድሪ ንፈንቅል መሰረት ንሮኬት 2 ባሮ ክስዕረን ከለዋ ኣብ ናይ ደቂ ተባዕትዮ መሰረት ንሮኬት ፀሓይ በርቂ ንፈንቅል 2-1 ተዓዊተን ኣለን። ስፖርታዊ ውድድራት እዚ ሓይሊ ኣየር ኤርትራ ፅባሕ ቀዳም ብፀወታት ኩዕሶ እግርን መርበብን ቀፂሉ ክውዕል እዮም። ብምትሕባር ጨንፈር ስፖርትን ብፌደሬሽን ኩዕሶ መርበብ ዞባ ማእከልን ተወዲቡ ዝካየድ ዘሎ ክረምታ ውድድራት ኩዕሶ መርበብ ግራስሮት ድማ ሓሙስ እውን 5 ፀወታት ብምክያድ ናይ ምድብ ፀወትኡ ዛዚሞም። ዝተረኽበ ውፅኢት ድማ ኣብ ክሊ ዕድመ 16:17 ኣኽርያን በሪኽ ጎዳይፍ ንገዛ ባንዳ ብተማሳሊ ውፅኢት 2-1 ክስዕረን ከለዋ ኣብ ክሊ ዕድመ 14:15 ደቂ ተባዕትዮ ገዛ ባንዳ ንገጀረት 2-0 ኣብ ናይ ደቂ ኣንስትዮ ተማሳሊ ክሊ ዕድመ ኣባሻውል ንኣኽርያ ጎዳይፍ ንበሪኽ 2-0 ብዝኾነ ውፅኢት ስዒረናን። እዚ ውድድር ሎም ዓርቢ ኣብ ሰዓታት ቅድሚ ቀትርያ ሜዳ ቦቸፊላን ካልኣይ ደረጃ ቤት ትምህርቲ እምባህራን ንመዛዘሚ መንሓለፈ ግጥማቱ ከሰላስል እዩ። በቲ ዝተረኸበ መሰረት ድማ ሰንበት ናይ መዛዝሚ ውድድራት ክካይድ እዮም። ፌደሬሽን ቼዝ ዞባ ማእከል ተወዲቡ ክካየድ ፅንሐ ውድድር ብሰሉስ 25 ናሓሰ መጋረጆ ዓፂሎም። ፌደሬሽን ቼዝ ዞባ ማእከል ንሰሙን ሙሉእ ከካየዶ ፅንሐ ውድድር ኣብ ኒያላ ሆቴል እዩ መጋረጆ ዓፂዩ። ኣብቲ ንሻሻይ ግዜኡ ዝካየድ ፅንሐ ውድድር ፌደሬሽን ቼዝ ዞባ ማእከል እምበኣር ካብ ዕለት 17-25/8/2026 ውድድራት ቼዝ ካብ ተምሃሮ መዋእለ ህፃናት ክሳብ ላዕለዋይ ትምህርትን ሰራሕተኛታትን ዝርከቡ ተወዳደርቲ ዘሳተፈ 3 ዓበይቲ ውድድራት ክላሲክ ናይ 45 ደቂቕን ወሰኽ 30 ካልኢትን እዩ ኣካይዱ። ኣብዚ ውድድር እዚ ብዝተረኣየ ተሳትፎ ሓደስቲ ፃወትን ብዕድመ ኣዝኦም ንኣሽቱ ዝኾኑ ተምሃሮን ሓያል ውድድር ብምንባሩ ስፖርት ቼዝ ዕብየት የመዝግብ ከም ዘሎ ተገምጊሞም። ከም ዝፍለጥ ፌደሬሽን ቼዝ ዞባ ማእከል ስፖርት ቼዝ ኣብ መላእ ሕብረተሰብና ብፍላይ ድማ ኣብ ዞባ ማእከል ንምብርታዕ ብዙሕ ፃዕርታት ይከካይ ፀኒሕ ዘሎ። ኣብ ዝሓለፈ ወርሒ ሓምለ ድማ ነዚ ዝዓለመ ምስ ጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ተዋህደ ክሳብ ደረጃ ንኡሳን ዞባታት ወሪዱ ካብ ተምሃሮ መባእታ ክሳብ ካልኣይ ደረጃ ቤት ትምህርቲ ዝርከቡ ተወዳደርቲ ዘሳተፈ 2 ዓበይቲ ውድድራት ኣካይድ ምንባሩ ይዝከር። ንጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ብምውሃድ ድማ ጥመትኡ ኣብ ተምሃሮ ዘተኮረ ዓበይቲ ናይ ግራስሮት ስልጠናታትን ውድድራትን ብጋንታት ኣብያተ ትምህርትን ንኡሳን ዞባታትን ዝተጠርነፉ ተምሃሮ ብዝተወስደ ተበግሶ ፅቡቅ ውፅኢት ተራእይዎሎም። ናይዚ ውፅኢት ድማ ተምሃሮ ትሕቲ 17 ዓመት ኣብ ሊግ ኤ ብቓት ኣብ ልዕልቲ ኮይኖም ውድድሮም ክፍፅምን ከለዉ ኣብዚ መዳይ ብፍሉይ ዝደምቑ ተምሃሮ ፍቁር የማነ፣ ራሚ ዑስማን፣ ያፌት ኣብርሀ፣ ዳይሞን ኣስመሮም፣ መሱና መድሃኔ፣ ናሪማን የማነን ኣብ ንኡስ ዕድሚኦም ዓብዪ ውፅኢት ኣመዝጊቦም። ዕጫ ምድብ ቻምፒየንስ ሊግ ዓመቴ 2026-27 ትማሊ ኣማስዩ ወዲቖም። እዚ ካብ ዝሓለፈ 2 ዓመታት ሒዙ ኣብዚ ውድድር ዝሳተፋ ክለባት ካብ 32 ናብ 36 ክለባት ኣዕብዩ። ኣብ ኣፃውታን ኣካይዳን ሓድሽ ቅዲ ዘተኣታተወ ቻምፒየንስ ሊግ ኤሮጳ ሓንቲ ጋንታ 8 ፀወታት ኣካይዳ 4 ኣብ ሜዳ 4 ድማ ካብ ሜዳ ወፃኢ ቀዳሞት 8 ክለባት ብነጥቢ ዝመርሓ ብቐጥታ ናብ ዙር 16 ዝሓልፋ ኮይነን ካብ 9-24 ተርታ ዝሓዛ ክለባት ድማ ናብ 2 እግሪ ኣውዲእካ ምሕላፍ ፀወታ ኣካይደን ናብ ዙር 16 ዝፅምብራ ይገብረን እዮም። ካብ 25 ክሳብ መወዳእታ 36 ተርታ ዝሓዛ ግን ካብዚ ውድድር ይግለፋ ዝብል እዮም። ኣብዚ ትማሊ ዕጫ ዝወደቕሉ ኣጋጣሚ ምንበኣር ክለባት ፒኤጂ ኣንጻር ባርሰሎናን ማንቸስተር ሲቲን ኣርሰናል ኣንጻር ባየር ሙኒክን ሪያል ማድሪድን፣ ባየር ሙኒክ ኣንጻር ኣትለቲኮን ኣርሰናልን፣ ሊቨርፑል ኣንጻር ኣትለቲኮን ኢንተር ሚላንን፣ ሪያል ማድሪድ ኣንጻር ኢንተር ሚላንን ኣርሰናልን፣ ባርሴሎና ኣንጻር ማንቸስተር ሲቲን ፒኤስጂን፣ ማንቸስተር ሲቲ ኣንጻር ፒኤስጂን ባርሴሎናን፣ ኢንተር ሚላን ኣንጻር ሊቨርፑልን ሪያል ማድሪድን፣ ኣትለቲኮ ማድሪድ ኣንጻር ባየር ሙኒክን ሊቨርፑልን፣ ማንቸስተር ዩናይትድ ድማ ኣንጻር ባየር ሙኒክን ኣትለቲኮ ማድሪድን ዝርከቦም ዓበይቲ ግጥማት ምድብ ክጽወቱ መደብ ኣሎም። ቀዳማይ ናይ ምድብ ፀወታ ሰሉስ ሸሞንተ መስከረም፣ ናይ መወዳእታ ናይ ምድብ ፀወታ ድማ 27 ጥሪ 2027 ከካይድ እዮም። ቸልሲ ታሽዓይን ዓስራይን ተፃወቲ በዛ ክራማት ናብ መሳርዓ ፀንቢራ ካብ ሽያጥ ክልተ ተፃወቲ ኣጥቃዕታ ሊያም ዴላፕን ኒኮላስ ጃክሰንን ክሳብ 115 ሚሊዮን ፓውንድ ገዚፍ ኣታዊታ ዝኸዕበተ ቸልሲ ንወዲ 18 ዓመት ይጠላዊ ተኸላኻሊ ሆነስት ኣኸኖር ካብ ኣትላንታ ብ40 ሚሊዮን ፓውንድ ኣፈሪማቶም። እዚ ናይ ማእከል ተኸላኻሊ ኣቐዲሙ ኣብ ዓይኒ ዓበይቲ ክለባት ኣትዩ ዝጸንሐ እዩ። እዚ ከምዚ ኢሉ እንከሎ እውን ዓስራይ ተፃወቲ ቸልሲ ትማሊ ኣብ ዝተኻየደ ናይ መወዳእታ ዝርርብ ሓላ ውዳት ኣስቶን ቪላ ማርቲነስ ምስ ቸልሲ ተጸንቢሮም። ኣርጀንቲናዊ ሓላ ውዳት ኢሚልያኖ ማርቲነስ ብ7.5 ሚሊዮን ፓውንድ ካብ ኣስቶን ቪላ ናብ ቸልሲ ከም ዝተሰጋግረ ተሓቢሮም። ደረጅኡ ዝሓለወ ሓላ ውዳት ከይሓቆፈት ክትጓዓዝ ጸንሐትን ዝሓልፈ ዓመት ከቢድ ዋጋ ዝኸፈለትን ቸልሲ ኣብ መኽፈቲ ጸወታ ፕሪምየር ሊግ ዝዓመት ኣንጻር ፉልሃም ብ3 ሸቶታት ኣጥቃዕታ ብዓወት እንተዘይትውሓስ ብስዕረት ምተበገሰት ነይራ። ኣብ ቀዳማይ መስመራን ማእከልን ውሕልልቲ ኮይና ቀሪባ ዘላ ብሉስ ዝተርፋ ዝነበረ ኣብ ድሕሪት ሓላዊ ማዕጾ ስክፍትኣ ተዓጺሎም። እውት ዋንጫ ዓለም 2022 ወዲ 33 ዓመት ማርቲነዝ ነቲ ድኹም ጎድኒ ቸልሲ ኮይኑ ጸንሐ ዳሕለዋይ መስመራ ርግኣት ክፈጥረሉ ትፅቢት ተነቢሩሉ እናሃለወ እዩ ንሕክምናዊ መርመራ ናብ ለንደን ተጓዒዙ ዘሎም። ባርኮላ ካብ ፒኤስጂ ናብ ሊቨርፑል ተሰጋጊሩሎም። ኣዋርሕ ዝወሰደ መስርሕ ፈረንሳዊ ኣጥቃኢ ብራድሊ ባርኮላ ካብ ፒኤስጂ ናብ ሊቨርፑል ብመበገስ ዋጋ 100 ሚሊዮን ፓውንድን ድሒሩ ዝውሰኾን ናብ መፈጸምታ በጺሑሎም። ፒኤስጂ ቅድሚ 3 ዓመት ካብ ሊዮን ብ38.5 ሚሊዮን ፓውንድ ዝዓደገቶ ወዲ 23 ዓመት ባርኮላ ኣብ ዓወት ክለብ ፒኤስጂ ክልተ ግዜ ኣከታቲላ ጽዋዕ ቻምፒየንስ ሊግ ኣብ ዝዓተረቶ ልዑል ቶራ ተጻዊት እዩ ናብ ሊቨርፑል ግዒዝ ዘሎም። ሊቨርፑል ንምኻድ ሉዊስ ዲያዝን መሐመድ ሰላሕን ተገንዚባ ብዝግባእ ንመኣዝን መስመር ምጥቃዓ ተካእቲ ክተምጻሉ ብዘይምኽኣላ ዋጋ ክኽፍላ ጸኒሕ እዩ። ሕጂ ግን ነቲ ነዊሕ ዝበሃገቶን ኣብ ቁልጡፍ ስታይል ምጥቃዕ ኢራዮላ ክርዕም ትጽበዮን ባርኮላ ወኒናቶላ። ኣብ መወዳእታ ነቲ ናብ ኖቲንግሃም ፎረስ ዝተሰጋግረ ሊያም ዴላፕ ስዒቡ ኒኮላስ ጃክሰን እውን ናብ ኣስቶን ቪላ ከም ዝተሰጋግረ ወግዓዊ ኮይኑሎም። ሴኔጋላዊ ጥቃዒ ኒኮላስ ጃክሰን ብ65 ሚሊዮን ፓውንድ ካብ ቸልሲ ናብ ኣስቶን ቪላ ምጽምባሩ ወግዓዊ ኮይኖም። ቸልሲ ብ2023 ካብ ቪያሪያል ክትዕድጎን ከላ 32 ሚሊዮን ፓውንድ ካብ ዝኸፈለትሉ ዕፅፊ ከሲባያ ሕጂ ሸይጣቶ ዘላ።
0: ባርከስ ክቡራትን ክቡራን ተኸታተልቲ ንብሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ምስ ዝተረፉ መደባትና ንሓድገኩም ብወገነይ ሰላም።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታይ ሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ፣ ናይ ባሓቅርዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ከህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተመቐር ምዝበቕዐን ጌና እውን ዘስተመቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሉ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ምስ ገዚጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግድብ ወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍረቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ስመይ ዊንተ ዑስማን ይበሃል። ካብ ኮሌጅ ናይ ንግድን ማሕበራዊ ስነ ፍልጠት ነ መፅ ዝወዳእ ኩሉ ዓውዲ ከዓ ቢዝነስ ማናጅመንት ኤንድ ፐብሊክ ኣድሚኒስትሬሽን እዩ። እታ መፅናዕቲ ኣርእስታ ትንትናዊ መፅናዕቲ ምምዕባል ወሰኽ ክብሪ ትሕዝቶ ፀባን ውፅኢቱን ኣብ ዞባ ማእኸል ኤርትራ ምስ ዘለዎ ዕድላትን ብድሁርታትን እያ ትብል። ሕጂ እቲ ቀንዲ ዕላማ ናይዚ መፅናዕቲ ከዓ እዚ ውፅኢት ፀባ ናይ ኤርትራ ንምምዕባል ንቐፃልነቱ ከዓ ምውሓት ኣነን ብፆታይን ብሓንሳ ኮይና ክነፅናዓ ከለና እዛ መፅናዕቲ ብዙሕ ነገራት ኢና ረኪብና። ሓደ ካብኦም ከዓ ንውፅኢት ፀባ ንክምዕብልን ንክቅፃልነት ንክህልዎን ዘወግዱ ብዙሓት ነገራት እዮም ዘለዉ። ሓደ ካብኦም ከዓ እቶም ኣብ ውሽጢ ኣብቲ ውሽጢ መስርሕ ዝርከቡ ኣክተርስ ኢልና ንፅውዖም ከም እቶም ንባዕሎም እቶም ፕሮዲሰርስ ይኹኑ ኣለዉ ንባዕሎም እቶም ሸየጥቲ እውን ሓደ ካብኦም እዮም ማለት እዩ። ንዖም ብዙሕ ብድሆታት እዩ ዘጋጥሞም። ሕጂ ከመይ ጌርና ሓደ ብሓደ እቶም ብድሆታት እንዳርኣናሲ ከመይ ጌርና ክነማዕብሎ ንኽእል እቲ ናይ ፀባ ውፅኢት። ሓደ ካብቲ ርክበታትና ኣፍልጦ ናይ ህዝቢ ክኾኑ ዘለዎ ህዝቢ ኣፍልጦ ንድሕር ኣለዎ እቲ ምምዕባል ናይ ፀባ ምምዕባል ፀባን ኩነታት ምምዕባል ንዓና ክሕግዘና እዩ። እቲ ካልኣይ ከዓ ናይ ፖሊሲ ጉዳይ ኣሎ። ኩሉ ግዜ ኩሎም ቶም ኣክተርስ ኢልና ዝፀዋዕናዮም ኣብ ትሕቲ ፖሊሲ ናይ ሃገር ስለ ዝሰርሑ እቲ ፖሊሲ ንድሕር እቲ ማዕቢሉ ነቶም ኣክተርስ ዝሕግዝ ፖሊሲ ንድሕር ክወፅእ ክኢሉ ከዓ እዚ ዓብ ነገር ይኸውን ኣሎ ማለት እዩ። ተሳሰይቲ ከዓ ኩሎም ቶም ኣክተርስ ሓደ ብሓደ እቲ ዘለዎም ሽግራት ተራእዩ ከም ናይ ብዙሓት ሽግራት ዘጋጥሞም ሽግራቶም ተራእዩ ከዓ ሓደ ብሓደ ክቕየር ዝኽእል ንድሕር ኮይኑ ዝበለፀ እቲ መልእኽቲ እኳ እቲ ቀንዲ እቲ ድሌታትናን እቲ ኣገዳሲ ንብሎ ንናኽና ፕሮዳክሽን ወይ ድማ ንናኽና ነቶም ነቲ ጥሪትና ንቕሱ ነትናና ውፅኢት ኣገዳሲ ንብሎ ነገራት ምፍላጥ እዩ። እንድሕር እቲ ዘድልየካ ነገር ትፈለጥ እንድሕር ኮይንካ ከዓ ግድን ምሳሉ ክትሰርሓሉ ኢኻ ንክትረኽቦ ከዓ ክትፅዕር ኢኻ ማለት እዩ። ሕጂ እቲ ዘድልየካ ነገራት ዘይምፍላጥ ትምህርቲ ብዛዕባኡ ዘይምውሳድ ንሶ ኣፍልጦ ዘይ

0: ዘለና ብዛዕባ ኣገዳ ሓሳይ ስለ ዝኾነ ኣፍለጦ ኢች ኣክተር ኣፍለጦ ግድን ክህልዎ ከም ዘለዎ እዚ ግድን ኣገዳሲት ኮይና ትስማዓኒ።
1: ሽመይ ምስግና ተክለ ሃብቱ ባሃል ድመፃእ ኩሉ ሃገር ነርወ እዩ ሃዋሁ ድወፀ የለን ብጣዕሚ ፅቡቕ እዩ ኩሉ ማለት እዚ ከምዚ ዓይነት ኣቐዲሞም ነብዚ ናይ 225 ዝነበረ ናይ ኤርትሪያን ስታዲስ ወይ ከዓ ስለ ኤርትራ ዝግበር መፅናዕቲ ቀሪቡ ዝነበረ ፅሑፋት ኣብኡን መፅ ነይረ ብጣዕሚ ኢንትረስቲን ካልኣይ ተዘሐጉሰካ ነገር ኣብ ውሽጢ ሓፂር ግዜ ካልእ ካልኣይ ብሚኒስትሪ ሕርሻ ተዳልዩ ከምዚ ክኸውን ብጣዕሚ ኣተባባዒ እዩ ምክንያቱ ከምዚ ዓይነት መፅናዕትታት ወይ ሰሚናራት ሰፊሕ ግደ እዩ ዘለዎ እቶም ኣብዚ ዓዲ ዘለዎ ክኢላታት ኣብ ደገ ዘለዎ ክኢላታት እናዓደምካ ፍልጠት እናተለዋወጠ ሰብ ዕቤት ብኢ ድመፅእ ኣድሕትካ እናተመሃርካ ማለት እዩ እዛ ናይ ኣቕሪበያ ዘለኹ ፅሑፍ ብዙሕ ሳይንሳዊ ሕልክላክ ዘለዋ ኣይኮነትን ንፅርትን ርድእትን እያ ሓፃርያታ መልእኽቲ እታ ትሕዝቶኣ እንታይ እያ ቆፈ ንህቢ ኣብዚ ዓዲ ክፈሪ ክኽእል ኣለዎ ንኣብነት ካብ ተሰሶ ካብ ደገ ስሩሕ ካብ ዝኣቱ እተን ምሩፅ ዕንጨይቲ ዘለዎን ዓድታት ከምዘነ ንበዓል ስካንዲኔቪያ ነርወይ ዝኣመሰላ እቲ ዕንጨይቲ ካብኡ መፅኡ ኣብዚ ዓዲ ክስራሕ ክኽእል ኣለዎ ንኣብነት እቲ ባህላዊ ቆፎ ንህቢ ንብሎ ብዝተፈላለየ መልክዕ ዝስራሕ ኣለና ሕጂ ነስቦትኡን ኮይኑ ኣውቶማቲካሊ ንኡ ብሓደ ግዜ ትድምስሶ ማለት ዘይኮነ ነስቦትኡ ኮይኑ ግን ደረጅኡ ትሕድ በለ ስለ ዝኾነ ዓለምለኻዊ ስታንዳርድ ንክንሕዝ ስለዘይሕግዘና ንክትክኦ ግን ኣብ ክንዲ ስሩሕ ካብ ደገ ተምፅእ እቲ ማተርያል ካብ ደገ መፂኡ ኣብዚ ብተግባር እናፍሪኻ ግራጅዋል ንኡ ንምትካእ እዩ ነዚ ንምግባር ሕጂ ኣነ ማለት ተግባራዊ ዝኾነ ይትናተይ ብዙ ብሓሳብ ኣይኮነ ነዚ ነገር እዚ ንክገብሮ ምስ ሚኒስትሪ ሕርሻ ተዘራሪብና ሚኒስትሪ ሕርሻ ግሪን ላይት ሂብዎ እቲ መስርሒ ሲ ብውሽጢ ሓፂር ግዜ ክጅመር እዩ ሳያታ ሓሳይነ ኣነ ሕጂ ሓረስታይ ንህቢ የቡ ምስቲ ካልእ ኣካዳሚያዊ ትምህርተ ይሰፊሕ ናይ ሕርሻ ናይ ንህቢ ስለ ዘለኒ ንህቢ ስለ ደፍሪ ቆፈ ንህቢ ኣይገዝእን እየ ንቡ ብታዓዱ እውን ክቡር ቆፈ ንህቢ ክትገዝኦ ሕጂ ቆፈ ንህቢ ባዕለየ ዝሰርሕ ማለት እዩ ቀደሙ ናይ ተግባረ ኢድ ባክግራውንድ ስለ ዘለኒ ማለት እዩ ሕጂ ፍሉይ ናይ ተግባረ ኢድ ባክግራውንድ ክህልወካ ወይ ፍሉይ ከም ንበዓል ሌዚ ማሽን ዝኣመሰለ ኣድቫንስድ ማሽነር ክህልወካ ማለት ኣይኮነ ቆፈ ንህቢ ክተዳሉ ከለካ ይሰብ ቨሪ ሲምፕል ማንም ሰብ ብኢዱ ተሰኪምዎ ክኸይድ ዝኽእል ንኣሽቱ ማሽነር ኣውቶማቲክ ይኹን ማንዋል ብምጥቃም ነተን ቆፈ ንህቢ ባዕልኻ ክተዳልዎን ሕጂ ነዚ ንምግባር ሚኒስትሪ ሕርሻ ብዘዳለዎም ሞያተኛታት ባዕለይ መፅአ ዝተወሰነ ግዜ ታይም ፍሬ መዳሊና ምስ ሚኒስትሪ ሕርሻ ብምርድዳ ንዝተወሰነ ግዜ ብዕርፍቲ መፅአ ማለት እዩ ብመደብ ኮርስ ሂበ ምስኦም ኮይነ ዝተወሰነ ዓቐን ሰሪሕና እቲ ማተርያል ምስ መፀ ካብ ንድሕሪ ፓይሎት ፕሮጀክት ሚኒስትሪ ባዕሉ ካብ ደገና ምፀ ከምኡ ይገብር ክላስ እቲ ነውለጅ ተሰጋጊሩ ኣሎ ማለት እዩ ሰብ ሕጂ ልክዕ ከምኡ ዓይነት ቅልልቅልል ዝበለ ሞያታት ወይ ኤርያታት ኣብ ክንዲ ካብ ደገ የፈርዩ ትዕድጎ ቅልልቅልል ዝበለ ልክዕ ኣብ ደገ ዘለዎ ኣሕዋትና እዚኦም ከምኡ ኩሉ ሰብ እታ ዝኽእላ እናሰጋገርካ ማለት እዩ ሕጂ እቲ ነውለጅ ተሰጋጊሩ ኣሎ እቲ ዕድል ስራሕ ኣብዚ ተሪፉ ኣሎ እቲ ማተርያል ከዓ ትፈልጦን ትርእዮን ፅፉፍ ፍርያት ሓፊዝካ ኣለኻ ነሳያታ ኣርእስቲ ሓንቲ ቆፈ ንህቢ ብዛ ዓዲ ምስ ናይ ሚኒስትሪ ሕርሻ ሲምፕል ኣሃዝ ምጥቃስ እንድሕር ዳኣ ተደልዩ ብዝገበርክዎ ሕቶ ወይ ዘተ በዚ ናይ ዛ ዓዲስ ካብ 3500-4000 እንድሕር ዳኣ ኮይኑ ዋጋ ፎር ኤግዛምፕል እታ ሓንቲ ሞደርን ላንግስትሩስ ቢሃይቭ ንብላ በዛ ዋጋ እዚኣ እንድሕር ዳኣ ማተርያል ገዚእካ ክትመፅእ ኮይንካ መንጎ 5-6 ቆፈ ንህቢ ተዳሉ እዚ ብጣዕሚ ገዚፍ ሂጅ ማለት እዩ ካልኣይ እቲ ነውለጅ ኣብዚ ተርፈሉ ባዕልካ ክሰርሖ ከለካ እቲ ፍልጠት ይወራረሰሎ ተራ ነገር እዩ ማለተይ ስቕልል ዝበለ ፍልጠት ስለ ዝኾነ ከምዚ ዓይነት በዚክ ዝኾነ ነውለጅ ሰብ ሃንዲ ክኸውን ክኽእል ኣሎ ኤርዩ ከከባቢ ማንም ገባራይ ማለት እዩ እቲ ነውለጅ ኣብዚ ይተርፈ ኣሎ ማንም ውን ናብቲ ስራሕ ክነጥፍ ዝደሊ ሰብ ኮርስ ሂብካ ነቲ እናሰርሐ ንህቡ እናባዝሐ ክስታይ ክገብር ክእል ኣዘ ሰምታይ ኣብ ሓደ ግዜ ማለት እዩ ኣብ ሓደ ዘይምቹ ባህላዊ ዝኾነ ቆፎ ንብሎ ዘለና ኮይኖም ክፍርዩን እተ ደውፅ ዋኣታዊታት ን ብዓፀፋታት ዝያዳ ኣለዎ ማለት እዩ እቲ ፍርያትን ቶም ንህቢ ስታንዳርዱ ዝሓለዎ ኸውን ኣሎ እቶም ንህቢ ጥዕንኦም ዝሓለዎ ኮውን ኣለው ስለዚ ብኡ ከማን ገዚፍ ጥቕሚ ኣለዎ ማለት እዩ በዚ ከማን

ከፍ ዝያዳ ኣብዘን ዓቕሚ ብቕዓት ናይ ዘናይ ፀባ ከብቲ ክሳብ ማዕረ ክንደይ ፀባ ንሰን ክህባ ይኽእላ ብዝብል ዝያዳ ኣብኡ ዝጠቒጠ የ ሰሪሐ ሕ እዛ መፅናዕቲ ሲኣኸ ብብዝሒ ዳርጋ ዋላ ኤርትራ ክሳብ ዝሕጂ ከም ብድሆ ብዝተፈላለየ ዓይነት መፅናዕትታት ኦቨርካም ወይ ድማ ክትብድሆ ደልያ ደላ እንታይ እዩ ሕጂ እዛ ናይ ሎም ዓይነት መፅናዕቲ ዝያዳ ብዛዕባ ብቕዓት ናይ ዘን ፀባ ከብቲ ክሳብ ማዕረ ክንደይ ፀባ ክህባና ይኽእላ ብፍላይ ከዓ ካብ ሓንቲ ከብቲሲ ካብ ሓንቲ ላም ክንዲምንታይ ፀባ ከነምፅእ ንኽእል ንዕኡ ነቲ ደረጃ ተደሊናያ ደለና ከዓ ብኸመይ ክንበፅሖ ንኽእል ዝያዳ ኣብ ዝብል ዕላማ ዝዓለመት እያ ነራ መፅናዕቲ መብዛሕቲ መፅናዕትታት ኣብ ከባቢ ሓመልማሎን ስጡሩን ዝተኸይደ እዚአን ክልተን ከም ኣብነት ወሲደ እተን መፅናዕት ኣብተን ቦታ ኣካይደ እየን ሕጂ ኣብዚ ከዓ እተን ዳርጋብ ኤርትራ ሙሉእ ንጥቀመለን ዘለና እንስሳታት ኣለዋ እቲ ዓቕሚ መንከ ክሳብ ማዕረ ክንደይ ደረጃ እዩ ነቲ ተደልዩ ደሎ ደረጃ ንክብፃሕከ እንታይ እንታይ ክግበር ዘለዎ ኣብ ዝብል ዝያዳ ዓሊመ ሰሪሐ ምክንያቱ እቲ ቀንዲ በዳሂ ኮይኑ ዘሎ ኣብዚ እዋን እዚ ውሑስ ድኾነ መግቢ ብዝሓሰረ ዋጋን ብቐሊሉ ብክትረኽቦ ንኽትእል ናብ ዕዳጋ ንኸተውር እቲ ቀንዲ ዕላማ ደርጋ ብመንግስትን ብሚኒስትሪ ሕርሻ እውን ዝስራሓሉ ደሎ ድዕመመሉ ደሎ እዩ ነዚ ንምክእ ንምምላእ እታ መፅናዕት ኣካይድ እያ ካብዚ ዝረኸብኮ እንታይ ሕጂ ደሎ እቲ ደሎ ድሕረታት ቀንዲ ኣብተን ብቕዓት ናይተን ከብትታት ክብ ንምባል መጀመርያ እቲ ደሎ ህዝቢ ክነቅሓ ኣለዎ ሚኒስትሪ ሕርሻ ክሳብ ዝሕጂ ሰዓት ብዝተፈላለየ መንገዲ ናይ ኣስተምህሮታት እናሃበ ዳርጋ ፍርቂ ጥዕማም ክዓሙ ፀኒሑ እዩ ተሪፉ ዘሎ ቆቁሩብ ነገራት እዩ እስ ከዓ እናተከኣና ንኸይደለና ስለዚ እተን ተሪፈን ዘለዋ ዕማማት ቀዳማይ ክነቅሕ ኣለዎ ክነቅሕ ከሎ ሕጂ እንታይ እዩ እቲ ናይ ፀባ ከብቲ ምፍራይ ናይ ፀባ ከብቲ እንተ ደኣ ከም ሓደ ቢዝነስ ገንዘብ ከተእትወሉ ትኽእል ሓሲብካ እንተኾንካ ከመይ ጌርካ ከተመሓድረና ኣለካ እንታይ እንታይ ኒ ከተማእክል ደለካ ክትዕቅቦም ደለካ ሰነደት ከዓ ብዛዕባ እዚኦም ህዝቢ ክነቅሕ ከም ዘለዎ ሓደ ኣብዚ ዝያዳ ፀቒታ ኣፅኒዓ እቲ ኣብ መወዳእታ ክብሎ ዝኽእል ከዓ እንታይ እዩ ኣብ ህዝቢ ኣብ ዘለዎ ሃልዩ ብፍላይ እቲ ሓረስታይ ኣብ ልዕሊ ናይ ፀባ ከብቲ ዝያዳ ተገዳስነት ንዘለዎ ከመይ ጌርካ ከተመሓድረን ክትክእል ኣለካ ካብ ሓንቲ ላምሲ ክሳብ 25 30 ሊትሮ ክትረክብ ከም ትኽእል ክፈልጥ ክኽእል ኣለዎ ነዚ ደረጃ እዚ ንክትበፅሖ ድማ ካብ ኣመጋግብአን ጀሚርካ ትምግበን ወይ ኣብ ንዕአን ምችውነት ክፈጥረለን ዝኽእል ባይታ ስለ ዝቐመጥካየን ደይኮነ እስን ዝደልዮ ነገራት ካልእ ኣሎ ብዛዕባ እንድምልከት ክትሕዞ ዘለካ ሰነዳት ኣሎ ብዛዕባ ኩሉ ነገር ማለት እዩ ሕጂ እቲ ሰነዳት ክተሓስ ከም ዘለዎ ከዓ ነቶም ሓረስቶት ኣብዚ ዓውደ ዚ ዝያዳ ነጥፉ ዘለዎ ከዓ ንዖም ዝያዳ መብርህ ትህብ እያ ሕጂ እንተ ደኣ እቲ ናይ ፀባ ከብቲ ምፍራይ ከም ሓደ ቢዝነስ ይሓስቦ እንተ ሃልዩ ዋላ ከም ስራሕ ክሓስቦ ከሎ እቲ ስርሑ ብመንፅር ሓደ ውልቀላን ርዩ ንኩለን ክውክለን ክኽእል ኣሎ ሓደ ቀዳማይ ነገር ብዛዕባ እቲ ፈጢርለን ዘሎ ገዛ ምችውነት ይፈጥረለን ኣሎ ዶ ሓደ ዚ ቀዳማይ ቀዳምነት ክህቦ ኣለዎ ኪነቱ ንሱ መግቢ ጥራይ ክህበን ደይኮነ ኣበይ ናይ ግዜ ብብዝሒ መግቢ ክወስድ ኣለዎን ሪከርድ ክሕዝ ኣሎ ሰነዳት ነፍሲ ወከፍ ላም ናታ መለለይ ቁፅር ክህሉ ኣለዎ ሓደ ማለት እዩ ብነብሲ ወከፍ መለለይ ኣቁፅር ከዓ ድተሓስ ሰነዳት ኣለዎ ልክዕ ከም ዝተምሃር ኣብ ክላስ ማርክ ና መላእካ ትኸይድ ከምኡ ማለት እዩ መግቢ ክንዲምንታይ ሂብዋሎ ኣበይ ናይ ብፅሒ ናይ ወርሒ ኣደላ ንጥንሲ ትቐርብ ድያ ደላ ጌና ኣይጠነሰት ድያ ደላ ኣበይ ናይ ዓውደ ሳይክል ኣኸ ደላ እዚ እውን ሰነዳት ክሕዝ ኣለዎ ስለዚ ሰነዳት ክህብ ከሎ ከምዚኦም ዓይነት ሰነዳት ክሕዝ ከሎ ብዛዕባ ጥዕና እንታይ ዓይነት ቫክሲኔሽን ወይ ድማ ናይ ክታበት ክህብ ኣለዎ ክንዲምንታይ መግቢ ክህባ ክኽእል ኣለዎ እቲ ዝህባ ዘሎ መግቢ ኸ ዝያዳ ኣበይ ናይ ዝዓለመ እዩ ኣብ ዕቤት ናይ ጉብዝና ድዩ ዋላስ ኣብ ንፀባ ዝዓለመ እንተ ብዛዕባ እዚኦም ሰነዳት ይሕዝ እንተ ሃልዩ ዋላ ኢቨን ከመይ ገይሩ ማኔጅ ክገብር ኣለዎ ከመይ ገይሩ ከመሓድር ኣለዎ ወይ ኣበይ ናይ ሃጓፋት ይፈጥር ኣሎ ንኸለልዮ ኣይሽግሮን እዩ ኣበይ ናይ ደረጃ ዋላ ናይ ፀባ ብቕዓት እያ ደላ ውሑድ ፀባድያ ክትህበሉ ግዜያት ድያ ደላ ዋላ እቲ ናይ መወዳእታ ዓቕማ ክትህበሉ ትኽእል ግዜያት ስለዚ ብዛዕባ እዚኦም ብውሽጢ ኣትዩ እንተ ደኣ ሰነዳት ክሕዞም ተጀሚሩ ዝያዳ እቲ ተፈጢሩ ደሎ ሃጓፋት ነቲ ተደልዩ ደሎ ደረጃ ንምብፃሕ ሲ ኣሸጋሪ ይኸውን እዩ ሕጂ ኣነ ብዝገበርኳ መፅናዕቲ ዝያዳ ኣብ ክልተ ቦታ ከም ኣብነት ወሲደ እንዳ ፅኒዐየን ነረ ሕጂ ኣብዘን ክልተ ቦታ ከፅንዕ ከለኹ እቲ ናይ ፀባ ብቕዓተን ጎዲሉ ይፀኒሐ ንንዓይ ሕጂ እቲ ጠንቂ እንታይ ነይሩ ሕጂ እተን ቦታ ከም ዋላ ኸብ ኣብነት ተወሰድኩም ኣብ ዝተፈላለየ ቦታታት ኣሎ ዝተኸየደ መፅናዕቲ ዋላ ኢቨን ኣቐዲምካ ዝተገበሩ መፅናዕቲ ክትርኢ ከለካ ብመጠኑ ውሑድ ከም ዘሎ ይረአ እዩ ሕጂ መፅናዕቲ ክካየድ ከለዎ ኣብዘን ዝገበርኮን ናይ መፅናዕትታት ውሑድ ድበለ ነይሩ ካብቲ ንሰን ክበፅሖኦ ድኽእላ ደረጃ ብቕዓትን ድበልኮን ኣዝየን ጎዲለን እየን ፀኒሐና ሕጂ እቲ ጠንቂ ምናልባት ዘሎ
ናይ ኩነታት ኣየር ዶ ይኸውን ኢሎሞ ግን ኣይኮነን ነሩ ምክንያቱ ኣብ ነብሱ

ወከፍ ቦታን ኣብ ነብሲ ወከፍ ዓይነት ናይ ክላይመት እንከለዉ እቲ ብቕዕተን ክሳብ 324 ሊትሮ ንመዓልቲ ካብ ሓንቲ ላም ክበፅሓሉ ድኽእላ ካልኦት ሓረስቶት እዚስ ዳርጋ ርኦምን እዮም። ስለዚ ትጠንቂ እንታይ ነይሩ ኢለ ምስ ረኣኹ ግን ተቐዳማይ ንቕሓት እዩ ትሕት ድበለ ንቕሓት ነይርዎም። ዋላ ኢቨን እቲ ድመፆም ድነበረ ኣብ ገሊእ ግዜ ሓበሬታታት ንኽርድእዎ ቁርብ ድንግርግር ድበለ ነይሩ። ዝያዳ ከዓ ናብተን ዓውዲ ሕጂ መብዛሕትኦም ከዓ ዳርጋ ዝበዝሐ ከማኣ ንድረኣኸዎም ካብቶም ሓረስቶት መብዛሕትኦም ነዘን ናይ ከብቲ ድበሃላ ለሞት እሞልዑ ብቕሕት እንከለውን ብተሞክሮ ብትምህርቲ ደይኮነ ብተሞክሮ እዮም ዝያዳ ከመሓድርዎ ፀኒሖም። ስለዚ ተሞክሮ ኣቦትኡ ከም ዘለዎ ዝያዳ ከዓ ንቕሓት ክውሰኸ ከም ዘለዎ ከዓ ዳርጋ ካብቲ ዝረኸብኮ መፅናዕታዊታት እዩ።

ስመይ መሓር ገብረየስ ገብረ ገርግስ ይበሃል። ኣብ ኮሌጅ ማይ ነፍሒ ኮሌጅ ኦፍ ኢንጂነሪንግ ኤንድ ቴክኖሎጂ ከም ሌክቸረር ኤንድ ዲፓርትመንት ሄድ ኮይነ ይሰርሕ ኣለኹ። እዚ ናተይ ኣርእስቲ ምናልባት ምስ መዓር ድተሓዝዩ ኣነ ብናይ ኢንቫይሮንመንት ሓለዋ ከባቢ የወዲ እየ። እዚ ሒዘዮ ዝመፀኹ ኣርእስቲ ከዓ ናይ መዓር ኮይኑ ትሕዝቶ መዓር እዩ። ምክንያቱ መዓር ኣዝዩ ኣገዳሲ ከም መግቢ ክትጥቀመሉ ትኽእል፣ ንሜዲሲናል ማለት ንፈውሱ እውን ክትጥቀመሉ ትኽእል። ኣዝዩ ኣብ ዓለም ሙሉእ ተመራፅን ኣድላይን ኣገዳስን ክነሱ ትሕዝትኡ ግን ክፍለጥ ክኽእል ኣለዎ። ምክንያቱ ኣብ መዓር ብፍላይ ኣዝዩ ንህፃናት ብፍላይ ክሃስ ዝኽእል መርዛም ነገራት ኣለዎ። ስለዚ ኣብዚ መዓር እዚ ኩሉ ዓብዪ ንኡስ ኣሰር ዝበሃል ናይቲ መዓር ዛቲ ማክሮ ገለ ንብሎም እዞም ኮንተንት ትሕዝቶ እዚኣቶም ስለ ዘለዎ መዓር መዓር ጥራይ ምባል ዘይኮነ ኣብ ኤርትራ ኸ እንታይ ዓይነት ማዕድናት እዩ ሒዙ ዘሎ እዚ መዓር እዚ ብግቡእ ክንፈልጦ ክንሪኦ ኣለና። ቅድሚ ሕጂ ከዓ ከምኡ ዓይነት መፅናዕቲ ኣይተገበረን። ብዓብዪ ድማ እቲ መዓር ትሕዝቶ ናይ መዓር ምስ ናይ ከባቢ ዝተሓዝ እዩ። እቲ ከባቢ ዝተበከለ እንድሕር ዳኣ ኮይኑ ትሕዝቶ ናይቲ መዓር ከዓ ከምኡ ምስኡ ኣዝዩ ዝተበከለ ነገራት ኣዝዮም ኣሲድ ደለዎም ነገራት ሒዝልካ ዝፀንሕ። ስለዚ ንሰብ ኣብ ክንዲ ዝጠቅም ክጎድኦ እውን ይኽእል እዩ። ስለዚ ንሓለዋ ኢንቫይሮንመንት ክንገብር ወይ ድማ ካብ ናይ ስታንዳርድ ዝኾነ ክንፈጥር እንድሕር ኮይና ትሕዝቶ ናይ መዓርና ክንፈልጥ ኣለና። ስለዚ ተቀዳመይቲ ዝገበርክዎ ኣነ ንመዓር ከም ሓንታይ ከም ሳምፕል ወሲደ ማለት እዩ ካብ ክልተ ዞባታት ናይ ኤርትራ ኣብ ናቱ መመርመር ኣለዎ ክትሕዝትኡ እንታይ ይመስል ብግቡእ ክሪኦ ክኢለ ካብቲ ዝረኸብክዎ ድማ ፖታሽዮም እቲ ዝዓበየ ትሕዝቶ ወይቲ መዓድን ማለት እዩ ዝዓበየ ትሕዝቶ ናይቲ መዓር ኮይኑ ብሓፈሻ ኣብ ኤርትራ እቲ ኣዝዮም መርዛማት ንብሎም ክፋላት ኣዝዩ ዝዋሓደ ኮይኑ ይፀኒሕኒ። እዚ እንታይ እዩ ጠቕሙ ሕጂ ደረዳኣና ሓደ ህፃን ዋላ እዚ ንህፃን ኣዝዩ ሃሳይ ኢና ንብሎ ዋላ ህፃን ብፍላይ ኣብ ማይ ውዒ ዝረኸብክዎ እዩ ትቁሩብ ተኣሲድ ኣለዎ ንብሎ ዘለና ትሕማቕ ነገር ኣለዎ ንብሎ ዘለና ንሱ እውን እንተኾነ ሓደ ሰብሲ ንእሽተይ ህፃን ማለት እዩ ካብ ዋን 1.56 ወይ 1.5 ኪሎግራም ኣብ መዓልቲ ክበልዕ ይኽእል ፀገም ዘይብሉ። እዚ ኣብ ካልኦት ሃገራት እቲ ዘለዎ ኣበርክቶ ከም ጠቕሚ ማለት ከም ማእዛዊ ትሕዝቶ ክልዕል ይኽእል ይኸውን እዩ። ኣብ ኣሲዲቲ ግን ብጣዕሚ ኣብ ካልእ ቦታ ይኸፍእ። ኣባና ግን ብዝሓሸ መልክዑ ዝኾነ ሰብ ክጥቀመሉ ይኽእል እዩ። እዚ ከዓ እንታይ ደረዳኣና ውሑስ ከባቢ ከም ዘለና ካብኡ ናብኡ ኣብቶም ኣዛዊ ትሕዝትኡ ግን ትሕድ በለ እዩ ምስ ናይ ካልእ ክነዋዳድሮን ከለና። እዚ እንታይ ደረዳኣና መዓር ወይ ንህቢ ኣብ ዝኾነ ቦታ ክድርበ ከም ዘይክእል ንዕኡ ምስኡ ዝኾኑ ኣቁፅልቲ ኣሕምልቲ ኩሎም ዓይነታት ማለት እቶም ንዑ ዝጠቕሙ ነገራት ከዓ ክህልዉ ከም ዘለዎም እዩ ዘረዳእና። እዚ ካብኡ የ ረኺበ ብዓብዩ ካብቲ ፅቡቅ ሪዛልት ረኪበሉ ውፅኢት ረኪበሉ ዝብሎ ግን እዚ ዝብለካ ዘለኹ መርዛምነት ዘይብሉ ምዃኑ ዝሓሸ ምዃኑ ዝዓበየ ውፅኢት ዝረኸብክዎ ኢለ ዝሓስቡ እዩ። ስለዚ ብዙሓት ሓረስቶት ነዚ ንህቢ ብግቡእ ኣብ ግቡእ ቦታ ኣቐሚጦም ኩሉ ምክንያቱ ብፍላይ ዝኸበሳ ክፋል ናይ ኤርትራ ንንህቢ ዝኸውን ቦታ እዩ። ግን ሕዛእቲ ጌርካ ንዑኡ ዝመስል ኣቁፅልትን ኣሕምልትን ፍላወርን ዘለዎ ጌርካ ማለት እዩ ዝያዳ ማይ ዘለዎ ኩሉ ዝረኸበ ዘማልአ ክትገብረሉ ዝያዳ እቲ ትሕዝትኡ ከም ዝዓቢ ክኸውን ይኽእል እዩ። ስለዚ ነዚ የ ንዝኾነ ሓረስታይ ኩለክርኣነ

ስመይ ክብረ ሃይለ ካብ ኮሌጅ ንግድን ማሕበራዊ ስንፍልጠትን መፅ ኣርእስታ ነዚ ኣከባብያዊ ኩነታት ኣየር ብሓደ ናይ ቴክኖሎጂ ጌርካ ተቆፃፂርካስ ነቲ ተደልዩ ዘሎ ፍርያት

ዝርካ ብመጠኑ ከዓ እቲ እቶም ክባላሸው ዝኽእሉ ፍረታት ከዓ ኣብቲ ቦታኦም ከይበፅሑ ቲ ማርኬት ፕላይስ ከይበፅሖም ከለዉ ከዓ ይባላሸው እዮም። ነዚ ኣማእኪላ ማለት እዩ ከመይ ገይራ ነቲ ተደልዩ ዘሎ ፍርያት ኣፅኒሓ ኣብቲ ናይ ስቶሬጅ ንንውሕ ዝበለ እዋን ተቋፃፂራስ ዝኾነ ሓገዝ ናይ ሰብ ከይገበረት ሓደ ማሽን ናዕዳሊና ሕጂ ትሕዝቶታ ናይ ማሽን ሃርድዌር ፓርት ኣለዋ፣ ሶፍትዌር ፓርት ኣለዋ። ስለዚ ንሕና ሞር ኣብቲ ናይ ሶፍትዌር ፓርት ክቋፃፀር ዝኽእል ዓቕሚ ጌርና ኢና ዲዛይን ጌርና የ ዘለና። ምክንያቱ ካብ ግዜ ናብ ግዜ እቲ ናይ ፍርያት ናይቲ ንሕና ዝሓዝናየ ናብ ዝመፅናዕታ ውፅሑ ብዛዕባ ባናናን ኮሚደረን እናሒዝና፣ ምክንያቱ እሰን ብቐሊሉ ክባላሸዋ ዝኽእላ ብኩነታት ኣየር ተፀልየን ስለ ዝኾነ፣ ስለዚ ንዕአንቲ ከመይ ጌርካ እቲ ናቱ ናምበሪን ስኢሉ ዝውስኽ ዘሎ ነቲ ክተጉድሎ ትኽእል ተጉድል ዲዛይን ዝኾነ ሲስተም እያ ዘላ። ስለዚ እዛ ሲስተም ተፈቲና ከዓ ክሳብ እቲ 35% በፂሑ ዝነበረ ናይ ሓደ ፍርያት ብፍላይ ናይ ባናና ሎስት ዝነበረ ጥፍኣት ዝነበረ ናብ ክብ ክተብሎ እያ ክኢላ ናብ 12% በቲ ዝገበረቶ ማለት እዩ። ስለዚ እቲ ሽግር ስቴጃት ኣለዎ ማለት ባናና ፍሪ ምስ በለሲ ኣብ ክትመፅእ እንከላ ወላ ኣብቲ ክትበስል እንከላ ወላ ከዓ ክዝርጋሐ እንከላ ፀገማት ኣለዎ። እዚ ከዓ እቲ ሰብ ትራዲሽናል ወይ ስለ ዝኸይድ ዘሎ እዩ ናይ ኩነታት ኣየር ኣብ ግምት ኣየትዎን እዩ። ኩነታት ኣየር ግን እቲ ቀንዲ ማለት እዩ ነቲ ናይ ዕዳጋ ወላ ክቕይረልና ክእል እዩ ማለት እዩ። ምክንያቱ ሓንቲ ዝተባላሸወት ፍርያት ከምቲ ዝለምስቲ ኳሊቲ ዘለዎ ፕሮዳክት ኣይኮንካን ክሸጥ ኣብቲ ዕዳጋ። ምክንያቱ ፍላክቹዌሽን ናይ ዕዳጋ እውን እዚ ምዝንባዕ ናይ ዕዳጋ እውን የጋጥም ኣሎ ማለት እዩ። ስለዚ ነዚ ኣመት ጌይራያ እዛ ንሓስባ ዘለና እቲ ኢንቫይሮንመንት ናትና ኮንትሮል ክንገብሮ ድሕርኪ ኢልና እቲ ተደልዩ ዘሎ ፍርያት ንንውሕ ዝበለ እዋን ስቶር ኮይኑ ክፀንሐልና ይኽእል እዩ። ስቶር ንድሕር ኮይኑ ከዓ ኣብ ዝደለናየ ዕዳጋ ከዓ ኬድና ክንሸጦ ንኽእል ኢና ማለት እዩ። ሕጂ ነቲ ፉድ ሴኪሪቲ ንባዕሉ ኣብ ሃገር ዘሎ ክረጋግኦ ይኽእል እዩ። ምክንያቱ ከም ንሪኦ ዝኾነ ስቶሬጅ ኤርያ ወይ ከዓ ትራንስፖርቴሽን ሽግር ስለ ዘለዎም በታ ዘላ ዕዳጋ ብሓንሳብ ወላቲ ፕሮዳክት ወላቲ ፍርያት ድሕር መፅ ብሓንሳብ ብመፅእ ብዝሓሰረ ዋጋ ይኸውን። ሽሓ ኣብ ክንረኽቦ ዘይንኽእል ዕዳጋ ከዓ ክንረኽቦ ዘይንኽእል ፍርያት ከዓ ይጋጥመና። ሽዑት ናህሪ ናይ ዋጋታት ከዓ የጋጥም ኣሎ። ስለዚ ነዚ ሚኒማይዝ ንምግባር ማለት እዩ እዛ ሓሲብናየ ዘለና ንምግዳል ከምዚ ዓይነት ማሽን ክንተኣታቶ ፈቲና ማለት እዩ። እታ ማሽን ድሕር ርኢናያ ሓደ ወላ በቲ መጠን ፓወር እቲ ሃልክ ኤሌክትሪክ ንድሕር ኢልና ክሳብ 5 ቮልት ጥራያ ክተብለልና ብዙሕ ሃልክ ኤሌክትሪክ የለን ወላ ብሶላር ብሓደ ባትሪ ክትስእ ክትፐርፌክትሊ ክትሰርሕ ዝትኽእል እያ ማለት እዩ። ኤንድ ኣብቲ ዋጋታት ንድሕር ኢና ከዓ ክሳብ $100 ክትበፅሐልና ትኽእል እያ። $100 ሚነስ 6500 ምስቲ ዝኸስርዎ ዘለዉ ኣዋዳዲርካስ ናይ 80 ምድርን ፍልል ኣለዎ ማለት እዩ። ሕጂ መጀመርታ እንታይ እያ ትገብር ኣከባባዊ ዝኾነ ቴምፕሬቸር ሂሚዲቲ ትዕቅነልና ዓቂና ሽዑኡ ነቲ ቀንዲ ተቋፃፀረ ኣካል ኤስፒ ሰርቲቲ ኢና ተጠቂምና። ምክንያቱ ሕሱር እዩ ወላ ከዓ ነዚ ንብሎ ዘለና ቴክኖሎጂ ከዓ ሓጋዚ ስለ ዝኾነ ንዑ ትሕልፈሉ ዘንሱ እንታይ ቅድሚኡ ዲፋይንድ ዝኾነ ኣብ ኮድናትና ማለት እቲ ፐርፌክት ወይ ከዓ ኣይዳል ዝኾነ እቲ ምቹ ባይታ ናይ ሓንቲ ባናና ክትኮን ትኽእል እያ፣ ኮሚደሮ ክትኮን ትኽእል እያ፣ ዝኾነ ዝባላሸው ነገራት ናታ ንነዊሕ እዋን ተዓቂባ ክትፀንሐሉ ትኽእል ቴምፕሬቸር ወይ ከዓ እዚ ሂሚዲቲ ናታ ዝተፀንዐ መፅናዕታዊ ፅሑፍ ማለት እዩ ብኡ ጌርና ዲፋይን ብኡ ጌርና ኢና ሰሪሕናዮ። ስለዚ ንነዊሕ ዝበለ ክሳብ 5 ሰሙን ክፀንሕ ትኽእል እያ ማለት እዩ። ከምዚ ዘለዎ ከይጎደለት ክትፀንሐሉ ትኽእል ባይታ ስለ ዝኾነ ስለዚ እንድሕር እዚ ኣፅኒ ኣንቢብክዮ ዘለኺ ኩነታት ኣየር ወይ ከዓ ሂሚዲቲ ምስቲ ናይቲ ተዋሂብዋ ዘሎ ነታ ዲቫይስ ሓደ እንድሕር ኮይኑ እንድሕር ልዕሊኡ ኮይኑ ፋን ቀልጢፋ ክትውልዕ ኣለዋ ማለት እዩ። ሰብ ከይሓገዛ ፋን ትውልዕ እታ ዲቫይስ ማለት እዩ። እንድሕር እቲ ደልያቶ ዘላ ኮንዲሽን ክሳዕ ዝረጋጋእ ምስ ተረጋግአ ከዓ እቲ ፋን ባዕላ ተጥፍኦ ማለት እዩ። ከምኡ ጌራ ኣከባባዊ ዝኾነ መጠን ናይ ሙቐትን ናይ ቀልን ትቆፃፀር ማለት እዩ።

ማክደያኖስ ይበሃል። ኣነ ሕጂ ዝሰርሓ ደሎ ከዓ ኣብ መምህር ኣባተ ክሊዛ ዝወዳእ ኩሉ ዓውደ ከዓ ምሕደራን ህዝብን ዋኒለ ካብ ኮሌጅ ዓደቀ ይሕ ፀባ ክንብል ከለና ከምዚ ንፈልጦ እታ ፀባ ንሰትያ ጥራያ ንሓስብና ወይ ርጎ ወይ ከዓ ጠስሚ ኢካ ትብል ፀባ ክትብል ከለካ ግን ልዕሊ ነገር ኣሎ ሪኮታ ዝበሃል ነገር ኣሎ ሕጂ ኣብ ምስከና ዝራኒየ ሪኮታ ቺዝስ ምዘርየላ ገለ ዝበሃል እዚ ክትሪኦ ከለካ ፒሳ ክንበልዕ ጥራይ ኮልና ኢና ንርኢ ኣብኡ ጥራይ ኮን ትሕፀርቲ ዋላ መዓልታዊ ሂወትካ ንተበሊዕካዮ እውን ኣገዳስነቱ ኣብ ጥዕናኻስ ላዕሊ ምዃኑ ካ ይርዘአና ማለት እዩ ብተወሳኸምኡውን ነቲ ጥዕና ናይትዮም ህፃውንቲ ከም ንፈልጦ ወላ ድኾነ ሓደጋ ተጋጢምካ ፀባስተ ክፅገነልካ ኣካላትካ ገለ ቅድሚኡ ግን ኣይቀዲምካ ንድሕር ፀባን ውፅኢት ፀባ ንድሕር ክሰት ጅምር ነርካስ እቲ ውፅኢቱ ፍሉጥ እዩ ወላ ንድኾነ ማህሰይቲ ጋጢምካ ንጥዕናዊ ፀገማ ኩናትካ ካስ ቀልጢፉ ጥማዕብለልካ ኽእል እዩ ማለት እዩ ፀባ ማለት ኩሉ ነገር እዩ ድስተ ፀባ እዩ ንኣካላትና ኢቨን ከይተረፈስ ንመልክዕና ኹማ ንድቕይረ እዩ ፀባን ውፅኢት ፀባ ሰቲ ሰብ ድህለኽ ሰብ ድሕር ኮይኑ ወላ ኣብቲ ወዚእ ኢኻ ትርዮ ፍሉይ ነገር ትርእየሉ ማለት እዩ ነዚኢታት ንድሕር ከነመሓየሽ ኮይናኻ እቲ መስርሕ ናይ ፀባን ውፅኢት ፀባን ክመሓየሽ ክኽእል ኣሉ ቀረብ ናብቲ ህዝብኻ ብዝበዝሐ ብዝሓየለ መጠን ክቕረብ ኣሎ ኣብቲ ዝበዝሐ መጠን ኣብነት ሓደ ሰብሲ ኣብ ገዛስ ተገለደስ ኣብ ሶምሲ እታ ስድራ ቤት ፀባት ኩሉ ሰብ ክሰል ትኽእል ኣሎ ኣብ ሶም እንተዋሓደ እዩ ምስ ዘለና ሕፀታት ገለ ብዙሕ ነገር ትርኢኻ ኣብ ወርሒ ኣብ ገለ ምስተሰዓረ ጥራይ ተብል ኢኻ ገለ ስለዚ ነዚኢታት ክነብል ተኮይና ከዓ ፀባን ውፅኢት ፀባን ከዓ ዓብየ እንዳዓብየ ከይዳ ኣሎ ነዚ ኩሉ ጥቕምታት ከም ዘሎ ተረዲና ከዓ ኣስፊና ክስሓተ

ሽመይ ሄርሜላ ፋኔል ይበሃል። ካብ ሚኒስትሪ ትምህርቲ ከም መምህር ኮይና ኣብ ንዞባ ባረንቱ ኣብ ቤት ትምህርቲ ብሻ ማእከላይን ካልኣይን ደረጃ እዩ። እሺ፣ መጀመርያ ዝሰራሕናዮ ፕሮጀክት ወይ ድማ ዝሰራሕናዮ ስራሕ እንታይ ነይሩ? ምድላውን ምፅናዕን ባህርያዊ ፕላስቲክ ካብ ቅራፍ በለስ ነይሩ። እዚ ንሰለስተ በበይኖም ፀገማት ንክፈትሕ ተሰሪሑ ተቐዳማይ ፀገም ኮይኑ ዝረኸብናዮ ዓለምለኻዊ ብዙሒ ጉሓፋት ፕላስቲካዊ ጉሓፋት ፕላስቲክ ኣብ ማይን መሬትን ኣይሓቀኑ ነዚ ጉለታት እዚ ንምእራም ነራ ተኻልአይቲ ፀጋ ቅራፍ በለስ ኣዝዩ ብዙሕ ቅራፍ በለስ እዩ ኣብ ኤርትራ ዝፈሪ። ስለዚ እዚኦም ከዓ ኣብ ጎደናታት ፋሕ እንዳበሉ ኣብ ግዜ ክረምቲ ብዙሕ ጉሓፋት ከምፁ ፀኒሐ ነዚ ንምውጋድ ነራ ሳሰይቲ ከዓ መንግስቲ ኤርትራ ነቲ ምዝርጋሕ ምድላው ከምኡ ድማ ምጥቃም ናይ ዝተፈላለዩ ፕላስቲካት ኬሚካላዊ ፕላስቲካት ደው ናይ ምባል ኣዋጅ ኣውጁ ነይሩ። ነዞም ኩሎም ፀገማት ንምፍታሕ እዩ እሱ ባዮፕላስቲክ ወይ ድማ ባህርያዊ ፕላስቲክ ተዳልዩ ማለት እዩ። መወዳእታ ታቕኒ ዕላማ ናይቲ ስራሕ ሓደ ዝረአ ወይ ድማ ዝጭበጥ ባህርያዊ ፕላስቲክ ካብ ቅራፍ በለስ ምህናፅ እዩ ነይሩ። ብዝተፈላለየ ዓቐም ብምብዛሕን ብምጉዳለ ዓቂናዮ ነርና እቲ ዝበለፅ ፕላስቲክ ወይ ድማ እቲ ንነዊሕ ክትፀንሕ ዝኽእል ፕላስቲክ ከዓ እቲ ብ20% ናይ ቅራፍ በለስ ኣእቲኻ ዝሰራሕካዮ ፕላስቲክ ኮይኑ ተረኺቡ ማለት እዩ። ሓቂ ሓሽ ምስቲ ዝነበረ ኬሚካላዊ ፕላስቲክ ብዙሕ ፍልለይ ኣሎ። እቶም ዝነበሩ ፕላስቲካት ንዝኾነ ነገራት ኢና ክንጥቀመሎም ፀኒሕና። እዚ ግን ዝተወሰነ እዩ ወይ ድማ ንነዊሒ እዋን ኣብ ሩም ቴምፕሬቸር ወይ ድማ ኣብ ገዛውቲ ክፀንሕ ስለ ደግል ኣብ ገለ ነገራት ውሱን ኣገልግሎት ይህልዎ ማለት እዩ። እቲ ናቱ ጥቕሙ ዝያዳ ስለ ዝኾነ ግን ነቶም ዝነበሩ ሃሰይቲ ፕላስቲካት በዞም ጠቐምቲ ፕላስቲካት ክንትክኦ ንምባል እዩ ስራሕ ተሰርሐ ማለት እዩ። በለስ ኤርትራ ካብተን ሓንቲ ሃገራት ኣብ ዓለም ደለዋ በለስ ተፈርያ ኤርትራ 18250 ሄክታር ናይ በለስ መሬታት ኣለዋ ተፍረየሉ ማለት እዩ። ሕርሻ ባይት ኣለዋ ኤንዲ ካብዚ ከዓ 457,000 ቶን ኣብ ዓመት ናይ በለስ ኣለዋ ማለት እዩ። ስለዚ እዚ ክንብል ከለና ኤርትራስ ኣብ ዓመት 457,000 ቶን ዝጓሓፍ ቅራፍ በለስ ኣለዋ ማለት እዩ። ስለዚ ነቲ ጓሓፍ ከም ተጓሒፉ ዝነበረ ቅራፍ በለሲ ናብ ሓደ ኣዝዩ ጠቃሚ ንከባቢና ካብ ዝተፈላለዩ ብከላ ዘድሕን ፕላስቲክ ንምስራሕ ተባሂሉ እዩ እሱ ተሰርሐ ማለት እዩ። ኣፍታ ብእንግሊሽ ሓንቲ ፅሕፍቲ ነራ ወይ ሓንቲ ቃል ነራ ዌስት ኢዝ ኖት ኤ ዌስት ኣንለስ ኢትስ ሚስፕሌስድ ኣብል እዚያ እንታያ ትገልፅ ጓሓፍ ጓሓፍ ኣይኮነን እንታይ ደኣ ኣብ ዘይቦትኡ ዝተቐመጠ ንብረት እዩ ነይሩ። ስለዚ እቲ ኣብ ዘይቦትኡ ዝነበረ ቅራፍ በለስ ወይ ድማ ከባቢ ደባላሹ ድነበረስ ናብ ሓደ ከባቢ ዘየባላሹ ኣዝዩ ጠቃሚ ፕላስቲክ ተቐይሩ ማለት እዩ። እዛ ስራሕ እዚኣ ዓብያን እንተማዕቢላን ነዚ ኣብ ዓለም ደሎ ኣብ ናትና ሃገር ብዝወሓደ ጀሚርካ ናብዚ ዓብያ ስለትኸይል ኣብ ኤርትራ ደሎ ፀገማትን ከምኡ ድማ ብኡ ንብኡ ንዝለዓለ ደረጃታት እንዳጉደልናዮ ኣብ ዓለም ደሎ ፕላስቲካዊ ጓሓፋት እንዳጉደልናዮ ንምኻድ እዩ ተሰሪሑ ማለት እዩ።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቕብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግድል ወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 27 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን። ሻነታ

ማ ኽነድል ኣለና ሓደራ ከይድ ብዝዝ ብርሃና ከይድንከል ወሰና ብዕርበት ሕልና ከይትኳነ ዓመፅ ከይሽንግላ ከይትሽፈን ብድነ ከርሳ ዩ ምዕራፍና ኣብ ማሙቕ ሕቕፍኣ ሕልምናን ትልምናን ወትሩ ምእንተኣ መስመርና ድርዕና ድርዓ ሓቅን ጽንዓትን ድርዒ መኸተን ልምዓትን

0: ስፍራ ናወ ኣህጉር ካሜታ ዘይተበርበረ ሃብቱ ድንግል ጸጋታት ዘይተተንከፈ ርስቱ ዘይተበረዘ ቁኑዕ ክብርታት ዝወነነ ቈላዕተ ዓለም ዘቕነነ ተፋሒሱ ተቐዊዱ ተጀሚሩ ሽርሒ ዋዕላ በርሊን ምምቓል ቀጽዖ ምምሳሕ መሬት ክፋእ ዘዕለቕለቖ መበቆላዊ ባህሊ ሕብረተሰባዊ ክብሪ እናዕነወ እናበከለ መልሕቕ ዝኾኑ ዓበይቲ ዓዲ ቀቢላታት ደብተሮም እናቀየረ ግጭት ምትህልላኽ እናሳወረ እከይ ሓሳቦም ዘበና ተቝፀረ
1: ከም ዓለቕቲ ደምና እናመፀዩ ምዕባለ ቤቶም ምህርትና ከምዘይተጠቀሙ ምስልና እናደወኑ ጸልማት ተስፋ ከምዘይብሉ ጸሎሎ እናቐብኡ ክብርታት እናበረዙ ኣብ ኣህጉርና ዝፈጸምዎ በደላት ክትሰምዖ ዘስደምም ገበናት
2: ፈለማ ዝተፈጥረ እከይ ውሪድ ብወገን ብብሔር ብቋንቋ ምእታው ባቲት ብዓሌት ብኸባቢ ሓድነት ምብታን ዝተቐለመ ደብተር ምህሳስ ምብዳም ዓደይ ዓደይ ግን ንእከይ ውዲት ብኣጋ ንቕሑ ካብ ጥንቲ ጥቅምቲ ደብተር ዓደብኡ ቀሊቡ

0: አደይ፣ አድ ኸበሮ፣ አድ ነጋሪት፣ አድ ሻምብቆ፣ አድ መለኸት፣ አድ መሰንቆ፣ አድ ስሙር ህርመት።
1: አደይ አደይ፣ አድ ረባባ፣ አድ አባንጋላ፣ አደይ አድ ጭራዋጣ፣ አድ እምብልታ፣ አደይ አድ በገና፣ አድ ዋልታ፣ ዝናር ዕጥቅና፣ ጅግንነት ያታና፣
0: ደብተርና ወ ደብተር ወርቂ፣ አፈልፊሉ ዘውፅእ ሓቂ፣
1: ጸጋታት ዓቂቡ መሶብ መሊኡ፣ ጓሓፍ ምዕራብ ፈንፊኑ፣ ርእሰ ምርኮሳ አዝሚሩ፣ ብቑሩም ልሳን ደብተራ ቦታተይ ነዲፉ፣
0: ውርሻ ቦታተይ ሕግን ዳባ 24 ቀቢላታት ሳሕል፣ ስርዓት ደንበዛን ሕጊ ናይ ዓፋር፣ ሕጊ ብሌንወ ስርዓት ተውቀ ስርዓት ተርቀ፣ ስርዓት ዓሰርተው ክልተው ነገደ፣ ስርዓት አድከመ ምልጋእ፣ ስርዓት ናይ ሃብተ ስሉስ ናይ ገብረ ክርስቶስ ናይ ደቂ ተሽም ስርዓት ካርነሽም፣ ስርዓት አድግነ ገለባ ዋዕላ ሸውዓተ አንሰባ፣ ሕጊ ናይ ለገጭዋ ሕጊ እንዳባ ናራ፣ ሕጊ እንዳባ ክልተ ማርያ፣ ሕጊ ሰሓርቲ ላምዛ ወቐርቲ ዳምባ፣ ስርዓት ዓፅሚ ሓርማዝ ሕጊ እንጋናኣ፣ ስርዓት ሕጊ ኽልኤ መንሳዕ ያታወ ሕጊ ቢን ዓሚር፣ ሕጊ ዓደቦይ ፍሉጥ ሕላገቱ ዋሕስ ርስቱ ድርዒ መንነቱ፣ ደብተረዩ ዋና ኽብርታቱ ደብተረይወ ደብተር ህዝበይ፣ ውርሻ ቦታተይ መስመረዩ ትቐንዲ ድርአይ።

መስመር ሒዙ ተበጊሱ ሓቂ ተቐኒቱ ገስጊሱ ተቓሊሱ ንንጹር ዕላማ ሰይሩ ምቑሕ ባርነት ፈጢሩ ራህዋ

0: ዝበሃል ማይ ረብሓ ሃገር ሰሪዑ ሓድነት ህዝቢ ደሪዑ ደረትን ዋንነትን ኣጽኒዑ ዓንዲ ሃገራዊ ሰራውር ኣደልዲሉ ንቑሕ ሰብ ፈጢሩ
1: ሃገራውነት ሃገራውነት ኣብ ከርሱ ጉሩሕ እምነት ዘይጠልም ምሒሉ ሕጹብ መዓንጣ ዘድምዕ መኪቱ ኣውራጃ ቐቢላ ቋንቋ ሃይማኖት ሰንጢቑ ሃገር ዝመዝምሮም ዜጋታት ሰሪሑ ብኽብርታቱ መሊሱ ጐሊሑ

ተወፋይነ ተወፋይነቱ ወ ክብርታት ሰውራ ናይ ሓፋሽ ረብሓ እለፅ ቀቢርካ ውልቃውነት ተህሲስካ ማዕርነት ፈጢርካ ተራን ሓላፍን ብማዕረ ወድን ጓልን ፈጺሙ ዘይፍለ ደርባዊ ፍልልይ ዘየለ ሃይማኖቱ ኣብ ሃገር ዝኣመነ ብጽንዓቱ ዓለም ዘገረመ

0: ውፅንዓት ምስጢረ ትምህርቲ መከላ ውፅንዓት ምስጢረ ትምህርቲ
1: መሃዝነት መሃዝነት ወይ እንግዳ ዓሰውራ ዝኾነ ፈጠራዊ ዓቕሚ ዘራብሐ ብመሃዝነት ኣይፈልጦ።

0: ጽዑን የኸይበለ ውሕሉል ጥበብ ወኒ ዝተሓወሶ ንዝመጸ ሽግር ብዓቕሊ ይፈትሖ
1: ነቐፌታ ነቐፌታ እወ ርእሰ ነቐፌታ ምእዙዝነት ዝኾስኰሰ ጥበብ ጸገማት ዝጸረገ ብቕዓት ሰውራዊ ጠባይ ዝሰርዐ ኣበራት ሓጺቡ ዘጽረየ ነቐፌታ እወ ዕለታዊ ሕብስቲ ሰውራ መማእዘን ሃገራዊ መርሓ
2: ርእሰ ምርኮሳ ጽኑዕ እምነትና
0: ምስጢራውነት መስመር ዓወትና
1: ሃገራዊ ሓድነት ጥምረት ሕዝብና
2: ክብርታትና ሓዲድ መጻኢና
3: መስመር

0: ደጊምና ሰላም ዝኸበርኩም ተዓዘብትና በዛ ክንከታተለ ፀንሕና ናይ ድምፃዊ ሃጅ እድሪስ ደርፊ ናይ ሎም ማዓንቲ መደብና መደብ ሄለው ደባዩ ከፊትና ኣለና ማለት እዩ። ምክትታልኩም ኣይፈለየና እንዳበልና ድማ ናብዚ ቀዳመይቲ ቴሌፎን መፅያትና ዘላ እያ ክንቅበላ። ሄሎ
1: ሄሎ
0: ሄሎ ደባይዎ መርሓባ። ሰላም መን ክብል ሕራይ ከመይ ውዒልካ? ፅቡቅ አልሓምዱላ። ትፈደል ቀፅል።
1: ራይ መጀመርታ ንክብርቲ በዓልቲ ገር
0: ኣራይ
1: ንደከይ ምልክያት ስራፌል ሰሊሆም ስራፌል ስኒ ስራፌል
0: ኣራይ
1: ንኣደይ ፅገ ገብሩ ንሓወይ ኩርቤ ምሕረታት
0: ኣራይ
1: ንኣሞይ ትርሓስ ዮሃንስ ምስ ደቃ ኩሎም ደቃ ማለት እዩ
0: ተማም
1: ንኩሎም ኣቦታተይ ሓቦታተይ ከምኡውን ንኩሎ ንሓትነታተይ
0: ኣራይ
1: ንዜና ፀጋይ ምስ ድሩን ስድራ ቤቱን
0: ኣራይ
1: ኣብዚ ኣብ ዓሰ ዘለዉ ኤምባ ኣባላት ኤምባር ካኒ ኣቤል ዕቁባ ሚካኤል ኣይለ ሄርሞን ምሕረታብ ወለ ስላሴ ፈረጅ
0: ተማም
1: ኩሎም
0: ኣራይ
1: ንኣባላት ሕክምና ረሰስካኒ ማለት ንብምልኦም ኣባላት ካኒ ሰላም ኩሎም ደለ ንዓ
0: ኣራይ ይቀኒልና ይቀኒልና ይስራፌል
1: ነታ ዘሕለፈትን መኻ
0: ኣራይ ሰምዑካ ኣለዎ ይቀኒልና ስራፌኤል ሽኩራን ከማን ቴሌፎን ላትና። ሃሎ ሃሎ ሃሎ ሓራይ እምበር ዝኸበርኩም ተዓዘብትና ከምቲ ኣቐዲሞ ዝበልክዎ መደብኩም መደብ ሄሎ ደባዮ ከም ወትሮ ጅምዓት ብቐጥታ ካብ ቴሌቭዥን ኤርትራ ሒዝናልኩም ቀሪብና ኣለና። ደዊልኩም ኣብ መደብና ክትሳትፉ ብክብሪ እንዳዓደምና ከምቲ ዝበልኩም ዝተፈላለዩ ደርፍታት ኢና ሒዝናልኩም ቀሪብና ዘለና። መደብና ደስ ክብለኩም ድማ ተስፋ ንገብር። ቴሌፎን ካብ ዘይመፀና ድማ ናብዚ ቀፂላ ትስዕብ ደርፊ ይኸብለኩም። ደርፊ ናይ ድምፃዊት ብርክቲ ደሞዝ ንድሕሪት ቁርብተይ ምልስ ኢልና ሓቢርና ክንሰማዕ ኢና ማለት እዩ። ክሳብ ቴሌፎናትኩም ዝመፀና ክንምለስ ኢና። ሳደር ሙሻሂዲን የብዱ ድማ ዕንደና እትሳል ብዘይማጉልና ሳቢጋ ንሕና ማዓኩም ዓላ ልሃዋ ሙባሸራ በስ ዕንደና እትሳል ከልና ንስትግብሉ። ሄሎ ሄሎ ደባይዋ መርሓባ።
2: ማዓት ቤተ ሰጎይቶም
0: ሕራይ ከመይ ውዒልካ?
2: ዛየሮዘዓንዶ ውዕልዚ
0: ፅቡቅ አልሓምዱላ ትፈደል።
2: ራይ ማዓት ቤተ ሰጎይቶም ደቀይ ፋኒኤል ክሳነት ሓይልኣብ
0: ሕራይት ሕራይ
2: ንኣሕዋተይ ሰላም ሰሊና ሰናይት ዝረኢት ሄርሞን ኮኸብ
0: ሕራይ
2: ናቱ ሰላም ኩሎም ፈቱ
0: ተማም
2: ከምኡውን ንሓማተይ ኣልማዝ ምስታት
0: ኣራይ
2: ንሓወይ ጎይታ ምሰኽለ
0: ተማም
2: ሰላም ኩሎም የፈቱ
0: ኣራይ
2: ከምኡውን ሳላት ቀስ ከ ሰላም ኩሎ የፈቱ
0: ኣራይ ሽኩር ኣራይ ይቀኒልና ሽኩራን። መርሓባ ከማን ቴሌፎን ላትና። ሃሎ
3: ሃሎ
0: ሄሎ ደባይዋ መርሓባ።
3: ሃሎ ሰዕዳ ሓመድ
0: መርሓባ መን ክብል?
3: መሓመድ።
0: መሓመድ ከመይ ውዒልካ?
3: ማሸሎ
0: አልሓምዱላ ትፈደል።
3: ኣወል እግልቂ
0: ጠይብ ሽኩረን ያ መሓመድ ኣላ ይኸሊክ
3: ኣቁግልና
0: ጠይብ
3: ኣቁ ሳዕዲን
0: ተማም
3: ኣቁግል ሂዋን
0: ተማም
3: ኣቁል ባድሬ
0: ጠይብ
3: ኣቁል ያዚን
0: ጠይብ
3: ኣቁል ከራር
0: ተማም
3: ኣቁል ሰንደሪ
0: ተማም
3: ኣቁል ማንቸስተር
0: ተማም
3: ኣቁል ጀኒ
0: ተማም
3: ተፌርና
0: ጠይብ ሽኩረን ያ መሓመድ ኣላ ይኸሊክ
3: ብዒን ዝዓድ
0: ሽኩረን ንዓም
3: ዕናት ናይ ወድሩፍ ይወድና
0: ወድሩፍ እንሻ ላ ልእስቡዕ ኣልጃይ ጠዋሊ
3: ወድጎረት
0: ወድጎረት
3: ኣያ
0: እንሻ ላ ልእስቡዕ ኣልጃይ ጠዋሊ ጠዋሊ ያ መሓመድ ሽኩረን ለክ
3: ሽኩረን ሽኩረን
0: መርሓባ ኣላ ይኸሊክ። أسادة المشاهدين زي ما قلنا سابقا نحن معكم على الهواء مباشرة من الفضائية الإثرية وحلقة من حلقات برنامج ألو دبيوة. اتصلوا بينا على أرقام هواتفنا الظاهرة على أسفل الشاشة 12-24-74 و12-24-54. شاركوا معنا في حلقة اليوم. زي ما قلنا لدينا مختلف الأغاني بمختلف اللغات الإثرية ومن ضمن الأغاني حتكون الأغنية التالية للفنانة برختي دوموز أغنية بلغة التجرنية أغنية جميلة جدا من الأغاني القديمة حنسمعها مع بعض ونرجع خلوكم معنا.

0: ግርማ ፍስሀ
1: ቀራይ
0: ዮሐና ፍስሀ
1: ተማም
0: ማእከለ ፍስሀ
1: ቀራይ
0: ከምኡውን ሓወይ ዩሴም ኣሕመድ
1: ተማም
0: ከምኡውን መላ ህዝቢ ኤርትራ ብምሉ
1: ቀራይ ይቀኒልና ሰምራዊ ሽኩርን ለኪ ከማን ቴሌፎን ለትናህሎ

0: ተስፋዋለም ወድብ ኮይ ማለት እዩ ኣወል ፖሊሲ ኦላበረ እዩ ዝርከብ ተስፋዋለም ወድብ ጋለም ሰላም ክብሪ ይደሊ
1: ኣራይ
0: ንሙሉእ ስድራ ቤት ማለት ኣብ ደገና ውሽጡ እንዘለዉ ስድራ ኤርትራውያን ምውሎም
1: ኣራይ
0: ንክቡር ፕረዚደንት ኢሳያስ ኣፈወርቂ
1: ኣራይ
0: ኣፅየን ጎራብተይ ፀጋ ገርዝጌር ምስ ስድራ ቤታ ብምልኦም
1: ኣራይ
0: ንጎራብተይ ብምልኦም እንዳ ክብረኣብ ክብረኣብ ገብሪ ሂወት ምስ ደቁ
1: ተማም
0: ብምልኦም ኩሎም ተሰነይ ህዝቢ ተሰነይ
1: ኣራይ ይቐኒልና ምዕራፍ ሽኩራ ሓቢብቲ
0: ማሓሽኩር
1: ሓቢብቲ ኣነ ይቐኒልና ከማን ቴሌፎን ኣላትና ሃሎ
2: ሄሎ
1: ሄሎ ደባይዎ መርሓባ
2: መርሓባ
1: መን ክብል
2: ቅዱስ ምኬለ
1: ከመይ ውዒልካ ቅዱስ
2: እግዚኣብሔር ይመስገን
1: ካብ ኢኻ ትድውል ዘለኻ
2: ካብ ተፀራ
1: ካብ ተፀራት ትፈጠል ሓቢብ ቅፅል
2: ኣይ ቀዳምነት ወላድ
1: ኣራይ
2: ምኬለ ኮይቶም
1: ኣራይ
2: ንወላዲተይ ንግስቲ ተስፋዝጊ
1: ኣራይ
2: ንእሞይ ፅጌረዳ
1: ኣራይ
2: ንእሞይ ኣስመረት
1: ተማም
2: ንእሞይ የዋና
1: ኣራይ
2: ንሓወጎይ ተኬ
1: ኣራይ
2: ንሓወጎይ ሕሩይ
1: ተማም
2: ንሰይ ሃወጎይ ማእዛ
1: ኣራይ
2: ምስ ኩሎም ደቃ
1: ኣራይ
2: ንኩሎም ሓፍነታተይ
1: ኣራይ
2: ንጎረባብተይ
1: ተማም
2: ንቐንሶለይ
1: ኣራይ
2: ንብለይ ዝለይ ድማ ንተሻልደ
1: ኣራይ
2: ብዕቕባ
1: ኣራይ
2: ተኽሉ
1: ኣራይ
2: ወዲ ሰንጋል
1: ኣራይ
2: ኣደልጋነሽ
1: ኣራይ
2: ወዲ በራ
1: ኣራይ
2: ንቐንሸሎይ
1: ኣራይ
2: ንጎረቤቲ ማማ ዘመዳ ንዝደቃ
1: ኣራይ
2: ሸዊት ምስ ደቃ
1: ኣራይ
2: ጎመ ድማ ንእንስሳ ምስ ደቃ
1: ኣራይ ኣራይ
2: ንዓኸ ድማ
1: ኣራይ ይቐኒለይ ቅዱሰይ ሽኩራን ሓቢቢ ይቐኒለይ ከማን ተለፎ ላትና ተዘይ ተጋጊ ሎ
3: ሎ ከመ ውዕልክ
1: መርሓባ ሰላም ከመይ ውዒልካ መን ክብል
3: እግዚኣብሔር ምስገን ጥዑም ዝበሃል ካብ ኣስመራይ
1: ኣራይ ትፈደል ጥዑም ምዝጊ
3: ኣሕዋተይ ሰላም ተስብሎ ንሰላማዊ መሳይ እስጢፋኖስ ኣቶ ካናዳ ዝርከቡ
1: ኣራይ
3: ንኤደን ሳምራዊት እሴ ገብረ እግዚኣብሔር ኣብ ሸደን ዝርከቡ ብስራት ምስ ሰብኣያ በዓል መንግስቲ ነብር
1: ኣራይ
3: ኩርኩና ኣብ ኣዲስ ኣበባ ነቦይ ነደይ ነሞይ ኣሞይተስኤ ንዓፊ ኮድናይ ንመላእ ህዝቢ ኤርትራ ሰላምን ራሕዋን ይምነ ብጣዕሚ እየ ዘመስግን ትመደፍኪ ብጣዕሚ ፅቡቅ
1: ይበዘልሽኩረን ይቐኒልና ጥዑም ምዝጊ ይቐኒልና
3: መርድ
1: ኣራይ ደርፊ ናይ መን
3: ናይ ኣበባ ሃይለ ሓደ ልቢ ትብል
1: ናይ ኣበባ ሃይለ እንሻላ ኣብ ድመፅ ዘሎ ሎ ማዓንቲ ኳ የብልናን ኣብ ዝመፀ መደባት ግን ናይ ግድን እንሻላ ይቐኒልና ይቐኒለይ ጥዑም ምዝጊ መርሓባ ሽኩረን ሃረይ እምባር ዝሃበርኩም ተዓዘብትና ናብዛ ቀፂላት ትስዕብ ደርፊ ኣክብለኩም ደርፊ ብቋንቋ ትግረ ናይ ድምፃዊ መሓመድ እድሪስ ዓዚዛ ትብል ሓቢርና ክንሰምዓ ኢና ምሳና ፅንሑ

0: ኖ
1: ሓራይ
0: ወዲን ዓኺ ንመሳርሕትኺ ንኩሎም ነዚኣ ዘረኸበትናኻ ብጣዕሚ ኸ ብልቢ ኣመዝገነልና
1: ሕራይ ይቐኒልና ኩሎም ሰምዑካ ኣለዎ ኣብርሃም ይቐኒልና
0: ብጣዕሚ እሽቲ
1: ሽኩር
0: ደርሲ ኸ ፈቓደኛ ተኮይኑ ኸ ዘረባ ኣብዚሕልካ ከይኮነ ቀሬታ እምበር ናይ ሳሊ እምባ ድግም ድግም ባ ግበርልና
1: በቃ ኣብታ ትመፅእ ዘላ ሰሙ ሎ ማዓንቲ የብልናን ማዕለሽ እንሻላ ግን ኣብታ ትመፅእ ዘላ ሰሙ
0: በቃ ተሰናይ በሊ
1: ሽኩረን ይቐኒልና ኣብርሃም ብጣዕሚ ኢና ነመስግነካ መርሓባ ሕራይ እምበር ዝሕበርኩም ትዓዘብለና ናብዛ ቐፂላ ትስዕብ ደርፊ ይኸብለኩም ደርፊ ናይ ድምፂ ውሃኒ ባልኣለም ሓቢርና ንስማዕ እያ

ዓዘብትና መደብና ዳርጋ ናብ ምዝዛም ገፁ እዩ ሓንቲ ንመወዳእታልና ዝቐረብናዮ ደርፍላትና ናይ ድምፃዊ ሙሴ መኮነን እሰጋ እሳ ክንጋብዘኩም ኢና ከም መዛዘም ናይ ሎም መዓልቲ መደብና መደብ ሄሎ ድባይዎ ማለት እዩ ንዓ ሰሚዕና መደብና ክንዓፁ ኢና ሓቢርና ክንሰምዓ

0: መደብ ናትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ከህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ

0: ኣንቢብካ ፅሒፍካ እስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግድር ወበይን ምግሰብዓና ንስምዕና እዮም ኣነ መዓልቲ ሰምዕና ኹን
1: እዝን ካልእን መደባት ክቐርብ እዩ ተኸታታሊት ፊልምሳውን መበል 29 ክፋል ካብ መደባትና እያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮ እሞ ንኽትከታተሉ ብክብሪ ንዕድም መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍረቓ ንድሕር ቐትሪ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕር ቐትሪ መደብ ናትራን

0: ንባብ ኣብ ተጻሒፉ ዝተሓትመ ወረቐት ዝግበር ናይ ኣንባባይ ንዓይን ምንቅስቓስ ኣይኮነን። ኪንዩዚ ኣብ መንጎ ጸሓፋይን ኣንባባይን ዝግበር ዝርርብ ዝሓዘ ዕምቀት እዩ ዘለዎ። ዝተዓጽዎ ሓድሽ ዓለም ዝኸፍት ዓሚቕ ስምዒትን ምድንጋፅን ዝሃንጽ ንሓደ ዘይውስል ሓሳብ ዘለዝብ እዩ። ንባብ ንወዲ ሰብ ክዕቢ ዝተፈጥረ እዩ። ወዲ ሰብ ብዘይ ንባብ ብሰልኣ ከም ዝጠፍአ መርከብ ምዃነ ይብሉ ንዓለምና ምሁራን።
1: ኖም ቾምስኪ ዝበሃል ንንባብ ዝምልከት ተዛረባ ኣላ ዘረባ እንታይ እዩ ዝብል፣ ንባብ ማለት ምግንፃል ወረቐት ወይ ትፅሑፍ ምንባብ ማለት ኣይኮነን፣ እንታይ ደኣ ንዕኡ ምምስራሕ ምምስራሕ እዩ። ገሊኦም ክሳብ ንዕኡ ናብ ተግባራዊ ምቕያር ዝብሉ ኣሎ፣ ምምስራሕ ክህሉ ኣለዎ እዩ ዝብል ኖም ቾምስኪ። እዚ እንታይ ማለት እዩ? ኩሉ ንባብ ኣብ ኣእምሮ እዩ ዝውዳእ ማለት እዩ። እቲ ነንብቦስ ነንብቦ ማለት ኣይኮነን፣ ንባብ ማለት ተመስርሒው ክውዳእ ክኽእል ኣለዎ። ምስ ተወደአ ኢና ተነቢቡ ንብል ማለት እዩ። እዚኣ ንሓዛ ሕጂ ኣበ እዩ ዝውዳእ፣ ኣብ ኣእምሮ ይውዳእ። ባህሊ ናይ ኣእምሮ ወዲ ሰብ ካብቲ ካልእ ፍልይ ዝበለ ኣለዎ። ከባቢና ርኢና ንምሃር፣ ኣንቢብና ንምሃር። ስለዚ ምንባብ እንታይ ኢና ንብል ዘለና ማለት እዩ ካልቸር እዩ፣ ባህሊ እዩ። እነማዕብሎ እዩ እምበር ምሳና ዝውለድ ኣይኮነን። ቆልዓ ውሉድ ክብል ከሎ ጡብ ኣዲኡ ኣይስእናን እዩ ሃቀ። ላም እውን ምራኽ ምስ ወለደት ጡብ ኣዲኣ ሃሰሲ ኢላ እያ ትረኽቦ። እዚ ኢነይት እዩ፣ ምሳኻ ዝውለድ እዩ። ምንባብ ግን ምሳኻ ይውለድኒ፣ ተማዕብሎ ኢኻ ትመሃሮ ኢኻ። እዚ ከዓ እንታይ ንብሎ ኒውሮፕላስቲሲቲ እንታይ ማለት እዩ? ተመጣጢ ኣእምሮ ናይ ወዲ ሰብ። ስለዚ ምንባብ ትርጉሙ ንምስራሕ ናይ ፅሑፍ ብረቲና ሓሊፉ ብዓይና ሓሊፉ ወይ ኣብ ኣእምሮ ዝሰፍር እዩ። ዓይነ ስውርቲ ኮይኑ ንኣብነት ብምድህሳስ ነቲ ቅርፂ ናብ ኣእምሮ ይሰግር፣ ካብቲ ዲክሽነሪ ናይ ኣእምሮ ርዩ ከዓ ትርጉሙ ይነግር ማለት እዩ።
0: ምንባብ እዚ ክበሃል ፀንሐ እንተደኣ ኮይኑ ንድሕሪት ምልስ ኢልና ንኣመፃፃን ንኣማዕባብላን ንባብ ክንደስስ ክንፍትን ኢና። ብሓፈሻ ፅሕፈት ኣብ ናይ ጥንቲ መሶፖታምያ ከም ዝተጀመረ እዩ ታሪክ ዝነግረና።
1: ፅሕፈት ማዓስ ተጀሚሩ ከም ታሪክ እንተልና ንድሕሪት ተመሊስና ከባቢ 5000 ዓመት ኣቢሉ ጀሚሩ ማለት እዩ። ኩሉስ 5000 ዓመት ኣቢሉ ገይሩ ኣሎ። እቶም ፊደላት ንብሎም ከ ተርጋ ብዝሓለፈ 500 ዓመት እዮም ጀሚሮም ማለት እዩ። ኣብ ከባቢ 1450 ምስቲ ናይ ጉትንበርግ ፕሮጀክት ዝበሃል ምስ እዮም ጀሚሮም።
0: ሰብ ንምንታይ ተ ልካ ምስ እትውከሶ ብዙሕ ውሽጣዊ ወይ ውልቃዊ ዝኾነ ስምዒታቱ ክገልጽ ይፍትን። ገለ ፍልጠት ክኸስብ፣ ገለ ካብ ፅምዋ ክገላገል፣ ገለ ኣዕርኽ ትኸጥሪ፣ ገለ ግዜ ብግቡእ ኣብ ዝጠቅም ነገር ከወፊ ስለ ዝደሊ ዝብል መልሲ ይህብ። ኪንዩዚ ኣቶ ክፍሎም ንምንታይ ተንብብ ኢልና ምስ ተወከስናዮ ከምዚ ይብል።
1: ዘይነበርካ ዘመን ክትምለሶ ትደሊ፣ መሓዙት ክትብዝሕ ትደሊ፣ ሓቀን ህዝቢ ክተብዝሕ ትደሊ ብኹም ኢኻ ተንብብ። ሸክስፒር ምሳና ይነበረን ሓቀ ኣብ 18 ክፍለ ዘመን ኤልዛቤዚያን ታይም ንብሎ ነይሩ። ግን ተላሃሊን እያ ጁልየስ ሲዛር ኣኡ ትፈልጦ፣ ሃምለት ኣኡ ትፈልጦ ሓቀ ወይ ናይ ሙሳ ኣረን ወርቅሃ እንተ ደኣ ኣንቢብካ ናብ ወርቅሃ ትምለስ፣ እቲ ዝነበሮ ኣብ ስሳታት ዘመን ንክትምለስ ይሕግዘካ። ስለዚ ሰብ ንምንታይ የንብብ እንተኢልኪ ናብ ውልቁ ተመሊሱ

0: ውልቀናይ ካልኦት ሰባት ምእታው ክዳናገፅ ስለ ዝደሊ ንዕኦም ክመስል ስለ ዝደሊ ባህርያቶም ክፈልጦም ስለ ዝደሊ እቲ ዝነበረ ስነ ሕብረተሰብ ፖለቲካዊ ተሓሳስቡኡ ማሕበራዊ ሕትኡ ናብርኡ ምረቱ ፖለቲካዊ ውዳብኡ ሓቂር ታሪኹ ተፅዕኑኡ ነዚ ኩሉ ክትፈልጥ እንተ ደሊኻ ናብኡ ኢኻ ትምለስ።
1: ብዙሕ ናይ ምንባብ ልምዲ ዘይብሎም ሰባት ትርጉምን ጥቕምታትን ምንባብ ሰሚዖም ከንብቡ ዝድርኽ ስምዒታት ምስ መፆም ኮፍ ኢሎም ከንብቡ ይፍትኑ። ናይ ኣድህቦ ፀገማት ኮፍ ኢልካ ከተንብብ ክትጥመም ዘይምኽኣል ሕዝ ግድፍ ዝመስል ናይ ምርባሽ ስምዒታት ይረአዩ። እዚ እንታይ እዩ? ብምንታይ ኢኸ ዝፍታሕ?
0: ንምንባብ ቀዳማይ ዕንቅፋት ዝኸውን ዲስሌክስያ ዝበሃል ሕማም ኣሎ። እዚ መብዛሕትኡ ኣብቶም ኣብ ሕክምና ዝሰርሑ ገልፁልና ኮኑ ኣብ ኣርባዕተ እየ ክገልፀልኪ ዲስሌክስያ ዝበሃል ኣሎ። እንታይ ይገብር ናይ ዲስሌክስያ ምስለኪ? ቢ እንተኮይናስ ዲ ፅሕፋ ትስብ፣ ኪው እንተኮይና ፒ ፅሕፋ። ከምዚ ዝገብሩ ሰባት ኣለዉ። እዚ ፊደል እዚ እንተደኣ ጌጋ ፅሒፎሞ ከንብቦ ከለዉ ከዓ ጌጋ ይንበብ፣ ሚኒናቱ ከዓ ጌጋ ይንበብ። ቢ ዲ ምዃና ብዙሓት ቆልዑ ኣለውና ክስቶ ክስቶ ተደይበልና ኣብኡ ከሎ ርኢኹም ኩሉ ሰብ ደቆ ፍትሽ ክእል እዩ። ዲስሌክስያ ቢ ምስ ዲ ዝግምጥል ኣሎ። ነዚ ምርኣይ ፅቡቅ እዩ። ብዝያዳ ምድግጋም ነቲ ዘሎ ዲፌክት ክትዕርዮ ትኽእል ኢኻ። ስሩ ቴራፒ ስኻኻ ንደቂ ሃሃቦም እናገበርካ ትምህር ማለት እዩ። ካልኣይቲ ኣብ ንባብ ፀገም እንታይ እያ? ናይ ሪዲንግ ዴፊሽንሲ እንታይ እያ? እዚኣ ኣቴንሽን ካስ ይስራቅ። ሕጂ ንበላ ብዝና ንመላእ ኣለና ናዝዛረብኩ ከለኹ ሓደ ሰብ ክሓልፍ ማዕፆ ክኸፍት ገለ የጋጥመካ ኣጋጢሙ ማለት እዩ። ኣይኮን ከም ተጋጢሙ ሲ ኣእምሮኻ ስራቕ ማለት እዩ። ሓቀዳ ትቐንድቆም ነገር ትርስዖ ሓሳብካ ይስራቕ። ኣእምሮኻ እቲ እቲ ሓሳብካ ክትሓስቡ ፀናሕኻ ካብቲ መንገዲ ክትዛረቡ ፀናሕኻ የውፃእካ። ኣብ ንባብካ ኸምኡ ኣሎ። ሞባይል ዝሰምዑ ቴሌቭዥን ኣብ ከባቢኦም ይርዩ ቆልዑ ቀልጢፎም ይስረቑ። ሽዑ ኣብ ሓንቲ ገጽ ኮለል ክብሉ ውዕሉ እታ ገጽ ኣይሰግርዋን ገሊኦም ኣብ ፓራግራፍ ከማ ደንበብዎ ናይ ርድኦም ይመላለሱ ከምኡ ኣሎ። እዚ ኣቴንሽን ደፊሲት ይበሃል። ካብዚ ነፃ ክትከውን ኣለካ፣ ክትዕልሞ ክትክእል ኣለካ፣ ንርእስኻ ክትዕልሞ ክትክእል ኣለካ። ካብቲ ኣቴንሽን ስ ከይስራቅ ኣብ ዲጂታል ዝኣትዉ ከዓ እንታይ ይፀገሞም? ሞባይል ተተኸፊታ ናብኣ ይኸዱ፣ መፅሓፍ በዚ ተቐሪቡ ከሎ እሳ ትሰርቆም፣ ቲክቶክ ተመፅያ ናብኣ ይስረቑ። እዚታት ናይ ኣቴንሽን ፀገም ኣሎ ኣብ ንባብ። ሳልሳይ ቋንቋ እዩ። ኣብ ቋንቋ ከዓ ፀገም ኣሎ። ቋንቋ ድገጥመካ ኣብ ማእኸል ፅሑፍ መፅካ ኣምሓርኛ መፅእ፣ እንግሊሽ መፅእ፣ ጥልያን መፅእ፣ ፍሬንች መፅእ፣ ሕጂ ክንደይ ቋንቋ ትመልኽካ ተራ ኣለዎ። ብዙሕ መፅሓፍ እዩ ዝገጥመካ። እቲ መፅሓፍ ፅቡቅ ኸውን እቲ መፅሓፍ በቲ ዝደልዮ ቋንቋ ይትረኽቦ እንትኸውን ሓደ ካብቲ ፀገም ኮይኑ ዘሎ ሕጂ ቋንቋ ተደመሊኽካ ዝበዝሕ መፅሓፍ ተፃሕፉ ናይ ዓለም በየን እዩ። ብእንግሊሽ እንተይልና ኣብ እንግሊሽ ተደመሊኽካ ኣይትብድሆን። እዚ ከዓ ሓደ ካብቲ ዓብዪ ብድሆ ኮይኑና ዘሎ ማለት እዩ። ቋንቋ ክመልኩ ክኽእሉ ኣለዎም።
1: ካብ ንባብ ዝርከብ ጥቕምታት ብዙሕ ምዃኑ ርኢናዮ ኣለና። ብኣንጻሩ ውልቃዊ ርድኢትን ጥቕምን ተደሪቶም ዝፀሓፍዎ ኣዕናዊ ሓሳባት ዝሓዘለ ኣብ ገለ ከም መወከሲ ኮይኑ ዝቐርብ ኣይሰኣንን። ነዚ ሕማቕ ካብ ፅቡቅ ፈሊኻ ምርኣይ ካብቲ ዘይምንባብ ዘይኮነ ካብቲ ብብዙሕ ምንባብ እዩ ዝፍታሕ። እንተ ኣንቢብካ ኢኻ ሚዛናዊ ኣተሓሳስባ ከም ዝህልወካ እትኸውን።
0: ሰብ ዘንብብ ነቲ ዘንብቦ ከም ዘለዎ ኢምባይብ ከም ዘለዎ ክውሕጦ ዘይኮነ ብነቐፌታዊ ዓይኒ ክሪኦን ኣብ ሂወቱ ክእትዎን። እዚ እንተተገርና ኢና ተዓዊትና ንብል ኣብ ንባብ እታ ክሪቲካል ሪዲንግ ትበሃል። ብነቐፌታዊ ዓይኒ ምንባብ ጉለታት ምእራይ ማለት ኣይኮነን፣ ኣፕሪሽት ምግባር ማለት እዩ። ብኩልቲ ኣፕሪሽት ንብሎ ዘለና እንታይ እዩ? ናእዳ ክትንእድን ከለካ ምንኣድ ማለት ምፍራስ ማለት ወይ ምድናቕ ማለት ጥራይ ኣይኮነን። ጉለት ዘለዎ ትርኢ፣ ኣወንታ ዘለዎ ትርኢ፣ ናትካ ሚዛን ከዓ ትወስድ። ስለዚ ሚዛናዊ ኣናበባ ክህልወና ኣብዚ ኣብ ዲጂታል እሱ ፀገም ኣሎ። ተንክልተ ድበልኩኹ ቪድዮ ክዕለክ እቲ ሓንቲ ብኣማዞን ዝወፀት ሓንቲ ጎርዞ ጓል ኣላ እሳ ቀፃለ ብኢንተርኔት ናይ ኣማዞን ኣትያ ኣቑሑት ትፍትሽ ነይራ። ኣብ መወዳእታ እሳ ከይፈለጠት ሓደ ፓኬጅ ናብኣ ልኢኹምላ ሓደ ትሕዝቶ ብባኳዕ ዓሺጎም ሰዲዶምላ ድሮን ገይሮም ተቐቢላቶ ኣብቲ ዝመፃ ፓኬጅ እንታይ ፀኒሑ? ናይ ቆልዓ መጥበዊ ክዳውንቲ። እዛ ጓል እንታይ ይሕብርዋ ኣሎ? ነብሰ ፆር ምዃና ነጊሮማ። እሳ ከይፈለጠት ነብሶ ፀር ምዃና ተነጊራ ጉለት ናይ መን እዩ ኣማዞን ስሩሒ ዝሰርሕ ዘሎ ይሸይጥ እዩ ዘሎ ሓሳብ እዩ ዝእክብ ዘሎ ናና ጉድለት እንታይ እዩ ናይ ኩልና ኣብ ኢንተርኔት ኣብ ዲጂታል ክንኣቱ ከለና ነንብብ ሞ እንታይ ነንብብ ብዕምቆት ኣይንሪኦን ሚዛናዊ ኣናበባ ኣይህልወናን እቲኡ ፎርም ዝሰዱልና ስቕኢልና ንመልኦ መወዳእታ ሓሳብ ናህና ብነፃ ንዕኦም ንህቦም ናተይ ሓሳብ ናይ ካልእ ሓሳብ ናትካ ሓሳብ ናይ ኩልና ሓሳብ ይእክብዎ ብዕድመ ይፈልዩና ብቕርበት ይፈልዩና ብቋንቋ ፈልዩና ብጂኦግራፍና ፈልዩና ድሌታትና ከዓ ብምሉእ መልእዎ ንዕኡዮም ናብ ኮሞዲቲ ወይ ናብ ንብረት ናብ ኣቕሓ ይቕይርዎ ኮሞዲፋይ ንብሎ እዚ ይሽየጥ ማለት ተሸያጣ ይኸውን ይሽየጥ እሞ ብነፃ ዝሃብካዮም ንሕና ኮሚደረ ሽጉርቲ እዩ ከም ድሽየጥ ኢና ንፈልጥ ኪንኡ ግን ናብ ምንታይ ይከይዶም እቲ ዝሃብካዮም ሓሳብ ይሽየጥ ማለት እዩ ሓቀዶ እዚ ና ከዓ እቲ ኖውለጅ ኢምፐርያሊዝም ንብሎ ማለት እዩ ኖውለጅ ኢምፐርያሊዝም ንፍልጠሲ ናብ ኢምፐርያሊዝም ተቐይሩ ትንሕና ንፈልጦ ኢምፐርያሊዝም ንብረትካ ማዕድናትካ መሬትካ ምግባት ነይሩ ሓሳብካ ምግባት ከ ምንታይ ካኣቱ እዩ ኖውለጅ ኢምፐርያሊዝም እዚ ዝስረቕ ዘሎ ሓሳብካ ይስረቕ ይሽየጥ ናብ ዕዳጋ ይወርድ ግብሪ ተሓተሉ ዋንነትካ ምዃኑ ተረጋግፀሉ ብነፃ ይሸጥዎ ሓሳብካ ይሸጥዎሉ ንዓኻ ሸጡካ ኣለዉ ማለት እዩ እዛ ጓል እዚኣ እንታይ ኣጋጢምዋ ፕራይቨሲ ናታ ፕራይቨሲ ኢሎም ይሽማጎቱ ፕራይቨሲ ናታ ተጣሒዙ ነብሶ ፀር ይኽኢሎም ከይፈለጠት ኣብ ኢዳ ሂቦማ ዘድልየካ ክዳን ዘድልየካ ሞባይል ዘድልየካ ሰዓት ዘድልየካ ጃኬት ዘድልየካ ሎሽን ባዕሎም ሸጡልካ ስለምንታይ ድልታትካ ኣቐዲምካ ሂብካዮም ኢኻ ተሸይጡ እዩ እዚ ዝዓይነቱ ድኽመት ናይ መን ናይ ትንባባ እዩ ብዕምቆት ክተንብብ ዘይምኽኣል እዩ ካልኣይቲ ናይታ ናይጀርያዊት እያ እታ ናይጀርያዊት ዘውፃእታ ሳውን ምርኣያ ተድልያ ፅቡቅ ዝኾነ ሚዛናዊ እዚኣ ሚዛን ዘይብላ ርኢና ናይ ኣማዞን ዝረአያ ታጓል እዛ ናይ ናይጀርያዊት ከዓ ሚዛናዊት ብኸመይ ሚዛናዊት ንብላ ኣለና ኣብ ኤርትራ ዝተዘርበ ኣብ ከባቢ 2014 15 ኣቢላያ ወፅያታ ቪድዮ ቫይራል ከይዳ ሽዑ ኣብ ሙሉእ ዓለም ኩሉ ሰብ ይርእዋ እንታይ እያ ትብልታ ስታ ዘቕረበታ ኤርትራውያን ደቂ ተባዕትዮ ብሰንኩ ኩናት እንዳዋሓዱ ከይዶም ደቂ ኣንስትዮ ኤርትራ ከዓ ድምርዓዋ ናይረኸባን ስለዚ መንግስቲ ኤርትራ መምርሒ ውፅ እዩ ካብ ክልተ ንላዕሊ ዝኾነ ወዲ ተባዕታይ ክምርዖ ወፃኢታት ከዓ ብምሉእ ናይ ሕንኩርኡን ገለ መሊእን ማለት እዩ መንግስቲ ክሽፍነልካ እዚ ዓይነቱ ገይሮም ኣውፅኦሞ እዚ ሓሶት እዩ ሓሶት እዩ ኩልና ንፈልጦቶም ንነብሮ ግን ምሰንብብካያ እቲ ዘንብብ ሰብ እዚ ንብሎ ዘለና ኣብ ውሽጣኣት እዩ ክሪቲካል ወይ ብኣርትዖ ከንብብ ተደክኢሉ ጠፊኡ ኣሎ ነዚና ክንምህሮም ዘለና ደቅና ንኩሉም ባባይ ማለት እዩ ክተገናዝብ ክትክእል ኣለካ መገናዘብ ከዓ 4-5-6 ፅሑፋት ኣምፅኢካ ኣዋሲብካ ታልክዕ ሚዛናዊት ክትወስድ ትክእል ኣለካ እንታይ ይሕግዘካ ሰብ ከንብብ ከም ዘለዎ እታ ቆልዓ ከዓ ፅቡቅ ገይራ ኣቕሪባታ ብስታስቲክስ ጀሚራ ናበይ ገውፂኡ ይኸይድ ናይ ኤርትራ ስታስቲክስ ደቂ ኣንስትዮን ደቂ ተባዕትዮን ማዕረ እዩ ካልኣይ ምምርዓዊ ዝበሃል የለን ካንካበ ክትምፅእ ወዲአ ሓ ሓንቲ እንታ ኣኺለና ናኸዋን ስለዚ ጌጋ እዩ ትዘራርባ በርትዖ ክተንብብ ምኽኣል እዚኣ ኣብ ዲጂታል ዝበዝሕ ፀገሙ ሰብ እንታይ እዩ ኣስተባሂሉ በርትዖ ብምምዛን ከንብብ ኣይክእልን ሚዛኑ እዩ ይስሕት
1: ኣብ ዓለምና ብብዝሒ ዝርከቦን ኣንበብቲ ብተርታ ተሰሪዐን ዘለዋ ሃገራት ኣለዋ እዚአን ኣብ በብእዋኑ በፂሕኖ ዘለዋ ደረጃ ምዕባለ ፅልዋ ናይ ምንባብ ከይኮነ ኣይተርፍን እውን ዘየብል ኣይኮነን እዘን ሃገራት ብኸመየን ህዝበን ኣንባብ ክኸውን ፅዒረናሉ ተዓዊተናሉ እውን
0: ብብዙሒ ህዝቢ እንተዳርኢና ቻይና ኣለው ኣንበብቲ ህንዲ ግን ኣብ ምንታይ ይወስድዎም 10 ሰዓት ንመዓልቲ ዘንብቡ ብውልቀ ሰብ ክረአ እንከሎ ቻይና እዚ ህንዲያ ወሲዳ ዘላ 10 ሰዓት የንብቡ ሓደ ሰብሲ ኣብ ቻይና ብኣቨሬጅ ክንሪኦ ከለና ብኣቨሬጅ ክውሰድ እንከሎ ብገምጋም ናይ ህንዲ እዩ ተመዝጊቡ ዘሎ ህንዲ ብሰዓታት መሪሓ ኣብ ውልቀ ሰብ ክንበብ ዝኽእል ኩሉ ሰብ የንብብ ማለት ኣይኮነን ግን ተመቂሉ ምስ ተረኽበ ብኣቨሬጅ ህንዲ ቀዳመይት ላ ብሃገራት ብምሉኡ ብድምር ክትሪኦን ከለካ ግን እታ ቀዳመይቲ ዘላ ፊንላንድን ሳውስ ኮርያን ደቡብ ኮርያ ማለት እዩ ፊንላንድ እዚአን ብፍላይ ዘን ኖርዲክ ዝበሃላ ካንትሪስ ሃገራት እዚአን ኣብቲ ቅድሚ ተሰርዐን ኣለዋ ናብ ባህሊ ተቐይሩ ናብ ባህሊ ኣብ ፊንላንድስ ምንባብ ማለት ባህሊ እዩ ኣብ ቻይና ናብ ባህሊ ቀይሮሞ እዮም ከምዚኦም ዝኣመሰሉ ከዓ ምርኣይ ይፅበወይ ኣብ ሳውስ ኮርያ ዘዝነቆ ነገር ካብ ዝረእኽዎ ቪድዮታት ማለት እዩ ካብ ባህልስ ባህሊ እንዲ ኦፍኮርስ ሃይማኖት ባህሊ እንዲ ናብ ሃይማኖት ከዓ ተቐይሩ ናብ ኣምልኾት ተቐይሩ ቤተክርስትያናት ኣድባራት ኤግዛም መርመራ ክገብሩ ከለዉ ቆልዑሲ ከም ስርዓት ጠጠው ብል ኩሉ ነገር ነፈርቱ ባቡሩ ጠጠው ብል መርመራ ክሳብ ዝግበር ኣብ ኣድባራት ከዓ ሰብ ይፅሊ ጸሎት የብፅሕ ዕላማ ንምንታይ ኣብ ትምህርቲ ዘለዎ ኣጠማምታ ናይቲ ህዝቢ ኣሎ ኣብ ምንባብ ኣብ ትምህርቲ ዘለዎ የርእካ ናብ ከምኡ ደረጃ ክንበፅሕ ከዓ ይምነነ ህዝብና ሲ ናብ ባህሊ ክቕየር ንባብ ናብ እምነት ገጹ ክኸይድ ምክንያቱ ብኸም እዩ ዝሓልፈልካ ትቅየር እንተኾንካ ብኸም ጥራይ ክሓልፈልካ ዝኽእል ከየንበብካ ይሓልፈልካ እዚ ሕጂ ብኸመይ እዩ ነዚ ሰሪሖምሉ እንተይልና ቀዳመይተ ኣብ ትምህርቲ እትዮም ከም ስርዓት ኣብ ስርዓተ ትምህርቲ ኣትዩ ካልኣይ ላይብረርታት እዮም መስሪቶም ኣብ ነብሲ ወከፍ ላይብረርታት ቤት ንባባት ማለት እየ ቤት ንባብ ብኮሚኒቲ ደረጃ ኣብ ኢኒሽን ደረጃ ኣብ ዩኒቨርስታት ብኮሚኒቲ ኣብ ከባቢኡ ኣብ ሙኒሲፓሊቲስ ኣብ ከተማታት ኣብ ኣብያተ ትምህርቲ ብጣዕሚ ኣስሖም ሕትመት ናይ መፅሓፍቲ ከዓ ኣዝዩ ሕሱርን ብብዝሒ ከም ዘሕተምን ምክንያቱ ቀረብ እውን ክህሉ ኣለዎ ምሕታም እዚ ምስ ምሕታም ዝተኣሳሰር ማለት እዩ ብኩሉ ቋንቋታት ከዓ በቲ ዝጠልብዎ ቋንቋ ከዓ ናይ ምቕራብ ኣዝዩ ኣብዚ ሰሪሖምሉ ብዲጂታል ከዓ መሊሱ ኣስፋሕፍ እዮ ብዲጂታል ከዓ ኣዝዩ ይሰፍሕ ታብሌታት ወፅአን ላፕቶፓት ወፅአን ብዌብሳይትስ ገይሮም ነቲ ሰብ ኣክሰስ ክህልዎ እዚ ክረኽበሉ ቀረብ ማለት እዩ ንክቕረብ ኣዝዮም ሰሪሖም ኣብዚኦም ቶም ዕላማ ልዕሊ ኩሉ ዝሰርሕዋ ግን ባህሊ ምቕያር እዩ ከም ባህሊ ህዝቢ ኣንባቢ ንክትገብሮ ከም ባህሊ ተፃዒሩሉ ኣብ ሰሪሖምሉ ማለት እዩ ነዚ ስለ ዝገበሪኦም ኣብዚ ከምዚ ደረጃ በፂሖም
1: ናይ ዓለምና ኣንበብቲ ብምዃኖም ፍሉጣት ኣብ ዝተፈላለየ ሂወቶም ጸሎትን ኣድማዓትን ዕውታትን ዝኾኑ ሰባት ምስጢር ናይ ዓወቶም ንባብ ምዃኑ እዮም ዝገልጹ ኣብ ሂወትካ ለውጢ ከተምፅእ እንተርኣ ደሊኻ ንፉዕ ኣንባባይ ክትከውን ድማ ይመኽሩ
0: ሩዝቨልት ፕረዚደንት ናይ ኣሜሪካ ዝነበረ ኣንባባይ ምንባሩ ኩሉ ሰብ ይዛረብሉ ንግሆ ሓንቲ መፅሓፍ ውድእ ኢሎም ቅድሚ ቁርሲ ድሕሪ ቁርሲ ግን ሰለስተ ኣለዋ ንመዓልቲ ኮይ ዚ ንመዓልቲ እስክንደይ ውድእ ኣሎ ኣርባዕተ ከምዚኦም ሰባት ኣለዉ ፍሉጣት ኣብ ታሪክ ዝተመዝገቡ ካልኦት ክንዛረብ ንኽእል ኢና ማሕተማ ጋንዲ ናይ ህንዲ ዝነበረ ማንዴላ እዚኦም እቶም ኣንበብቲ ብታሪክ ንሕዞም ማለት እዩ ማንዴላ ክሳብ ዝቐረባ እዋን ስለ ዝነበረ ብድሕሪኡ እዞም ሕጂ ዘለዎ ዘበን ግን ቢልጌት ኣሎ ዋረን ቡፌት ዝብልዎ ኣሎ እዚኦም ፍሉጣት ኢላን ማስክ ካብቶም ኣንበብቲ እዩ ባይዘወ ኢላን ማስክ ብሃፍታም ንፈልጦምሽ ስለምንታይ ኣፍራየ ኮይኑ ስለምንታይ ኣፍራየ ኮይኑ እንተልካ ውፅኢት ንባብ እዩ 10 ሰዓት እዩ ዘንብብ ኢላን ማስክ ሕጂ እዚ ሕጂ ካብ ንባብ ትረኽቦ እዩ ኣንባባይ ምዃኑ ኣብ መፅሓፉ ኣብ ፅሑፉ ስለ ዝርከብ እዩ ስለዚ እዚኦም ከምዚኦም ዝኣመሰሉ ኣንበብቲ ሰባት ኣለውና ማለት እዩ
1: ኣብ መወዳእታ ንኣቶ ክፍሎም ሚካኤል ኣብ ሓደ ሕብረተሰብ ናይ ምባብ ልምዲ ከተዝርፅ እንታይ ክግበር ኣለዎ ኢልና ተወኪስናዮ ነርና
0: ንደቅና ወይ ንኣንባባይ ሓፂር ፅሑፍ ክነላምዶ ክንክእል ኣለና ምንባብ ክመርር ኮምዓት እዩ ኣንብብ ትብሎ ሰብ እው ኣዝያ መራ ፔንፉል እያ ሓቂ ዘረባ ብጣዕሚ ይመሪር ምንባብ መሪር እዩ ግን ኣብኡ ዝርከብ መዓር እዩ ተሓሊፍካዮ መዓር እዩ ነዚኣ ግን ብኸመይ ትበፅሓ ኣብ ሂወትካ ናይ ምንባብ ብኸመይ ተማዕብሎ ካብ ንእስነት ክምዕብል ከሎ ዝመቀረ እዩ ዝሓሸ እዩ ምክንያቱ ተቐንዛ ይውሕደልካ ሓንሳ ኣብ ባህርካ ተቐይርካያ ካልቸር ስለዝኾነ ተቐይርካያ ግን ልምዲ ስለ ዝኾነካ ናብኡ ኢኻ ትኸይድ ኩሉ ግዜ ከየንበብካ ይተሓልፋን ኢኻ ነዚአን ከመይ ጌርካ ተስርጠን እዚአን ክሰርፃ ክኽእል ኣለዎን 10 ዓመት ክወስደልካ ክእል እዩ ዝብል ግምት ኣለኒ ክሪኦ ከለኹነ ብውሕድ 10 ዓመት ሃመር እናገበርካ ነዚአ እንዳደግደግካ ከም ባህሪ ጥርየን እዚኣ ቁፅሪ ሓደ እያ

ኣባህርኻ ባህርና ከ እንታይ ይመስለ ከምዚ ኣቶም ሞለኩል ገለ ንብሎም ምሻሎም ኬሚስትሪ ከምኡ እዩ ኣቶምስ እዩ ኣቶሚክ ሃቢትስ ትብል ምሻላ ናይ ጀምስ ክሌር ጀምስ ክሌር ዝፀሓፋ እሳ ምባባ ፅቡቕ እዩ ንግረ መገዳይ እንታይ እዩ ኣቶም ባህርና ሲ ብንእሽተ ይጅምር እንዳማዕበለ እንዳማዕበለ እንዳማዕበለ ግን ኣካል ናትካ ይኸውን ንንባብ ከመይ ጌርካ ኣካልካ ትገብሮ ኣብዚ ምፅዓር ክድልየና እዩ ብብዝሒ ሓፀርቲ ፅሑፋትካ ንኣብነት ዘ ካውንት ኦፍ ሞንተ ክሪስቶ ሓቄ ናይ መን እያ እዚኣ ናይ ኣሌክዛንደር ዱማስ እያ እዚ ኣንብቦ ኢልካዮ መተራእሲ ዝመስል መፅሓፍ ሰብይ ኣንብበልካኒ ኣይተሰንቡዶ ናቱ ቨርሽን ግን ዋላ ንሕና ኣብሮራ ዲጂታል ላይብረሪ ኣለና ሓፀርቲ ብለበል ዝፍርለ ለበል 1 ለበል 2 ናይ 30 ገጽ ናይ 20 ገጽ ኣለዋና ናይ 25 ገጽ ኣለና ንኣሌክሳንደር ዱማስ ክተንብቦ ተደሊኻሲ መፅሓፉ ሕፅር ዝበለት ኣለ ዘ ማስኬተርስ ዝብላ እዚኦም ሓፀርቲ መፅሓፍ ኣለና ናይ 200 ቃላት ጥራይ ነዚአን ኣንቢብካ ተለማመድ ቀስ ኢልካ ነቲ 800 ዝኾውን ገጽ ናይ ኣሌክሳንደር ዱማስ ክተንብቦ ትኾንካ ነብስኻ በዚ ኣላማምዳ ሽዑ ናብኡ ክትሰግር ኢኻ ቀንዲ ፀገም ኮይኑ ዘሎ ብዓብ መፅሓፍ ምስ ረእኻ ስለ ትስንብድ ቅረቦ ይመፀካኒ ስለዚ እዚኣ እያ መበልሳልሰይቲ ደቓይቕ ኣሓዝ ንመዓልቲ 20 ደቂ ወላ ዝኾነ ይኹን ይምፃእ እዚኣ ባህር እዚኣ ዲስፕሊን ናተይ ኣብዚኣ ከኣትዮ ኸንብብ እየ የበል እዚኣ ብውልቀ ሰብ ብውልቀ ደረጃ ክንሪኦ ከለና ኣብ ንባብ ምዕባል እያ ብደረጃ ናይ ህዝቢ መንግስቲ ክንብል ከለና ከ ቤት ንባብ ምኽፋት እዩ ከም ባህሊ ንምቕያሩ ክለባት ናይ ንባብ ግሩፕስ ናይ ጉጅለታት ናይ ኣንበብቲ ምቃም እዩ ኣብዚ ኸድካ ትካል ኣብዚ ኸድካ ትካል ክትካትዓሉ ከዓ ክትክእል ኣለካ ኣብ መወዳእታ ተመስርሒ እዩ ብሓንጎል መዓስ ዩ ንባብ ብሰርፅ እንተይልክኒ ክምህረሉ ክዛረበሉ እንተ ጀሚርካ እዩ ምስ ሰብ እንካን ሃባን ክትበሃለሉ ተጀሚርካ ዘንበብካ ፀሚቕካ ምስ ካልኦት እንተ ተኻቲዕካሉ ኣብ ኣእምሮ ሰፊራ ኣላ ተመስርሒ ተወዲኡ ኣሎ ንውፍዓት ከምዚ ናይ በዓል ኢላን ማስካ እንታይ እዮም ዝብሉ ምንባብ ኪኑኡ ክኸይድ ኣለዎ ኣብ ተግባር ናብ ኢኖቨሽን ክቕየር ኣሎ ኣልበርቶ እንስታይን ኣንቢቡ ጥራይ ኣይኮነን ዝሓልፎ ናብ ተግባር ይቕይሮ ናብ ዝረአ ነገር ምስ ቀየሮ ሽዑ ንባብ ኣፍራይነት ናቱ ናብ ኢኖቨሽን ክቕየር ኣለዎ ዝብሉካ ኣለዉ እ ንሕና ኣትሊስት ግን ኣንቢብካ ዳጀስት ጌርካ ክትዝክሮ ምስ ሰብ ክትዛረበሉ ትካትዓሉ ክትምህረሉ እንተደኣ በቂዕኻ ናይ ብሓቂ ኣብኣእምሮ ይተርፍ እዩ ስለዚ ብደረጃ ሃገርን ህዝብን ኣነ ሪኮመንድ ክገብር ብቑዕ ኣይኮንኩን ካልኦት ይበልዎ ግን ኣነ ከም ዝመስለኒ ኣብ ካሪክልምና ከኣትሎ ንባብ ከም ባህሊ ከኣትሎ ኣብ ኣብያተ ትምህርቲ ከኣትሎ ኮሌጃት ከኣትሎ ኣብ ኮሚኒቲ ከኣትሎ ኣብ ትካላት ከኣትሎ እዚ ዝበልኩ ክለባት ከዓ ቆይሙ ብዓብኡ ክስራሓሉ ክኽእል ኣሎ እዚ ናብ ባህሊ ምስ ተቐየረ ካብ ባህሊ ናብ እምነት ምስ ተቐየረ ንባብ ኢና ሽዑኡ ናይ ንባብ መሊኽናዮ ንንባብ ተቋፃፂርናዮ ንብል ማለት እዩ ኣነ ከዓ ይቐኒየለይ

0: መደብ ናትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ 2 ኮርስ ወሲዶም ማለት እዩ።
0: ንሙሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ፣ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቓል

0: ዝፀንዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
1: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉስግደብወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልምሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚዮም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 29 ናሓሰ ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማ ከምኡውን ተኸታታለት ፊልም ሓደ ብሓደ ሰሪዕናልኩም ኣሎና ክትከታተሉና ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና ከም ወትሩ ብደርፊኢና ክነፍልሞ ብሓባር ንከታተል

ካይዘን ዝብል ፍልስፍና ናይ ጃፓን ነቲ 5S ዝብል ደረጃታት ናይ ካይዘን ሰጊሩ ብዙሓት ትካላትን ማሕበራትን ነዚ ሜላዚ ብምጥቃም ኣብ ስርሐን ዓበይቲ ለውጥታትን ምምሕያሻትን ብምግባር ክዕወታል ተረአየን። እዚ ናይ ካይዘን ማለት 5S ዝብል ደረጃታት ኣብ ሃገርና እውን ተኣታትዩ ዓንበርበብ ሸር ካምፓኒ ዳርጋ ንዓመትን 6 ወርሕን ዝኣክል ክጥቀመሉ ድሕሪ ምፅናሕ ኣብ ስርሖም ዘምፅኦ ዓበይቲ ለውጥታት ዓወታትን ኣመዝጊቦም እንታይ ዝብል ቅነ ናይ ዓወት ናይ ካይዘን ፀንቢሎም ነይሮም። ነዚ ዝደሰስትሕዝቶም በኣር ኣብ መደብ ቆላሕታ ክቐርበልና እዩ። ክትከታተሉ ብኸብሪ ንዕድመኩም።

ኣብዚ እዋን እዚ ምዕቡላት ዝበሃላ ሃገራት ጸጋታትን ስለ ዝወደባን ኣፍራይነትን ስለ ዝዕበያኒ ናብ ጎደና ምዕባለ ዝጓዓዛ ዘለዋ ነዚ ረኺበንኦ ዘለዋ ምዕባለ ኸኣ ብሓንሳብ ዘይኮነ ብዘገምታብ ዝመጸ ለውጥን ንምህያሽንን ክረጋግጾ ክኢለን ኣብ ርሑቕ ምብራቕ ትርከብ ሃገረ ጃፓን ድሕርቲ ኣብ ካልኣይ ኩናት ዓለም ዝወረዳ ዕንወት ቀልጢፋን በሰላ ሕወያ ኣብ ሓዲድ ምዕባለ ክትጓዓዝ ዝኽኣላ ብካይዘን ዝፍለጥ ቅጻል ምሕያሽ ዝብል ናይ ምሕደራ ፍልስፍና ሒዛ ብምኻዳያ ኣብዚ እዋን እዚ ሓንቲ ካብተን ዝማዕበላ ሃገራት እና

ዝተባህለት ጥቀስ ዘላ እዚ ቐጻሊ ምሕያሽ ዝብል ትርጉም ካይዘን ድማ ኬንያ ጃፓን ኣብ ዝተፈላለዩ ሃገራት ተኣታትዩ ውፅኢቱ ብግብሪ እናተረኣየ መጽእ ኣሎ ኣብ ሃገርና ከዓ ኣብ ወኪል ቲዮታን ያማሃን ዝኾነ ትካል ዓንበርበብ ሽር ካምፓኒ ቀጻሊ ክስራሓሉ ጸኒሕና ኣሎ እዚ ብካይዘን ዝፍለጥ ፍልስፍና ምሕደራ ኣብ ትካሎም ዘምፀ ለውጥን ፈጢርዎ ዘሎ ናይ ጋንታ ስራሕን ንኻልኦት ትካላት ኣብነት ክኸውን ስለ ዝኽእል ብምባል ኣብ መደብ ቆላሕታ ኣቕሪብና ኣለና ሰናይ ምክትታል

0: ኣምበር በብሽር ካምፓኒ ብሓፈሻ ምዕራይን መሸጣን መካይን ዝነጥፍ ዓብ ትካል እዩ። ኣብቲ ትካል ዘሎ ኩሉ ኣገልግሎታት ምስ ዓማዊል ዝተሓዝ ብምዃኑ ዝውሃብ ኣገልግሎት ብፅፈቱን ዝወስዶ ግዜን ብሉፅ ክኸውን ምፅዓር ዝዓበየ ዕላማ ናይቲ ትካል እዩ። ብዓብኡ ዝባኽን ፀጋን ንስራሕ ዝዕንቅፍ ኣሰራርሓን ክህሉ የብሉን ዝብል ፍልስፍና ካይዘን ተመሪሖም እዮም ዝዓዩ። ይኹን እምበር ነቲ ክበፅሕዎ ዝደልዩ ደረጃን ዝህብዎ ኣገልግሎታትን ቀጻልን ምሕያሽ ብዝገብርዎ ዘለዉ ፃዕሪ ከዓ ቀጻሊ ለውጥታት ክገብሩ ከም ዝኽኣሉ እዩ ዝጥቀስ።
1: ፋይፍ ኤስ ክንብል ከለና ሓደ ኣካል ናይ ካይዘን እዩ። እጂ እቲ ካይዘን እንታይ እዩ? ካይዘን ማለት ኣብቲ ተዋፊርካሉ ዘለካ ስራሕ ቀፃሊ ለውጥን ዕቤትን ምምፃእ እዩ። እዛ ካይዘን ግን ካይዘን ትምልካ ይተኣትዋን ኢኻ መድረኻት ኣለዋ። እዚ ተቐዳመይቲ መድረኽ ፋይፍ ኤስ እያ። ብድሕሪኡ ፋይፍ ኤስ ምስ ሓለፍካ ቲፒኤም ዝበሃል ኣሎ፣ ቶታል ፕሮዳክት ሜንተናንስ። ድሓሪ ካብቲ ካይዘን ተኣቱ ሕጂ ዛብዛ ፋይፍ ኤስ ክንዛረብ ተ ኮይና ካብ ንጅምር ምናልባሽ ኣብ ዓንበርበብ ካይዘን ክበሃል ከሎ ካብ 2009 ናትሒዙ ብዙሕ ዝሰራሕናሉ እዩ። እሱ ከዓ ምስቲ ውክልና ናይ ቲዮታ ብሳቶም ዝህብሩና ነበሩ ምክሪ ነቲ ናይ ካይዘን ነጥፈታት ነካይዶ ነርና። ኣብዛ ሕጂ ዘለና ኣብዛ መዛርእስና ተዛሚዳ መታን ሓደ ጥርኑፍ ሓበሬታ ክህሉ እዛ ፋይፍ ኤስ ካብ ንጅምራ ዓመትን 6 ወርሒ ንገይር ኣላ። እዚ በቲ ካብቲ ክትቀድሚ ሕጂ ዋላ ይንበር ወይ ድማ ንጀምሮ እምበር እዚ ሕጂ ሒዝናዮ ዘለና ወራድባ ብዝለዓለ ደረጃ ብምክሪ ናይ ኩባንያ ቶዮታ ኹን ካልኦት ዝወሃበና ሓበሬታታት ብፍላይ ጴጥሮስ ፕሮፌሰር ጴጥሮስ ኣብርሃ ዝበሃላሉ ኣብ ጃፓን ዝቕመጥ እሱ ብዝሃበና ትምህርትን ምቕላስን እዚ ናይ ፋይፍ ኤስ ካብቲ ንሕና ንፈልጦ ዝነበርና ብዝለዓለ ደረጃ ብስነ ፍልጠታዊ መንገዲ ክነታእታት ወፈቲና ማለት እዩ። ድሓራፍታት ትርጉም እንድሕር መፂና ፋይፍ ኤስ ሓሙሽተ ኤስ እየን። እዚ ፋይፍ ኤስ ግን እንታይ ረብሓታት ኣለዎ ኢናክን ፋይፍ ኤስ እንድሕር ድኣ ኣብቲ ትካል ኣትዩ ብዙሕ ረብሓታት ኣለዎ። ሓደ ኣፍራይነት ይዓቢ፣ ፕሮዳክቲቪቲ ማለት እዩ። ካልኣይ ቅርጥውና ኣሎ፣ ሳልሳይ ድሕነት ኣሎ፣ ረብዓይ እውን ዋላ እዚ ናይ ቲም ወርክ እውን ክሕግዝ ይኽእል እዩ።
0: ዓብ ምዕባለ ዝመፅእ ብቐጻልን ዘይቋረፅን ንእሽተይ ምምሕያሽ እዩ ዝብል ፍልስፍና ካይዘን ኣብ ባህሊ ስራሕን ምሕደራን ለውጢ ብምምፃእ ኣብ ኣፍራይነትን ኣበርክቶን ፅቡቅ ክትስጉም ይሕገዝ። ብዘይካዚ ዘጋጥሙ ፀገማት ኣብ ግዜኡ ክፍትሑን ሰራሕተኛታት ድማ ዘለዎም ናይ ስራሕ ፀገማት ብምቕራብ ንምሕያሹ እማመታት ከቕርቡ ዝድርኽ እዮም። ኣብ ዓንበር በብሽር ካምፓኒ ድማ በዛ ኣገባብ እናሰርሑ ዘምፅዎ ለውጥታት ክገልፁ ከለዉ
2: ፋይፍ ኤስተን ምምማይ፣ ምስራዕ፣ ምፅራይ፣ ቀፃልነት ዘለዎ ነገር ምውሓስ ዝብላ ዝተፈላለያ ናይታ ፋይፍ ኤስ ፓርቲስ ኢና ክነፅንዕ ቀኒና ብጣዕሚ ለውጢ ኣርኢና ክንብል ንኽእል። ብፍላይ ከ ኣብ ዲፓርትመንትና ማለት እዩ ሓደ እቲ ናይ ጋንታዊ ስራሕ ክምዕብል ክኢሉ ይህን ይህን እንዳተባሃል ካብ ብዛዕባ ፋይፍ ኤስ ምዝርራብ ነይሩ፣ ዲስካሽን ምግባር ነይሩ፣ ተሓጋጊዝካ እቲ ዘየድልየካ ነገር ምፅራይ ነይሩ። ሕጂ ኣብዚ ሕጂ ንታ ናትና ዲፓርትመንት ክንሪያን ከለና ከዓ ዳርጋ ብፋይፍ ኤስ ወቂባ ክንብላ ንኽእል ማለት እዩ።
3: ብዙሕ ፍልል ደሎ ኣብ መጀመርታ ዝነበርናዮን ሕጂ ከመይ ስራሕና ይኸይድ ኣሎን ብጣዕሚ ፍልል ኣለዎ። ስለምንታይ እቲ ፋይፍ ኤስ ንስራሕካ ቅልጡፍን ፅፉፍ ኩሉ ውፅኢታውነት ንምዕባይ ዝሕግዝ ስጋብ ዝኾነ ካብ ኣብዓሚ ንሰርሓሉ ዝነበርና ሰራርሓን ሕጂ ከመይ ኮይኑሎ ኦፊስና ኩሉ ንዓና ዘለዎ ንብረታት መሳርሒታትና ከመይ ኣለው ንሪኦ ስለ ዘለና ኣዝዩ ብጣዕሚ ኣዝዩ ሓጋዚ እዩ። ንስራሕ ሲ ንኩሉ ውፅኢታውነት ይኹን ንቅልጣፈ ስራሕ ንኩሉ ሓጋዚ እዩ። ኣዝዩ ብዙሕ ፍልል ኣለዎ ካብ ዓምን ሎምን ማለት እዩ።
4: እቲ ሓፈሻዊ እቲ ለውጢ ኣብቲ ሰብ ናይ ባህሪ ለውጢ ገይሩ ንዑ ርኢሞ ምስ ከደ እንዲቲ ዛዕበየ ዓወት ዝበሃል ሕጂ ብከምኡ መፅር ክንሪኦ ከለና ብዙሕ ፃዕሪ ተካይድሉ ማለት እዩ። ሕጂ ካብቲ መጀመርያ ዝነበረ ሳብ ሕጂ ክንሪኦ ከለና ግን ብዙሕ ፀፊፉ፣ ብዙሕ ዘየድሊ ተኣልዩ፣ ብዙሕ ተወጋጊኑ ሕጂ ብዙሕ ለውጥስ ኣሎ። እዚ ሙሉእ ብሙሉእ ሚኢቲ ከም ሚኢቲ ኣይትዓግብን ኢካ ኩሉ ግዜ ለውጥ ኣሎ፣ ግን ብዙሕ ለውጢ ግን ተገይሩ ማለት እዩ።
0: ኣብ ስራሕ ኣብ ንወፍረሉ ግዜ እቲ ንዓሞ ስራሕ ብብሉፅነት ኣብ ሰዓቱ ክንውድእ

እንተኮይና ንስራሕና ቀልጢፍና ከይንውድእ ዝዓግትና ፀገማት ምልላይ ቀዳማይ ዕላማ ፍልስፍና ካይዘን እዩ። ዓመርቢ ብሽር ካምፓኒ ንኣስታት ዓመትን 6 ወርሕን ኣብ ዛዕባ ዝኣተኪሩ ሳላ ዝሃቦ ስልጠናታትን ዘተኣታተዎ ኣገባባትን ኣብዚ እዋን እዚ መዓልትን ቅንያትን ዓወት ዝብል ሰሙን ብምግባር ነቲ ዝረኸቡ ዓወታትን ተመክሮታቱን ንካልኦት ትካላት ኣካፊሉሎም።

0: ኣካላት ኣካፊሎም። ቅርፅውነት ኣብ ኩሉ ነገር ማለት ኣብ ፀጋታትን ግዜ ምህላው ኣገዳሲ እዩ። ብውሑድ ፀጋታት ዓብ ስራሕ ምስራሕ ኣብ ታሪክ ብረታ
1: መፀካ እንከሎ ብዙሕ ዘይተቐባልነት ነይሩ ኣብ መጀመርታ ይከብደካ ካልእን ድሕሪኡ ግን በቶም ኮሚቴ ናይ 5S ብዝተዋህበ ስልጠናታት ብናይ ኣካይዲ ስራሕ ከዓ ኣዝዩ ብዝሓጋዝ ዝኾነ ንጥፈታት ኩሉ ሰብ ኣብኡ ርዒሙን ንውፅኢታውነት ስርሑ ዝጠቅም ምዃኑ ፈሊጡ ንዕኡ ጥራይ ኣብ ስራሕ ጥራይ ደይኮነሲ ኣብ ውልቃዊ ሂወቱ ኣብ ገዝኡ ከተግብሮ ምዃኑ ስለዝፈለጠ ኩሉ ሰብ ድሓር እቲ መጀመርታ ዘይምቕባል ነይሩ። ድሕሪኡ ግን ነቲ ብትሆታት በቲ ቀጻሊ ዝካየድ ነበረ ናይ ትምህርቲ መስርሓት መደባትን ዝያዳ ሓጋዝ ኮይኑ ስለዝረኸብናዮ ኩሉ ሰብ ኣብኡ ርዒሙ ብዝያደ ኸ ፅቡቅ ሰርሓ ኣለዎ ማለት እዩ። ናብዚ ሎም መዓልቲ ናይ ዓወት መዓልቲ ኸ ክንበፅሕ ክኢልና ማለት እዩ።
2: እቲ መጀመርያ ብድሆ ነይሩ ኣብ ልዕሊ ስርሑ ካልእ ትውስኮ ስለዝመስሎ ዝነበረ ሰብ ፆር ይመስሎ ወላ ቀልጢፉ ኣይቅበለካ ንቃወመካ ገለገለ ነይሩ። ዳሃር እቲ ፎርማት ስትራክቸር ወፂኡ ንኸተግብርዎ ድሉ ምስ ኮነ ንኸተግብርሉ ዝኽእሉ ዳርጋ ብክስታይ ዓይነት ማለት እቲ ሲስተም ሲ ግድደካ ንኽትገብር ከምኡ ገይሮም ምስ ረኣይዎት ውፅኢት ግን ብዙሕ ሰብ ፈትይዎ ማለት እዩ ከዓ ጀመርናዮ ዝብል ሓሳብ ሕ ስለዚ ስቲል ብድሆ ኣሎ ዶ ግን ብዙሕ ሰብ ፈትይዎ ዩ ትግባሩ ማለት እዩ።
0: ሓደ ካብ ኣገባባት ካይዘን ብሓሙሽተ ኤስ ዝፍለጥ መንገዲ እዩ። ዘየድልየካን ዘድልየካን ንብረት መሚ መሳርሒታትካ ብግቡእ ስራዕ ምንፅብራቕ ኣገባባት ሕዝ ዘላቕነት ኣውሕዝ ዝብል ትርጉም ኣለዎ። ብልጫ ናይዚ ኣገባብ ከዓ ኬንዮ ኣብ ስራሕ ሓውልቃዊ ሂወትና ጠቓሚ ምዃኑ እትጠቅስ ኣባል ዓንበር በብሽር ካምፓኒ ቀጻሊ ብዝግበር ናይ ካይዘን መደባት ዝባኽን ዝነበረ ንብረት ይኹን ፅሬት ቦታ ስራሕ ክወሓስ ይከኣል እዩ ትብል።
3: ንዓንበር በብ ትካል ወይ ጥራሕ ዘይኮነ ዝምልከት እዚ 5S ክሳዕ ኣብ ገዛና ክንገብሮ ዘለና ንኣብነት ክንሰርዖ ዘለና ኣሎ ክንኣልዮ ዘለና ኣሎ ብገዛና ክነፅርዮ ዘለና ኣሎ ብገዛና። ስለዚ ኣብ ትካላት ጥራሕ ከማ ዘይኮነ ክሳዕ ኣብ ገዛና ክኸይድ ኣለዎ። ኣብ ካልኦት ትካላት ከዓ ብዝያዳ ከዓ ክጥቀማሉ ኣለወን ማለት እዩ። እዚ መስርሕ ናይ ሂወት ስለዝኾነ ጥራሕ ናይ ስራሕ ትካል ወይ ናይ ትምህርቲ ጉዳይ ጥራሕ ኣይኮነን ማለት እዩ። ስለዚ ኣብ ሃገርና ይኹን ኣብ ትካላትና ይኹን ክሳዕ ኣብ ገዛና ክሳዕ ብዝተሓተ ባይታ ክቕፅል ኣለዎ ወይ ክተኣታቶ ኣለዎ ዝብል መልእኽቲ ከመሓላልፍ ይደሊ።
1: ካብ ዓንበር በብሽር ካምፓኒ ዓብይ ትምህርቲ ክወስዱ ይኽእሉ እዮም። ከመይ ነይሩ ውፅኢታውነቱ ሕጂ ከ ኣብ ከመይ ደረጃ በፂሕ ኣሎ ሰራሕተኛቶቱ ብኸመይ መንገዲ ይካየዱ ርእዩ እተን ውፅኢታውያን ክኾኑ ምእንታንሲ እቶም መንግስታውያን ዘይመንግስታውያን ሰራሕተኛታት ናይ ግዲ ነዚ 5S ዝበሃል ዘሎ ወይ ከዓ ናይ ካይዘን ኣገባብ ክሰርሕሉ ኣለዎ። ስለምንታይ ንዕኦም እውን ሓጋዚ ስለ ዝኾነ ኣብ ውፅኢታውነት ስርሖም ቅርጡውን ምችኡ ብዝኾነ ኣገባብ ምእንታን ክሰርሕዎ ስርሖም ሰራሕተኛታቶም ከዓ ኣብቲ ቦታ ስራሕ ምእንታን ሕጉሳት ኮይኖም ንክሰርሑሎም ነዚ 5S ብምክያድ ብምትእትታው ዝያዳ ብሉፅ ስራሕ ንክሰርሑ ከተኣታትዎ ነዚ መንግስታውያን ይኹኑ ካልእ ትካላት ምክረ ይህብ ማለት እዩ።
2: ሕጂ ከም ዝበልኩ ኣብ ኣፍራይነት ሓጋዚ እዩ ኣብ ድሕነት ኣብቲ ሴፍቲ ን ኣብ ኳሊቲ ከዓኒ ብዙሕ ሓጋዚ እ ስለዚ ኣገዳሲ ነገር እዩ ማለት እዩ። ትድፃዓረሉ ዘሎ ኸማን ናብ ሃገር ደረጃ ኣባና ፅቡቅ ኮይኑ ብሃገር ደረጃ እውን ኣብነታዊ ኮይኑ ንክስራሓሉ እንዲዩ ሕጂ ሓንቲ ኣብነት ክነገረ ክየድ ኣብዚ ኣስቤኮ ከድና ክንመፅ ኢልና ሶምካ ኢምፕሊመንት ክገብሮ ጀሚሮም ነይሮም። ሕጂ እንታይ ኣጋጢማቶም እሶም እዚ ቶርኒዮ ሌዝሜሽን ነዊሕ ዓመታት ቀልጢፋ ዘይትውድእ ተሸግሮም ነራ። ሕጂ እንታይ ሓሲቦም እዚ ሃንገር ቀዲዶም ብኡ ኣውፂኦም ንዓራያ ክወስድዋ ድሓር ዚ 5S ክትግብርዎም ጀመሩ ግን ሽዑ ኣብ ሶርቲን ሰቲኖርዶ ሻይኒን ኣብ ፅሬት ማለት እዩ ምስ በፅሑ ንኩሉ እናተግበሩ ከለዉ ነታ ማሽን ብኩሉ ሓፂቦማ ምሰፅረይዋ እታ ዘይቲ ተፍስሰላ ነበረት ቦታ ረኪቦማ ኣብ ኣኸላ ተኣሪማ እዚ ኩሉ ክንደይ ክሳራ እዩ ምወፀ ነይሩ ኣብ ኣኸላ ተኣሪማ ሕጂ ዓብ ሓጋዝ እዩ። ስለዚ ናብ ኩሉ ክተኣታቶ ኩሉ ሰብ ፅቡቅ ነገር እዩ ማለት እዩ ናብ ኩሉ ክበፅሕ።

ሰላም ኩራ ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ኣሮስቶ ስጋ ብቢራ ዝበሰለ ኣሮስቶ ስጋ ብቢራ ዝበሰለ። ስለዚ ኣሮስቶ ሕጂ ስቢሕ የብሉ ገለ የብሉ ኣብ ኣኸላ ክንብልብል እንዳበለት እንዲና ንጠብሳ። ንሕና ግን ግዜ ከድልየን ስላይስ ጌርና ክንጠብሶ ኢና። ኣሮስቶ ስጋ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ኣብ ኣኸላ ኢኻ ትጠብሳ። እዚ ዓይነት ዝቐሪበ ዘለኹ ኣብ ኣኸላ ኢኻ ትጠብሳ። ድሓር ኢኻ ከምዚ ጌርካ ስላይስ ትገብሮ እምበር መጀመርታ ኮንካን ስላይስ ትገብሮ። ንሕና ግን እንታይ ጌርና ኣለና? ምእንቲ ክበስለልና ቐልጢፉ ወይ ከዓ ግዜና ክክውዳእ ኣለና ከምዚ ጌርና ነርቅቆ ኣለና ወይ ፈቲን ንገብሮ ኣለና። ቢራ ዝበሰለ ኣሮስቶ ናይ ስጋ ስብሒ ዘይብሉ ቀይሕ ሮዛ ኢኻ ተምፅእ። ሕጂ ክንሃርሞ ንኽእል ግዜ ምእንቲ ከይንወስድ ክነብስሎ ከሎ ነበር ተዘይ ሃርሞ ናይ ኣሰራርሑ ከምዚ ሕጂ እሱ እንዳገበርኩ ከለኹ ብብሮ እንዲና ክንጠብሶ ኣብዚ ገይረ ኣለኹ ሓደ ማንካ ጣውላ ብሮ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ክብራ ተዓዘብትና ኣብ ጥብሲ ሓንቲ ዓይነት ስለዘይትቕርብ ሶስ ናውቲ እየ ዝሰርሕ ዘለኹ። ኣብዚ ናይ ፓስታ ማይ ሰኽቲተ ኣለኹ። ኣብዚ ከዓ ጥሕን ኣቢለ የ ክገብሮ ፓስታ ምስ ኮሚደረ፣ ካሮት፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ቆፅሊ ቫዘሊኮ የደብስል ዘለኹ። ሕጂ ንሰንጢሕና ጥረዩ ናፍታ ፓስታ ንገብረን። ሕጂ ንሕና መልእኽትና ኣሮስቶ ብቢራ ዝበሰለ ስጋ እዩ። በይናታ ጥብሲ ግን ስለዘይትቕረብ ንሕና እንታይ ንገብር ኣለና? ፓስታ ብዝሰኺትና ኣለና ንዕኡ ዝኸውን ሶስ ከዓ ካሮትን ሽጉርቲ ቀይሕን ሽጉርቲ ፃዕዳን ቆፅሊ ቫዘሊኮን ኮሚደረን ብሓንሳ ሰኺትና እዩ። ብማይ ኣብሲልና ቅብኣት ዘይብሉ ዘይቲ ዘይብሉ ምክንያቱ እቲ ስለ ብብሮ ዝበስል ዘሎ ወይ ዝጥበስ ዘሎ ቢላካ ቀሪብና ኣለና። ሕጂ ካብዚ ከተልቅቆ ትኽእል ኣብኡ ከሎ ክትገብሮ ትኽእል። ሕጂ ቢራ ከ ኣብዚ ክንሰተት ኢና በሲልና ዝሓምልና ኸ ካሮ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ቆፅሊ ቫዘሊኮ ኮሚደረ እጂ ከምዚኣ ጌርና ብሲልና ጥሕን ኣቢልና ኣብዛ ግርር ድበለ ፓስታ ከዓ ፓስታና ከዓ ገሪሩ ኣሎ። እጂ እዚኣ ኣኺላታ ፓስታና ከዓ ፅቢቁ ምስ ገረረ ጨው ንገብረሉ። እጂ ኩሉ ዋዲድናዮ ዘለና ነዛ ብቢራ ዝበሰለ ኣሮስቶ ናይ ስጋ ጨው ንገፍር ዘይቲ እኳ ከምቲ ፓስታ እኳ ከምቲ ፅቡቕ ዓይነት ፓስታ ስለ ዝኾነ ዘይቲ ገለ የድልዮኒ ጨውን ዘይቲ እንትገብረሉ እዚ ግን ኣይገበርና። እንዳገላበጥና ኢና ከነብስሎ እንዳገላበጥና ብቢራ ዝበሰለ ኣሮስቶ ናይ ስጋ ብቢራ ዝበሰለ ኣሮስቶ ናይ ስጋ ቢራ ዘይደሊ ክህሉ ይኸውን ሰብ ንሕና ግድን ዘይኮነ እዚ እዚኣ ግን ብኸማያ መስርሒታ ብቢራ ዝበሰለ ኣሮስቶ ናይ ስጋ ንዕ ትኸውን ከዓ ምስ ሰላጣ ምስ ዛሶስ ናይ ሕምልቲ ጌርና ከዓ ፓስታ ከዓ ክንቀርብ ኢና። ጨሎ ፅቡቅ ዋላ ነቲ ገዛስ ፅቡቅ ጨና እዩ ከም ብንዝቦ ከምዚ ከተብስል ከለካ ብቢራ ዝበሰለ ኣሮስቶ ናይ ስጋ እቲ ብብሮ ክጠብሶ ዝፀናሕኩ ኣብዚ ቢራ ከነብሱ

ጥብሲ በይና ስለ ዘይተቕርብ ከምቲ ዝበሃል ብሪሞሰብ ከንዶ ኮንተር ነንዲቲ ናይ ፃዕዳ ምግቢ ንድሕሪ ትገብር ኮይንካ ንሕና ሓንቲ ዓይነት መግቢ ኢና ንበላ ሓንቲ ዓይነት መግቢ ክንቅርብ ንኽእል ኢና። እዚ ግን ኣሮስቶ ስለ ዝኾነ በይናቲ ኣሮስቶ ክትቅርባ ስለ ዘይትኽእል ፓስታ ብሲለ ኣለኹ። ፓስታ ብውዕዩ ቀሪብና ኣለና፣ ፓስታ ቀሪብና ኣለና። ደገና ሰላጣ ምስኡ ከዓ ክንቅርብ ስለ ዝደለና ሽጉርቲ ፃዕዳን ሽጉርቲ ቀይሕ ሽጉርቲ ፃዕዳን ጉዕን ኣብ ዘሎ ሽጉርቲ ቀይሕን ሽጉርቲ ቀይሕ ከዓ ሕጂ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ክንቕድቦ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ናይ ኮኮምበርን ኣብዚ ጅርጅር ኣሎ ሽጉርቲ ፃዕዳን ጉዕን ኣሎ ሽጉርቲ ቀይሕ ፐርሰሜሎ ከዓ እንታይ ዓይነት ንገብራ ናይ ፐርሰሜሎን ናይ ኮኮምበርን ኮኮምበር ከዓ ውልዶ እንተኮይኑ ከይቀረፍካ ክትገብሮ ትኽእል። ከምዚ ዓይነት ዝውልዶ ንድሕር ኮይኑ ከምዚ ትርር ድበለ ንድሕር ኮይኑ ከዓ ቀሪፍካ ክትገብሮ ትኽእል። ኮኮምበር ትድበለ ፀ ስለ ዝኾነ እ ኮሚደረ ኸ ኮሚደረ ኸ እንታይ ኣለና ኣለና ኣብዚኣ ሓምሊ ናይ ጅርጅር ወይ ሰላጣ ናይ ጅርጅር ፐርሰሜሎ ፐርሰሜሎ ወላ ፐርሰሜሎስ ኣብኡ ከሎ ሰላጣ ንቕርቦ ኢና እጂ ሓዊስና ኢና ንቕርብ ዘለና ኮኮምበር ደ ሽጉርቲ ቀይሕን ሽጉርቲ ፃዕዳን ኣቸቶ ዘይቲ ኩሉ ክውሰሉ እዩ ቆይሩ ኦሊቪት ዘይቲ ከዓ ኣቸቶ ሕጂ ሓንቲ ዓይነት ንድሕር ጥብሲ ኮይና ትበስል እንድያ ዘላ ብቢራ ሓንቲ ዓይነት ንድሕር ኮይና እዚ ከምዚ ክንቅርበሉ እዩ ዝግብአና። ብዙሕ ዓይነት ቀሪብናሉ ኣለና ጅርጅር ገይረ ኮኮምበር ገይረ ፐርሰሜሎ ገይረ ጉዕ ገይረ ኮሚደረ እ ብጣዕሚ ኢና ሰሪሕና ዘለና ጅርጅር ዕር ይብል ግን እቲ ዕር ኣባህልስ ፅቡቅ እዩ። ሕራይ ብዛዕባ ጨው ከዓ ዘይደሊ ጨው ክገርፎ ክእል እዩ ግድነት ኣይኮነን ኣብዚ ጨው ስለ ዝበልና ጨው ትገብረሉ ማለት ኣይኮነን። ሕጂ መቐረብና ቀሪብና ኣለና ኩሉ ምስ ተዳወሰ ወይ ምስ ሓበረ ጥብሲ ሓንቲ ዓይነት ክትቅርብ ስለ ዘይትኽእል ንሕና ከዓ ጅርጅር ፐርሰሜሎ ኮኮምበር ሽጉርቲ ቀይሕን ሽጉርቲ ፃዕዳን ጨውን በርበረ ፀሊምን ኩሉ ኣመቓቂርና ይ ሕራይ እምበሪ ክብራት ተዓዘብትና ብቢራ ዝበሰለ ኣሮስቶ ናይ ስጋ ስጋ ኣሮስቶ ብክብልብል ከሎ ትጠብሶ ሕጂ ንሕና ንግዜልና ኣርቅቃርቅ ኣቢልና ኢና ቆሊፅና ዮ ድሕሪዩ ኣብ ብሮ ጠቢስናዮ ድሕሪ ምጥባስና ከዓ ምስ ቢራ ክነብስሎ ፀኒሕና ምስ ቢራ ክነብስሎ ፀኒሕና ከምዝ ኮይኑልና ፅንቅቅ ክብል ከሎ እቲ ቢራ ሕጂ እታ መብሰሊ ተልግሳኒ ኢኻ ምስታ መብሰሊ ምክንያቱ ስጋ ከዝሕል ኣይክእል። ሰላጣ ብዝቐሪብና ኣለና ዋላ ዝሶስ እውን ኣብዝቐሪብና ኣለና ክንጥሕኖ ሓንቲ ካሮት ክልተ ኮሚደረ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ጌርና ዝሰራሕናዮ ወይ ደብሰልናዮ ቆፅሊ ቫዘሊ ኮ ሕጂ ንሕና እዚ ስጎ ናብ ሓፂ ሕራይ ክብራት ዓዘብትና ኩሉ ደይቲ ኮንኩም ካ ትገብሮ ሕጂ ዝኣኽለና ኢና ክንቅርብ ሕብሩ ዝፀበቐ ብዘይዋን ሓንቲ ቅብኣት ዘይብሉ ዘይቲ ዘይብሉ ይሕምልቲ ጥራይ ሕጂ ቀዳመይቲ ግዜ ንድሕር በሊዕና ቀዳመይቲ ግዜ ንድሕር በሊዕና ክልተ ብያቲ ኢኻ ኩሉ ግዜ ኣብ ናይ ፃዕዳ መግቢ ትቕርብ ሕጂ ካብዚኣ ከዓ ታሶስ ሕብሩ ዝፀበቐ ካልኣይቲ ሕጂ እዚኣ በሊዕና ኢና ንወግና ሳልስ ኩሉ ግዜ ሰለስተ ዓይነት መግቢ ክትቀርብ ንድሕር ኮይንካ ሓንቲ ዓባይ እዚኣ ብታሕቲ ትገብራ እዚኣ ካ ብላዕሊ ከም ኣያ መመልክዓ ወይ መቐረብ እያ ሳልቤቶ ኩሉ ግዜ ብትለና
እዚ ድሕሪ ኩሉ እየ ንድሕሪ ኢልና ሕጂ ብስቴካ ንቕርብ እዚ ድሕሪ ኩሉ እየ ንብል ንድሕሪ ኮይና ብስቴካ ንቕርብ ምስ ብሓንዛ ግን ኣይትቕርቦን ኢኻ ናቲ ነዛዕዛዕ ዝብል ስለ ዘለዎ ናይቲ ሰላጣ ግን ሕጂ ድሓ ዛዕዛዕ ድብል ኣይቀረብና ሕጂ ባዕሉ ሰብ ብውዕ እዩ ውዕ ከሎ ውዕ ከሎ ድሓር እዛ ናይ ተይብል ካራ ከዓ ምስ ኣይኻ ትቕርባ እዚኣ በላሕ ሽጉርቲ ደይ ትምተራ ሽጉርቲ ደይ ትምተራ ቢርካ ከዓ ይትሕዞን ኢኻ ሳልቤታ ጌርካ ትሕዞ ራይ እምበር ኩራ ተዓዘብትና ናይ ሎም ዓልቲ ዝሰራሕናያ ኩሉ ክንብሎ ንኽእል ነዚ ትመስል ንዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ

ስዕብ ትሕዝቶ መደብና መደብ ዜና ሞዛይካ ክትከውን ክቡራት ተዓዘብትና ገለ ካብ ትሕዝቶታታ ድማ ኣብ ውቅያኖሳት ዝርከብ ናይ ፕላስቲክ ትሕዝቶታት ተፅሪ ማሽን ተማሂዛ ከምኡውን ዝቐልጠፈ ሮቦት ተማሂዙ ዝብለን ካልእን ትሕዝቶታት መደብ ዜና ሞዛይክ ክኾን እዮም ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ዳሜሻ ኣብ ዓለም ብብዝሒ በጻሕቲ ዘለዎ ገማግም ባሕሪ። ዳሜሻ 1.8 ኪሎ ሜትር ጥራይ ንውሓት ዘለዎ ኮይኑ ኣስታት 200,000 ሰባት ከእንግድ ይኽእል። በዚ ድማ ኣብ ዓለም እቲ ዝበዝሐ በጻሕቲ ዘለዎ እናተባህለ ይጥቀስ። ኣብ ሸንዘን ቻይና ዝርከብ ገማግም ባሕሪ ዳሜሻ ጻዕቂ ሰብ ካብ ምህላው ዝተላዕለ ገለ ሰባት ናብቲ ባሕሪ እውን ክበጽሑ ከም ዘይከኣሉ የማርሩ። ዳሜሻ ህዝባዊ ገማግም ባሕሪ ስለ ዝኾነ ዝኾነ ሰብ ክበጽሕ ይኽእል እዩ። ኣብ ዝሓለፈ ዓመታት ሰበ ስልጣን ሸንዘን ልዕሊ ዓቐን ጽቕጥቅጥ ከይፍጠር ካብ ምባል ካብ ግንቦት ክሳብ ጥቅምቲ ዓመታዊ ብዝሕ በጻሕቲ ብ80,000 ክድረት ወሲኖም።
1: This is Shenzhen Beach in China, one of the busiest beaches you'll ever see. It gets so crowded, you can barely see the sand. People come here to swim, play, and relax, but on holidays it's completely packed. Would you even go here, or is this just too much?
0: ብኩሮ ክርኡ ክዕሶ ናብ ሰክዒ ዘእተወ መንእሰይ። ወዲ 24 ዓመት ሓምድ ዓሊ ኣልሸሂ ወዲ ሕቡራት ኢማራት ዓረብ ተጻዋታይ ኩዕሶ እግሪ ኮይኑ ቅድሚ ሕጂ ብተፈላለዩ ምስ ኩዕሶ ዝተሓሓዙ ንጥፈታት ስሙ ኣብ መዝገብ ክብረ ወሰን ጊነስ ተመዝጊቡ ንረኽቦ። ሓመድ ሕጂ እውን ኣስታት 13 ሜትሮ ካብ ሰክዕት ብምርሓቕ ብክሮ ክርኡ ክዕሶ ቀሊዑ ናብ ሰክዕት ክእትዋ ብምኽኣሉ ነቲ ኣቐዲሙ ተታሒዙ ዝነበረ መዝገብ ብወግዒ ክሰብሮ ክኢሉ ኣሎ።

ደቂሱ ንዝነበረ ድቢ ዘበራበረ ሰብኣይ ገንዘባዊ መቕጻዕቲ ተበይኑሉ። ኣብ ኖርዌይ ደሴት ስቫልባርድ ዝርከቡ ድብታት ካብ 1972 ጀሚሮም ዝኾነ ጉድኣት ንኸይወርዶም ሓለዋ ዝግበረሎም እንስሳታት እዮም። ንዕኦም ምርባሽ ማለት ከቢድ ገንዘባዊ መቕጻዕቲ የስዕብ። እቲ ፍጻመ ኣብ መጀመርታ ናይ ዝወርሒ ኣብ ደሴት ስቫልባርድ ዘጋጠመ ኮይኑ ሓደ ወናኒ መርከብ በጻሕቲ እናዛወረን ከሎ ኣብታ መርከብ ተሳፊሮም ካብ ዝነበሩ ሓደ በጻሓይ ዝደቀሰ ድቢ ኣብ ማዕዲ ረኣየ። ብዝያዳ ጽቡቕ ገይሩ ንኽርዮ ብምባል ጥሩምባ ነፊሑ ነቲ ድቢ ካብ ድቃሱ ኣተንሲእዎ። ወዮ ድቢ ብስንባደ እግረ ያውጥኒ ብምባል ሃዲሙ። በዚ ድማ እዩ ወናነታ መርከብ 50,000 ኖርዌጃዊ ክሮነር ወይ 5255 ዶላር ተቐጺዑ። ድሕሪ እቲ ፍጻመ ንሰበ ስልጣን ተኸባቢኡ ተሓቢሩ። ላርስ ፋውስ ኣብ መሓዳሪ ስቫልባር ድማ ብቕልጡፍ ሕጋዊ ስጉምቲ ወሲዱ። ቅድሚ ሕጂ ኣብ 224 ሓደ በጻሒ ናብ ወርልስ ዝበሃል እንስሳ ቀሪብካ ተባሂሉ 11,500 ክሮነር ወይ 900 ፓውንድ ተቐጺዑ ምንባሩ ይሕበር።

0: Every year, millions of tons of plastic pour into our oceans and rivers from around the world.
1: Plastic ka uqyanos tatsir mesarhit ma'bila. አብ ኔዘርላንድ ዝመደበሩ ትካል ቴክኖሎጂ ኣውቅያኖሳትን ሩባታትን ብከላብ ፕላስቲክ ንምንካይ ዝዓለመ መሳርሒታት ዘማዕብል ትካል እዩ። ኣብ 2013 ብቦያን ስላስ ተመስረተት ጉጅለ ፅሬት ውቅያኖስ ንምሕላው ካብ 2018 ኣትሒዙ ነታ መሳርሒት ኣብ ፈተነ ኣውዒሉ እዩ። እቲ ትካል ክሳብ 226 ልዕሊ 60 ሚልዮን ኪሎግራም ወይ 60,000 ሜትሪክ ቶን ጉሓፍ ካብ ሩባታትን ሰላማዊ ውቅያኖስን ኣውፅኡ ምህላው ይሕበር። ክኢላታት ከም ዝሕብርዎ ፕላስቲክ መስተይ ማይ፣ ቦርሳታት፣ መፃወቲታትን ካልእ ነገራትን ሓዊሱ ኣስታ 9 ሚልዮን ቶን ጉሓፍ ፕላስቲክ ዓመታዊ ካብ ገማግም ባሕሪ ሩባታት ናብ ውቅያኖስ ይውሕዝ። ኣብዚ እዋን እዚ እታ መሳርሒት ዋጋኣ ኣስታ 700,000 ዩሮ ወይ 775,600 ዶላር ትበጽሕ። ስላት እታ መሳርሒት ብብዝሒ ክስራሕ እንተኽኢላ ዋጋኣ ክጐድል ከም ዝኽእል ገሊጹ።

ቻይናዊ ትካል ዝቐልጠፈ ሮቦት ኣማዕቢሉ። ኣብ መዝገብ ክብሮ ወሰን ጊነስ ንዝሰፈረ ኡሳይን ቦልት ክረትዕ ዝኽእል ሮቦት ማዕቢሉ ከም ዘሎ እዩ ዝሕበር። እቲ ሮቦት ኣብ ካልኢት 12.66 ሜትሮ ወይ ኣብ ሰዓት 45.6 ኪሎ ሜትር ክጎይ ዝኽእል ኮይኑ ብቻይናዊ ኩባንያ ሮቦቲክስ ዩኒትሪ ዝተሰርሐ እዩ።

ጃማይካዊ ቦልት ኣብ 2009 ኣብ በርሊን ኣብ ዝተኻየደ ናይ 100 ሜትሮ ጉያ ኣብ ካልኢት 12.42 ሜትሮ ዝግመት ዝለዓለ ፍጥነት እዩ ኣመዝጊቡ። እቲ ሮቦት ኣብ ውሽጢ 3 ኣዋርሕ ዝተሰርሐ ኮይኑ ክሳብ ሕጂ ተወሳኺ ምምሕያሻት ይግበረሉ ከም ዘሎ ይሕበር። ኣብ ርእሲ እቲ ዘለዎ ብፍጥነት ናይ ምጉያይ ክእለት ናይ ምዝላል ፍሉይ ዝኾነ ብቕዓት ከም ዘለዎ እውን ይንገር።

ሰላም ከመይ ትውዕሉ? ዝኸበርኩም ተኸታተልቲ ንሎሚ ዓርቢ 28 ናሓሰ ሰዓት 5 ዝተዳለወ ዜና ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ንዕድም ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና። ኣርስተ ዜና፣ ኣብ መሓዳር ዞባ ደቡባዊ ቀይሕ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘትዩ

0: ኣብ ሆስፒታል ዓዲ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝወሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ኣብ ንዞባ ዓዲ ኋላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣተባባዒ ምዃኑ ተሓቢሩ። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮፓ ኣብ ውሽጢ 10 ዓመታት ዝትግበር ወተሃድራዊ መደብ ኣበጊሰን። ኣባላት ኣስያን ኣብ 225 ኣብ ሓድ ሕደንን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን። ኢንዶኔዥያን ታይላንድን ካብ 226 ክሳብ 230 ዝትግበር እስትራቴጂያዊ ቁጠባዊ ስምዕ ፈቲመን። ኣብ ማሕዳር ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ምስ ወከልቲ ህዝቢ ንዞባ ማእከል ደንካልያ ኣብ ተጠቃምነት ማሕበራዊ ኣገልግሎታት ዘት እዩ። ብ25 ናሓሰ ኣብ ኣፋምቦ ኣብ ዝተኻየደ ርክብ ኣምባሳደር መሓመድ ስዒድ ህዝቢ ነቲ በቢከባቢ ተዋዲዱ ዘሎ ትካላት ማሕበራዊ ኣገልግሎት ብሓፈሻ ትካላት ጥዕናን ትምህርትን ድማ ብፍላይ ብግቡእ ክጥቀመሉን ክከናኾኖን ከምኡውን ኣቲናዮ ንዘለና መድረኽ ዝበቅዕ ውዳብን ተሳትፎን ከረጋግፅ ተላብዩ። ምስፋሓ ቀዲሙ ዝተዋደደ ማሕበራዊ ኣገልግሎታት ኣብ ተጠቃምነት ህዝቢ ከም ዝምርኮስ ብምንፃር ህዝቢ ነቲ ትካላት ብውሕልን ኣገባብ ክጥቀመሉን ምሕደራማይ ኣብ ኩለን ዓድታት ክሕይልን ኣዘኻኺሩ። ኣምባሳደር መሓመድ ስዒድ ኣስዒቡ ኣብ ነፍሲ ወከፍ ዓዲ ኣገልግሎት ቅድመ ትምህርቲ ንክህሉ ዝካየድ ዘሎ ፃዕሪ ካብ ረብሓታት ናይቲ ኣገልግሎት ዝነቅል ምዃኑ ብምጥቃስ ህዝቢ በቢከባቢኡ ንምዕዋቱ ክሰርሕ ወለዲ ድማ ንደቆም ኣብ ግቡእ ዕድሚኦም ናብ መኣዲ ትምህርቲ ክልእኹ ኣተሓሳሲቡ። ሓላፊ ጨንፈር ጥዕና ዶክተር ዓሊ ሓሎ ብግዲኡ ህዝቢ ኣብ መዳይ ጥዕና ኣጥሪቦ ንዘሎ ንቕሓት ድሕሪ ምምጓስ ተጠቃምነቱ ብሓፈሻ ኣብ መደባት ክታበት ክንክን ቅድመ ሕርስን ኣገልግሎት ሕርስን ድማ ብፍላይ ክዕቢ ፀዊዑ። እዚ ከምዚ ኢሉ እንከሎ ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ሓዳሪት ቤት ትምህርቲ ኣፋምቦ ንዝተሰርሐ ተወሳኺ ክፍልታትን መንበሪ መምህራንን ከምኡውን ኣብ ሓመርትን ኣዩመንን ንዝተሃንፀ ኣብያተ ትምህርቲ ተዓዚሙ። ኣብ ሆስፒታል ዓዲ ቀይሕ ኣብ ዝሓለፈ 3 ዓመታት ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ወኪል ኤሪና ሚልዮን ኣፍወርኪ ንዘዳለወቶ ጸብጻብ ዳናይት ገብሪ ህይወት ከተቕርቦ እያ።
1: ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገልገልትን ሞያውያንን ገሊጾም። ሜዲካል ዳይረክተር ናይቲ ሆስፒታል ዶክተር ፀገዝ ኣብ ክፍለዝጊ ኣብ ዝሃቦ ሓበሬታ ትካላት ጥዕና ዘመናዊ መሳርሒታትን ብቑዕን እኹልን ዓቕሚ ሰብ ንክዓጥቃ መንግስቲ ገዚፍ ወፍሪ ይገብር ከም ዘሎ፣ እዚ ድማ ኣብ ምምሕያሽ ኣገልግሎታትን ጥዕና ሕብረተሰብን ዓብዪ ኣስተዋፅኦ ከም ዘለዎ ኣብሪሁ። ኣብቲ ሆስፒታል ካብ 223 ብርክት ዝበለ ዲጂታላዊ መሳርሒታት ክተኣታቶም ፅንሑ። ኣብዚ ዓመት እዚ ድማ ኣብ ኩሉ ክልል ዕድመ ንዝርከቡ ዘገልግል ተወሳኺ ምዕቡል ናውቲ ከም እተዓጥቀ ዝጠቐሰ ዶክተር ፀገዛኣብ ንተገልገልትን ሞያውያንን እፎይታ ፈጢሩ ከም ዘሎ ሓቢሩ። ኣብ መወዳእታ ብሰንኪ ዘይተመሓላለፍቲ ሕማማት ከም ሽኮርያን ፀቕጢ ደምን ዝስዕብ ዘሎ ስንክልና ንክውገድ ሕብረተሰብ ንቕሓቱ ብምብራኽ ኣብ ኣመጋግብኡ ጥንቁቕ ክኸውን ስሩ ኣካሎም ምንቅስቓስ ከዘውትርን ካብ ዕሹግ መግብታት ቁጠብን ኣተሓሳሲቡ። ካብ ክፍሊ ፊዚዮትራፒ ኣቶ ተሸመ ተኽሊ ብወገኑ እቲ ክፍሊ ካብ ንዞባታት ዓዲ ቀይሕ ሰንዓፈ ከምኡውን ዞባ ሰሜናዊ ቀይሕ ባሕሪ ንዝመፁ ዜጋታት ኣገልግሎት ከምዝህብ ብምሕባር እቲ ተዓጢቑ ዘሎ መሳርሒታት ኣብ ስርሖም ዓብዪ ኣሳልጦን ውፅኢታውነትን ኣምፅኡ ከም ዘሎ ገሊጹ። ተገልገልቲ ብወገኖም ብዝተዋደደ ዘመናዊ መሳርሒታት ብቀረባ ፅፉፍ ኣገልግሎት ይረኽቡ ከም ዘለዉ ብምሕባር መንግስቲ ኣብ ፅላት ጥዕና ንዝገብሮ ዘሎ ወፍሪ ሞጊሶም።
0: ኣብ ንዞባ ዓዲ ኋላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ተባባዒ ስለ ዝኾነ ሓረስቶት ብሰፊሑ ከዘውትርዎ ክኢላታት ኣተሓሳሲቦም። እቶም ክኢላታት ብ22 ናሓሰ ኣብ 11 ምምሕደራት ከባቢ ንዝተዋፅኡ ልዕሊ 6 ሓረስቶት ኣብ ዝሃብዎ ኣስተምሮ መሬት ብዝግባእ ምድላው፣ ብመስመር ምዝራእ፣ ምሩፅራ ዝርእቲ ምጥቃምን ዑደታ ዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ኣተሓሳሲቦም። ወኪል ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ ኪዳነ ላኣከ ብወገኑ ሓረስቶት ኣብ ልምዓት መስኖን ምርባሕ ጥሪትን ዘካይድዎ ንጥፈታት ዝተዋሃደ ክኸውን ብምዝኽኻር ኬሚካላዊ ፀረ ባልዕን ድኹዕን ካብ ጥቕሙ ጉዳቱ ስለ ዝዓቢ ከወግድዎ ተላብዩ። ሓረስቶት ብወገኖም ኣብ ተጠቃ

0: ኣምነት ምሩፅ ዘርእን ባህርያዊ ፀረ ባልዕን ብዝፀንሖም ድሩት ኣፍልጦ ምህርቶም ባዕልታ ይፅሎ ምንባሩ ብምጥቃስ ብሞያውያን ዝወሃቦም መኽርን ሓበሬታን ኣገዳስነቱ ዕዙዝ ከም ዝኾነ ኣረድዮም። ብኻል ወገን ኣብ ንዞባ ዓዱ ኻላ ምምሕዳር ከባቢ ዓዲ ሸረታይ ብ21 ናሃሰ ኣብ ሰዓታት ድሕሪ ቀትሪ ብርቱዕ ዝናብ ኣብ ዝወቕዓሉ ወዲ 22 ዓመት መንእሰይ ብበርቂ ከም ዝሞተ ደንጊ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ንዞባ ተሰነይ ተሳትፎ ሕብረተሰብ ኣብ ምግታእ ድሑር ልምድታት ንምዕዛዝ ዝዓለመ ጎስጓስ ተኻይዱ። ወኪል ሪና ኣማንኤል ተስፋይ ንዘዳለዎ ፀብጻብ ሰሚር ጀማል ከቕርቦ እዩ።
1: ኣብ ንእዞባ ተሰነይ ተሳትፎ ሕብረተሰብ ኣብ ምግታእ ድሕር ልምድታት ክዓዝዝ ሓላፊ ቤት ፅሕፈት ኣገልግሎት ጥዕናት ንእዞባ ኣቶ ገብሪ ሂወት ተኸስተ ኣዘኻኺሩ ተርእዮም ክንሸብ ደቂ ኣንስትዮን መርዓ ትሕቲ ዕድመን ገና መሊኡ ስለዘይተቐምጠጠ ኣብዚ እዋን እዚ ኣብ 11 ምምሕዳራት ከባቢ ጎስጎሳት ይካየድ ከም ዘሎ ብምጥቃስ እቲ መደብ ንኽዕወት ተራኮም ብሓፈሻ ናይ መራሕቲ ሃይማኖትን ኣብ ማሕደርቲ ከባብን ድማ ብፍላይ ክሕይል ፀውዑ። ኣብ ግዜ ሕርሲ ዘጋጥም ሞት ኣድን ዕሸልን ካብ ሰዕቤናት ክሽቦን መርዓት ትሕቲ ዕድመን ምዃኑ ብምግላፅ ድማ ነዚ ብሕጊ ዝተኸልከለ ተግባራት ንምግታእ ጸለውቲ ኣካላት ብዕቱብ ክሰርሑ ከም ዝግባእ ኣገንዚቡ። ካብ ቤት ፅሕፈት ኣኽባር ሕጊ ንእዞባ ተሰነይ መንእሰይ ሓፊዛ መሓመድ ብወገና ኣብ ሃገርና ምኽንሻብ ደቂ ኣንስትዮ ብኣዋጅ ቁፅሪ 158 ዝባል 207 መርዓ ትሕቲ ዕድመ ድማ ብዓንቀፅ 581 መሰጋግሪ ሲቪላዊ ሕጊ ኤርትራ ኩልኩል ምዃኑ ብምንፃር ኣብዚ ዘይ ሕጋዊ ተግባራት ዝሳተፉን ዝተሓባበሩን ግቡእ መቕፃዕቲ ከም ዝብየነሎም ኣነፂራ። መራሕቲ ሃይማኖት ድማ ምኽንሸብ ደቂ ኣንስትዮ ብሃይማኖት ቅቡል ከም ዘይኮነ ብምብራህ ኣብ ዘካይድዎ ሃይማኖታዊ ኣስተምህሮ ፀቒጦም ይጉስጉስሉ ከም ዘለዉ ገሊፆም። ኣብ መወዳእታ ኣብ ማሓዳሪ ንእዞባ ተሰነይ ኣቶ ስዩም ገብረ የሱስ ንጥዕና ደቂ ኣንስትዮ ዝሃሲ ተግባራት ንምግታ ህዝቢ ዓቲቡ ክሰርሕ ምምሕዳራትን ከባብን ኣነባበርቲ ዓድታትን ድማ ምክትታሎም ካሕይሉ ኣተሓሳሲቡ። ተሳተፍቲ ብግድኦም ኣብ ሕብረተሰብ ከቢድ ሰዕቤናት ዝኸትል ድሕር ልምድታትን ሕማም ዓሶን ንምክልኻል ተሳትፎኦም ከም ዝዕዝዙ ኣረጋጊፆም።
0: ዝኸበርኩም ተኸታተልቲ ስዕብ ብኣህጉራዊ ዜናታት ኣባላት ኔቶ ዝኾና 12 ሃገራት ኤውሮፓ ኣብ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ከም ዘበገሳ ሓቢረን። እዚ ብሪጣንያ፣ ጀርመንን ኢጣልያን ዝርከበን ሃገራት ኤውሮፓ ዘንቀልኦ ውጥን ፀጥታ ናይታ ኣህጉር ንምውሓስ ዝዓለመ ሚሳይላት ንምፍራይ 50 ቢልዮን ዩሮ ክስላዓ ዘኽእል ምዃኑ ተገሊጹ። እዚ ሓድሽ ወተሃደራዊ መደብ ኣሜሪካ ንሃገራት ኤውሮፓ ክትገብሮ ንፅንሕት ፀጥታውን ወተሃደራውን ኣበርክቶ ከተጉድሎ ከምትኽእል ድሕሪ ምእማታ እዩ ዝስዕብ ዘሎ። ሃገራት ኤውሮፓ ግዳማዊ ተፃውኦታት ንምምካትን ናይ ባዕለን ጥሙር ወተሃደራዊ ሓይሊ ከቆማ ተደጋጋሚ ፃውዒት ክቐርብ ምፅንሑ ዝፍለጥ እዩ። እቲ ዝቃወም ወተሃደራዊ ሓይሊ ንሃገራት ኤውሮፓ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግለን ክኸውን ከም ዝግባእ ገለ ሃገራት ናይቲ ኣህጉር ከዘኻኽራ ፀኒሐን ኣለዋ። ፀጥታ ኤውሮፓ ንምውሓስ ልዕሊ 90,000 ወተሃደራ ተዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል እዮም ክኢላታት ዝእምቱ። ኣባል ሃገራት ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ኣብ 2025 ኣብ ሓድሕደንን ምስ ካልኦት ሃገራትን ዘካየደዎ መጠን ንግዳዊ ምልውዋጥ ምስቲ ናይ ቅድሚ ዝነበረ ዓመት ክነፃፀር እንከሎ ብልዕሊ 14 ሚታዊት ከም ዝዓበየ ፀብጻባት ሓቢሮም። ኣብ ዝሓለፈ ዓመት መጠን ንግዳዊ ምልውዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝጠቐስቶም ፀብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፐብሊክ ቻይና ከም ተኻይዳ ረድዮም። እቲ ኣስታት 20 ሚታዊት ኣባል ሃገራት ኣብ ንሓድሕደን ዘካየደዎ ምልውዋጥ ምዃኑ ክፍለጥ ተኻኢሉሎ። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልውዋጥ ከም ተኻየደሎም ድማ ተገሊጹ። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየደዎ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባላት ንምድንፋዕ ከም ተሰማምዑ ዝዝከር እዩ። ኣብ 1967 ዝተመሰረተ ዞባዊ ውድብ ኣስያን ፊሊፒንስ፣ ቪየትናምን ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓቆፍ። ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር እስትራቴጂያዊ ቁጠባዊ ስምምዕ ከቲመን። እቲ ስምምዕ ንመጠን ዓመታውን ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 20 ቢልዮን ዶላር ክብ ዘብል ምዃኑ ተገሊጹ። ብዘካዚ እቲ ክልታዊ ስምዕ ንመጠን ወፍሪ ብልዕሊ ዕፅፊ ክብ ዘብል ምዃኑ

ክፍለ ተኻኢሉሎ። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓስ ዞባዊ ፀጥታ ብቐንዱ ድማ ኣብ ምግታ ስግረ ደባዊ ገበናት ክተሓባበራ ተሰማሚየን ኣለዋ። ፕሬዚደንት ዶናልድ ትራምፕ ንኣሜሪካን ካናዳን ኣብ ዘዳውብ ከባቢ ዝርከብ ቀላይ ኦንታሪዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈፃሚ ውሳነ ካብ መንግስቲ ካናዳ ኩነነ ገጢሞ። እዚ ፕሬዚደንት ትራምፕ ዝሃቦ ውሳነ ሓደ ካብ ዓበይቲ ቀላያት ሰሜን ኣሜሪካ ዝኾነ ቀላይ ኦንታሪዮ ብቐጥታ ናብ ኣካርታ ኣሜሪካ ክፅምበር ዝኽእል እዩ። እቲ ውሳነ ኣብ መንጎ ክልተን ሃገራት ሓያል ምትፍናን ከስዕብ ከም ዝኽእል ዝገለፀ መንግስቲ ካናዳ ብህፁፅ ክስረ ፅውዒ ኣሎ። እቲ ስጉምቲ ኣብ መንጎአን ድሕሪ ዝተኸስተ ንግዳዊ ኩናት ይስዕብ ብምህላው ኣሉታዊ ሳዕቤናቱ ቀሊል ከም ዘይከውን ናይ ቀረባ ተዓዘብቲ ይምቱ። ኣሜሪካ ኣብ ልዕሊ ዝተወሰነ እታ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳና ካናዳ ተመጣጣኒ መልሰ ግብሪ ከም ዝሃበትሉ ዝዝከር እዩ። ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ሜክሲኮ ንዝርከብ ወሽመጥ ሜክሲኮ ወሽመጥ ኣሜሪካ ተባሂሉ ክፅዋዕ ኣብ ጥሪ 2025 ውሳነ ከም ዘሕለፈ ዝዝከር እዩ። ካናዳ ኣብ ሰሜናዊ ክፋል ዞባ ኣርክቲክ ወተሃደራዊ ህላውኣን ምስፋሕን ላኣናውነታ ንምውሕላውን ዝዓለመ መደብ ኣበጊሳ። እቲ መደብ ኣብ ጉዳይ ፀጥታ ናይቲ እስትራቴጂያዊ ዞባ ኣብ ካልኦት ሃገራት ብቐንዱ ድማ ኣብ ኣሜሪካ ዝፀንሓ ፅገርተኛነት ንምንካይ ላኣናውነታ ንምውሓስ ዝዓለመ ምዃኑ ገሊፃ። ሃገርነት ውጥን ንምትግባር ብውሕዱ 35 ቢልዮን ዶላር ከም ትስልዕ ቀዳማይ ሚኒስትር ማርክ ካነይ ኣፍሊጡ ኣሎ። ዝዓበየ ክፋልቲ ባጀት ኣብቲ ዞባ ዝርከብ ወተሃደራዊ ማዓስከራት ንምስፋሕ ከምኡውን ሓደስቲ ማእከላት ንምህናፅ ከም ዝውዕል ቀዳማይ ሚኒስትር ካርነይ ብተወሳኺ ኣሕቢሩ። ፀጥታን ድሕነትን ኣከባብን ዞባ ኣርክቲክ ንምውሓስ ቅድሚ 30 ዓመታት ዝተኸተመ ኣህጉራዊ ውዕል በብእዋኑ እናተጣሕሰ ክመፅእ ፅንሐ እዮም ፀብፀባ ዝረዱ። ዞባ ኣርክቲክ ብዕቁር ባህርያዊ ጋዝን ነዳድን ሃብታም ብምዃኑ ብርክት ዝበለ ሃገራት ነቲ ፀጋታት ንምምዝማዝ ወፍሪየ ካይዳ ምህላውን ዝፍለጥ እዩ። ሩስያ ብዩክሬን ኣብ ልዕሊ ዝርከብ ወተሃደራዊ መሳለጥያታት ብሪጣንያ መጥቃዕቲ ክትፍፅም ምዃና ኣጠንቂቓ። እቲ መጥቃዕቲ መልሰ ግብሪ ናይቲ ዩክሬን ብሚሳይላት ብሪጣንያ ኣብ ግዛኣቱ ተካይዶ ዘላ መጥቃዕትታት ምዃኑ መንግስቲ ሩስያ ኣነፂሩ። ብሪጣንያ ኣብቲ ኩናት ብቐጥታ ትሳተፍ ከም ዘላ ዝወቅስ መንግስቲ ሩስያ ከቢድ ዋጋ ክኽፍላ ምዃኑ ከጠንቅቕ ፀኒሕ እዩ። እዚ ወተሃደራዊ ምዕባለታት እዚ ንሩስያን ብሪጣንያን ናብ ረፅሚ ከእትወን ከም ዝኽእል ሓያል ወገናት ክእምቱ ቀኒዮም ኣለዉ። ንዩክሬን ገዚፍ ወተሃደራዊ ደገፍ ክገብራ ካብ ዝፀንሐ ሃገራት ምዕራብ ዝኾነት ብሪጣንያ ነቲ ሓገዝ ከተዕብየ ምዃናያ ትገልጽ። ብሪጣንያ ካብ 2022 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረትላ ፀብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ብሪጣንያን ፈረንሳን ናይ ነዊሕ ርሕቀት ሚሳይል ንምምዕባል ዝኽእል ቴክኖሎጂ ናብ ዩክሬን ክልእኻ ምዃንን ክሕብራ ቀኒና ኣለዋ። ፈረንሳን ግሪክን ቅድሚ 5 ዓመታት ዝኸተሞ እስትራቴጂያዊ ወተሃደራውን ፀጥታውን ስምምዕ ንተወሳኺ 5 ዓመታት ኣመሓየሸን ካሕድሶኦ ተረዳድየን። እቲ ዝሕደስ ውዕል ኪኖ ፅላታት ምክልኻልን ፀጥታን ንዓውድታት ቁጠባ ቴክኖሎጂያዊ ምህዞ ከምኡውን ሳይበራውን ሲቪላውን ድሕነት ከም ዘጠቓልል መንግስትታት ክልተን ሃገራት ሓቢሮም። እቲ ኣብ ወርሒ መስከረም 2021 ዝተኸተመ ስምምዕ ዝኾነ ግዳማዊ ተፃብኦ ኣብ ዘጋጥመሉ እዋን ሓንቲ ሃገር ነታ ካልእ ወተሃደራውን ፀጥታውን ደገፍ ክትገብረላ ዝኽእል እዩ። ጎኒ ጎኒ ትስምዕ ግሪክ 24 ነፈርትን 3 መራኽብን ኩናት ፈረንሳ ክትዕድግ ተሰማሚያ ኣላ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘትዩ። ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ኣብ ንዞብ ዓዲ ኋላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ተባባዐ ምዃኑ ተሓቢሩ። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮፓ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ኣበጊሰን። ኣባላት ኣስያን ኣብ 2025 ኣብ ሓድሕደንን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን።
ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር ስትራቴጂያዊ ቁጠባዊ ስምምዕ ቀጢመን ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተርፉ መደባትና ሰላም።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነድ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግራቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳማ ብሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉስግድብወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ኩብራት ተዓዘብትና ትሕዝቶታት መደባት መወዛይኪኹም ትከታተሉ ዘለኹም ኣስዒብና ድማ መደብ ሌላ ሒዝናልኩም ቀሪምና ዘሎና ናይ ሕጂ መደብ ሌላ እምበኣር ቅድሚ 500 ዓመት ኣብ ፈረንሳ ዝተኻየደ ኣገራሚ ፍጻመ ዳሲሳ ኣላ ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ሓደ ንግሆ ካብ ድቃስካ ተሲእኻ ሃንደበት ንኽትስዕስዕ ክትቆጻጽሮ ዘይትኽእል ድሌት ክስምዓካ ሞ ሕሰብ ሕጉስ ስለ ዝኾንካ ኣይኮንካን፣ ሙዚቃ ስለ ዝሰማዕካ ኣይኮነን፣ ስለ ዝመረጽካ ድማ ኣይኮነን። ምንቅስቓስ ጥራይ ኢኻ ትጅምር፣ እግርኻ እውን ደው ኣይብልን እዩ፣ ኣካላትካ ምንቅስቓስ እውን ደው ኣይብልን እዩ። ሓደ ሰብ ሳዕስዒት ይጅምር፣ ድሕሪኡ ካልኣይ ስዕብ፣ ድሕሪኡ ዓሰርተታት ዝኾኑ ሰባት እውን ክስዕስዑ ይጅምሩ፣ ብድሕሪኡ እቲ ቁፅሪ ንኣማኢት ይቕየር። እዚ ካብ ዘፍርሕ ፊልም ዝወፀ ትርኢት ኣይኮነን፣ ብሓቂ እዩ ኣጋጢሙ። ኣብ ሓጋይ 1518 ስትራስበርግ ፍራንስ ሓደ ዘይተለምደ ነገር ኣብ ጎደናታት ኣጋጠመ። ሰባት ካብ ቁጥጥር ወፃኢ ክስዕስዑ ጀመሩ፣ ንመዓልታት ድማ ሳዕስዒቶም ቀጸሉ። ጸሓፍቲ ታሪኽ ክሳብ ሕጂ ብልክዕ እንታይ ከም ዘጋጠመ ይካትዑ። እቲ ፍጻመ ግና ብ ዳንሲንግ ፕሌግ ወይ ሕማም ሳዕስዒት 1518 ተባሂሉ ይፍለጥ።
1: In 1518, a strange plague broke out. It happened in a city in northern France, and it led to over 400 deaths. And it all started when a woman began dancing in the street.
0: እዚ ዛንታ እዚ ብፋውራው ትሮፊያ እትበሃል ሰበይቲ እዩ ዝጅምር። ኣብ ሓምለ 1518 ፍራው ትሮፊያ ኣብ ስትራስበርግ ኣብ ዝርከብ ጎደና ምስዕሳዕ ጀመረት። ኣብ መጀመርታ እንታይ ከም ትገብር ዘላ ዝፈልጥ ሰብ ኣይነበረን። ምናልባት ትጥምብል ነይራ ትኸውን፣ ምናልባት እውን ገለ ውድድር ስዒራ ትኸውን፣ ምናልባት ንሳ ጥራይ ትፈልጦ ዘገርም ባህርያት ትገብር ነይራ ትኸውን። ኣብ መንጎ እዚ ሳዕስዒት ተራ ሳዕስዒት ግን ሓደ ኣገዳሲ ፍልሊ ነይርዎ። ደው ክትብል ኣይከኣለትን። ብመሰረት ታሪኻዊ ጸብጻባት ትሮፊያ ንሓያሎ መዓልታ ሳዕስዒት ቀጺላ። ድሕሪኡ ድማ ኣብዚ ዘገርም ነገር ኣጋጠመ። ካልኦት ሰባት እውን ከምኡ ክገብሩ ጀመሩ። እቲ ቁጥሪ እናበዝሐ ኸደ። ኣብ መወዳእታ ድማ እቲ ዘገርም ሳዕስዒት ኣብ ምላእ ከተማ ክዝርጋሕ ጀመረ። ዘመናዊ ሕክምና ቴክኖሎጂ ዝዓጠቐ ሆስፒታል የለዋን። ከምዚ ሎሚ እንፈልጦ ስነ ልቦናዊ ርድኢት የለን፣ ቴሌቪዥን እውን የለን። ብርግጽ ድማ እንታይ ይኸውን ከም ዝነበረ ዝገልጽ ማሕበራዊ መራኸቢታት የለን። ኣብ ኩንድኡ ሰባት ሃይማኖታዊ ኣጉል እምነትን ባህላዊ ሕክምናን ዝርከብዎ ዝኾነ ይኹን ካልእ መግለጺ ኣይነበሮምን። ገለ ታሪኻዊ ምንጭታት ከም ዝሕብርዎ ኣብ ውሽጢ መዓልታት ኣስታት 30 ሰባት ከም ዝተጠቕዑ ይሕብሩ። ድሕሪኡ እቲ ቁጽሪ ናብ ከባቢ 400 ከም ዝዓበየ ይንገር። ኣብኡ ድማ

እቲ ዛንታ ዝያዳ ዘገርም ዝኸውን ሰበ ስልጣን እቲ ከተማ ንኹሉ ሰው ደው ክብል ጥራይ ኣይነገሩን። ኣብ ክንድኡ ገለ ሰበ ስልጣን እቶም ሳዕሳዕቲ ነቲ ኩነታት ካብ ኣካላቶም ክስዕስዕዎ ከም ዘለዎም ይኣምኑ እዮም ዝነበሩ። እወ መፍትሒ ልዕሊ ዓቕን ሳዕስዒት ዝያዳ ሳዕስዒት እዩ ነይሩ ዝመስል። ሰብ መዚ እዛ ኸተማ ሰባት ክስዕስዑ ዝኽእልሉ ቦታ ከም ዝኸፈቱ ይግለጽ።

0: እቶም ሰበ ስልጣን እታ ከተማ ሙዚቀኛታት ከይተረፈ ዝፃወቱ ኣዳልዮም ሎሚ እዚ ፍጻመ ፍጹም መስሓቅ ኮይኑ ክስምዓና ይኽእል እዩ። ብ1518 ግን ሰባት ንሕማም ኣዝዩ እተፈልየ ርድኢት ነይርዎም። ሕክምና ንዘመናት ኣብ ዝጸንሐ ጥንታዊ ክልሳ ሓሳብ ዝተመርኮሰ እዩ ነይሩ። ስትራስበርግ ድማ ድሮ ድልዱል ሃይማኖታዊ ባህሊ ነይርዋ። ስለዚ ሰባት ካብ ቁፅፅር ወፃኢ ክስዕስዑ ዝጅምሩ ልዕሊ ባህርያዊ መግለፅታት ንምግማቱ ኣየፀግመን። ገሊኦም ከዓ እቶም ሳዕሳዕቲ ከም እተረጉሙ ይኣምኑ ነይሮም ክኾኑ ይኽእሉ እዮም። ካልኦት ድማ ነቲ ፍጻመ ምስ ሳዕስዒ ዝተኣሳስር ክርስቲያን ቅዱስ ቪቶስ ኣተሓሕዝዎ። እዚ ድማ እቲ ተርእዮ ሓደ ግዜ ሳዕስዒት ቅዱስ ቪቶስ ተባሂሉ ክጽዋዕ ምኽንያት ኮይኑ እዩ።
1: In July 1518, a woman in Strasbourg suddenly began dancing in the middle of the street. She couldn't stop. Within days, dozens of people joined her. Then hundreds. They danced for hours, day and night, without rest. Some collapsed from exhaustion. Others reportedly died from heart attacks and strokes.
0: እዚ ዕስለ ሳዕስዒት ታሪኻዊ ፍጻመ ኮይኑ ብዙሕ ዝርዝራት ናይቲ ህቡብ ዛንታ ግን ርግጽ ኣይኮነን። ልክዕ 400 ሰባት ከም ዝስዕስዑን ብዓሰርተታት ዝቝጸሩ ብድኻም ከም ዝሞቱን ሰሚዕኹም ትኾኑ። ሰባት ንርእሶም ክሳብ ሞት ዝስዕስዑ ድራማዊ ዛንታ እውን ሰሚዕኹምዎ ትኾኑ። ጸሓፍቲ ታሪኽ ግን ንነፍሲ ወከፍ ካብቶም ኣባህላት ንምርግጋጽ እኹል ዝተኣማመን መርትዖ የብሎምን። ገለ ናይቲ እዋን መዛግብቲ ብርግጽ ሰባት ብዘይ ምቁጥጻር ከም ዝሳዕስዑ ይገልጹ። እቲ ብህይወት ዘሎ መርትዖ ግን እኹል ኣይኮነን። ከምኡ እውን ንዘመናት ዝቐጸለ ዳግማይ ምዝንታውን ነቲ ፍጻመ ካብቲ መበቆላዊ ጸብጻባት ዝያዳ ዘገርም ነገር ቀይርዎ ኣሎ። ግና ግን ሓደ ሓቂ ሸለል ምባል ኣጸጋሚ እዩ። ኣብ ስትራስበርግ ኣብ 1518 ዘይተለምደ ነገር ኣጋጢሙ። ኣብ ታሪኽ ኤውሮጳ ድማ ዝተነጸለ ፍጻመ ኣይነበረን። ቅድምን ድሕርን ስትራስበርግ ተመሳሳሊ ለበዳታት ከም ዝተረእየ ጸብጻባት ይነግሩ። ጉጅለታት ሰባት ሓደ ግዜ ብሓባር ዘገርም ኣካላዊ ምልክታት የጋጥሞም ነይሩ። ኣብ ገሊኡ ኣጋጣሚታት ሰባት የንቀጥቅጡ ነበሩ። ኣብ ገሊኡ ድማ ሰንከልከል ይብሉ፣ ይጭድሩ ወይ ብዘይተለምደ መንገዲ ይመላለሱ ነበሩ። እዞም ፍጻሜታት እዚኦም ሓደ ግዜ ከም መለክዓት ጅምላዊ ስነኣእምራዊ ሕክምና ተባሂሎም ይግለጹ። እቲ ቃል እተሓላለኸ ይመስል። እቲ መሰረታዊ ሓሳብ ግን ብዘገርም መልክዑ ቀሊል እዩ። ኣብ ትሕቲ ልዑል ስነኣእምራዊ ወይ ማሕበራዊ ጸቕጢ ሰባት ሓደ ግዜ ዘይልሙድ ኣካላዊ ሕማም ምልክታት ከማዕብሉ ይኽእሉ።

ሓደ ፍሉጥ ክልሲ ሓሳብ ኤርጎት ዝበሃል ኣብ ከም ራይ ዝኣመሰለ እኽሊ ክዓቢ ዝኽእል ፋንጋስ ይጥቀስ። መርዛም ኤርጎት ምትላል፣ ምጭባጥ፣ ጨዋዳታትን ካልኦት ከቢድ ምልክታትን ከስዕብ ይኽእል። ንናይ ማእከላይ ዘመን ለበዳ ሳዕስዒት ፍጹም መግለጺ ኮይኑ ይስማዕ። ጸገም ግን ኣሎ። ምልክታት መርዘን ኤርጎት ምስቲ ታሪኻዊ መግለጺታት ፍጻመ ስትራስበርግ ብፍጹም ኣይሰማማዕን እዩ። ከምኡ እውን ተመራመርቲ ታሪኽ፣ ተመራመርቲ ስነ ፍልጠትን ኤርጎት ንመዓልትታት ብዘይምቁራጽ ዝስዕስዕ ዓማኢት ሰባት ብጭቡጥ ክገልጾም ይኽእል ድዩ ዝብል ሕቶ ኣልዒሎም ኣለዉ። ስለዚ እቲ ክልሲ ሓሳብ መርዘን ኣካታዒ ኮይኑ ይቕጽላል።

0: ኣሎ። ካልኦት ተኽእሎታት ድማ እቲ ለበዳ ምስ ጃምላዊ ስነ ኣእምራዊ ሕማም ዘተኣሳስር ምዃኑ እዮም ዝገልጹ።
1: For days, hundreds of people joined in, dancing in the summer heat, and one by one, they died from exhaustion and heart attacks. The exact reason why they kept dancing is still unknown to this day, but experts speculate that it was likely mass hysteria.
0: ብመሰረት ታሪካዊ ጸብጻባት እቶም ናይ ሳዕስዒት ቦታታት ተዓጽዮም ነይሮም፣ እቶም ሙዚቀኛታት ተባሪሮም፣ ገለ ካብቶም ዝሳቀዩ ድማ ናብቲ ቅዱስ ቪቶስ ዝተወፈየ መቅደስ ተወሲዶም፣ ኣብኡ ድማ ብሃይማኖታዊ ሳዕስዒት ካሓዩ ትፅቢት ይግበር ነበረ። ኣብ መወዳእታ እቲ ለበዳ ጸልሚቱ፣ እቶም ሳዕሳዕቲ ደውበሉ፣ እታ ከተማ ንቕድሚት ተሰጋጊራ፣ እቲ ዛንታ ግን ብህይወት ጸንሐ። ንልዕሊ 500 ዓመት እቲ ብ1518 ዘጋጥመ ሳዕስዒታዊ ለበዳ ንጸሓፍቲ ታሪኽ፣ ሳይንቲስት፣ ስነ ኣእምራውያንን ተረኽትን ዛንታን መሲጥዎም እዩ። ምናልባት ድማ እቲ ኣዝዩ መሳጢ ክፋል ናይቲ ዛንታ እቲ ሳዕስዒት ንባዕሉ ኣይኮነን፣ እቲ ፍጻመ ብዛዕባ ደቂ ሰባት ዝገልጾ ዝነበረ እዩ። ናይ ገዛ ርእስና ኣካላት ከም እንርድኦ ኣካይዳ ደቂ ሰባት ግን ብፍርሒ፣ ብትፅቢት፣ ብባህሊ፣ ብውጥረት ከምኡ ውን ኣብ ከባቢና ብዘለዉ ሰባት ክጽሎ ከም ዝኽእል ታሪኽ ብተደጋጋሚ የርእየና። ደቂ ሰባት ማሕበራዊ ፍጥረት እዮም። ነንሕድሕድና ንተዓዛዘብ፣ ነንሕድሕድና ንመስል፣ ናይ ነንሕድሕድና ስምዒት መልሲ ንህብ። ኣብ ትሕቲ ጽንቁር ኩነታት ድማ እቶም ሳዕበናት ኣዝዮም ሓያላት ክኾኑ ይኽእሉ እዮም። እቲ ኣብ 1518 ዘጋጠመ ለበዳ ሳዕስዒት ነቶም ኣብቲ እዋን ዝነብሩ ሰባት ከም ጽሉላት ጥራይ ነይሮም ማለት ኣይኮነን። ተመኩረታቶም ንዓኣቶም ናይ ብሓቂ ነይሩ። ስለዚ ድማ እዩ እቲ ሳዕስዒት ዕስለ ኣዝዩ መሳጢ ኮይኑ ዝቕጥል ዘሎ። ጸሓፍቲ ታሪኽ ብዓርሰ እምነት ኣመልኪቶም ልክዕ እዚ እዩ ዘጋጠመ ክብሉ ዝኽእሉ ሓደ መልሲ የለን። የግዳስ ዝተቆራረፀ ናይ ቀደም ሰነዳት፣ ጸብጻባት፣ ሕክምናዊ ክልሲ ሓሳባት ጥራዮም ዘለዉና።

ሓደ ሓደ ግዜ ታሪክ ሕቶታት ይገድፈልና። እቶም ሰባት እንታይ ኣጋጢምዎም ዶ ክብሉ ኣዝዩ ኣብ ዝደለዩሉ እዋን ስለምንታይ እዩ ኣካላቶም ዝንቀሳቐስ ዝነበረ ሙሉእ ሓቂ ፈፂምና ኣይንፈልጦን ኢና። ምናልባት ግን ንሱ እዩ ንለበዳ ሳዕስዒት ኣዝዩ ዘይርሳዕ ዝገበሮ። ምክንያቱ ኣብ ሓደ ቦታ ኣብ ስትራስበርግ ቅድሚ ልዕሊ 500 ዓመት ተራ ሰባት ፍሉይ ነገር ኣጋጢምዎም። ንሓፂር እዋን ሓደ ሙሉእ ሕብረተሰብ ኣብ ሓደ ሰብ ሙሉእ ብምሉእ ዘይትርድኦ ተርእዮ ተታሒዙ። ድሓር ከዓ ልክዕ ከምቲ ዝጀመረ ብምስጢር እቲ ሳዕስዒት ደው በለ፣ ጎደናታት መሊሱ ፀጥታ ረኸበ፣ እቶም ሙዚቀኛታት ናብ ገዝኦም ከዱ፣ እቲ ህዝቢ ጠፍአ፣ ስትራስበርግ ድማ ናብ ንቡር ተመልሰት። እቲ ዛንታ ግን ገና ይዙንተሎ።

ኣብ እዋን መርዓ ወይ መርዓ ክትሓስብ ክቐርብ እንከሎ ብወገን መርዓውን መርዓትን ይኹን ብወገን ስድራ ቤት ዘሎ ሸቐሎት ፍሉጥ እዩ። እዚ ድማ መርዓ ብኸመይ ክሓልፍ እዩ፣ እንታይ ክንገብር ኢና ብዝበል ሓሳባት ኣዝዩ ክብድ ዝበለ እዩ ዝኸውን። ነዚ ንምውጋድ ድማየን ዌዲንግ ፕላነር ወይ ድማ ናይ ፅምብል መርዓ ኣሳለጥቲ ዝበሃላ ትካላት ፈረየን ኣብ ዝተፈላለየ ክፍሊ ዓለማት ወይ ድማ ሃገራት እውን ይጥቀማሉ እየን። ኣብ ሃገርና እውን እዚ መስርሕ እዚ ተኣታትዩ ደሮ ክስርሓሉ ጀሚሩ ኣሎ። እዚ ድማ ነቲ ስድራ ቤት ናይ መርዓ መርዖም ብሰላም ብፅቡቅ ንክሓልፉን ቁሩብ ቅሳነት ፈጢሩ ክኸውን ንኽእል እዩ። ነዚ ድስስ ትሕዝቶ እምበር ኣብዛ ስዒባ ተቐርብ ትሕዝቶ መደብና ክቐርበልና እዮ። ክትከታተሉ ብኣኽብሮት ንዕድመኩም።

ማሕበራዊ ምትእኻባት ኣብ ሕብረተሰብና ካብ ቀደም ዝነበረን ዘሎን እዩ። እዚ ምትእኻባት ከም ኣብ ማሕበራዊ ውራያት፣ ሃገራዊ በዓላት ይኹን ሃይማኖታዊ በዓላት ይህሉ። ኣብዚ ድማ ቤተሰብ፣ ጎረቤት፣ ኮታስ ኩሎም ፈተውቲ ዝበሃሉ ስለ ዝርከብዎ ብሕብረተሰብና ብኣዝዩ ተገዳስነት ዝተሓዝን ዝረአን ኣጋጣሚ እዩ። ኣብዚ ውራያት እንብሎ ዘለና ድማ እቲ በዓል ውራይ ዘካይዶ ዝሓስቦን ውጥናትን ወጻኢታትን ይህልዎ። በዚ ድማ ሃልክን ሓጎስን ኣብ ሓደ ተጠዋሚሩ ይጓዓዝ።

ኣብዚ ጉዳይ እዚ ኢዱ እትዩ ሓደ ዓብ ተራ ዝፃወት ሰብ ኣሎ። ንሱ ድማ ኣካየዲ መደብ ይበሃል። እዚ ሽም ኣብ ውርያትና ብቐሊሉ ከም ተቐባል ጋሻ ይፍለጥ። ንሱ ግን ኣብታ ናይ መዓልቲ ውራይ ጥራይ ዝነጥፍ ሰብ እዩ። ኣብዚ እዋን እዚ ግን ብውሕድ ቁፅሪ ሕብረተሰብና እናተጠቀመሉ ዝመፅእ ዘሎ ስራሕ እዩ። እዚ ስራሕ ወይ ሞያ ብቋንቋ እንግሊዝ ኢቨንት ማናጅመንት ተባሂሉ ይግለጽ። ኣብ ዝተፈላለያ ናይ ውልቃዊ ማእከል ስልጠናታት ድማ ከም ዓውደ ትምህርቲ ይውሰድ። ንሎሚ ድማ ትምህርቲ ብዛዕባ ኣመሓድራ መደብ ወይ ኢቨንት ማናጅመንት ዘላሊ ሞያ ሒዝናልኩም ቀሪብና ኣለና። ተኸታተሉ።

ኣብዚ ቤት ትምህርቲ ናይ ኢቨንት ማናጅመንት ክላስ ኣብታ ካልአይቲ እብረ ዝጀመረ ኣላ ማለት እዩ። ካብቶም ቀዳሞት ዝተምሃርና ነርና ድሓር ከዓ ቅፅል ኢለ ከዓ ፀኒሐ ከዓ ብውልቀ የውነ ማዕብሎ ሰርሐሉ ነይረ ካብኡ ቀፂል ከዓ ክምህራ ወሲነ ማለት እዩ። በዓል ኤፍሬም ከዓ ስለ ዕድል ዝኸፈልቱለይ ከም መምህር ኮይንካ ዳርጋ ብልክዕ 2 ዓመት ሕጅታ ኮርስ ክረምቲ ሓጋይን እንዳትኸይድ ሕጂ ዳርጋ 3 ክላስ ኣመሪቕ ኣለኹ ኣብ ናይ 2 ዓመት ጊዜ ማለት እዩ።

0: ኢቨንት ማናጅመንት ክንብል ከለና ወይ ኢቨንት ፕላነር ኣዳላዊ መደብ ንብሎ ብትግርኛ ቴክኒካል ቃል ትብልዋ ተኾነ ግን ኣዳላዊ መደብ እዚ መደብ እዚ ሕጂ ናይ ማሕበራዊ መደብ ክኸውን ኽእል ናይ ትካላዊ መደብ ማሕበራዊ ክንብል ከለና ውራያት ኩሎም ካብ መርዓ ጥምቀት ዓመት ቆልዓ እዚ ኩሉ ምስ ማሕበራዊ ናይ ሓጎስ ኹን ናይ ሓዘን ኣብ ባህል ነቕርብ ኣብቲ ናይ ሓጎስ ጥራይ ስለነተኩር እምበር ኩሉ ምሕደራ ዘድልዮ እዩ ማለት እዩ። ኣብ ናይ ትካላት ክንብል ከለና ኸዓ ዝኾነ ወርክሾፕ ሴሚናር ኣኼባታት ዝኾነ ምዝንጋዕ መደባት ምስ ዝህልዎም እውን ሓደ ኢቨንት ፕላነር ከዳልወሎ ምኽእል ማለት እዩ።
1: ምሕደራ መደብ ወይ ኢቨንት ማናጅመንት ሓደ

0: ካብ ኣብዛ ስልጠና ማእከል ዝውሰድ ትምህርቲ እዩ። ብግቡእ ድማ ናይ 3 ወርሒ ትምህርትን ናይ መመረቕታ ስርዓትን ይካየድ። ነታ መዓልቲ ንምድማቕ ድማ ተንተምሃሮ በቲ ዝተምሃርኦ መሰረት ኣብ ግብሪ ንምውዓል መዓልቲ መመረቕትአን በዓልን ዘዳልዎን ዘጸብቖን መደብ ዝኸውን። መስራቲ ኣይሮ ስልጠና ማእከል ድማ ነዚ ሞያ ብሩህ ዕላማ ሒዙ እዩ ኣበጊስዎ።
1: ከም መበገሲ ናይታ ሽም ሓደ ቋንቋ ናይ ኤርትራ እዩ። ሓደ ካብቶም 9 ብሔራት ኣብ ሳሆ እዩ ማለት እዩ። ማእከል ስልጠና ኣይሮ ትብል ከዓ እታ ኣይሮ በይና ፀሓይቲ ትርጋም ብቋንቋ ሳሆ። በዚና ከዓ ነቲ መፃኢ ብሩህ መፃኢ ናይ ሕብረተሰብና ታርጌት ወይ ዕላማ ብምግባር ነዛ ሽም እዚኣ ከዓ ተመሪፃ ማለት እዩ። ሕጂ ኤቨንት ኤንድ ፕላኒንግ ማኔጅመንት ሓንቲ ካፕተን ብራንች ናይ ማኔጅመንት ኮይና እቲ ትምህርቲ ስፍሕ ዝበለ እዩ። ካብ ሽዑ ክንጅምር ከለና መጀመርያ ጀሚርያ ትኸይድ ነይራ። እቲ ናይ ብምሉኡ ናይ ኣብ ሓደ ኩነት የጋጥም ሞ ሓደ ዝኾነ እንታይና ንብሎ ክንዋህዶ ዘለና መደብ ነዚ ሕጂ ብኸመይ ነመሓድሮ ብምሉእ ካብቲ ናቱ ባጀት ምውፃእ ክሳብቲ ነቲ ባጀት ምምሕዳርን ብፅፉፍ ክኸደልካ ንኣብነት ብዝሓደ ሓደ እዋን እንታይ ንገብር ኢና ስለ ዘለዎ ይግበር ገለ ዝበሃል ነገር ኣለዎ። ብፍላይ ገንዘባዊ ነገራት እቲ ዘይብሉ ከዓ ተለቂሑ ገለ ይገብር እዩ። እጂ ቀንዲ መልእኽቲ ናይታ ኤቨንትን ኦርጋናይዚንሲ ምውሃድ ነታ ተሓሰብከያ ኩነታት በታ ዘላትካ ብፅፉፍ የርካ ክትገብራ እቲ ዘለዎ ከዓ ማዕረፍ እንደይ ሴቪንግ ገይሩ ወይ እቃበታት ገይሩ ፅፉፍ በቲ ውሑድ ድኻም ገይሩ ከምዘውፅእ ትምህርቲ ትምህርቲ እያ ኣዝያ ብልፅቲ ትምህርቲ እያ።
0: ንዝኾነ ስራሕ ግቡእ ምሕደራ ምስዘለዎዩ ዕውት ስራሕ ተባሂሉ ክጥቀስ ይኽእል። ኣብቲ ስራሕ ወይ ኣጋጣሚ ድማ ንዕኡ ተገዲሱ ዝሕዞ ሰብ ምስዝርከብ እዩ ኩሉ እቲ ጉዳያት ብጥብቂ ክሳለጥ ዝኽእል። ኣገዳስናት ኣብ ማሓደራ መደብ እምበኣር ነብዚ ይዘማልእ። በዚ ድማ በዓል ውራይ ዝዓዩ ዕዮታት ዝፋኸሰሉ
2: ኣገዳስነት ናይ ኤቨንት ፕላነር ክንብል ከለና ዝኾነ ደቂቕ ነገር ብምሉእ እዩ በዕሉ ዝቆፃፀረልና ማለት እዩ። ሕጂ ቁርብ ኣብ ናትና ኣብ ሕብረተሰብና ውራይ በዕሉ እቲ በዓል ውራይ በዕሉ ታደድያ ኣቦዲ በዕሎም እዮም ኣብ ገዛ ነተግብሮ። እዚ ከዓ ከምዚ ባህሊ ካብ ቀደምና ነበረ ባህሊ እዩ። ሓንቲ ሰበይትስ ውሕልነታ ክትፍለጥቲ ኮይናስ ኣብቲ ውራያ እንታይ ዓይነት ምግቢ ቀሪባ እንታይ ዓይነት መስተ ቀሪባ ብከምዚ ኢና ንኸይድ ነርና። ኣብዚ ሕጂ ግዜ እዚ ግን መብዛሕትኡ ሰብ ስራሕ ዝፅዕቆ ሰብ ኣሎ። ካልኣይ ጉልበት ከዓ ጉልበት ውሕዶ ሰብ ኣሎ፣ ዓቕሚ ዝውሕዶ ሰብ ኣሎ። ካብኡ ናብኡ ዝኾነ ውራያትና ዓበይቲ ስለ ውራይ ንገብር ንሕና ጎረባብትና ስድራና ዝሕግዙልና እዩ ነይሩ። ሕጂ እንዳዎ ሓደ መፅእ ኣሎ። ብፍላይ ኣብ ከተማታት ሰብ ስራሕ ትኸውን ኣይጠዓሞ ንኸውን ሕጂ እቲ በዓል ውራይ ይግዳዕ ወይ ትደቀቕቲ ደቀቕቲ ኣድላይ ዝነበረ ነገራት ትገድፎ። ዝዓበየ ጌጋታት ንሪኦም መብዛሕትኡ ከዓ በየናይ ከም ዝጅምር ተሞክሮ ስለ ዘበይብሉ እቲ ዝበዝሐ ባጀቱ ወይ ሰልዱ ኣብቲ ዘይጠቅም ከጥፎ ፀንሕ ምሽዑ ኣገዳሲ ነገር ጎዲልዎ ፀንሕ። ካብኡ ከዓ ነቲ ሰልዲሲ ጥቡቅ ገይሩ ኣይመቃርሐሉን ማለት እዩ። ኣብ ክሳርካ ልዕሊ ዝመደቦ የጥፍእ የህልኽ ማለት እዩ። ሕጂ ኣብ ከምስታት ኢቨንት ማናጀር ክህልወካ ከሎ ቀዳማይ ኮፍ ኢልካ ኩሉ ትዘድልየካ ነገር ካብ ቀዳምነት ስጋብ ዳሕራይ ዝስራዕ ብቐደም ተኸተል ተስፍሮ ማለት እዩ። ክተርፍ ዘይብሉ ንብሎ ነገራት መግቢ መስተ ምዝንጋዕ ክንደይ ዕድማት ኣለኹ እዚ ኣገዳሲ ድሓር ተቐንጠ መንጢ መጋያየፂ ዝኾንካ ኣብ ድሕሪ ትሰርዖ ሽዑ ከም ሰልዲ ዝኣኸለካ እቲ መጋያየፂ ክተርፍ ክእል እዩ። ተቐንዲ ግን ክተርፍ ከም ዘይክእል ቦታ ትሒዝካ የለካ ማለት እዩ። ሕጂ ኣብዚ ቀንዲ ግዜ ይቁጥበልካ እዩ። ሃልኪ የብልካ ዝኾነ ናይ ሰልዲ ማናጅመንት ከዓ ባዕሉ ገብረልካ ማለት እዩ።
0: በዚ ሞያ ዝሰልጠና ተምሃሮ እምበኣር ኣብ ግብሪ ከውዕሎኦ ተበጊሰን ይርከባ። ኣብ ስርሐን ይኹን ኣብ ሞይአን ድማ ዓበ ኣስተዋፅኦ ከም ዘሕደረለን ይዘረባ።
3: ኣብዛ ኢቨንት ፕላነር ክንምሃር ከለና ኣብ ሓደ ውራይ እንታይ እንታይ እዩ ዘድሊ ቦታ መጀመርታ ከመይ ጌርካ ነቲ ቦታ ተመሪፁ ዘሎ ዲዛይኑ ዲኮርናቱ ከመይ ክኾን ኣለዎ እቲ መርዓውቲ ድዩ ወላ እቲ በዓል ውራይ ትብሎ ዘለካ ኣብ ከመይ ግዜ ክጅምር ኣለዎ ክውዳእ ኣለዎ ኬክ ዲቶርታ ዲክቆረስ እሱ ከ ኣማዓስ ግዜ ከመይ ክኾን ኣለዎ ቀንዲ ግን ናይ ኤቨንት ፕላነር ኣብዝያ ቀንዲ ዝተምሃርናያ እቲ መርዓዊ ይኹን መርዓት ኾነ ምስ መደበ ብሰንኪ እቲ ውራይ ምግፉሑ ዝተላዓለ ብዙሕ ነገራት ይርስዕ እዩ ኤቨንት ፕላነር ግን ነዚ ኣይርስዕን ኩሉ ነገር ስለ ሰት ገይሩ ዝፈልጦ ኩሉ ኦርጋናይዝ ክገብሮ ክእል ማለት እዩ ስለዚ ኣብቲ ታይም ማነጅመንት ዲኮር ከመይ ክኾን ኣሎ ቴብል ሰቲንግ ከመይ ክኾን ኣሎ ዝተፈላለየ እዝታት ተማሂርና ማለት እዩ
4: ኣገዳስነት ናይዚ ሞያ ክገልፆ ከለኹ ግዜ ከማ ናይ ኣክለንን እዩ ኣነ ብዙሕ ተመክሮ ናይ ምስሳይ ዘለኒ ኣብ ብዙሕ ኣገዳሲ ኣጋጣሚታትን ፅምብላትን ዘሳኽሳኹን ዝሰራሕኹን ሰብየ ናቱ ፅባቅ እኳ እንተሃለዎ ግን ዝያዳ ንክፅብቐልካ ዘድሊ ነገር ኣሎ እቲ ዘድሊ ከዓ ፍልጠት ምሕደራ ነቲ ተመሓደሮ ነገር ሲ ንዝያዳ ስራሕ ብፍልጠት እንድሕር ተወሲኹስ ኣደራዒ ፅባቐ እዩ ዝህልዎ ንዓማዊልካ ትሕጉስ ፀጋታትካ ትቁጡብ ጥዕናኻ ግዜኻ ኩሉ ኢኻ ተመሓደሮ ተመክሮ በይኑ ኣኻሊ ኣይኮነን ኣነ ናይ ብዙሕ ዓመት ተመክሮ ኣለኒ ነቲ ሞያ እውን ኣዝየ ዝመለክክዎ ኮይኑ ይስምዐኒ ነይሩ ግን ኣብ ኢቨንት ማናጅመንት መፅኦም ዝተምሃርኩ ዳርጋ የለኹን ኢለ ምክንያቱ ብጉልበትካ ብድኻምካ ንኩሉ ግዜ ከዓ ከም ስራሕተይ ናኾንካ ጥራይ ትነብር መስለካ ነይሩ እዚ ሕጂ ኢቨንት ማናጅመንት ተማሂርናዮ ዘለና ግን ንዝኾነ በዓላት ኦርጋናይዝ ከመይ ጌርካ ትገብሩ ኢድካ እቲኻ ከመይ ጌርካ በዓልካ ኣብኡ ትዋሳእ ካብ ስራሕተና ኮንካ ንክትነብር እውን ነቲ ደገ ንስራሕ ዝኸፍት ኮይኑ ረኺበ እዮ
5: ሕጂ ቀዳማይ ዝቐሰምኮ እዚ ኢቨንት ማናጅመንት ወይ ፕላኒንግ ካብ ቅድም ዝደልዮ ነበርኩ ኮይኑ ግን መጨበጥ ስእነሉ ነይረ ቤን ክጅምር ይኽእል ሕጂ ጋይዳንስ ቀንዲ ዘድልየካ ሕጂ ጋይድ ዝገብረካ ሰብ ትረክብ ማለት እዩ እቲ መምህርካ ጋይድ ገብረካ ወይ መምህርና ማለት እዩ ኣባና መምህር ሰላም ትበሃለ ነይራ ስለዚ ንሳ ጋይድ ገይርሃና ሕጂ ኣገዳስነቱ በዓል ሞያ ፀዊዕካ ሓደ ጉዳይ ክትገብረልካ ሃየር ክትገብሮ ከለካ በዓል ሞያ እዩ ፍልጠት ኣለዎ ብዓብዩ እዚ ማለት እዩ ካልኣይ ነገር ከዓኒ ኣብቲ ኮስት ንኣብነት ዋጋ ናይቲ ንብረት ድዩ ናይ ንኣብነት መርዓት ኢልና ንኣብነት እቲ ሆቴል ኢኻ ክትገብር ደሊኻ ዳስያ ክትገብር ደሊኻ ዴኮሬተር መንሕሸካ ብሕሱር ዋጋ ድዩ ብዝዋፀካ በቲ ባጀት ናትካ ማለት እዩ ምስ ሰብሲ ከረኸበካ ክእል ባዕሉ መደብ ክውፃልካ ክእል እዚ እቲ ኢቨንት ማናጀር ዝገብሮ
0: ምሕደራ ኣብ ዝኾነ ነገር ኣዝዩ ኣገዳሲ ምዃኑ ከም ተመክሮ ኣብ ንጓዓዞ ህይወትና ንማህሮ ኢና ምሕደራ ግዜ ምሕደራ መደብ ኮታስ ምሕደራ ኣብ ኩሉ ኣዕዋቱ ምዃኑ ርጉፅ እዩ ኣብዚ ክጥቀስ ዝፀንሐ ውራያት ይኹን በዓላት ድማ ምሕደራት ዝካየድ መደብ ምስ ዝህልዎ ኣዝዩ ስሉጥን ውጡን ስራሕን ይኸውን ትምህርቲ ምቕሳም ድማ ኣብ ዝኾነ ሞያ ኣዝዩ ኣገዳሲ እዩ እቲ ንፈልጦ ኢልና ንሰርሓሉ ሞያ ዝያዳ ትምህርቲ ምስ ንድርበሉ ዘይንፈልጦ ዝነበርና ንፈለጥ ከምኡ ውን ኣብ ርእሲ እቲ ዝፀንሓና ፍልጠት ንድልብ ማለት እዩ
1: ትምህርቲ ኮ ቀሊል ነገር ኣይኮነን ከም ሽሙ ሓደ ሰብ ትምህርቲ ኣለዎ ድሕር ተባሂሉስ እቲ ትምህርቲ ስራሕ እዩ ንባዕሉ ማለት እዩ እ ሞያ ከዓ ናትካ ሓደ ናይ መፃኢ ስጉምቲ እየ ዝብሎ ኣነ እንተዳ ዝኾነ ነገር ሒዝካ ኣለካ ብፍላይ ኣብ ርእሲቲ ዘለካ ሓደ ሞያ ንድሕር ወሲድካስ ንዓ ደይ ስራሕ ኩላ ወይ ክሰርሓላ ኣለኒ ኢልካ ስለ ትህቅን ኩላ

0: ጊዜ ከም ሓደ ዝተቐመጠ ናትካ በዓት ኢለ መገለፅክዎ ማለት እዩ። ኣዝዩ ኣገዳሲ እዩ ንህወትካ ንለውጢ ንኩሉ ማለት እዩ።
1: ትምህርቲ ዝኾነ ንዝኾነ ኢልካ ተምሃርካዮ ወላ ከም መሕለፊ ግዜ ኢልካ ተምሃርካዮ ትምህርትስ ኣብ ኩሉ ሻዕ ኣብ ገለስ የድልየካ እዩ። ጠቃሚ ትምህርቲ ምውሳድ ዝጠቕመካ እምበር ኣይሃሰይካን እዩ ማለት እዩ። ሕጂ እዚ ከዓ ኣብ መዓልታዊ ሂወትና ዘለና ውራያት ሲ ካባናስ ኣይፍለን እዩ። ኣብ ዝኾነ መዓልታዊ ሂወትና ዘሎ ካብ ቀደም ኣትሒዚ ምስ ወዲ ሰብ ዘሎ እዩ ምትእኽኻብ ስለንፈቱ ማለት እዩ። ሕጂ ኣብዚስ ባዕልኻ ብትምህርቲ ተደጊፉ ክትምድብ ከለካ ዝበለፀ እንድሕር ቦላ ፈሊጥካየን ከለካ ከዓ ምፍላጥካ ጥራይ ከማት ንካልእ ሰብ ከተስርሕ እውን ዕድል ትፈጥር ኢኻ ማለት እዩ። ስምንታይ ኩሉ ባዕልካ ክተርክበሉ ይትኽእልኒኻ፣ ኩሉ ባዕልካ ክትገብሮ ይትኽእልኒኻ። እንተኽኢልካ ትምህርቲ ዘለዎ ኮይኑ ፅቡቅ ፅፉፍ ስራሕ ክትሰርሕ ዝበለፀ፣ እንተዘይኮነኻ ልዕሊኻ ዝፈልጦ ከም ዘሎ ነዚ ሞያ ወይ ነዚ ዓውዲ ርኢኻስ ንዑኻ ናይ ስራሕ ዕድል ምፍጠርካ ዝበለፀ ኸውን ማለት እዩ።
2: እዚ ሞያ እዚ ብተገዳስነትን ብኣፍልጦን ተተኻይዱ ኣብ ውራያትና ይኹን ምትእኻባትና ዘለዎም መደባት ኣዝዩ ፅፉፍ ስራሕን ንበዓል መደብ ዘፋኩስን ከም ዝኸውን ክንግንዘብ ይግባእ። ብፍላይ ብከምዚ ስሩዕ ትምህርቲ ምስ ዝውሃቦ ኣብ ዝለዓለ ደረጃ ዘብፅሕን ስራሕ ዝፈጥርን ሞያ ክኸውን ትፅቢት ይግበረሉ።
1: ሕጂ ዝበዝሐ ሰብ ስለዘይፈልጦ እንታይ ትምህርቲ ንምህር ስለዘይፈልጦ ብዙሕ ኣይስሕቦኒ ወላ እቲ ክላስ ከማን ውሕድ ዝበሉ እዮም ዝምዝገቡ። ሕጂ ናይ ኢቨንት ክንብል ከለና ግን ንኩሉ ተንኪፋ ትኸይድ ሞር ከዓ ኣብ ፕራክቲካል ኣብ ተግባር ዘተኮረ ዓይነት ትምህርቲ ስለዝኾነ ኣብ ከምዚ ወይ ፈጠራውነት ፍሉይ ዲዛይን ክገብረ ደላ ፍሉይ ቅዲ ናተን ከውፃአ ዝደልያ ንድሕር ኣድህበሎ ኮይኑ እዛ ክላስ እዚኣ ንዕኦም ከምትሰማማዕ ወዲ ይኹን ጓል ይኹን ንዕኦም እዛ ክላስ እዚኣ ከም ዘላ ንክፈልጥዋ ከላልምደሎ።

ክብራት ተኸታተልቲ መደባት ሞዛይክ ዘስዕብ ትሕዝቶ መደብና ካብተን ኣዘናጋዕቲ ዝኾና ትሕዝቶታትና መደብ ክስዕባ ክትቀርበልና ያ ዝተፈላለዩ ኣዘነይቲ ዝኾኑ ቪድዮታት ሒዛ ኣልና ቀሪባ ኣላ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: Allô?
1: Đông này quán không đủ chỗ. Anh thông cảm.
2: Đủ 9 cốc cà phê.

Cut out, out đen, out.

0: Thôi, ao, mồm cá ngão, ao, luôn, ao.
1: Ôi, mà

into Triple Bear. Oh, not even Triple Bear!

0: 阿贵，
1: 哎呦我的妈！
2: 妈妈呀 ，Game over！ 我们家给开机啊！

Ah, my dear family, that's

No.

0: Minari.
1: Tu mă haranga da?
0: Minari. Haranga
1: da, da, da.

Bruh. Oh. About ya. Ja.

Oh shit.

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድ ዘሎ ክብራት ተዓዘብትና ተተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል 10 ክፋላ ስዕቢ ክቐርበልና እዩ ብሓባር ንከታተል።

0: ናይ ውሓቂ ኣድርናታት ይኹን ፍቅርኩም ከምዝብል ውላድ ምፅሑ ብጣዕሚ ደስ ክብልኒ ማህፀንካ ደቂ ሒዝለ ይብለኒ
1: ብጣዕሚ ማለት ዝደልዩ ዝነበርኩ
0: ተሓጎስ ከይኹም ገይርናናኒ ትረክተር እንታይ ንትፈልጥ እዚ ኩሉ ግዜ ክመላለስ ከሎ ዝርኦ ዝነበርኩ ዘይሕጉስ ቀፅዳኒ ኢል ሕጂ ብሓጎስ ክወርር ከሎ እንታይ ዝርኦ እስ ክንደይ ደስ ንበለኒ ይብለኒ
1: ولا تصبح كل

ሓንሰብ ኮነ ኩልኩም ሓደ ብውላድኩም ተሓገሱ። ንስ ክቐሲ ክስራሕ ክትኸዲ ኣነ ከዓ ተስአ ስራሕ ገዛ ገይረ ፀንሓ ክዛጓሎ እዩ። ታኒ ኣለም በዕልካ ኣለካ ተመስገን ክብስፋሕ ምስ ትበል ሓድከዓ ተኣምኖ ሪኢኽካ እንታይ ተረፈኒ ትበል እዩ።

0: ንምንታይ ግን ብሰላማዊ መንገዲ ክትፈትሖ ዘይትፍትኑ?
1: ዛንታ ከምቲ ጆን ዝዕለለኪ ባኮ ምስ ኣደይ ተሻሪኹም ዘትርእይዎ ንብረት ይጠሊመኒ ባኮ ምስ መተ ብድሕሪ ምዝ ሕጂ ነዝትካል ሒዝዎ ዘለዎ ወዱ ክንራኸብ ሓሲበ ነይረ
0: ምኸዳ
1: ንሱ መሰታና እዩ ነይሩ ቆልዓ ስለ ዝነበረ ዝፈልጦ ይነበሮ ኣነ ዝፈልጦ የብለይን ኢሉ ኣብ ህሊ ክምሳና ኸያ ትፈርሐ ስለዚ እዛ ሞርቱ እዚኣ ንሕርዳኣላ ኮይና ብዝኾነ ይኹን መንገዲ ኣብ ኢድና ከምቲኣቱ ክትገብር ኣለዋ ብድሕሪኡ እትዝግበር ንገብር
0: እሞ ሕጂ ኣነ ዝሰርሖ ስራሕ እንታይ እዩ
1: ሕጂ ናት ክስራሕ እታ ወረቐት ምድላይን ምንፃዕን
0: ብኸመይ
1: ብዙሕ ኣይታወኹም እዙ መጀመርታ እታ ወረቐት ኣላድያ የላን እኹል መፅናዕት ምግባር ከድልየክ እዩ ብድሕሪ እታ ወረቐት ኣላ እንተ ደኣ ኮይና ብኸመይ ክትርከብ ኣለዋ ናይ ኩልና ስራሕ ኸውን
0: ከይከብደን ዳ
1: ሙዚታ ይከብደክን ይጀኺ ናና ውን ከብ ጎኒ ኺና ዘለና ድሓር ከዓ እዚ ምስ ገበር ክትረኽቡ ያ ዓስቢ ዓብዪ
0: ድሓ ንፍትን
1: ንፍትን ኣይኮነን ግድን ክንዕወተሉ ኢና እዛ ዘረባ እዚኣ ግን ካባይን ካባኽን ብፍፁም ክትሓልፍ የብላ ቴድሮስኹን ዋላ ሚካል መሓዛኹን ክፈልጡ የብሉ ኣስራሓይኹን ጆን ምሳይን ምሳኹን ዘለዎ ርክብ ክፈልጥ የብሉ
0: ሚካል መሓዘይ ምኾነ ዳ ብኸመይ ፈልካ
1: ከምዚ ኣነ ዝገበርኮ መፅናዕትን ንስኾን ኣብ ልዕሊ በላይ እኹል መፅናዕት ምግባር ከድልየክ እዩ

0: እንታይ ወሪድዋ እዛ ቆላ እንታይ ሰይጣን እዩ ሰሪርዋ
1: ዝደወልኩምዎ ዓሚል መልክ ክህብ ኣይከኣላን ብክብረትኩም ጠኒሕኩም ደውሉ

0: ይራም ሰሪሃ ከምቲ መሰለይ ኣይጠራጠርን። እታብ ቀዳማይ ዝሰራሕካ ኢኻ ፅቡቕ ረብሓ ከም ዝረኽብካ ሰባት ክዕሉ ሰብ
1: እታ ከምኡ ዲና ዶ ወ ቤላ እንዳ ሸይጣ
0: ክድበል ግዜ ከይቀረቀ
1: ኣምን
0: ገልጢፍካ ምፃእ
1: ሕረ ኢድንጉን እዩ

ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና ክቡራት ተዓዘብትና። ኣብ ዘቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ንስኣላይ እሰይ ሽሻይ ብምዃንና ብሓባር ፀኒሕና፣ ከምኡውን ኣብዚ ቦታ ኮይንና ክንስኣል ዘፍቀዱልና ሲልቨር ሬስቶራንት ብስመይን ብስም ተዓዘብትን እናመስገንኩ ምስተረፉ መደባት ኤርቲቭ ክገድፈኩም እየ ብወገነይ ብሩህ ቅነ

0: ኣርሓሕ ውን ባዓል ገፅና ክርምሳነ ሓጪራ ኢና ኣልፌና ፈወይ ሰልፈና
1: ምትቤ እንደ ኢላ ቀደም ክልእ ኣልፍ ሰልፈነ ትብል ህልት ድጋማ እንደ
0: ኣራሕ ውን ዓብና ውሂባይና ብምገባእካንታ ራ ደምካ ትለፋስ
1: የወለት ብል ሃገጊል እግሪ ትብልካ ግሩሽ ይረክብ እይመስለኒ ሕሳብካ ውዴ
0: ኣራ ዓለይካ ኣራ ዓይብካ እተላዓልኩ እያ እታ ኣልፌ ናዕፋ ሰልፈኒ ፈጅር ፈጅር ግል እብለ ሰነት ካ ተሓር እምበለየካ ምእድቡ እንስኣል ኣብ ነምኑ ነሲኣ ክምትገበለየካ እንታ ኣርሃ
1: እቲ ተዓብ ኣራ ክማ በዲላ ቃሽሻዓልካ እይተቕሸሽ ወይኒ ዓቅል ዋዳ ካላስ ኣርሃ
0: ረባኖበስክምብዲሮ ይሃላኒ ዋላ ሲት ምናማ ፀግልካ ይተሂበኒኒ
1: እሲትካ ላዓል በላ ዲብካ ኣነ እሲት እንደ ሸቂኮ ወንደ ኣከብኮ ኖሸግል ኣምፃት ካረጃ ፈልሳን ዋሒድ
0: ጀለጀላሉ ኣርሃበስካ ረባባንበጀባ ኣራ ክምራትካ ዓይረና በስ ክልልፍለሃባነበስ ዓለይከ
1: ኣነ ምስልካ ገለት ዓየር ነስ ወቅት ኣልቤን ኩሉኩሉ ኣድነስ ወርከ እስኪ ቴለፎን ማፅ ኣሎ ሃሎው ኣይዋ ኣይዋ ክለ ጠሊት ትቤ ማሻላ ወትባርከላ ሰኒ ሰኒ ጠዋል ሓርደን ወእወጃን ዲብከ በስ ስከምና ኣቤቱ እንታይ
0: ዋብላበሰበኒወርከወርከኣርሃና ለጀማተልከር ኣርሃር ባባከ ወድግል ፍረፃካ ሓትተ ንሓን ንሓን ክትምፃኒ ትግርእካ ትማም ፈጅር ሲኢት ትብሎት ገለ ኣመለይ ሃሽም
2: ሰኒፃእንሻላ ተዓወትከ
0: ተዓወትኮ ተዓወትኮ መለይ ነፈረከብኩ ኣረ ኣብሽር እንታ ማሓዘይካ ብስላትሓዘግሃባካ ትብልን ላኪን እዞ ብ ሓዳር እትንሰበት ሃላ እገይሰለይኩም እዚከ ዘይትራከብ እንተ መወደይካ
2: ያ ረይ መለይ ኣካን ለኢስያነ ብድሬ ትበገስ ድ ሓቀት በገስኮ ብደ በራቃ ያቀብልን ሁና
0: ኣምፃካ
2: ኣምፃኮ
0: ያ ሰላም ኣናማ ኣብላካ ብረቢካ መንሙን ኣርሃ ይረከብኮ ምንገቢ ኦሮ መለህ ያለምና ሳምሳራ ተጊለት እንደናሰኣነምኑ 45 እልፍ በስ እሽቁል ግንፈረርባቱ ብዳዓት ነወዴና ከም ከሳብና እጊድ እምበልሳ
2: በስ ሃይበከ
0: ቤለመድቡንቱ ብላከ መድቡንቱ
2: ከልሚ ጎማ ለታሕዚ ሰለፍ ምኑ ሓቆወት ተበሊስ ጠዋል ብሸፋ እንደ ሸቀና በልሱ ድቡ
0: ኣብሽር 45ልፍ ርስላላእላውደማትላካ
3: ሓልቶ ኣነ መራሕ ግዜ ትለየኮ ኣክርእሊ ሸህር 500 ክተእሰለፊኢን ሓዘየካ ኣልከ
4: ኣነ ሸቆላ ቃብብ ይሰልፍ ሳልማ ምስልየ ፎውል ቅለይ ወባዚዕምን እበየለከ እበየክ እየ ወትከበርክ እቸማሚ
3: ሓልቶ በስ ኣማን ግልእት ሃገ ለእተይ ናይላ ፎውል ላኣቱ ቀበብኩ ወንበር ሃመነ ተናና ተታዕ እንተቸፈረኩ ሰሚዒኒ ለኪ ኣዚ በስሕ ግዜ ትለየኮ ኣዛርትዒና ሓልቶ የ ፃዕዳ
4: ህግያየ ዳኣማቱ ሕዲ ተለቡ ብዝሕቲ ይረክብ ፅናዎ ተናናት እየ ነወስኮ ትሓፃብኩም ኣዘ በሻፍጋ ትልየኮ ግ
3: ይቀባኪ ይቀባኪ ሓልቶ የ ፃዕዳ እታ ቀዳሚት ኣነ በስ ከለጥኮ ሳሚሒኒ ኣዘ ብለክልየኮ ምን ዮም እንዳእንበትኮ ንሽቐል እግሪ ትብሉ ንዓልኪ ምስ ንደቀኮ ግልሽቀዮቱ ኣዘ ነወሱ ብለክልየኮ ሓልቶ ንሽቐል እንዳቀብቡ ቀብየኒ ሓልቶ የ ፃዕዳ
4: በስ ኣሰናይ ካልኣት ክትፈመየክ ንዲኢኮን ምሽክለት እኮ ለኣካን ኣዳም ኣትኮ ድያ ወለት ዳርሰት ግዋራና ሕታ ምስልየት ቃልእ ወትዋዝዕ ኣለየት ዋላ ሰለፍየት ትብኢላ ኣለየክ እየ ተድምድሓንቲ ብተግባብኩ ይበርሰካ ይበክ በስ ብሰብ ፅኢልት ቤት
3: ኣለ ሓልቶ ከዛ ካን ሽቕል ይትረክብ እየ ባህለቱ ከምግሊ ደግድምለ ድራሰት ዓባይ ጋበት እየለ ድሓን ምሳ መፀክ እንሻኣለ
4: ካላስላስመርሓባ
3: ሓልቶ ዮም ሓለት ኣለ
0: ሓለት ይኮኑን ኣለ ጥሊማ ቱቱ ሃሎ ሃሎ መርሓባ መለይ በስ ይትራሳዕናካ ንበስ በቲ ኣተማምና ግልካ ትብ መፃዕናካ ኣ በስ እስክ ፈጅር ብንታ በክት ሃባና እስለ ፈጅር በስ ኣዩ ም ደበ እዩ የጀማተልከይር መሓለት ኣለ ተከሬና ወራትና ምለይ ምለይ ግሩሽ እንደጀማ ማዕና ዓለይከለ ዲብ ክዳር ንወዴና ማሽማሻ ወትለከፈ ክዳር ርዘብጣ
2: መለይ ኣነ ስላካ እሊ ግሩሽ ሊ ሰልፈነ ዘለቡን ወለ ከልኣረሃ ከነጃት ሄነ ግሩሽ ሊ ይረክቡን
0: መለይ እንተ ሄኒ እትለ ሓጀትለ እምበል

0: ነጁ ስተይ ስተይ ነጃ ስተይ ነጃ መለ ሕና ውርጣት ተኩርያ መሊና ያኸን ሕና ሰላት ሰላፍና ብለክ ወዲ ብድዓት ወዲና ወለ በርናምጅ ለሉ ሙታ ማዕና ኩሉ ፋሽላ ምን ኣለ እዚ በስ ዓለይካ ኣላ ንሕና በስ እላ ሰላዲ ዋላ ሰራ 20 ኣለይ ፈቲት መሰልፊና ዓለይካ ኣ በስ ና ዋራት ነገር እንተ ሆሃትበ
1: ሆሰብደኒኢላኣይዋ ነጁ ወትፍጉራ ሸከሱ በሰና ኣላ ዋራትና ኣክሪ ዋራትና ወላ ባዕላ ግርቡ ሽሬኪ ቀብሪ ኣክለለየና እዚ እንቲ ነጅ በስ ግለታ ሲ ዘይና ሽብሓት ልብ ሽብሓት ልብ
2: ግላለካ ይኮኑ
1: መለት ሓበመለየት
2: ሽብሓት ስምዓ ባታ እግልኩም ለካሲ ጀዋባ ተቤት ኩሪ ሰበትለ ተሳሎን ናይኩም ትበስቅሮ እሉ ትብልልኩም ዓለት ብርሽ ላኪን ኣነ ግለሰለፈኩም ይቀድር ማዕለሽ
0: ነጃካኣሲሮ ይሰት
3: እዩስኩምስተውያ
0: እንታ ኣሎ ወላ ትሽብሓት ልብ ኣትማካ ክቡ በዲር ኣምካካ ቤት ህግ ይትበድል ግለ ግሩሽ ተተይብላለትልካ ሓፍሰቶ
1: ክሸ ክሱ ለማውጥ ኣልብ ሽብሓት ወብስገት ብ ለተሓለል ብለከለይኩ እዚ ሕነተ ቤት ደጊስና ጀዋባ ናይ ከል ደይ ሞምክን መፋጨት ግሩሽ መገቢ ክእሉ ንፍታ
0: ግሩሽ መገቢ
1: ኣይዋ
0: ፀንሐኒ ፀንሐኒ ቲጊስ ብስምላ

0: ዶክተር ጸገዝኣብ ክፍለ ዝግድ ይባህባይ ሓብረ ማእሰሳት ዓፍየት ኣላት ጥዉር ወበቁዕ ምስል ካፍየት መቕደረት ኣዳም ገለት ዓንተቃ ሕኩመት ፊራሮ ገዛፍ ትወደ ክምህለየት እልህየ ከተማት ወዓፍየት ምጅተማ ኣገላት ሓያስ ፍገሪት ዓባይ ክምቡ ኣብረሃ ዲብላስ ብዳልት ምን ሰነት 223 ኣላት ዲጂታል ብዙሕ ልዳለ ክምፀንሓ እትለ ሰነት ጎናህየ ዲብ ኩሉ ዕምር ዝህለው ከተማት ለልህይብ ኣላት ጥዉር ብተውሳኽ ከምቲ ዓንደቀት ዝሓበረ ዶክተር ጸገዝኣብ እግልመት ነፋዓት ወሰብ ምህነት ረህየት ካልእ ከም ስልሃላ ወድሓ ዲብ ደንጎባ ብሰበብ ላይ ልዓዱ ሕማማት ከም ስከሪ ወደቅደም ጀረልሃላ ምስክና እግል ልውሓድ ወልብጠር ሙጅተማዕ ፈዛዓቱ እንደወቀለ ዲብ ገበይ ምውነቱ ሓፈዘ ትግሊደ ንዝምት ሓረከት ግሮ ብግል ተባዕ ወምናብረ ሰናዓት ወምዓለባት ሕሳቡ እግሊደ ኣትፋቀዳ ዲብ ቅስም ፊዚዮትራፒ እሰይድ ተሾመ ተኽለ ብጀህቱ ለቅስም ምን ሙዴርያት ዓዲ ቀይሕ ሰንዓፌ ከም ሰለይሁማ ኣቕሊም ቅብሎት ባሕር ቀይሕ ግል ለመፀው መዋጥኒን ከተማት ከም ልህይብ እንዳሓበራ ለድሉ ይሃላ ኣላት ዲብ ሽቅሎም ሰፋየት ወፍገሪት ዓባይ እምፅእኩም ሃላ ሸርሓ ምስተክድመት እብጀህቶም ድሉ ይልሃላ ኣላት ጥዉር ምንቅሩብ ከተማት ሳፊ ረክቦምኑ ከም ስለሃለው እንዳሓበረው ሕኩመት ዲብ መጃል ዓፍየት ወዲያ ልህሌት ፊራሮ ሓመደው
1: ዲ ምደርየት ዓዲ ካላ ፈርናምጅ ንኢሽዋ መክስባይት ገርሃት ላልኣትናይት ክምሰልቱ ሓረስቶት እብርሒቡ ግልት ናፍዕቡ ክምሰልቦም ሰብ ማቅደረት ተሓሰበው ለሰብ ለማቅደረት ዲብዮም 20 ዋክል ኦገስት ምን 11 ዳረ ደዋይሕ ላተወከለው ዝያስል ስሳ ሓረስታይ ዲባቀደመው መሓደራት እርደት እብዋጅብ ኣዳልዮት እብሴር ዘሪ ዘሪ ወጂብ መትናፍዖት ወባዳል ኣዝርአት እተይሰንለልሀይብ ኣብሳር ጅሩብ ክምሰልቱ እንተሸርሐው እሊ ዲብ ፍዕል እግል ልውዓል ሓረስቶት ጅህድ እግል ሊደው ተሓሰበው ወኪል መክተብ ሓርስ ዲባ ምድርየት እሰይት ክዳነ ኣካሌ እብጀቶ ሓረስቶት ዲብ ዓማር መስኖ ተዋብንሱስ ወድኡ ላህሊ ወራታት ላትናዘማ እግል ግባእ እንዳኣጥፋቀዳ ኣስማም ወሽፍር ስናዓት ምን መንፋዕቱ መደረቱ ሰበት ተዓቤ እግል ትናፍዐቡ ክምሰል ኣለቦም ኣጥፋቀዳ ሓረስቶት እብጀቶም ኣትናፍዖት ዘርኢ ወጂብ ወድድባልዒን ወሽፍር ጠቢዓት ዲብ ሕዱት ፍሆም ክምሰል ዓለ እግሎም እንዳሓበረው እብሰብ ምህነት ላልተየቦም ጎማት ወሓብሪ ሓዘቱ ወቅል ክምሰል ተሸርሐው እብጀት ብዕደት ዲብ ምድርየት ዓዲ ኳላ ዳረዳሕየት ዓዲ ሸሬታይ ዲብዮም 24 ኦገስት ሓቆ ዝህርላ ዘልመት ዝላም ድቅብት ወድ 20 ወክል ሰነሻብ እብቃዕቃት ክምሰል ሞታባ እንደ ኣከረላ በፅሒና ከበር ኣፍሃማ ዲብ ምድርየስ ናይ መሻረከት ምጅተማዕ ዲብ ክርዓት ዓዋዲ ዴራይ እግልት ዋቃል ኣትፋቃት ቀደማ ተፋሲልና ኢሊ ከበር መንሱር ዑስማን ክልተቀድም ወግልናቱ
2: ዲብ ምድርየት ስነይ መሻርክት ምጅተማዕ ዲብ ክርዓት ዓዋዲ ዴራ የግል ትትወቀል መስኡን መክተብ ከደማት ዓፌት ናይ ለምድርየት እሰይድ ገብሪ ሂወት ተኸስተ ኣትፋቐደ ዘህረት ክሽበው ህዳይ ስነት ሰብሊ በፅሐያ ልሳዕብ ተማመት ሰበት ይተርፋ እቲ ለመደት እላ ዲብ 14 እዳር ዳሕየት ኣትፋዝዖት ገብ ክምህላ እንደሸርሓ ለበርናመጅ ግልት ዓወት ዶር ምጅተማዕ ብዓመት ናይ ሜርሓት ደያናት ወመስኡሊን ዳሕያት የ እብፍንቱይ ግልት ተረድ ተሓሰባ ዲብ መደት ውላደት ለጀረሞት እም ወግርዝ ምን መሻክል ክሽቦ ውህዳይ ስነት ሰብሊ በፅሐያ ክምቱ እንደሸርሓ ሄ እሊ ብቃኑን ምንዕላቱ ኣፍዓለ ግልት ከራ ዓባይ ዓድ እብለት ወቀላ እግል ክደሞ ክምወጅብ ኣፋማ ምን መክተብ ሒፍ ዛይ ቃኑን ምድርየት ስነይ ሻበት ሓፊዘ መሓመድ እብጀህታ ዲብ ዓድና ክሽቦ ብኣዋጅ ልብ 158 ናይ ሰነት 2007 ህዳይ ስነት ሰብሊ በፅሐያ ህየ እብመት ዓደይ ቃኑን መደንየት ኤርትርያ ዕልብ 581 ምኑዕ ክምቱ እንዳብርሀት እትሊ በረምን ቃኑን ላቱ ኣፍዓል ለሻርኮ ወለለተዓወኖ ዋጅብ ምስዳር ክም ልትነስእ ዲቦም ኣብርሀት ሜርሐት ደያናት የ ክሽቦ እብዲን ከብተ ክም ኣለቦ እንዳብርኸው ዲብላ ወድቡ መሓደራት ደያነት እንድረከዘው ኣትፋዝዖት ወዱ ዲቡ ክምህለው ሸርሐው ዲብ ደንጎባ ምድር ምድርየት ስነይ እሰይድ ስዩም ገብረ የሱስ ዓፍየት ኣንሳት ለደምር ኣፍዓል እግልት ከራዕ ሸዓብ እብሕስር እግል ክደም እዳራ ዳሕያት ወልጃን ደገጊት መታባዕተን እግል ተረዳ ተሓሰባ መሻርከት ብተረቶም ዲብ መጅተማዕ መሻክል ክቡድ ለልኣጀራ ዓዋዲ ዴራይ ውሕማም መላሬት እግል ዳፍዖት ዶሮም ክምወቕሎ ኣከደው
1: ካብ ሓይሳም ወሓይሳት መታቕብላትና ስክላለ ቀደምናሁ ኣኽባር ቃበት ኣትላዓላ ሓቆላ መታዓደይቲ ብኣኽባር ካርጅግና ኣቅብለኩምቱ መታባዕትኩም ኣተላሉድና ኣንፋር ኔቶ ላተን 12 ደውለት ኣውሮባ ዲብ ቀበት 10 ሰነት ላዕሊ ሻ

መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለ

0: ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለው እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዜጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉስግደብወበይን ምግሰብዓና ንዝብዕና እዮም ሓደ መዓልቲ ሰምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍረቓ ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ناتران.

መንገቢ ለወለት ደርሰት መንገቢ መጥመጦር ናይ ሕፃን ግልሚ ለኣብካት ግልኩሉ ልትመደድ ክምላ ዓገል ኣብ ስያሰት ሕኩመት ኤርትርያ ትብል ለበዲር ሰውረት መንገቢ ዘየመሀ ደውለት ኤርትርያ ምህሮ ግልኩሉ ትብል ካላ ምህሮ ጅንስ ይፈንተን ወለት ይልብል ወተብዓት ይልብል ዓብይ ይልብል ወንኡሽ ይልብል ላኪን ኣነ ሀ ብዝያድ ማጦር ለእንስጋእካ ውእለን ተለየከ ይትበለኒ ዲኮን ለእንሰይት ደርሰት እነ መንገቢ ለሙጅተማዕ ኣኪድ ዳርስ ሃላ ለእንሰይት ለአኑ

0: ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደ

0: እዚ ኣገልግሎት ቴሌቭዥን ኤርትራ እዩ። ዝኸድኩም ተዓዘብትና ከመይ ተምስዩ ሰዓት 9 ተኣኪሉን ሎሚ ዓርቢ 28 ናሓሰ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም ኣዲብ ዓብዴ ፈለማ ኣርስተ ዜና። ኣብ ማሕዳር ዞባ ዶብ ኣቑሑ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘትዩ። ኣብ ምዕዙባ ድባርዋ ንኣብነታውያን ሓረስቶ ዝተዓደለ ምሩፅ ዘርኢ ድንሽ ኣብ ፅቡቕ ደረጃ ከም ዝርከብ ተሓቢሩ። ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ኣብ ዜናታት ወፃኢ ኣባላት ኔቶ ዝኾነ 12 ሃገራት ኤውሮፓ ኣብ ውሽጢ 10 ዓመታት ዝትግበር ወታደራዊ መደብ ኣበጊሰን። ኣባላት ኣስያን ኣብ 2025 ኣብ ሓደ ሕደን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን። ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር ስትራቴጂካዊ ቁጠባዊ ስምዕ ከቲመን። ዝርዝር ዜና ኣብ ማሓዳር ዞባ ዶብ ኣቑሑ ባሕሪ ኣምባሳደር መሓመድ ሰዒድ ማንታይ ምስ ወከልቲ ህዝቢ ንዞባ ማእከል ደንካልያ ብተጠቃምነት ማሕበራዊ ኣገልግሎት ዘትዮም። 25 ናሓሰ ኣብ ኣፋንቦብ ዝተካየደ ርክብ ኣምባሳደር መሓመድ ሰዒድ ህዝቢ ነቲ በብከባቢኡ ተዋዲዱ ዘሎ ትካላት ማሕበራዊ ኣገልግሎት ብሓፈሻ ትካላት ጥዕናን ትምህርትን ድማ ብፍላይ ብግቡእ ክጥቀምሉን ክከናኸኑን ከምኡውን ኣቴናይን ዘለና መድረክ ዝበቅዕ ውዳበን ተሳትፎን ከረጋግፅ ተላብዮም። ምስ ፋሓ ቀዲሙ ዝተዋደደ ማሕበራዊ ኣገልግሎታት ኣብ ተጠቃምነት ህዝቢ ከም ዝምርኮስ ብምንፃር ህዝቢ ነቲ ትካላት ብውሕሉል ኣገባብ ክጥቀመሉን ምሕደራ ማይ ኣብ ኩለን ዓድታት ክሕይልን ኣዘኻኺሩ። ኣምባሳደር መሓመድ ሰዒድ ኣስዒቡ ኣብ ነፍሲ ወከፍ ዓዲ ኣገልግሎት ቅድመ ትምህርቲ ንክህሉ ዝካየድ ዘሎ ፃዕሪ ካብ ረብሓታት ናይቲ ኣገልግሎት ዝነቅል ምዃኑ ብምጥቃስ ህዝቢ በብከባቢኡን ምዕዋቱ ክሰርሕ ወለዲ ድማ ንደቆም ኣብ ግቡእ ዕድሚኦም ናብ ማእደ ትምህርቲ ክልእኹ ተሓሳሲቦ። ሓላፍ ጨንፈር ጥዕና ዶክተር ዓሊ ሓሎ በግድኡ ህዝቢ ኣብ መዳይ ጥዕና ጥሪቦን ዘሎ ንቕሓት ድሕሪ ምጓስ ተጠቃምነቱ ብሓፈሻ መድባት ክታበት ክንክን ቅድሚ ሕርስን ኣገልግሎት ሕርስን ድማ ብፍላይ ከዓ ብፀዊዑ። እዚ ከምዚ ኢሉ እንከሎ ማሕዳር ዞባ ዶብ ኣቑሑ ባሕሪ ኣምባሳደር መሓመድ ሰዒድ ማንታይ ኣብ ኣሕዳሪት ቤት ትምህርቲ ኣፋምቦ ንዝተሰርሐ ተወሳኺ ክፍልታትን መንበሪ መምህራንን ከምኡውን ኣብ ሓመርትን ኣዩመንን ዝተሃንፀ ኣብያተ ትምህርቲ ተዓዚቡ። ኣብ ንዞባ ድባርዋ መንገዲ ኣብነታውያን ሓረስቶት ዝባዛሕ ዘሎ ኣብ ማእከል ምርምር ሕርሻ ሓልሓለ ዝፈረየ ኤሌክትራ ዝተባህለ ምሩፅ ዘርኢ ድንሽ ኣብ ፅቡቅ ደረጃ ከም ዝበፅሐ ተገሊጹ። ኣብ ቤት ፅሕፈት ሕርሻ ትንዞባ በዓል ሙያ ኣሕምልትን ፍረታትን ኣቶ መድሃኒ ዑባይ ኣብ ዝሃቦ ሓበሬታ ምሩፅ ዘርኢ ድንሽ ኤሌክትራ ምእኩት ምህርቲ ዝህብ ከምኡውን ንባልዓትን ሕማማትን ልዑል ተፀዋርነት ዘለዎን ብምዃኑ ብሓረስቶት ፅቡቅ ተቐባልነት ከም ዝረኸበ ብምጥቃስ ኣብ ወርሒ ሰነን 9 ኣብነታውያን ሓረስቶት ዝተዓደለ 160 ኩንታል ምሩፅ ዘርኢ ኣብ 5 ሄክታር ለሚዑ ከም ዘሎ ብርህዩ። ኣብነታውያን ሓረስቶት ኣብ ዝሃቦ ርእቶ ፅቡቕ ፍረን ዋጋን ክረኽብሉ ምፅንሖም ብምሕባር ብዝተዋሃቦም ኣስተምሮን ስልጠናን ካብቲ ዝሓልፈን ላዕሊ ምህርቲ ከም ዝረኽብሉ ዘለዎም ተስፋ ገሊፆም። ኣብ ሆስፒታል ዓዲ ቀይሕ ኣብ ዝሓለፈ 3 ዓመታት ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ወኪል ኢሪና ሚልዮን ኣፈወርቅን ዘዳለወቶ ፀብጻብ ዳናይት ገብሪ ህይወት ከተቑርበ።
1: ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገልገልትን ሞያውያንን ገሊፁ።

0: ገሊፆም። ሜዲካል ዳይረክተር ናይቲ ሆስፒታል ዶክተር ፀገዝ ኣብ ክፍለ ዝጊ ኣብ ዝሃቦ ሓበሬታ ትካላት ጥዕና ዘመናዊ መሳርሒታትን ብቑዑን እኹልን ዓቕሚ ሰብ ንክዓጥቃ መንግስቲ ገዚፍ ወፍሪ ይገብር ከም ዘሎ፣ እዚ ድማ ኣብ ምምሕያሽ ኣገልግሎታትን ጥዕና ሕብረተሰብን ዓብዪ ኣስተዋፅኦ ከም ዘለዎ ኣብሪሁ። ኣብቲ ሆስፒታል ካብ 223 ብርክት ዝበለ ዲጂታላዊ መሳርሒታት ክተኣታቶም ፅንሑ። ኣብዚ ዓመት እዚ ድማ ኣብ ኩሉ ክሊ ዕድመ ንዝርከቡ ዘገልግል ተወሳኺ ምዕቡል ናውቲ ከም እተዓጥቀ ዝጠቐሰ ዶክተር ፀገዛብ ንተገልገልትን ሞያዋይንን እፎይታ ፈጢሩ ከም ዘሎ ሓቢሩ። ኣብ መወዳእታ ብሰንኪ ዘይተመሓላለፍቲ ሕማማት ከም ሽኮርያን ፀቕጢ ደምን ዝስዕብ ዘሎ ስንክልና ንክውገድ ሕብረተሰብ ንቕሓቱ ብምብራኽ ኣብ ኣመጋግብኡ ጥንቁቕ ክኸውን ስሩ ኣካሎም ምንቅስቓስ ከዘውትርን ካብ ዕሹግ መግብታት ቁጠብን ኣተሓሳሲቡ። ካብ ክፍሊ ፊዚዮትራፒ ኣቶ ተሸመ ተኽሊ ብወገኑ እቲ ክፍሊ ካብ ንኡ ዞባታት ዓዲ ቀይሕ፣ ሰንዓፈ ከምኡውን ዞባ ሰሜናዊ ቀይሕ ባሕሪ ንዝመፁ ዜጋታት ኣገልግሎት ከምዝህብ ብምሕባር እቲ ተዓጢቑ ዘሎ መሳርሒታት ኣብ ስርሖም ዓብዪ ኣሳልጦን ውፅኢታውነትን ኣምፅኡ ከም ዘሎ ገሊፁ። ተገልገልቲ ብወገኖም ብዝተዋደደ ዘመናዊ መሳርሒታት ብቀረባ ፅፉፍ ኣገልግሎት ይረኽቡ ከም ዘለዉ ብምሕባር መንግስቲ ኣብ ፅላት ጥዕና ንዝገብሮ ዘሎ ወፍሪ ሞጊሶም።
1: ኣብ ምዝባዕ ዱኻላ ውፅኢት መደብ ንኡስ ርብሑ ቃፅዑ ሕርሻ ተባብዓ ስለ ዝኾነ ሓረስቶት ብሰፊሑ ክዘውትሮ ክኢላታት ኣተሓሳሲቦም። እቶም ክኢላታት ብ22 ናሓሰ ካብ 11 ማሕደራት ከባቢን ዝተዋፅኡ ልዕሊ 6 ሓረስቶት ኣብ ዝሃቦ ኣስተምህሮ መሬት ብዝግባእ ምድላው ብመስመር ምዝራእ ምሩፅ ኣዝርእቲ ምጥቃምን ዑደት ኣዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ኣተሓሳሲቦም። ወኪል ቤት ፅሕፈት ሕርሻ ኣብቲ ንዕዘባ ኣቶ ኪዳን ዝለኣከ ብወገኑ ሓረስቶት ኣብ ልምዓት መስኖን ምርባሕ ጥሪትን ዘካይድዎ ንጥፈታት ዝተዋህደ ክኸውን ብምዝኻር ኬሚካላዊ ፀረ ባልዕን ድኩዕን ካብ ጥቕሙ ጉድኣቱ ስለ ዝዓቢ ክወግድዎ ተላብዮም። ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርእን ባህርያዊ ፀረ ባልዕን ዝፀንሖም ድሩት ኣፍልጦ ምህርቶም ብኣሉታ ይፅሎ ብምባሩ ብምጥቃስ ሞያውያን ዝውሃቦም ምክርን ሓበሬታን ኣገዳስነቱ ዕዙዝ ከም ዝኾነ ኣረድዮም። ብካልእ ወገን ኣብ ንእዞባ ዓዲኻላ ምሕዳር ከባቢ ዓዲ ሸረታይ ብ21 ናሓሰብ ሰዓታት ድሕሪ ቀትሪ ብርቱዕ ዝናብ ኣብ ዝወቕዓሉ ወዲ 22 ዓመት መንእሰይ በርቂ ከም ዝሞተ ዶንጊ ዝበፅሓና ሓበሬታ ኣፍሊጡ። ኣብ ንዞባ ተሰነይ ተሳትፎ ሕብረተሰብ ኣብ ምግታእ ድሑር ልምድታት ንምዕዛዝ ዝዓለመ ጎስጓስ ብደረጃ ምሕዳራት ከባቢ ተኻይዱ። ወኪል የሪና ማንኤል ተስፋይን ዘዳልዎ ፀብጻብ ሰሚር ጀማል ከቅርቦ እዩ።
2: ኣብ ንእዞባ ተሰነይ ተሳትፎ ሕብረተሰብ ኣብ ምግታእ ድሕር ልምድታት ክዓዝዝ ሓላፊ ቤት ፅሕፈት ኣገልግሎት ጥዕናት ንእዞባ ኣቶ ገብሪ ሂወት ተኸስተ ኣዘኻኺሩ ተርእዮም ክንሸብ ደቂ ኣንስትዮን መርዓ ትሕቲ ዕድመን ገና መሊኡ ስለዘይተቐንጠጠ ኣብዚ እዋን እዚ ኣብ 11 ምምሕዳራት ከባቢ ጎስጎሳት ይካየድ ከም ዘሎ ብምጥቃስ እቲ መደብ ንኽዕወት ተራኮም ብሓፈሻ ናይ መራሕቲ ሃይማኖትን ኣብ ማሕደርቲ ከባብን ድማ ብፍላይ ክሕይል ፀዊዑ። ኣብ ግዜ ሕርሲ ዘጋጥም ሞት ኣድን ዕሸልን ካብ ሰዕቤናት ክሽቦን ምርዓት ትሕቲ ዕድመን ምዃኑ ብምግላፅ ድማ ነዚ ብሕጊ ዝተኸልከለ ተግባራት ንምግታእ ጸለውቲ ኣካላት ብዕቱብ ክሰርሑ ከም ዝግባእ ኣገንዚቡ። ካብ ቤት ፅሕፈት ኣኽባር ሕጊ ንእዞባ ተሰነይ መንእሰይ ሓፊዛ መሓመድ ብወገና ኣብ ሃገርና ምኽንሻብ ደቂ ኣንስትዮ ብኣዋጅ ቁፅሪ 158 ዝባል 207 መርዓ ትሕቲ ዕድመ ድማ ብዓንቀፅ 581 መሰጋግሪ ሲቪላዊ ሕጊ ኤርትራ ኩልኩል ምዃኑ ብምንፃር ኣብዚ ዘይ ሕጋዊ ተግባራት ዝሳተፉን ዝተሓባበሩን ግቡእ መቕፃዕቲ ከም ዝብየነሎም ኣነፂራ። መራሕቲ ሃይማኖት ድማ ምኽንሸብ ደቂ ኣንስትዮ ብሃይማኖት ቅቡል ከም ዘይኮነ ብምብራህ ኣብ ዘካየድዎ ሃይማኖታዊ ኣስተምህሮ ፀቒጦም ይጉስጉስሉ ከም ዘለዉ ገሊፆም። ኣብ መወዳእታ ኣብ ማሕዳሪ ንእዞባ ተሰነይ ኣቶ ስዩም ገብረ የሱስ ንጥዕና ደቂ ኣንስትዮ ዝሃሲ ተግባራት ንምግታ ህዝቢ ዓቲቡ ክሰርሕ ምምሕዳራትን ከባብን ኣነባበርቲ ዓድታትን ድማ ምክትታሎም ካሕይሉ ኣተሓሳሲቡ። ተሳተፍቲ ብግድኦም ኣብ ሕብረተሰብ ከቢድ ሰዕቤናት ዝኸትል ድሕር ልምድታትን ሕማም ዓሶን ንምክልኻል ተሳትፎኦም ከም ዝዕዝዙ ኣረጋጊፆም።
1: ኣብ ንዞባ ሓበሮ ኣብ ትካል ጥዕና ስርዑ ወቕታዊ ምክታል ዝገብራ ነፍሰ ፁራት ቁፅረና ውሳኺ መፀ ከም ዘሎ ኣብ ዝተገብረ ገምጋም ተሓቢሩ። ኣብቲ ሓለፍቲ መደበራት ጥዕና ኣጋር ሓካይም ወከልቲ ጥዕና ዓዲ ኣማሓደርቲ ከባቢ ከምኡውን ኣነባብርትን ካልኦትን ዝተሳትፎ ኣኼባ ሓላፊ ኣገልግሎት ጥዕና ኣብቲ ንዞባ ነርስ ፊልሞን ጎይቶኦም ከም ውፅኢት ዝካየድ ጎስጓሳት ኣብ ትካል ጥዕና ምክታል ናይ ዝገብራ ነፍሰ ፁራት ቁፅሪ ዛይድ እኳ እንተሎ ሙሉእ 8 ግዜ ምክታል ዝገብራ ግና ውሕዳት ስለዝኾና ገና ስራሕ ከም ዘድሊ ገሊፁ። ኣብ ቀዳማይ ፍርቂ ዓመት 226 ጥራይ 1838 ኣዴታት ኣብ ትካላት ጥዕና ከም ዝሓረሳ እተን 29 ሚታዊት ካብኣተን ድማ መፀበይ ነፍሰ ጡራት ዝነበራ ምዃኑ ብምሕባር ተጠቃምነት መፀበይ ነፍሰ ጡራት ክም ንምባል ንቕሓት ሕብረተሰብ ኣገዳሲ ከም ዝኾነ ኣስሚሩ ኣሎ። ነርስ ፊልሞን ኣስዒቡ ኣብ ምሕዳራት ከባቢ ሃበሮ

ፀሊምን ቃርዑ በልም ተበግሶ ኮምን መንግስትን ክልተ መደብራት ጥዕና ብምውዳድን ንህዝቢ ዝውሃብ ኣገልግሎት ጥዕና ብሓፈሻ ድሕነት ኣደን ዕሸልን ድማ ብፍላይ ዝሓሸን ውሕስን ኮይኑ ምህላው ኣረድዮም ኣብ መወዳእታ ሕማም ዓሶን ምክልኻልን ፈታት ፅሬት ኣከባብን ምጥቃምና ምስያን ብሰፊሕ ክዝውተር ከምኡውን ምእጋድ ተጠቃምነት ትንባኾን ሽጋራን ኣብ ትካላት ውሃብቲ ኣገልግሎት ብዕቱብ ክስራሐሉ ተላብዮም ማሓዳር ንዑዝባ ሃበሮ ኣቶ ፍቱ ገብረ መስቀል ብወገኑ ህዝቢ ኣብ ምቅላል ፀገማት ትካላት ማሕበራዊ ኣገልግሎት ንዝገብሩ ኣበርክቶ ድሕሪ ምጓስ ንዝበለፀ ውፅኢት ዓድታት ክጥር ነፋ ዘኻኺሮም ኣብ ንዑዝባ ሃበሮ ሓሙሽተ መደብራት ጥዕና ኣብ ፍልፍለ ሃብሮ ፃዕዳ ኣፍ ዓዩን ቃርዑወልን ሃብሮ ፀሊምን ሓንቲ ማእከል ጥዕና ድማ ኣብ ዕሬታይ ብሓፈሻ 6ዱሽተ ትካላት ጥዕና ኣለዋ። ዝኾርኩም ተዓዘብቲ ስዕብ ዜናታት ውፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ውፃኢ ኣባላት ኔቶ ዝኾነ 12 ሃገራት ኤሮፓ ውሽጢ 10 ዓመታት ብዝትግበር ወታደራዊ መደብ ከም ዘበገሰ ሓቢረን። እዚ ብሪጣንያ፣ ጀርመንን ኢጣልያን ዝርከብኦም ሃገራት ኤሮፓ ዘንቀልኦ ውጥን ፀጥታ ናይቲ ኣህጉር ንምሓዝ ዝዓለመ ሚሳይላት ምፍራይ 50 ቢልዮን ዩሮ ክስላዓ ዝኽእል ምዃኑ ተገሊጹ። እዚ ሓድሽ ወታደራዊ መደብ ኣሜሪካ ንሃገራት ኤሮፓ ክትገብሮ ንፀንሐት ፀጥታውን ወታደራውን ኣበርክቶ ክተጉድሎም ከም ትኽእል ድሕሪ ምእማታ ይስዕብ ዘሎ። ሃገራት ኤሮፓ ግዳማዊ ፃብኦታት ምካት ናይ ባዕለን ጥሙር ወታደራዊ ሓይሊ ከቕማ ተደጋጋሚ ፃውዒት ክቐርብ ምፅንሑ ዝፍለጥ እዩ። እቲ ዝቆም ወታደራዊ ሓይሊ ንሃገራት ኤሮፓ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኾን ከም ዝግባእ ገለ ሃገራት ናይቲ ኣህጉር ከዘኻኽራ ፀኒሐን ኣለዋ። ፀጥታ ኤሮፓ ንምሓስ ልዕሊ 90,000 ወታደራት ተዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል እዮም ክኢላታት ዝእምቱ። ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምራቅ ኤስያ ማለት ኣስያን ኣብ 2025 ኣብ ሓደ ሕደንን ምስ ካልኦት ሃገራትን ዘካየደ መጠን ንግዳዊ ምልዋጥ ምስ ናይ ቅድሚኡ ዝነበረ ዓመት ክነፃፅር እንከሎ ብላዕሊ 14 ሚታዊት ከም ዝዓበየ ፀብፃባት ሓቢሮም። ኣብዝ ሓለፈ ዓመት መጠን ንግዳዊ ምልዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝተቐሰቶም ፀብፃባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፓብሊክ ቻይና ከምተካየደ ኣረድዮም። እቲ ኣስታት 20 ሚታዊት ኣባል ሃገራት ኣብ ንሓደ ሕደን ዘካየደዎ ምልዋጥ ምዃኑ ክፍለጥ ተኻኢሉ ኣሎ። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልዋጥ ከም ተካይደሎም ተገሊጹ። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባላት ንምድንፋዕ ከም እትስማምዑ ዝከር እዩ። ኣብ 1967 ዝተመስረተ ዞባ ውድብ ኣስያን ፊሊፒንስ፣ ቪየትናምን፣ ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓጎፍ። ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር ስትራቴጂካዊ ቁጠባዊ ስምዕ ከቲመን። እቲ ስምዕን መጠን ዓመታዊ ንግዳዊ ምልዋጥ ክሳብ 2030 ናብ ልዕሊ 20 ቢልዮን ዶላር ክብ ዘብል ምዃኑ ገሊፀን። ብዘይካዚ እቲ ክልታዊ ስምዕን መጠን ወፍሪ ብልዕሊ ዕፅፊ ክብ ዘብል ምዃኑ ክፍለጥ ተኻኢሉ ኣሎ። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓዝ ዞባዊ ፀጥታ ብቐንዱ ድማ ኣብ ምግታእ ስግረ ዶባዊ ገብናት ክተሓባብራ ተሰማሚዐን ኣለዋ። ፕረዚደንት ዶናልድ ትራምፕ ንኣሜሪካን ካናዳን ኣብ ዘዳዊ ከባቢ ዝርከብ ቀላይ ኦንታሪዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈፃሚ ውሳኔ ካብ መንግስቲ ካናዳ ኩነነ ገጢሞ። እዚ ፕረዚደንት ትራምፕ ዝሃቦ ውሳኔ ሓደ ካብ ዓበይቲ ቀላያ ሰሜን ኣሜሪካ ዝኾነ ቀላይ ኦንታሪዮ ብቐጥታ ናብ ካርታ ኣሜሪካ ክፅንበር ዝኽእል እዩ። እቲ ውሳኔ መንጎ ክልቲኤን ጎረባብቲ ሃገራት ሓያል ምትፍናን ከስዕብ ከም ዝኽእል ዝገለፀ መንግስቲ ካናዳ ብህፁፅ ክስረዝ ፀዊዑ ኣሎ። እቲ ስጉምቲ መንጎአን ድሕሪ ዝተኸስተ ንግዳዊ ኩናት ይስዕብ ምህላው ኣሉታዊ ሳዕቤናቱ ቀሊል ከም ዘይከውን ናይ ቀረባ ተዓዘብቲ እምቶ። ኣሜሪካ ብልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳና ካናዳ ተመጣጣን መልሰ ግብሪ ከም ዝሃበትሉ ዝዝከር እዩ። ፕረዚደንት ትራምፕ ኣብ መንጎ ኣሜሪካ ሜክሲኮ ንዝርከብ ወሽመጥ ሜክሲኮ ወሽመጥ ኣሜሪካ ተባሂሉ ክፅዋዕ ኣብ ጥሪ 2025 ውሳኔ ከም ዘሕለፈ ኣይርስዓን። ካናዳ ኣብ ሰሜናዊ ክፋል ዞባ ኣርክቴክት ወታደራዊ ህላውያን ምስፋሕን ልውላውነታን ምሕላውን ዝዓለመ መደብ ኣበጊሳ። እቲ መደብ ኣብ ጉዳይ ፀጥታ ናይቲ ስትራቴጂያዊ ዞባ ኣብ ካልኦት ሃገራት ብቐንዱ ድማ ኣብ ኣሜሪካ ዝፅንሓ ፅግዕተኝነት ምምንካይ ልውላውነታን ምሓዝ ዝዓለመ ምዃኑ ገሊፃ። ሃገሩ ነቲ ውጥን ምትግባር ብውሕዱ 35 ቢልዮን ዶላር ከም ትስልዕ ቀዳማይ ሚኒስተር ማርክ ካርኒ ኣፍሊጡ። ዝዓበየ ክፋልቲ ባጀት ኣብቲ ዞባ ዝርከብ ወታደራዊ ማዕስከራት ምስፋሕ ከምኡውን ሓደስቲ ማእከላት ምህናፅ ከም ዝውዕል ቀዳማይ ሚኒስተር ካርኔ ብተወሳኺ ሓቢሩ። ፀጥታን ድሕነትን ኣከባብን ዞባ ኣርክቴክት ምውሓዝ ቅድሚ 30 ዓመታት ዝተኸተመ ኣህጉራዊ ውዕል በብእዋኑ እናተጣሕሰ ክመፅእ ምፅንሑ እዮም ፀብፃባት ዝረድኡ። ዞባ ኣርክቴክት ብዕቑር ሃብ ባህርያዊ ጋዝን ነዳድን ሃብታም ብምዃኑ ብርክት ዝበለ ሃገራት ነቲ ፀጋታት ንምዝማዝ ወፍሪ ካይዳ ምህላውን ዝፍለጥ እዩ።

ሩስያ ብዩክሬን ኣብ ልዕሊ ዝርከብ ወታደራዊ መሳለጥያታት ብሪጣንያ ምጥቃዕቲ ክትፍፅም ምዃና ኣጠንቂቓ። እቲ ውጥን መልሰ ግብሪ ናይቲ ዩክሬን ብሚሳይላት ብሪጣንያ ግዛኣቱ ተካይዶ ዘላ ምጥቃዕትታት ምዃኑ መንግስቲ ሩስያ ኣነፂሩ። ብሪጣንያ ኣብቲ ኩናት ብቐጥታ ተሳተፍ ከም ዘላ ዝወቅስ መንግስቲ ሩስያ ከቢድ ዋጋ ከኽፍላ ምዃኑ ከጠንቅቕ ጸኒሕ እዩ። እዚ ወታደራዊ ምዕባለታት እዝን ሩስያን ብሪጣንያን ናብ ረፅሚ ክእትዎን ከም ዝኽእል ሓያል ወገናት ክእሙ ተቆኒም ኣለዉ። ንዩክሬን ገዚፍ ወታደራዊ ደገፍ ክገብራ ካብ ፅንሓ ሃገራት ምዕራብ ዝኾነት ብሪጣንያ ነቲ ሓገዝ ክትዕብየ ምዃንያ ትገልጽ። ብሪጣንያ 2022 እንዳሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረትላ ጸብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ብሪጣንያን ፈረንሳን ናይ ንውሕ ርሕቀት ሚሳይል ምዕባል ዘኽእል ቴክኖሎጂ ናብ ዩክሬን ክልእኻ ምዃንን ክሕብራ ቀኒና ኣለዋ። ፈረንሳን ግሪክን ቅድሚ 5 ዓመታት ዝኸተመኦ እስትራቴጂያዊ ወታደራውን ፀጥታውን ስምዕ ንተወሳኺ 5 ዓመታት ኣመሓይሸን ክሕድሶኦ ተረዳድየን። እቲ ዝሕደስ ውዕል ኪኑ ፅላታት ምክልኻልን ፀጥታን ንዓውድታት ቁጠባ ቴክኖሎጂያዊ ምህዞ ከምኡውን ሳይበርያዊ ሲቪላውን ድሕነት ከም ዘጠቓልል መንግስትታት ክልቲን ሃገራት ሓቢሮም። እታ ወርሒ መስከረም 2021 ዝተኸተመ ስምዕ ዝኾነ ግዳማዊ ተፃብኦ ዘጋጥመሉ ሓንቲ ሃገር ነታኻልእ ሃገር ወታደራውን ፀጥታውን ደገፍ ክትገብርላ ዝኽእል እዩ። ጎንጎን ትስምዕ ግሪክ 24 ነፈርትን 3 መራኸብን ኩናት ፈረንሳ ክትዕድግ ተሰማሚዓላ። ዜናታት ምዛም ኣርስታ ዜና ክደግመልኩም። ኣብ መሓዳር ዞባ ዶብ ኣቕሒ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘትዩ። ኣብ ንዞባ ድባርዋ ንኣብነታውያን ሓረስቶ ዝተዓደለ ምሩፅ ዘርኢ ድንሽ ኣብ ፅቡቕ ደረጃ ከም ዝርከብ ተሓቢሩ። ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሕታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ውሽጢ 10 ዓመታት ዝትግበር ወታደራዊ መደብ ኣበጊሰን። ኣባላት ኣስያን ኣብ 2025 ኣብ ሓደ ሕደንን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ዶላር ዝግመት ንግዳዊ ምልዋጥ ኣካይደን። ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር እስትራቴጂካዊ ቁጠባዊ ስምዕ ከቲመን። ባርከ ዝኸርኩም ተዓዘብቲ ነሳዕ ሰዳለዉ ዜናታት ኣብ ሰዛዚ ምሎ ስለምክተልኩም ንመስገን ምስተረፍ መድባትና ንሓድገኩም ብወገና ስነ ምሸት

0: መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነድ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለው እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግራቪንግ ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዜጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉስደብ ሰብዓና ንስምዕና እዮም ሓደ መዓልቲ ሰብዕና ኹን
0: እዝን ካልእ መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ

ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 27 ናሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ዘለካ ይመልክ ሓቁ እንዲና ክዝርፈ ባዕላ ዶ ክንዝርፈ
1: እንታይ ጣኸን እያ ንሕና ኣርሓ ክበና እምበር ዝጓሰሉ ጨወን እያ ክንፈትዋ ድዕይን
0: ኣርከ ኣዴኻ ዝለኣኸ ትካ ዘይኮነስ ዕዳጋ ከምፀናሓካ እዩ
1: ወይ ኣይጥዐይ ንባኻ ኣነ ኢደይ ሕፅብ ኮማ ይንግሆ ክልተ ኣርሓ ሃቡኒ እታ ጎርዞ ወላ ሓዳራ ውፅላ
0: ሱስ ኣይተረፍኒ እንታይ ግድኻ
1: ኣይጥዕይ ንባኻ

0: ምዃን ቃል ዝኣተና የደፊኑ ያይ ንሕና ቆልዑ ተረኺብና ስባሕ እንተረኻ ዕሽወና ስማዕኒ
1: ማለኩማት
0: እንታ ካብ ብርቁ ንኢተላ ማለመ
2: እዛዛት ወረኸፍ ምሸት ክዝርፋ ከለኹ ሰብ ከይሽዕበኒ
3: ኣብ ድሞና ተዓገስ ሕልፍለ ኢሉ ኣሎ
4: ብዛዕባ እቲ እጃ ውዕለትና
5: ስስ

0: ኣቲ ወዲ ዝተሓግዝና ኣሎ ህላወ ኸ ክነጣልሉ ሞ ንዓይኖም ገሊ ድህያ ክገብር
1: ኣብርሃ ግደፉ እንዶ ነብሶም ምለኹ ግደፉ እዛ ምባላይ ጠቕመኩም እያ ሕማምኳ ይሕድረልኩም እዩ ግደፉ እስኪ ግደፉ

0: ንሕና ኻሊእ ነይሩቶ ዝኾነ ሕይ ግን በዚኣ ጌር ክትመልቂ ንድሕሪ ገጽ ከይትጥመት እዩ
1: ሰሚዕ
2: ከለኺ በዚኣ ጌር ክጥራሕ ትመልቂ የለኺ

0: ሓንቲ ዓይኑ ንዓ ክተመኒ ርኽብኳ መዓልቲ ዘለኣለም ክምርቃ እየ
1: ኣታዳያ ዘሪፍካ ከምፀኻ ንዳኣ ደለኹ

0: እቲ ናይታ በዓልቲ ቤቱ መሪፅዋ ዘለካ መገዲ ክልተ መዓልቲ ባቃ ክንከይድ ጥራሕ ክንምለስን ክንከይድ ዋ በሊዕና ሰቲና ሓቂ ዘረባ ሰቲና እኳ ደኣ ንስኻ ትፈልጣ ኻ ታቦት እያ ትበሃል
1: ታቦቱ
0: ዋፈሊጠ
1: ኣለኹ
0: ኣነስ ፈሊጠ እየ ኣለኹ ዶ
1: እማ ዓዲ ምሉእ ሲ ናብኡ ኢኹም ከይድኩም
0: ባቃ ዋላ ሓደ ሰብ ዝተረፈ ዘየለ ፅርር ኢላቲ ዓዲ ናብቲ መርዓ ኸይዳ ዋ ከመይ ድ ቀኒ ከመይ ዝበለ ውራይ ቀኒ
1: እሞ ዓይኖም ኣብ ዓይነይ ኣት ያላ ነበርኳስ ነዚ ገዲፍካ ናብ ወራድ መርዓኻ ኸይድካ
0: ብለከ ንኸይመፅእ ወራዲ መርዓ ንዓናይ ኢሎም ወሲዶምኒ ወ ተዓዲ ምስዓኻ ኸይደ ኣነ ከመይ ኢሎም ክገድፎም እያኣነ ዳሓድካ ዓይኖም ከዓ ጠፍያ እያ ዘላ እቲ ዓዲኻ እስኡ ወሲድዋ እዩ ዝውረ
1: ማ ዓይነም ጠፍያ ከላስ ዓዲ ሙሉእ ናብኡ ኸይዳ
0: ኩሉና ዋላ ሓደ እኳ ዝተረፈ የለ
1: ከር ተላይ መቁዕዎ
0: ንመን
1: ንዓኻ
0: እንታይ ደገረ ኣንታ እንታይ ደገረ
2: ስኽበል መፃወድ ዓድኻ ጠፋካ ተባሃም ንዘይፈትዋ ዓብድላዮም ክፈትዋ ስእካ ክትከይድ ድሕርዮም ባሃምዎ ባሃም
3: መርዓ ኮይ መርዓ እንዳኣለ ብብልሐይ እንዳኣለ ኸይደ ፈሊጠ እንዳኣለ
2: ዋጋ ብልሕኻ ሕይ ክትፍደያ ሓረይ
3: ኣቤት ጎይታ
2: በልዋኸት ክትዎ
3: ተኸኣኸ ሓኒና ተፀሊእዋ ኣለዓዲ
2: በልዎ ብልኩት ክትዎ
3: እዋ
2: ወይ በልዎ
3: ኣንተ እንታይ ገረ እንታይ ገረ
4: ኣያበረ ካብ ጎይሾም ልካ ምስኦም ትገይስ መፅኢኻ መጋሾም ተትነገርና ክንደይ ምጣዕመን እዮ ሕማም ጎይታ ይስርዓይኖ ምኸን ትፈልጥ እንዲ ሃገዲ
5: ኣደይ ስድሓ እንዳህልዋ
6: ኣዲ ክዳ ሻቕላ ምርታይ ከይትኾኑ ኢልክ ኣኺ ሕንያ
5: እንድ ብሂወት ዝፀንሓ ንሳ ይመስለና
6: ዓዲ ብኣኸ ሓሚማ ቐኒያ ዳስወዲ ዘጎ ሓዘን ዓሲልዎ ንጓዓዳ ከምዚ ኣይክርኸምና ክምበር
7: ወይታ እዚ ኩሉ ስንጭሎታትን ጫካታትን ኣሕሸም ኢልና ንዓይኖም ግን ጭራሽ ክንረኽባ ኣይከኣልና ስእኒያ ተመሊስና ጎይታ
2: ሓፃር ሓፂር ሓተካ ሓፂር መልሰ
7: ዓይኖም ኣብ ዓድላ ዶ
3: ወላዲ መርዓ ምስከድና ካብ ማእኸል ዓዲ ዘሪፎም ወሲዶሞ መን ከም ዝወሰድ ኣይፈለጥና
7: ቁሩ ከመን ወሲድዋባ
3: ከምቲ ተዓዲ ዘውርየዳ ሳውን ወሲድዋ እዩ ንዓኻ ኣንስኻ ኸትሕኒ
7: ተረፍ ሕርቃነይ ንዓኻ ቁልፅ ኣቢሎም ቁ
3: ኣንታ ከንተኸንከዓ ከንታይ ኣገረካ ተረዲእ ንንናበልኩኻ
7: ዓይኖም ኣብ ዘላቶ ካብ ዓድን በረኻን

0: ወላ እንደ ሸይጣን ታሉ መጽሐን ነገር
1: ሽማይ ወዴ ናዓበ ኣቦኻኳ ምክት እንድዮም ፈዘካ ብልልካ ነይርዎ ማይ ገበርዎ ንዓዳ ኣነ ከ ኣኽቡ ብዘለኢለ የቐኒ እዮ ንዓኸስቱ ነዝወደ ንዓኻ ዘይኮነ ይኹን
2: ንዓዝወደ
1: ዘይሓሰብኩሞ
2: ድሓንዓቕሚ ክግበር እምበር ዝለዎ ሒድዎ
1: ድሓን ድሓን እዚ ከ ኣድራር ፆም እንዲሕጂ ኣቦ ዝ ከዓ ናስ ይመፅ እዩ ንዓስኪ እንካበ ካ ዝወደ ስማዕ
3: ኣቦ
2: ሄሽማ ይወደ
3: ዓይኖም ንስድራንና ዓድን ጥራይ ኣይኮነትን ጠፊያ
2: ይዋያ ሓቅኻ ንኩሉ ሰብ ጠፊኣቶ ዓይኖ
3: ናይሲ ሕልፊ ኣለዋ
2: ኣይሓዝኩኻ
3: ወዮ ደ ዓይኖም ናብዚኣ ኣቢላ ከይተባሃለት ሽርብ ኢላ እንበር ኣመነያ ባህትብለኒ
2: ሽማይ ወደይ ድማ ርኪብካ ቀደም ይኸውን ነይርዎ ዘረባ ኣየዳ ሓሳብ ልብኻ ክትገልፅ ይትረብሲ
3: ዓይነ እውን ጣማይ ተረኸበ ብሎ
4: ተመስገን ካ ኣለኸ
5: በል ዓዳ እቲና
4: ተመስገን ወ
6: ሓሪበለ ጓህ ኮ ቀታሊ ወታ ይተኸ ይቶባ
7: ኣበላ
6: ንቤታ ወይ ጥዑም ስማ
8: ድሓኒ ዋ ኣንቲ ከመይ ገረ ድዩ ኣንዲፅኒ መሲሉኩ መኮይድኒ ኮ እዩ ንኩድ ኮ
9: ይብል
8: ገደፈለይን ሕጂ እኳ ድሓን እያ ሕሻሃንላ እዚ ሓውዩለይ ድዩ ኩሉ በለ ስዋ ሃገርቲ ድኸዩ

0: እንታይ ዳ ኣይጣዓኸ እንተ ክቐኒኺ ካብ ማእስ ዳኣተ ከዓ ስዋ ገርክ ዳ ደስ ኢሉ ኩይ ከመይ ዳ ገር ኩይ
1: ሓፊረ እየ እምበር ደቀቕኩ ክቋፂር ኣለኹ
0: ካብ በረሀ ስወር እሞ ጣፍ ኣብ ሕፃ ወዲቓ ኣነ ኣይትስወረኒ ክትፈልጥ ፈሊጠ ፈሊጠ ዳሓን ሓናጆኽ እዩ ሳው እንዳ ወሬ ክመልኣ እዩ ዓዲ ምልእቲ ክመልኣ እዩ በሊ ኣነ ከዓ እንተ ከዓ ቃሕ ዝብለካ ኣዝዝኒ ካብዛ ቆልላ ቆፅለ መፅሊ ናይ ዝበረኸ ከምፃልክ እንተ ከዓ ነዛ ህወተይ ክሳብ ዝሓስኩላ ትንፋስ ዘይብለይሲ ዓይነም ምምፃኣ ንሳውን ከይዲ ክነብሮ
1: መሃደ ዘይተርፈ ምስ በዕለ ክነብሮ
0: ዋይ ፅቡቅ ፅቡቅ ወራ ኣነሲ ተሓቂየ የቀኒየ ባቃ ተለልየ የቀኒየ ብቃንፃ እዚ ናይ ክሳደይ ናይ ሕቆይ እኳ ሓዊ እዩ ሕጂ ተሪፋ ዘላ ቁሩብ እዚኣ ልሉ ክተብለን ያቀኒያ ክትቐንዝወኒ ያቀኒያ ወ ኣይ ናይ ጎርፂ እንዳ ኣሉ መኸይድን እንዲ ፅቡቅ ገሩ
2: ስራ ተበልኩ ኸ እንደ ኳ
3: ገለ ድሃይ ዓይኖም ተረኺቡ ድ
2: ተረኺቡ
3: ተረኺቡ ድሓንዶ ፀኒሓ
2: ከምቲ ዝረእኽዋ እኳ ድሓን ነረ ሓር ከዓ ወዲ ቀሽን ተኪአ ነብሒ ዘማ ምፅ ንሳውን ካ ፀናሕት
3: እንቋዕ ካኦ መሓራ እንቋዕ ካኦ
2: መሓራ በሊ ክኸይ እወ እፅበይንዮም ደሎ ከመይ ስረኪኢሉ እየ መፅ
3: ኮፍ ዘይበልኩ
2: ክንዲ ትዝገበሩለይ ዶ ኣይኮውኒ እምበር ናይ ደስደስ ካብተን ጥሪት ሓንቲ ጤልካ ሓርደ ኣሎ
3: ወንጀራ ክዳ
2: ረድሓ ካብዚ ዓዲ ካብ ቤተ ቤት ከይድና ለና ምፅ
3: ከምኡ ግበሩ
2: ከመይ መስለኪ
3: መበሉ ኣነ ከዓ ክኸይድ
2: ድ በል ክርክቦም ከዓና ዕብዕቲ ሓወስ ደይኳ

0: ዓይኖም ጓል እንቋዓ ነይራ ከምዚኣ ክመፀ ክ ካልእ ስላሓል ጨወይ ኸ ከመን እዩ
1: መንም ኩሎም ይብሉ የግዳስ ኣርባዕተ ጉባዝ እዮም ነሮም በፃማና ዓይኑ ሓስለ ዘይፈቓደ ውሱ ሓሪቆም ፈትሖም
0: እዋይ ናይ እዚኣቶም ክፍኣሲ እንተ በይ ከኣት ወ እዋይ ክፍኣት ክንከውል ሓንቲ ይበለኩም
1: ከውል ሓንቲ
0: ይበለኩምናመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመስገናኣምላኩመ

0: ናፍቲያ ናፍቲያ ክተብል ክራማት ኣርኪበናኻ
1: ይ ሞ ክንገብር
0: ከይንሕግዘካ ከዓ ቅሪብካ ካወዲእኻይ
1: ምና ዝኸራ ስራሕ ይትፈትኒ ኢኻ ዘምህረት
0: ሓረስ ናብ መን ምስከደኒ
2: ስማዕ ኣባ ቤት እንዳ ብርሃሲ ዓዊራ ነራ ብሻ ዓባል ግላ በሪሃ
1: ንርመልካ ኮ እዩ
2: ታዲኣሲ ጓላ ክትርእን ድምፃ ክሰምዕ ዚ እንታ ንቕፂላ ሞተት ሞተት ተባሂላ ከምዘይነበረሲ ኣብኣ ከላ ተስያ
1: እንታ ዘምህረ ዓይኖም ከም ስማ ዓይኑ እኳ እያ
2: እንቋዓነይ ጨዋይኣ ሳውን ኣይኮነ
1: እዋ ኣብ ቀይዲ ምልኩስ ዝሓን እያ
2: እዋ
1: ኣምላኽ ንሒድዋ ኣሎ
2: እሞ ደኣ ንማንዛኻ ከመይ ኣቢል ኣስዕማ
1: መን ያሳል
2: እንታ ሕድሩ እንታይ ኢኻ ዝዕላል ሕምብል ኢሉ ተብሎ ትሽማ ይከ
1: ዋይ እንታ ዘምህረት እሱዳ ናይ ደቂ ዓዲ እንዳ ኣሎ
2: ሆይ ግደፍ እንዶ ዘምህረት ባሃም ተቆፂረ
1: እንታ ግደፍና እንዶ ኸለና ንዕልል እንታይ ናገርመካ
2: ብምቕነሲ እቲ በርሀ ክሕንክስ ዘርእየዩ ኣለኹ ጎፁ ከዓ ተጎልብ እዩ
1: ይ እንታይ ኮይኑ
2: እንታ ትዕባ ኣይኮንካ እንተዝፈልጥ ዳ እንታይ ኢልሓሲተካ
1: ዘምህረት ወይ ኣርቲብ ካዕልን ወረፈኒኻ ስቕ ግደ
2: እዛ ፀሓይ ከይወፀት ብርጭቕ ከይበለ ክኸይድ
1: ክተዓዘር
2: መኻዲ ሓይሽ
1: ዕዘር
2: በላተወሲኽናሲ ካልእ ኸይንኸውን
1: ኣኺልካ ወረኸ ተሓስስ ነውነጆ ክትብል ፀሓይ ክዓርበካ
2: ሓርከምካ ክትእክብ ፅቡቕ ኣሳልጠልካ ፀኒሐ ብዕላልሲ
1: ትትት ዋይ ቁም ነገር ክዳር እዩ ትገብር
3: እቲ ንቡር ሰብ ልኢኽካ ምሕታት እኳ ኣይተርፍን እንድዩ ግና ቐዲመ ክተም ባህልካ ስለ ዘሎ ኮይኑ
4: ደስ እና ነጥፈቕና ከማ መረጎዲ ዩ ግና ሲ ዓይኖም ጓልይ ከምዚ ትፈልጣ መውስቦ ልዕል ከላ ናብ ሓረስ ነብረ ዝቕየሲ ከይዘረበኻ ኣፈይ ኣፍ
3: ዳሓን ዳሓን ኣይትተሃወካ ብርሃ ንሽማይ ደሌክ ክጥራሕ በላ
4: ሕራ ጥራይ ትበለኒ
0: ሓደርካ እያበረ
5: መስገን እንዳሓ እንዳ ሓዲርካ እንታ ዘምህረት ወደይ እንታይ እገረካ ዝኾነ ሸቲትካ ድካ ትረክበኒ ንዓይስ እንታይ ኢኻ ኮንካ ወደይ ከመይ ሓዲርካ ዳሓ እንዳ ሓዲርካ ዝገርመኒስ ናትካ እዩ ቤን ከም ዘለኹ ሲ ሸቲትካ ድካ ትረክበኒ እንታይ እገረካ ወደይ በብዙ መፃኽዎ ተኳልመኒ እጂ ተዛርበኒ ተፀሊእኒ ምለስ ቕበል
0: ብድሓንካ ዲኻ ለምቕነ ነፀላ ተጎላቢብካ እግርኻ እውን እናሰሓብካ ክትሕንክስ ቀኒኻ ኣለኻ
5: ድሓን እየ እሂ እንታይ ነፊሕ እኳ ብምንታይ ካ ይሕም እኳ ድሓን እየ
0: ክትዛረበላ ኢኻ ዘይደለኻ እምበር ተትድሕ እንዳኣ ነፀላ ተጎልቢብካ እነህ ኣለኻ
5: ኣድጊ ሸንዲሕኒ
0: ኣድጊ
5: ኣድጊ እውን
0: ናመን ኣድጊ ድኣ ሸንዲሕካ
5: ትፈልጦም ድኻ እንዳ በዓል መን ከም ዝሻናድሑ ናይ ዝዓዲ ትፈልጦም ኻ ሽ
0: ኣፀቢቐ ኸ እምበር ወዲ ዓዶም እንዲ
5: መዘመዱ
0: እወ
5: መወደይ ነጊረካ ኣለኹ ኣድጊ ሸንዲሕኒ ኢለካ ኣለኹ
0: ሀ ኣምፅ ድኣ ካልእ ዝተቐብረ እምበር ኣድጊ ሳሽንድሐካን ኣድጊ ከዓ በይሻናድሓ ኮ ንፈልጦ ኢና
5: መንደቕ ፈሪስኒ
0: ሆሆ ሕጂ እውን ተሃድም ኣለኻ ብኣምሆ እንዳላኣከ መንደቕ ፈሪሳ ነይራ ኣብታ ታሕቲ ኸዓ ሓንቲ ደርሆ ፀኒ ሓተ ፀቂጣ ንስኻ በይ ነርካ ዲኻ
5: ኣታ ምሳዳ ይፅቀጥ ነበርካ ንስኻ
0: ካልእ ኣምፅ ዳ ካልእ እዚ ተቐብረሲ ካልእ ጉዳ ኣምፅ
5: ጥዒስ ክንዛረብ ኣዲኻ ቅድስቲ ሕሽዋ ዶ
0: ሕሽዋን ፈረቓን
5: ፈረቓ
0: እወ ፈረቓን
5: ዓይኖም ከ ብዳሓና ዶ መፅያ
0: ብድሓንን ፈረቓን መፅያ
5: ወይለከ ንስኻ ኸ ድሓን ዘለኻ
0: ድሓንን ፈረቓን ኣለኹ
5: ክድ እስኪ ክድ ሂጂ ናትካሲ ርብዒ ዘይረኸብካስ ፍርቂ ኸዓ ተወሲኹካ
0: ከድና በሉ የሳሃሎ የፀቡቆ እያበርህ

0: መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነድ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንሙሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናኸቦም ስናና ሽግር ኩሉስግደብወበይን ምግሰብዓና ንዝምዕና እዮም ሓደ መዓልቲ ሰምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

0: ስነ ጥበብ ኣብ ሃገርና በብዓይነቱን እናሰፍሐን እዩ ዝመጽእ ዘሎ። እቶም ምኩራት ዝነበሩን ሕጂ ዘለውን ድማ ተመክሮ ወሲዶም ኣብ ዝተፈላለየ ዓውዲ ስነ ጥበብ ይሳተፍ እዮም። መኮነን ጎስጋስን ሓበሬታን ሚኒስትር ምክልኻል እውን ጎነቲ ዝዓዮ ሃገራዊ ዕማም ንኣባላቱ ኣብ ዝተፈላለየ ዓውዲ ስነ ጥበብ ኢደ ስራሓትን ንኽሳተፉ ወትሩ ባይታ ምስ ፈጠረ እዩ። እቲ ውፅኢቱ ድማ ኣብ ዝተፈላለየ ሃገራዊ በዓላት ይኹን ፌስቲቫላት ይንጸባረቕ እዩ። መሓመድ ዒሳ ወዲ ዒሳ እውን ሓደ ካብኣቶም እዩ። ብተውህቦን በተኣሃድኡ ዝፈጠረሉ ዕድልን ክሳብ ሕጂ ንኣስታት 27 ዓመታት ኣብ ዝተፈላለየ ስነ ጥበብ ነጢፉ እዩ። ንኣብነት ኣብ ቅብኣ ካይላ ቅርፃ ድማ ናብ ዝለዓለ ደረጃ ንኸብፅሕ ኣብ መገዲ ዝርከብ ዘሎ መንእሰ እዩ።
1: ቅብኣ ከም ዝበልኩ ኣብ ሓማማት መብዛሕትኡ ኩሉ ስራሕና ንበዓላት እዩ። ሃገራውያን በዓላታት ኩለን ብሚኒስትር ምክልኻል ንሳተፍ ኢና። ኩሎም ስራሕኩም ቅብኣ ይኹን ቅርፃ ከዓ ኣብቲ በዓል ሃገራዊ በዓል ናይ ሃገር ኩሉ 24 ጉንበት ፌስቲቫል ናይ ሳዋ ፈንቅል መእሰያት ናይ ሳዋ ኣብ ኩሉ የተሳተፍ። ኣብዘን ክልተ ዓመት የደ ዝተሳተፍኩ እምበር ካብ 99 ጀሚርኪ ስጋዕ እዛ ዝሓለፈት ቀፃል ኣለኹ ማለት እዩ። ዓመት ዓመት እዚ ኣብ ስታድየም ብናይ ኮንክሪት ናይ ሲሚንቶ ስራሕ እያ ዘላ 10 ሜትሮ ብ3 ሜትሮ ዓባይ ስራሓ። እዚ ድሕሪ እዛ ናይ ስታድየም ናብ ካልእ ዓይነት ማቴርያል ወይ መሳርሒ ናብ ሓፂን ክቕይር ኣለኒ ኢለ ስለ ዝሓሰብኩ ነዊሕ ግዜ ወሲደ እናቱ መፅናዕቲ ከመይ ጌርካ ንቅርፃ ካብ ትንሰርሑ ነበርና ካብ ጀሶ ሽዑ ናብ ስሚንቶ ካብ ስሚንቶ ሕጂ ናብ ሓፂን ከመይ ጌር ክቕይሮ ኣለኒ ኢለ ነዊሕ ግዜ ሰሪሐ። ኣብ ነዊሕ ግዜ መፅናዕቲ ወሲደ ሕጂ ድማ ኣብዚ ሰዓት እዚ ንቅርፃ ናተይ ካብ ጭቃ ዝነበረ ናብ ናይ ብሮንዝ ወይ ናይ ብሮንዞ ቅርፃ ኣዳልየ ኣለኹ ንመፃእ ማለት እዩ። ኣብ ከምኡ ደረጃ ግን በፂሐ ኣለኹ።

0: ከምቲ ኣብ ዝተፈላለየ በዓላትን ዝኽርታትን ብዙሕ በብዓይነቱ ስራሓት ጥበብ ዝቐርብ ነታ ኣብታ እዋን ትዝከር ዘላ መዓልቲ ዝውክል ዝገልጽ ስራሓትን መግለጺታትን ምስ ቀረበ እቲ መዓልቲ ድማ ዝያዳ ደሚኡ ይርአ። ኣብዝ ሓለፈ ወርሒ ሰነ ዝተዘከረ ክቡር መዓልቲ ዝኽሪ ስዋኣትና ድማ ኣብቲ ኣባሕቲ መስከረም ዝወዓለ ናይ ምውላዕ ሽምዓ ምሸት ንዕኡ ዝገልጽ ካብቲ ብዙሕ ውሑድ ብወዲ ዒሳ ዝተሰርሐት ዓባይ ሽምዓ ቀሪባ ነይራ። መበገሲ ናይ ዝዓብ ሓሳብ ከመይ ነይሩ ክምልሰልናዩ?
1: እቲ ሓሳብ ክመፀካ መቸም ከም ኩሉ ኤርትራዊ 20 ሰነ ክመፅእ ከሎ ልዑል ሓበኒ ድስማዓካ፣ ልዑል ኒሒ ድስማዓካ፣ ስለ ሰማእታት ክትገብሮ ደለካ ነገራት ኩሉ ሰብ ይሓስብ እዩ። ኣነ ከዓ ብወገነይ እንታይ ክሓስብ እንታይ ክገብር ኣለኒ ኢለ ይሓስብ እያ ኩሉ ግዜ። ኣብ 20 ሰነ ቅድሚ ሕጂ ብሚኒስትሪ ምክልኻል ኣብ ብዙሕ ነገራት ንሳተፍ ኢና። ኣነ ግን ብውልቀይ ስንታ ክገብር ኣለኒ ኢለ ሓስብ እየ ኩሉ ግዜ። ሕጂ እታ ሓሳብ እዛ ሽምዓ ናይ ብሓቂ ሽምዓ ዓባይ ሽምዓ ክሰርሕ ገለ ድብል ሓሳብ ምስ መፀኒ ንነዊሕ ሓሲበ ኣለካ ምሕሳብ። ሕጂ ግን ኣብዛ ዓመት እዚኣ እታ ዝሓለም ከዋ ወይ ሓሳብ ከዋ ተግባራዊት ኮይና ማለት እዩ። ሕጂ ወላ ቁመታ ልዕሊኡ ከይዲ ኢላ ሓሰብ ነራ። ሕጂ እዛ ዝሰራሕ ከዋ ሽምዓ ናይ 3 ሜትሮ ቁመት ኣለዋ ሙሉእ ሽምዓ እያ። ንጎና ናይ 50 ሰንቲሜተር እያ። ሕጂ እቲ ሽምዓ ከመይ ጌርካ ክተምክኮ ከመይ ጌርካ ደው ከተብሎ ድብል ሓሳብ ቢመፀካ ይሽዑነት ስራሕቲ ክትሓስቦ ከለካ ከም ዝበልኮ ቀዲመ ኣብቲ ናይ ብሮንዝ ምምካክ ገለ እቲ ስቱድዮ ስለ ዘለና ኣብኡ እስከ ደይን ፍትኖ እንዳበልና ምሳይ ድሰርሑ ኣባላት ናይ ሚኒስትሪ ምክልኻል ናይ ፎልደርያን ናይ ሰንበል ፀረበት ዕንጨይቲ ኣባላት እውን ኣለዉ ምሳና ምስኦም ኮይነ እስከ ከምዚ ንፈትን ምስ በልኩም ፈቲና ከዓ ዕውት ስራሕ ሰሪሕና ማለት እዩ። ሕጂ እቲ ሽምዓ ከም ተመክሮ ኣብ ቅርፃ ትሰርሐሉ ኢኻ እቲ ቀንዲ ኣድፊሮ ንሽምዓ ምኪኸ ስክንዱ ዳኣክል 3 ሜትሮ ቁመት ሓፂን መወልዲ ገይራ ክመልእ ኢለ ምሕሳበይ እቲ ተመክሮ ስለ ዝፀንሐ እዩ። ነቲ ቅርፃ ዝበልኩ ኸ ሓደ ቅርፃ ብጭቃ ምሰራሕናዮ ናብ ሽምዓ ኢና ንቕይሮ፣ ካብ ሽምዓ ይሽዑና ብሓፂን ንቕየር። ሕጂ ምስትኸምኡ እቲ መሳርሒ ምሳና ስለ ዘሎ ምስቶም ኣባላት ኮይና ከዓ ደፊርና ሰሪሕናዮ ማለት እዩ። ሕጂ እታ ሽምዓ ኣብ 3/4 ቀፀላ ጌርና ውፅኢናያ እንዳተተረኣኣሰት ከዓ ስጋዕ 3 ሜትሮ ከይድና
0: ሽምዓ ከምቲ ስማ ዝሕብሮ ንነብሳ እናመኸኸት ብርሃን እትዕድል ዝባና ብጭሩኣ ብርሃና ጸላም እተብንን ንነብሳ ከይበለት ንኸባቢኣ እትኸውን ከም ምዃና መጠን ኣብቲ ዝኽርሓብን መዓልቲ ድማ ሰማእታትና እናመኸኽውን እናተሰውኡን ንዘረከቡና ናጽነትን ሓርነትን ብዓብኡ እትገልጽ ኣብነት እያ። መሓመድ ወዲ ዒሳ እውን ክብደትን ትርጉምን ሽምዓ ተረድእዩ ነዚ ሓሳብ እዚ ኣበጊስዎ።
1: ሕጂ እታ ሽምዓ ክንሰርሓ ብዙሕ ምስቲ መጀመርታ ምዃኑ ብዙሕ ነገር ሓሲብና ኢና። እቲ መምልእ ሽምዓ ዝበሃል መወልዲ ንብሎ

እሱ ብሓፂን ሰሪሕና እያ። ቅድም ብ3 ሜትሮ ዶ ክንገብሮ ተባሂልና ድሓር ምስ መላእናይ ኸ ክፈስሱ ንኽእል ወይ ክብርታዓካ ኽእል ምስ ረስኑ ስለ ዝኾነ ገለ ኢልና ብዙሕ ሓሳብ ኣምፂና ምስቶም ብፆተይ ማለት እዩ። ድሓር ግና መጨረሻ ብንእሸይ ክትወፅእ ኣለዋ ኢልና ኣብ 60 ሴንቲሜትር ሓንቲ 60 ሴንቲሜትር ኮይና ሓፂን ትዕፆ ትኽፈት ሓፂን ኣዳሊና ኣላ ማለት እዩ። እዚ ሓፂን እዚኣ ምስ ኣዳለና እያ 60 ሴንቲሜትር ንቁመታ ንጎና ከዓ 50 ሴንቲሜትር ትኾና ኣለዋ። ሕጂ ኣብቲ መፈተኒ ሽምዓ ሽዑ ቀስ እንዳበልና ሽምዓ እንዳምክኽና ክንመልኣ ምስ ጀመርና ኢና ሕጂ ትቁፅር ንፈልጦ ዘለና። ሕጂ ክንዲዚ ክንዲዚ ክትብል ኣይትኽእልን፣ ግን ብዙሕ ሽምዓ ቀሪብካ ኢና ጀሚርና እያ። እቲ ሓንቲ መወልዲ ሽዑ ምስ ኣፍላሕና እያ ኣፍሊሕና ፈሳሲ ምስ ቀየርና እየ ምስ መላእና እያ ሕጂ ፍቲ ብዙሒ ሓንቲ 60 ሴንቲሜትር ብ50 ከባቢ ብንእሸይ ናይ ሽምዓ ዝንፈልጦ ሽምዓ 1000 ሓባ ወሲዳ 1000 ሓባ ሽምዓ ማለት እዩ። ሕጂ ተን 6 ከዓ ብርእሲ ርእሲ እንዳተደራርባ ብ6 እንዳሕራርቢሕካ ናብቲ 6,000 ኮን ኣለዋ። ኣብ ማእከላ ሕጂ ሞልድ ኣለዋ ካልእቲ ሞልድ ቃል ሃገርና ቦታ ትሒዝኒ ኣለና ተቐልሃ ምስ ወፀት ከዓ እሳ ከዓ ሽምዓ ትመልእ እያ ከምኣ ልክዕ ማለት እዩ። ሕጂ ተን 6,000 ካልኣይ ግዜ 6,000 ተቢል ክለን ከባቢ 16,000 ሽምዓ ኮይነን ማለት እዩ። ብክብደት ከዓ ነቲ ሓንቲ ስለዝበልናየ ጠቕሊለን ኩለን እታ ሽምዓ ብምልእታ 3 ኩንታል ክብደት ኮይና ኣላ ማለት እዩ። ሕጂ ኣብቲ ናይ ፈትሊ ጉዳይ ሽዑ መፂኡ እታ ፈትሊ እንታይ ዓይነት ፈትሊ ክኸውን ኣለዎ ከምቲ ናይ ሽምዓ ናይ ኮቶን ናይ ጡጥ ፈትሊ ክኸውን ስለ ዘለዎ ሕጂ ሓደ ሙሉእ ሮጊድ ከዓ ክኸውን ስለ ዘለዎ ኣብኡ ሕጂ ቅሩብ ተሸጊርና እዚ ንፔርሙስ ዝጥቀምሉ ጨርቂ ናይ ፔርሙስ ፈትሊ ናይ ፔርሙስ ዝበሃል ንዑ ሽዑ ከምባ ሓዲሽ ብዙሕ ኣምፂና ንዑ እንዳፈተልና እንዳጠቕለልና ከዓ ሓደ ርጉድ በለ ትቦ ሰሪሕና ካብታ ናይ መጀመርታ ንመልኣ ካብኣት ሒዝና ነዋሕ ምስ ሰራሕና ማለት ላዓል ተገቲራ እንዳተነዳቐ እንዳተመለት እንዳተነዳቐ እንዳተመልአት ከዓ ስጋዕ 3 ሜትሮ በፂሐ ማለት እዩ። ሕጂ ብዙሕ ስጋእታት ነርና ሕጂ ትብል ኢኻ ምስ ተወልዐት ቃልቃል ሎ ኢሉ ሸባዕባዕ ኢሉ ታሽሙ ገብረ ካብቲ ድሕነት ክትሓስብ ግድን እዩ። ሕጂ ምስ ተወልዐት እውን ድሕነት ክኾነና ዝኽእል መጥፎ ሓዊ ካልእ ካልእ ኩሉ ቀሪብና ኢና። ካልእ ከዓ ብኣሉሚኒየም ተሰርሐ ሓፂን ክሽፍና ዝኽእል ዝኾነ ነገር እንተኮይናስ ክንሽፍና። ኣብ ፈተነ ግን ኣብታ መጀመርታ ታሕቲ ኩላ ከዓ ተቐዳሚት ምሰራሕና ፈቲና ኢና ትረስና ክንደይ ይመፅእ ከመላቶም ክኾ ገለ ኣብኡ ፈተነ ጌርና ማለት እዩ። እዚ ነዚ ኩሉ መስራሕ ሓሊፋ ከዓ ዕውድቲ ኮይና ኣብቲ ስነስርዓት ሽምዓ ምብዓል ስነስርዓት ሽምዓ ናይ 20 ሰነ ናይ ሃገርና ከዓ ከም መበገሲት መደብ ኮይና ኣብኡ ውዒላ ማለት እዩ።

0: ነዛ ዝወዓለት ሽምዓ ዝተኻየደ ፃዕሪ ኣዝዩ ብዙሕ እዩ። ንኣብነት መብዛሕትኡ ብደገ ዝተዓዘበ ሰብ ብወረቐት ወይ ዝኾነ ካልእ ባእታ ዝተሰርሐት ትመስሎ ትኸውን። ኣብ ኣሰራርሓን ኣብ ሓሳባት ምምፃእን ዝፈሰሰ ፃዕሪ ግን ማእለያ ይብሉን፣ ምክንያቱ ብናይ ሓቂ ሽምዓ ስለ ዝተሰርሐት። ከምቲ ሓሳቡ ዕውት ስራሕ እኳ እንተሰርሐ ብድሆታት ከጋጥም ግን ግድነት እዩ።
1: ትመካኽ ንሕና ከምኡ ተፀበናየን ሽምዓ ሲ ሰኢድካ ክትግምቶ ከለካ ከምዛ ንእሸይ ሽምዓ ንሪኣ ትውላዕ ሞምኽኽ ክብል ከሎስ ዝሕል እዩ ድብል ገለ ከምኡ እያ ካትሓስብ። ግን ከም ዝበልኩ ከይብደይ ዝኾነ እንታይ ድበሃል ምስምክኽናዮ እታ ሓንቲ መወልድታ ዝናእሰት ዝበልኩ ታ ብ60 ሰንቲሜትር ስለ ዝገበርና ንዓ ምስ መላእናያ ንክዝሕል ብጣዕሚ ግዜ ወሲዳት ኣለና። ኣቐዲምና ስለ ዝሓሰብናዮ ስለ ዝሰራሕና ዕውቲ ኮይና ኣብቲ መዓልታ ኣኺላ እምበር ነዛ ሓንቲ ምስ መላእናያ ተፀበይና እቲ መጀመርታ ተፀቢና ከም ኖርማል ዝሕል ክትብል ሙሉ መዓልቲ ውዒልና መሲዩ ሓዲራ ንኮኻ መፂና ተረኣናያ ውሽጣ ከም ዘለዎ ሕጂ ሓንቲ እታ ናይ ሱሳ ከባቢ 2 መዓልቲ

ዳትልና ንክዝሕል ኣብኡ ሳይተፀበናየን ክንዱ ረስኒ ኣብ ውሽጢ ዓቂባሲ ሽማዕ ሳይተፅበየን ክልተ መዓልቲ ከ በለማይ ኮይኑ ክፀንሕ ሲ ዘይተፀበያናይ ነገር ብዶሆ ነርና ግን ከም ዝበልኩ ቀዲምና ሳላት ጀመርናዮ ከ ነቲ በዓል ክተረክበልና ኸይና ክልተ መዓልቲ እንዳተፀበና ክልተ መዓልቲ ከዓ ክንደ ሓንሳ ምስር ሰንካያ ከዓ እቲ መፍልሒ ናይቲ ሽምዓ ብሓንሳ ኢና ክንውድእ ሓሲብና ግን ክልተ መዓልቲ እንዳተፀበካ እንዳበላዕካ

0: ዝሓዝናዮ ኣብ ዓበይቲ ሓሳባት እዩ ዝፀቅጥ። ንኣብነት ኣብቲ ኣብ ዝተፈላለየ በዓላት ወይ ኣጋጣሚታት ምርኢት ከቕርቡ ምስ ዝፅውዑ ንዕኡ ዝበቅዕ ዝኾነ ሓደ ዓብ ሓሳብ ወይ ስራሕ ንምስራሕ እዩ ዝብገስ። ከምቲ ፃዕሩን ሓሳባቱን ድማ ይሰምረሉ እዩ። ከምቲ ኣቐዲሙ ዝገለጾ ነቲ ዝሓለፎ መስርሕ ናብ ዝዓበየ ደረጃ ንኸብፅሕ እዩ ንመጻኢ ስራሕ ዝብገስ። መኮነን ሓበሬታን ጎስጓስን ድማ ናብ ስነ ጥበብ ዝነጥፎ ኣባላቱ ኣባላት ሚኒስትር ምክልኻል ባይታ ይፈጥር እዩ። ከም ውፅኢቱ ድማ ኣብ ዝተፈላለየ ኣጋጣሚታት ዓብ ዝኾነ ስራሓት ሒዞም ክቐርቡ ንዕዘብ ኣለና።
1: ሕጂ እታ ሽምዓ ከም ዝበልኩ እስከ ብ6 ሜትሮ ክሰርሓ መደብ እዩ ነርኒ። እስከ ዳሓን ብፍርቂ ክንሰርሓ ኣባና ንበዓልና ክንገብራ ኢልናና ሰሪሕነ ዕውት ስራሕ ከዓ ነይሩ። ሕጂ ግን ንመፃእ እንታይ ሓስብ ኣለኹ ኣነ ካብታ ዘላታ ሳይዛ ቁርቡ ኣርጉዳ ኣቢልካ በቲ ተመኪርናዮ ዘለና ቁመታ 6 ሜትሮ ገይረ ከም ዝበልኩ ናብ ክብሪ መዝገብ ስጋዕቲ መዝገበላ ደረጃ ስከነብፅሓ መደብ ኣለን እዛ ናይ ሽምዓ ጉዳይ ማለት እዩ። ሕጂ ክብሎ ዝደሊ ብዓብዪ ምስጋና እዩ። ሕጂ እንታይ እ ክብለ ክደሊ ከምኡ ዓይነት ስራሕ ክሰርሕ ኢለ ክሓስብ ከለኹ ገና ከቢድ እዩ። ወላ ብባጀት ክትሪኦ ከለኻ ከባቢ 20,000 ሽምዓ ሓባ ክትሓትት ክብድ ይብል እዩ። ከምኡ ሓሲብካ ከ 20,000 ሽምዓ ሃቡኒ ወይ ቀርብለይ ክትብሎም ኣሰካፊ እዩ። ግን ብደይ ዝኾነ ይክንስክፍታ ኣብ ርእሴና እምነት ዘለዎም ኣህዱ ስለ ዘለና ግን ብሚኒስትር ምክልኻል ምስ ሓተትኩም ጎሄድ ኢሎምኒ ክሰርሕ ትኽእል ኢኻ ፀገም የለን ትሽምዓ ከዓ ክነምፃልካ ኢና ዳሓን ካብ ዝኾነ ክነምፃልካ ኢና ኢሎምኒ ሓላቓ ጠቕላል ስታፍ ሚኒስትር ምክልኻል ከዓ ሓቲትና ብኡ ከዓ ካብቶም ኣካላት ሽምዓ ኣምፅኦም ቀሪቦም ናዚ ሓደ ዓብዪ ፀጋ ዘለና ኣብዚ ኣህዱና እዩ። ኣብ ሚኒስትር ምክልኻል ዝደለናዮ ጥራይ ሓሳብ ነምፅእ ገለ ዝኾነ ኣይድያ ምፅእ ነቲ ቀረብ ነቲ ዝኾነ ሞራልሲ ቁሩባት እዮም ኣብዚ ከየመስገንኩም ማይ ከሓልፍ ኣይደልን ንምክልኻል ማለት እዩ።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ፣ ናይ ባሓቅርዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደብ ወበይን ምክሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 27 ናሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

0: መፂኻ ኣለይዶ መፂኻ ኣለይዶ ፅብቅ
1: ዶንጊኻ ኖኮ ዶንጊኻ ኖኮ ኣንታ በርኮ ክትብለኒና ተፅበቑሲ
0: ደርፍን ሳዕስዒት ትፈሎ ዋ ኣነ ኣገልጋሊኻ ተለኢኻ ተመፅዋትና ትካስ ዓኻ ክቋይቆ ስካ በል ክተኸሉሰኒኻ ዘለያ
1: መስፍን ምዃን ካ ባቀለለይካ ወዲኻ እንታ መስፍን ደላላ ይበኻ
0: እንታይ ዳገጌኻ እንታ ዘይጥሙይ ዘይረኩስ ዘይፈኩስ
1: ኣነዶ እንታ ኣኻ ካብ ዘይዘይ እናበልካ ዓሉታ ተቐድምሲ ቅዱስ ኢኻ ረዚን ኢኻ ዘይትብ
0: ንሓደ ከም ማለት እዩ እናለይ
1: ድሓንዲኻ ዳኣ ዘይኣመልካ ኩሉ ኣካላትካ ናባስና እንተቐይሩ

0: ኣላዚኣን የበላ ካብ እስና ነይ ስባየ ድሕንካ ወደይ ኣታ ድሌታትና ኢ ከም ፀጉሪ ርእሲ መልእልእልእል ደሎ ተኻ እንታይ ደ ረኺብካ እንታይ ና ኮይና እንታይ ኢኻ ረኺብካ ሕጂን ወዲ ሓውካ ዘኽታም ከይትብሎ ንመን ወዲ ሓወ ንና ከም ሰብኣይ ጓለይ ስፔታ ሰብኣ ጓለይ ክትብል ከይማርዓናየ ምስ ሰብኣይ ጓለይ እንታ ከመይ ውድእ ውድእ
1: ሓንጣ እዛኣነ ዝሰማዕኩ ስለ ዘይሰማዕካ ኳ ኢኻ ከም ትብል ዘለካ
0: እንታይ ኢኻ ሰሚዕኻ ነትር ኢኻ ለካ ቅርሚ ሸውዓተ ዓመት ዝመፅሓወይ ንዑካ መቃብር ግዲ ከተተስ እያ
1: እወ ብትሳእ እንተበልካ እውን ኣይተጋገኻን
0: እቲ ብምሽክለታ ሃሪሞ ዝሃደመ ቀታሊ እዩ እቲ ብዘይምርካቡ እህ ዘብለና ዘሎ እይሞ ንሱ ካብ እንዳ ሰይጣን ኣትየ ረኺበዮ ሒዘዮ መሲገዮ
2: መሲገዮ
0: እንተታ ከ ዝብለለካ ድሕሪ ሸውዓተ ዓመት ዝተረኺብካዮ እንተ እዚኣ ኸ መዓስ ዝፅሓፍካያ ድርሰት ንዕላ እዚኣ
2: ኣዛሚት ንዕስኮ እ ኣዛሚት ናይ ቀደም ባህላት ክደጊስ ክምሽ
3: እንታይ ማለት ክ
2: እንተኾን ክደንጊኺ
3: እሞኸም ኢልካ ዘይኮነን ዝሕተት
2: ሰበሪ እንታይ ኢልካ ከም ዝሕተት ንዓይት ነግረኒን ኢኺ
3: ዋ ምክንያት ከይፈለጥ ከመይ ጌር ክትንትኒ
2: ኣንቲ ንፈለጥ ኮይና እቲ ተምክንዮ ጠፊኢ ንስካሓጠኪ ካብቲ ፀላሕ ከ ናብዚ ካብ ትመፅእ ኮ እንታይ ኢልካ ከም ተምክኒ እንዳሓሰብኪ እየ ክትመፂ
3: ሚኮ እንታይ ዳ እዚኣ መልኪ መጀመርታ ዘይትስምዐ
4: ኣይዋ ቅድሚ ምኩያ ክሲ እንታይ ከማሮት እንትሓት ኣስቦ ነይሩ
2: እሞ ንዝፈልጦ መስ ስካሓትት ዋ ደቂ ዝፀቂጥኒ ደንጎስ ኣውቶቡስ ገዲፋት ንኸይዳ ታክሲ ሲኢነ ሓይሚየ ሓዲራ እዚ ኮ ዘሰንኮደኒ መልሲ እዩ ሰምዒ ክንለኺ ካብ ዝወፃ መስ እንተለኪ ንገር ንክሰምዓኪ ኣንተ ዘረባ
3: እሂ ኣዞ ተፀሊኢክ ድዩ ኣነስ ደሓኒ ትንእሽተይ ሓወይ እምበር ትማል ምቸት ብሳይክል ገይሩ እንዳኻደ ከሎስ ምስ ሓደ ሳይክል ዝሓዘ ሰብ ተጋጭቡ ኣብ ኤመርጀንሲ ኮይና ሓዲርና
5: እቡይ ከምዛ ናተይ ማለት ኳይ ትማል ንየለይቲ ሰዓት ሓደ ብናህር ናኸልኩ ከለኩስ ምስ ሓደ በዓል ምሽክለጣ ኳ ተጋጭ ዎ ግና ድሓን ሳላሱ ቀሲሉ ዝኸይድ ብነበረ ክልተና ወር ሓንቲ ኮና ኣነ እየ ናይታ ድወደቕ ኳ ሓመድ ተፀያየቀ ንግፍ ንግፍ ኣቢላ ከዓ ሰሪ ዝዓርከይ ሰሪ ዝዓርከይ ተባሂልና ከይድና
3: እማኣዙ እቲ ምስ ሓዊ ክዝተጋጨወ ወዲ ዳ ተታሒዙ ዶ
6: እወ ናት ኮ የገድድ ስርአ ተሃሲ ከማን ስለዝኾነ ብኣይሲ እዩ ደቂሱ ዘሎ
7: ኣቤ ኣንታ ኣሪካ ሲትረፍ ሓሚምካ ምማት እንበሪ ክተርፍ ደልዩ
2: እሞ ሕጂ ድኣ ክተፍቅድ ዲ ክመፅ ይኮላስ ክትሰርሒ
6: ኣነ ክሰርሒ ለ ሳላ ቀዳማይ ረድኦት ዝገበረልኩ ድሓኒ ሕጂ ዳ
2: ሓረ በል ዲ ብዛ ክግበር
0: ሃባ ኢልካ ተረኺቡ እቶም ደላሉ ዕረኽተይ ናሆምሲ ንጓለይ ክምርዓዋ ኢለ እንዳነገርኩም ከለኹስ ሓደ ካብቶም ናይ ቀርባ መሳርሕተይ ኮይኑ ኣብዛ ጉንዲ እዚ ናይ ሕሱ ኮይሉስ ቀታሊ ብኡመን ምዃኑ ትፈልጥ ዲኻ ኣይብለኒ እንታይ ካ ትብል ዘለካ ድሕሪ ኢኸ ብድሕሪ ኢ ኣነ ዝሰሚዐ ክንቅስ ኣብዚአ ኣስቲ ሓባቢ ነቲ ሰብ ከም ዘርእየኒ ገይረ እንታ በጃኸለ ከዓም ዝመተ ምራኻ ይትፈኑ ኣጣ ንሓወይ ባ ፀላም ጉልባብ ገይሮም ርኢካ ለካ ድፍእ ኣቢሎሞ ወይነ ሓወይሲ ደም ሓወይሲ ደመ ከልቢ ኮይኑ ጥሪፉታ እንታ ዝብለካ ዘለኹ ንደስማዕ ብፅቡጥ ርኢ እዮ ብርሃኔ ዳዊት ፍረንኬኤል ዝበሃል ሃብታም በዓል ፀጋ ይብለካ ኣሎ መስብን ፅባሕ ንጎ ኣተራሪፍካ ፅበያ ከዚኣ ባፃወትእየ ነረ ተይድካ ንብለካ ኣለኹ ሳደብ ናባኻ ቅይራ ድምነተይ ምስኻን ምስ ስድራኻን ክግብራ ይብለካ ኣለኹ ኣባ ከለካ ፃወተካ እየ እንተይልካኒ ልክዕ ከምዞም ደቅና ዝብሉ ክቃብፀካ ወ ክድባሓከ ሓንታ ካብተ ክትንፋስ ዕርኹ ናብ ሕሙትሙት ክሰግር እንዳሓሰብናስ ኣነ ባኣኻ ክዳኣል እሞካ ብሞቱ ሓምጓለ እትሕሰቦ
5: እዚኣ ሰሓቅኻ እኳ እንካስ ክምሓ
0: ስጋ ደቂ ይብለካ ኣለኹ ደቂ ይክእል ይብለካ
5: ኣለኖኖ
0: ንስኻ ብዛዕባ ደቅኻ ስለዘይትግደስ ካልእ ኢል ከምሓ ስጋ ንእስነተ ይብል ብለካ ኣሎ እንታ ትሕጭጭ ዲኻ ዘለካ ሓንጣ ላይ ትሕርቀኒ ዶ ብድላይ ካብ ሕለኒ ፅቡቅ ኣብዛ ክረምቲ በርቂ ምንክል የብለን ስከባ ኣብቲ ናይ ቀደም ክረምቲ እኳ ከይከውሲ ኣብዛ ሓጋይ ዝኾነ ክረምቲ ንሓደ ኣይ በርቂን ዝዛሃርም ዘሎ ግዲ ኣቻ ባዕልናትካ ወዲ ከማኻ ንኩኹም ትልኩምና ዘለኹማታ በል እዛ ጉዳይ ብዋዛ ኣይተረኣያ ስጋ ዓይነብርከይ ናይ ብልበይ እንድሕሪ ሓስያካ ድላይካ ትገብረኒ ንምንታይ ንፅበአ ኣለና ንናሆም ነገርና ዘይነ ንጠልጥሎ ቅድም ብኣነ ንስኻን ሰብከይ ሓወስና በይና ረኪብና ንፈራርሓ እዮ እዚ ሰብ ከዓ ምስ ዝገበሩና ይሄድማ ገበን
5: ብወይ
0: ዋ ፖሊስ እንተሰሚዖም ድሃይካ ከእትውካ ኢልና ነፈራርሑ ወ ድሓር ከዓ ወዱ መፅ ስለ ዘሎ ሕንኡ ክፈዲ እንተልና ዝበልና ገንዘብ ዝበልና ገንዘብ ክበልና እሞ ድሕሪ ኢኸ ብድሕሪ ኣነ ንስኻ ነጅሕ ናሃብቲ መቋረቂ ኢኸ ከመይ ሓዲርኪ ንብላ

0: ኣነ ከምቲ ዕዝብ ተይሲ እዝኩሉ ሓደጋታት ዝበዝሕ ዘሎ ብሰንኪ እዞም ተጠቀምቲ ሳይክል ኮይኑ እዩ ዝስማዓኒ
1: ካልእ ሚክሳ ናይ ጀማዕ ትክር ብሽክለታ ምስ ብሽክለ

0: ክልተ ምስ ሰብ ምስ ሞተር ሳይክል ምስ እስኩተር ምስ መኪና ምስ መንደቕ ምስ ገረብ
1: እወ ሕጂ ድማ ምዝ ሕፅረት ናይ ነዳዲ ዘሎ ዋላቶም ሰብ መካይን ተጠቀምቲ ታክሲን ዝነበሩ ደርቤሞን ዝነበሩ ሳይክሎን ክጥቀምሎን ስለጀመሩ ኳ
2: እንታ ደይ ኣብ ርእስላታ ተወስኽታ ኮይኑ እምበሪ ዋላ ተቐደምሲ እቲ ዝበዝሐ ገበናት ናይ ሓደጋ ኮ በዚአን ፈረስ ሰይጣን ዝመስላ ሽገለታታት እኳ እዩ ዝመፅእ
1: ሓደ በዓል ማኪና እዩ ነቲ ብዘይሕለፍ ቦታ ብናህር መፅኡ ንስክላኸብ ሓደጋ ዝዳሓነ በዓል ሳይክል ኣቶ ዓሻ ኣነ ንድሕር ቀቲለካ ኮ እንተኸፍአ ገንዘበይ ክኸስር ንስኻ ግን ነታ ዘይድገም ሂወትካ ክትስእን ክብሎ ሰሚዐ እዮ
3: ሓቁን ድሞ እቲ ካሓሳብ እውን እኮ ብኣዋፅኡልና ሓደጋ ኣጋጢምናሲ ሓጉዙና ኢሎም እዮም ስድራ መዋትፉ እቲ ዝሞተ ኸ ብዋፅእ ለ ይምለስቶ
1: መን ምስተመሰይሞ ክምለስ ኣብ ልዕሊ ኣጋር ዝፍፅሞ ዘሎ ሓደጋ ይኸፍእ ዘሎ
2: ኣታ ነዚኣቶም ዝቕፅዕ ትርር ዝበለ ሕግዶ የለኒ እቲ
4: ኣነዚ ልዕሊ ማኪና ሽግለተ ዕተፍራሕኒ
1: እቲ ዝበዛሕ ሓደጋታት ግን ምሸት ወይ ድማ ለይቲ እዩ ዘጋጥም እዚ ድማ ዳርጋ ኩላተን ሳይክላት መብራህቲ ኮነ ኣንፀባረቐ ነገራት ስለዘይብለን እዩ
5: ከምዘን ቻርጀር ሳይክል ታርጋ ስለዘይብለን ሃሪሞም ካ ዋላ ሰብ እናርኣዮም ክሃድሚ ክእሉ እዮም
6: እዛ ዘረባ እዚኣ ንዓይ ኣሽሙር ምኳና ንድያ ኣነ ከዓ እዛ ናይ ትማል ሓደጋ ስለዘሰካሓትኒ እጃ ካብዚኣ ፍድስ ምስ በልኩ ንስኩለይ ኩለ እንተ ዝጎደለኣ ንብረት ክምልአላ እየ
1: ነብሳ ክትብል ሂወት ኮልዕል ኩሉ እያ
2: እዋይ ኣዘኪርኩምኒ ኣቦይ ንሽግለትኡ ካነካልእ ዝነበረ ጉዳም እዩ ንሕና ድማ ኣብ ሰሳልስቲ ንሓፅበሉ መብራህታ ሽዑኡ ቅሊን ቅሊን ኢልና ንፅዋዓ ዝነበርና ቃጭል ኣብታ ማል ኒብርዮ ባኒ ዝቕርቅረላ ዝነበረ ከምዚ መንቀርቀር ትመስል መትሓዚ ብድሕሪኣ ድማ ንሱ ካብ ሓደጋ ዝከላኸለላ ኣንፀባራቂ ነገር ከይተረፈ ነይርዋ እዩ
3: ዋይ እዘና ኢሎም እሞ እዚ ኩሉ ዝበልክዮ የብለንን መላጥ ደርሆ ኳዮን ዝመስላ
1: ኣብተን ሰለስተ ወርሒ 1ሰርተ መዓልቲ ዝግበር ቅፅፅር እኳ እቶም ተራፊክ ይሓትዎም ግዲ ኮይኖም ኣብ ገለገለ ሳይክላት መብራህቲ ወይ ላምባዲና ወይ ሞባይል ኣብርሆም ክኸዱ ትርኢኻ
0: እዛ ላምባዲና ዋላ ሞባይል ምብራህ ድማ ዝኸፍአት መዘዝያ ተመፅእ ምክንያቱ እዚ ክጓዓዙ ከለዉ ብሓደ ኢዶም ላምባዲና ወይ ሞባይል ሒዞም ኣለዉ ነታ ፍሪና ይርስዕዋ ስለዚ ዝገደደ ሓደጋ ይስዕብ
6: እንታይ ደኣ እሞ ኩላትኩም ዳኣ ንዓይዳ ጠመትኩም ትዛረብሎም ኣነ እዛ ናይ ትማል ሓደጋ ኣናዚዛትኒ ስለዝኾነት ንስኩለይ ቅጭነይ ካብዚኣ ውፅኢ ለስ ኩለ እንተ ንድጎደልኣ ንብረታ ክመላለአላ
3: ኣተግደፈና ዶ ሰብ እኮ ረሳዕ እዩ እስኻ እውን እኮ እቲ ናይ ትማል ስለዘሰንበደካ ኢኻ እምበር ገንዘብ ምስተሓተትካ ወይ ድሓንካ ንመዓልቲ ገብረላ ክትብል እንዲኻ
5: ከማ እንተዘይገርካ ደኣ ንስኩልካ ብስንክልና ወይ ድማ ብሞት ናሓዋሩ ትፍለያ ግዲ
7: እሞ ናሃመወደይ ኣነን ሓውቦካ ሓንጣልን እዛ ጉዳይ ልዕሊ ሰሙን ኣብ ዘኸብድና ኢናዓቑርን ያቐኒና
8: እንታይ ንሱ
7: እወ ንዓኻ ኣቦኻ ንዓይ ዝፈትዎ ሓወይ ብሞት ምስ ተፈለየና ኢኻየ ኻ ተሓዘን መሪር እዩ ነ መሪር ዝኾነሉ ቀንዲ ምኽንያት ከዓ ሓወይ ደሞ ኣብ ፅርግያ ፈሲሱ ቀታሊ እዩ ዘይምርካብ እዩ
8: ኣነ ንመርዓ ብዝመደብ ኩሉ ግዜ እዚ ጉዳይ ንምንታይ ክልኣል ተደል
7: ሓቂ ኸኻ ግን እዚ ነግረካ ዘለና ጉዳይ ንመርዓ ዝዕንቅፍ ዘይኮነስ በንፃር እኳ ዳ ርኢካ ኣለኻ ቀሲንካ ከም ትምርዖ ዝገብር
8: ዝሓወየ ቆስለይ ብዕንጨት እናፈርፈርኩም ዝቐሲኒ ክምርዖ
7: ዎ ነታ መርዓ ተተራርብቲ ኮይና ስ ድሓንቲ ምንጋር ዋላ ተተረፈ ሓይሽ ንሕና ስቀታሊ ቦካ ኢና ክነግረካ ሓሲብና ነርና እሞ ድሓን ዋላ ድሕሪ መርዓ ንነግረካ
8: ኖኖኖኖኖ እዚ ቀደም እንዲኦም ክትሓስብሉ ነይርኩም ሕጂ ግን ስለዝጀመርኩማ መልእዋ መልእዋ ባ
7: ሪኢኻ ሰንቢድ እኮ ሓቅኻ ንሃመወደ ካብዛ ዓቢ ዘሰንብድ ነገር ፍፁም የለን ድሕሪ 7 ዓመት ረሲዕካዮ ዝነበርካ ጉዳይ ሕጂ ከም ብሓድሽ ኣርእስቲ ሒዙ ክመፅእ ከሎ ከመይ ዘይሰንብድ
8: ኣነ ሰንቢደ ዝብል ቃል ወፂኒ ኣነ ዝብል ዘለኹ ቀታ ልቦይ መን እዩ ንገሩኒ ንገሩኒ ባ
7: እታ ልቡካ ዳ ብርሃነ
8: ኣቋርፅ ብርሃነ ዳዊት ፍረንኪኤል ድ ተጋጊደ
7: ሓቅኻ ንበር ንኸም ወደይ ትፈልጥ ነርካ ማለት
8: ብዛዕባ ምፍላጥ እየን ዘይምፍላጥ እየን መጉደፎ ሕጂ እንታይ ክገብር ተድሊ ዘሎ
7: እንታይ ሕቱ እዩ ዚ ቀተለ ሓወይ እና ሓወይ ቀትሉ ብሰላም እናነበረስ ንስኻ ስቕኢልካ ክትርኢ
8: እንታይ ክገብር ኣለን ድሞ
7: እቲ ካሓሳ ግን ስለምንታይ ይትርፍ እሞ ቀትሉ ዝሃደ መጨካን ሰብ
8: ስምዑ ዶ ባባ ብሳይክል እናኸደ ብጋጣሚ እምበር ብድሎ ወይ ብምፅንፃን እዩ ተቐትሉ
7: እሞ ቀታሊ እኮ ክልተ በደል ይፈፂሙ ርኢኻ ኣለካ ንሆስፒታል ወሲድዎ ተዝኸውን ነይሩ ከዓ ሓወይ መድሓነ ነይሩ
8: ብፍፁም ባባ ማህረምቲ ከቢድ ስለዝነበረ ሽዑ ንሽዑ እዩ ሞይቱ

0: እቲ ጌጋ ድማ ባባ መስተ ሰትዩ ስለ ዝነበረ ባዕሉ ከምዝኣተወ ተረጋጊፅ እዩ
1: እሞ ዋላ ኸምኡ ኹን እቲ ምህዳሙ ኸ
0: ቀታሊ ምስሃርሞ ክልዕለሉ ምስ ከደ ሽዑን ሽዑ ከምዝሞተ ረጋጊፁ ብድሕሪኡ ኣንኮንሽስ ኮይኑ ድማ ሃዲሙ
2: እሞ ናህም ወደይ ደሙ ደመ ከልብ ኢሎም ሰባት ከይጠርፉናሲ እቲ ካሕሳ ክትቅበሉ ኣለካ
1: ወ ዘይኸልካ ናይ ዝቐተለን ናይ ዝሃደመን ሓደ ሚልዮንን ፈረቓን ናቕፋይ ክቐስ ዘለዎ
0: ንሓዊኻስ ብገንዘብ እሞ ድማ በዝፀዋዕካ ዘይጠቅም ገንዘብ ክትምኖ ዋጋ ባባስ ኩንዱ እዩ
2: ሓቂ ኸወ ልዕሊ 2ልተ ሚልዮን ክኸውን ኣለዎ
0: ኣቶ መስፍን እዚ ጉዳይ ስለ ዘይምልከተኩም ስቕበሉ
1: ከመይ ኢሉ ስቕብል ተመክሮ እኮ እዩ ዘካፍል ዘሎ ናይቲ ዕዋላ ወዲ እኳ ሓደ ሚልዮን ናቕፋ ዝተካሓሰ ይትረፍናይ ኣቦኻ ኣቦኻ እኳ ኣናይ ስድራ ኮይ ነሩታ ዕፅፊ ክኽፈል ኣይግበኦን
0: ኣቶ መስፍን እዚ ሓወቦ ዝብሎ ዘሎ ሓቂ እዩ
2: ሓቂ ወ እቶም ስድራ በታኻ ስለ ዝኾኑ ኣደንጠምና እንታይ ክንገብር ንህልካ ብክንደይ ልማኖ ብክንደይ ልማኖ ካብ 2ልተ ሚልዮን ናብ ሓደ ሚልዮን ወዲቕና ድሓር ንስኻቶም ከዓ ንህልካ መቸስተንትን ዝርካብ እንተ ሓንቲ ሚልዮን ካብቲ ዓዲ ለማሚኖም ድኦም ካብ ድኳን ለማሚኖም ክካሽ ከፍ ኢሎምና
0: ሙኸ እቲ ናይ ካሕሳ ገንዘብ ተቐቢልኩሞ
2: ተቐቢልናዮም ወ እንታይ ዳ ሰባት ሕማቐት ኢሎም ክጠርፉና ቀታሉ ቦኻ ግን ሃብታም በዓል ፀጋ ስለ ዝኾነ ካብ ክልተ ከይትጉድሉ ኣሎ
0: ኣነ ግን ዘረባኹም እተሓወሰኒኣሎ በላዕኻ ሓሳ ይፀርፍስ ወላቲ ኣብ ሕብረተሰብና ፉንፉን ዝኾነ ካሕሳ ኣይቅበልን የምባል ይፀርፊ
2: ኣይትጋገ ካሕሳ እኮ ንመዋቲ ዝኽሪ ንቤተሰብ ከዓ ክብሪ እኳ እዩ
0: ኣነ ሕማቕ ስማዓኒ ስለ ዘለኹ ገድፈኩም እየ ድሕሪ ሓደ ሰዓት ክድለልኩም
1: እየ እንታይ ኸይዱ እንታይ ሕነ እኳ ፈዲ
2: እንታ ስቕበል 2ልተ ሚልዮን እዳሰምዐት ክቐትል እሞ ድማ መርዓ እንዳሓሰበ እታ ግደፎ ጥራይ ዕድለኛ እዩ ቆልዓ እዚ ዕድለኛ እዩ
1: ኣንታ ሓንተ ወይኒ ብርሃነ ምስ ረኸብናዮ ኣይስተውዓልካሉ እ ከምዚ ቅጥቅጥቅጥቅጥ እናበለ ከሎ ንኸመት መነጊርኩም ኣበልኪርኩሞ ከመኢልኩም ዘይበለና

0: ስማዕ ኣስከናኹም እንታይ ዳ ተዓዚምካ? ምክንያት መፀዊዕካ ኣባ ነገረና።
1: ሓንጣል ሓንጣል ኣይተሃቦ ክንዲ ባዕሉ ክነገረና እንድዩ
2: ሓወ ቦይ ኣቶ መስፍን፣ ንስኹም ዓበይቲ ኢኹም። ኣብ ክንዲ ንየማን ትምርሑና፣ ንፅቡቕ ትምዕዱናን ትምህርናን፣ ንምንታይ ኹም ንሕማቕ ንክገብር ትደሃፉን ዘለኹም?
0: ናኹም ኣቦኻ ወላ ንዓኻ ቅረብካ ወላ ንስኻ ኹን ወራሲ እዩ። ንዓይ እውን ሓወይ ወደቦይ ወደደይ
2: እሞ ንሓውካ ብገንዘብ ተሚንካ ኣብ ክንዲ ንገነት ንክኣቱ ምፅላይሲ ምዝን ፀጋም ዝመርሕ ዓርግካ ተማሻጢርካ ሬሳ ክድልል ወሲንካ። ንብርሃነ ድማ ረኪብኩምዎ ነርኩም። ንንሆም ክንእምነልካ ካብ ሕጊ ክንሓብኣካ ገንዘብ ሕቅፎና ድማ ልኩሞ
0: ንበሎ ኣንጭዋ ከም ዝቀተለ ሃዲሙስ ምባርካ ይሓፈደካ ኣቆም ኢልካ
2: ኣይ ሓደ መን ስለ ዝሰንበደ ንእምሩ ስለ ዝሰሓተ ንግዜኡ ከምኡ ተገበረ ድሓር ግን ናባይ መፂ ኩሉ ነገር ተናዚዙ እዩ። ኣነ ድማ ንኸይእሰርን ኩሉ ባህርያትካ ስለ ዝፈልጦ ንቤተሰብ ሕማቅ ከይትሕስባን ኢለ ንማንም ከይትነግርለ ምሕረት ገይረልካ ኢለ ሰዲድ እዮ።
0: እምበዓር ንስኻኻ ኣብ ልዕሊ ቦካ ጨኪንካ እንታ ጨካን ንሓወይ ዝቀተለስ እዛ ምድሪ እዚኣ ብሰላም ክረግፃ
2: ኣበይ እሞ ከምኡ እንተዝኸውን እሱ ግን ዘይገማኻ ብዘይ ፍላጥ ገይርዎ ክንሱ ጭንቀት ገይሩ 7 ዓመት ምሉእ ቅድስቲ ማርያም እናተመላለሰ እዩ ዝነብር ዘሎ። ከምቲ ሰብ ዝቐተለ ዘይቀስን ካሕሳ ዝበልዐ እውን እናተሸቁረረ እዩ ዝነብር። ዝመሓረ ከዓ ኣብ መሬት ብሰላም ነብር፣ ኣብ ላዕላይ ሰማይ ከዓ እግዚኣብሔር ምሃሮ።
1: ሉዋም ጓለይ ዳሓን ዲኹም መፅኸ
2: ዳሓና ኮበሊ ኣነ የፀውዐ እዮ
3: እንታይ ደኣ ዳሓን ዲኹም
0: ኣታ ሰብሓንንጋ ዲኻ እዛ ሰብ እዚ ኣብዚ ጉዳይ እንታይ ስለ ዘለዎ ኢኻ ፀዊዕካ?
3: እንታይ ጉዳይ ድጋጢሙ ሃኒ እንታይ ኹን ካለኻ?
2: ዕድመ ነቦኹን ነዝን
0: ነዚ ኣብ ክንዲ ሓወ ቦይስ ነዚ ኢልካኒ
2: ንሓዊ ብገንዘብ ሸይጥ ሰብ ሓወ ቦይ ክብሎ የፀግመኒ
3: ንኹመይ እንታይ ድዚ ጉዳይ ዘይትነግረኒ
2: ክነግረክ ዘይኮንኩስ ክሓተኪ የፀዊዕኪ
3: ሃርሒተተኒ
2: ኣቦኺ ብወዝ ብሓደጋ ናይ ዝሞተ ሓውኺ ካሕሳ ከም ዝበልዐ ትፈልጥን ይትፈልጥን መለስ ለይባ ንዓኸ እኳ ዝሓተክ ዘለኹ
0: ኣነ ዝገበርኮ ንዓ እንታይ ትብላ ኣለኻ?
2: ንዓኻ ይኮንኩ ዝሓተካ ዘለኹ መስፍን መልስለይ
3: ጓል በላዒት ካሕሳ እያ ድ ኢሎምካ
2: ካሕሳ ከም ዝበልዐ ቦኺ ካልእ ሰብ ዘይኮነ በዓል እዩ ነገርኒ ሕቶይ ግን እስኺ ትፈልጥ ዲኸ ኣይትፈልጥን እዩ።
3: እንታይ እሞ ክገብር ግደፍ እንዳበልኮ ዝገበሮ እንድዩ እምበር ፈልጥዎ
2: ትፈልጢ ኸ
0: እንታ ፈልጥ እየ እኮ ትብለካላ እንታይ ኣኻ ክትብደል ኢኻ
2: በልልዋም ኣነ ንሆም ኣነ ንበላዕቲ ካሕሳ ይፀልኦም ጥራይ ዘይኮንኩ እፅይኖምን ፍንፍኖምን ስለ ዝኾንኩ
0: እንታይ
2: እወ እዚ ጭዋ ሕብረተሰብ ከምኡ ስለ ዘይመሃረኒ ንዓኽን ጓል በላዒት ካሕሳ ክምርዖ እንዳ በላዕቲ ካሕሳ ክዛመድ ስለ ዘይደሊ ምሳኺ ናይ ምንባር መደበይ ሰሪዘ ኣለኹ ቻው።
3: ሕጂ ሓይሽ ብዕድለይ ተፃዊትካ እታ ዝፈርሓ ዝነበርክ እያ መፅያትኒ መልክ ትፈልጥ ድሕሪ ሕጂ ልዋል ትበሃል ጓል ኣላትኒ ከይትብል ሽማቦይ ድማ ብጋዜጣ ኣውጀ ክቅይሮ እዩ
0: ንታንታ ንዓባትኸይዳኣሎናዕመለስስኩል ኣሽንኳ ሂዶ ንዓ ክመልሳ ድሕጂ ምሳኻ ገፅካ ድምፅማፅካ ኣይርእካን ይብለካ ኣለኹ እንታይ ሓንታ ምሳኻ ዝባብ ጎና ይኮን ጅስ ከዲስ እንታ ስስዕ እንታ ሃርጋፍ ሃርጋፍ ይብለካ ኣለኹ።

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታይ ሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ እስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደብ ወበይን ምክሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ክብራት ተኸታተልትና ኣብዚ ሓለፈ ሰሙን ብዛዕባ ትጉውያ ባህላ ናይ ኮምፒውተራይዝድ ሙዚቃን ኣገባብ ኣሰራርሓ ናይ ሓንቲ ደርፍን ተዓዚምና ምንባርና ዝዝከር እዩ ንሎሚ ድማ ሰብ ዝሰርሖ ብልሒ ኣብ ደርፊ ብዝብል ኣርእስቲ ክነቕርበልኩም ኢና

0: ሰብ ዝሰርሖ ብልሒ ካብ ግዜ ናብ ግዜ ምስራሓቱ እናረቐቐ ዝመፅእ ብምህላዉ ንብዙሕ ሞያ ክትንክፍ ንዕዘቦ ዘለና ሓቂ እዩ። ኣብ ዝቐረበ እዋን ድማ ብሰብ ዝሰርሖ ብልሒ ደጊሞም ዝተመስርሑ ደርፍታት ናብ ሰማዕት ምብፅሖም ዘይከሓድ ሓቂ እዩ። እንተኾነ ግን እዞም ደርፍታት ብርግፅ ነታ ኣብ ዝሓለፈ ሰሙን ዝተንከፍናዮም ነጥብታት ተኪኦም ንምስራሕ ይከኣል ድዩን ካልእን ዝብል ትሕዝቶ እውን ክንዲዝሲና ሰናይ ምክህታል።
1: AIC እዛ ኣርቲፊሻል ኢንተሊጀንስ ሕጂ ብብዙሒ ክላዓል ገለ ንሪኦ ኣለና ንዲና ከም ዝበልኩ ከዓ እንተ 7 ዓመት ገለ ገይሩ ኣሎ እቶም ዝመሃዝዎ ከማ ንባዕሎም ሲ ብሸንገሉ ሰቡት ኮይኖም ኣለዉ ሓድሽ ነገር ኣይኮነን ኣይ ዝተባሃልናሉን ከይንኸውን ገለ ዳኣ እምበሪ ኣብ ኮምፒተር ሲ ደብዳቤ ክትፅሕፍ ገለ ከለካ ብፍላይ ብኢንግሊሽ ገለ እንታይ ትገብር ቀያሕ ተስምረልካ ንድሕር ዳ ተጋጊኻ ስፔሊን AI ኣኮ ፈላብ ቴሌፎን ካብ ትገብር ገለ ምሽ ወይ ካ ትላመዶ እቲ ቋንቋኻ ብትግርኛ ንፅሕፍ ቃላት ናይ እንግሊሽ እንከሎስ ግን ባህላስ ብትግርኛ ንቕይሮ ገለ ትላመዶ ሸ ክትፅሕፍ ከለካ ሲ ሳጀሽን ኢላስ ትቐርበልካ በዕላ ገለ AI ካልእ ኣይኮነን ቅምር ቅምር ኣቢላ በዕላ ሓሲባ ገለስ ከምዚ ኮ ዝብል ዝኸውን ገለ ትብለካ ገለ ብኸምኡ ናእሽቱ ናእሽቱ ፀኒሐን ሲ ወላብታ ሙዚቃ ስኮመ ናእሽቱ ናእሽቱ ብዙሕ ዘይርዳእኻ ዘይተዝተብህለለ ነረነ ሕጂ ግን ጎቢዙ ዓብቲ AI ምስ ጎበዝ ኣብ ከመይ ደረጃ ኣብቶም ደረጃ ኣሎ ክንብል ናይ ንኽእል ኣብዛ ሕጂ ዘዕለክ ዘለኹ እዋን ሲ AI ይመሃር ኣሎ ተማሂሩ ካብ ገዛ ርእሱ ይመሃር ካብ ዝተፈላለየ ዴታ ተማሂሩ ፅሉ ነብሱ ናመሓሸ ዝኸይድ ዘሎ ከምዚ ደረጃ ኣሎ ክትብሎ ኣይትኽእል ይጎይ እዩ ዘሎ እእምሮና የርክቦን ኣይርክቦን ካልእ ሕቶ እዩ እምሮና ኣዝዩ ሕለክለ ክትበለ ኣዝዩ ገጅፍ ዲቫይስ እዩ ንዑ የርክቦን ኣይርክቦን ቀሲልና ክንሪአና ድሓን AI በዛ ዘለዋ ብልሒ ናብ ሙዚቃ ምስ መፀ ግን ትእዛዝ ይፅበ ካባኻ ትእዛዝ ተፀቢብ ሓንቲ ነገር ክስርሐለ ይትብሎ ሕጂ እዚ ኩሉ ዝብለክ ዘለኹ ግን ክትነግሮ ኣለካ ተቐዲምና ተዛርብና ኣሎ ኣብ እንታይ ጀር ትደሊ ይብለካ ከምዚ ዓይነት ጀር ዝደሊ እታ ቴምፖ እታ ቅልጣፈ ናይታ ደርፍስ እንታይ ይብለካ ሕጂ እታ ቴምፖ ምባል ተላሚድዋይ ቴምፖ ናይ ጥልያን ቃል እያ ኮ ቴምፖ ግን ኣብ ዓለም ሙሉእ ሲ ኣብ ሙዚቃ ዓለምስ ቴምፖ ንብል ብሙሉእና እ ምቕልጣፉ ዝሓሉ ናይቲ ህርመት ንምግላፅ እዩ እታ ቴምፖ ኸ እንታይ እያ ይለሓጠካ ከምዚ ኣያ ትብሎ እንታይ ዓይነት መሳርሒ ሙዚቃታት ክጥቀም ትደልየኒ ካልእ ኸ ናይ ታጅር መሳርሒ ሙዚቃታት ይፈልጠኒ ካልእ ኸ ይብለካ ከምዚኣ ኸ ክትእዝዝ ኣለካ እዝንእዝንእዝንእዝ ደለየ ኣለኹ ገለ ክትብሎ ኣለካ ሽዑ ይድገምን እዩ ዘሎ ደርፍታት ብፍላይ ኣብ ኤርትራ ንሰምዐን ዘለና ደርፍታት ሲ ድግማ ናይቶም ኣቐዲሞም ዝደረፈዎን ደረፍቲ ገለስ ድግማ ዋላ ድምፆም ሲ ናይ ሓጎስ ወለ ገብረ ስዙኒና ናቱ ጥራይ ማሓላኺ ገለ ትብል ደርፊ ድምፁ ወሲዶም AI ዝሰርሖ ሙዚቃ ገይሮም ኣባየት እዮም ተኻልእ ግን እታ AI በዕላ እያ ክትደርፍ ትፍትን ሕጂ እቲ ትግርኛ ካብ ብዙሕ ኣይተመልከን ኣሎ ኣለዋ ንሕና ንመልከን ሐቀ ፀጨ ገለ ንብለን ንሕና ሲ ኣይክእሎን ንሱ ሕጂ ፅይፍ ይብል

0: ከምዚ ክንሰምዖ ዝፀናሕና ብሰብ ዝሰርሖ ብልሒ ዝተዳለወ ደርፊ ካብቶም ልሙዳት ደርፍታት ፍሉይነት ኣለዎም። ካብቲ እዝንና ኣድሚፁ ዘለልዮ ነገር ብተወሳኺ ዘምፅኦ ጥቕምን ፀገምን ከዓ
1: እቲ ፀገም ናይ ኮፒራይት ናይ መሰል ዋንነት ኣብዝሎ ሕቶ ሕጂ እዚ ፀገም ይፈጥር እዩ። ዋንነት ኣሎ መሰል ኣሎ ክልተ በበይኑ ቋንቋ እዩ። ደረፋይስ ዋና ማለት ኣይኮነን። ኣነ ዝደረስክዎ ሙዚቃ ስኺ ዝፅሓፍክዮ ሕላይ እቲ ዘቀነበሮ ገለ ንድሕር ዳ ኮይኑ ኩስቶ ደሪፉ ወኢልካ ናውቲ ደርፋ ይበሃል። ሕጂ ኣብዚ ናውቲ ሕጋዊ መስርሕ ኣለዎ። ኩሉ ደረፋይስ ዋና ደርፉ ማለት ኣይኮነን። ኣዝዩ ውሕድ ደረፋይ ዋና ደርፉ ውሑድ ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ ኣብ ዓለም ሓደ ክልተ ኢልካ ትፈቅዶም ትኽእል ኢኻ ዋናታት ዋናታት ደርፎ እዘይ ኮይኑ ናይ ብዙሕ ሰብ ኢድ እዩ ዋናካ ኩሉ እዩ። እዚ ኤኣይ ምስ መፀ ፋሕ

ዝተፈላለዩ ሶፍትዌርስ ኣለዋ ንሳተ እንታይአን ኩሉ ግዜ ቸክ እናገበራ ዝኸዳ እዚ ደርፍስ ናትካ ድዩ ኣይኮነን እዚ ድርሰት ናትካ ድዩ ኣይኮነን ገለ ኤኣይ ምስ መፀ ግን ኣዝ 1ሰርተ ግዜ ድርብሽተ ኣሎ ወላ ኣባተን እውን ኮ ሕጂ ኤኣይ ይኮኦም ተስርሐኒ ነይሩ ኣብዚ ኻ ካል ዓይነት ኤኣይ እዩ ዘሎ ኤኣይ ምስ ኤኣይ ክረዳዳ እንድሕርዳ ጀሚሩ ከዓኒ ናብ ጥፋኣት ገፅና ንጓዓዝ ኣለና ኢልካ ክትድምድም ትኽእል ማለት እዩ ኤኒወይ ሱ ካልእ ሕቶ እዩ እቲ ኩሉ መስርሕ ኣገባብ ገለ ሰዓታት ዝወስድ ኣዋርሕ ዝወስድ ዓመታት ዝወስድ ገለ ኣብ 1ሰርተ ደቂ ክቐርበልካ ይኽእል ኤኣይ ፀገም የብሉ እንተቐልጢፉ ከዓኒ 5 ደ ቐርበልካ ፀኒሖብ 2ልተ ደ ቐርበልካ ገለ ፀገም የብሉ ሕጂ እቲ መስርሕ ኣዝዩ ሓፂር እዩ ዝኸውን እቲ ሃለክለክለክለክ ትብሉ 1ሰርተ ግዜ ገለ ኣሕፅር ኣቢሉ ይቐርበልካ ከምዛ ናይ ካልኩሌተር እያኩ ካልኩሌተር ስኻት ሓስብ ንሳቀ ቀሚራ ትህበካ ምስ ተማሃዘት ኩሉ ሰብ ሊሑ ሒልዋ ነይሩ ሕጂ ከዓ ጆጅባና ኣላ ኤኣይ ካ ምስተማሃዘ ሒልዎ ሰብ ሕጂ ምስ ማዕበለ ሕብለሎ ሰብ ገለ ሓደ መዓልቲ ኣብ ጆጅባና ክኸውን ንኽእል እዩ ግን እቲ ኩሉ መስርሕ ምስላጡ ሓደ ካብቲ ጥቕምታት እዩ ሓደ ካብቲ ጉድኣቱ ከዓ እዩ እቲ ጥቕሙ እንታይ እዩ ግዜ ይቁጥበልካ ኣሎ እቲ ጉድኣቱ ከዓ እንታይ እዩ ሰብ ኣይጥዕሚ መወዳትኡ በቲ ሓደ ወገን ክትሪኦን ከለካ ከዓ ንኣብነት ኣእምራዊ ምዕባለ ዝደኸሙ ሰባት ኣለውና ኣካላቶም ዝሰንከሉ ሰባት እውን ኣለውና ግን ሙዚቃ ካ ክፃወቱ ይደልዩ ኤኣይ ነዚኦም ሓገዝ እዩ ይሓስቡ ይእዝዙ ይሰርሑ ኣለኹ ሕጂስ ስለ ዝሰንከልካ ኢድካ ጥራይሲ ሙዚቃ ይትፃወትን ክትበሃል ከቢድ እዩ እዝዩ ከቢድ እዩ ገሊኦም ንዕኡ ይጥሕስዎ እንድዮም ይጥሕስዎ እዮም ስቲቪ ወንደርሲ ዓይነ ስውር ኢና ንፈልጦ ብመኪና ሓደጋ ዘጋጠሞ መልሓሱ ተሃሪሙሲ ክዛረብ ክደርፍ ገለ ከሎ ቃላቱ ብዙሕ ይስማዕኒ ኣተኩር ኣቢልካ ተዘይሰሚዐኸ ብዙሕ ይስማዕኒ ግን ይደርፍ እዩ ክሳብ ሕጂ ወዲ 75-76 ዓመት ሽማገለ ሰብኣይ ኣዳራሻ ትመልእ ስታዲማ ትመልእ ኣሎ ከምኡ ዝጥሕስዎ ሰባት ኣለዉ ብርግፅ ገሊኦም ካ ተስፋ ይቆርፁ ሓደ ነገር ምስ ኣጋጠሞ ሕጂ ነቲ ተስፋ ዝቆረፀ ነቲ ዝደኸመ ደኺመ ኢሉ ካ ሕዚ ዝፀንሐ ሰብ እዚ መርሓ ይንዕዎ መወዳቱ ስታይ ኣይ ከ ሓገዝ ትኾነላ ማለት እዩ ጠቕላላ ንሙዚቀኛታት ክትክእ ይኽእል ዶ ንደረፍቲ ክትክእ ይኽእል ዶ ሚኢቲ ካብ ሚኢቲ ኣይክእል ዘይከውን መወዳቱ ሰብ ይዝነፈቕ ሰብ መሽን ኣይነፈቕኒ ብሉ መዓልቲ ምስ ቴሌፎንካ ውዒልካ ገላ መወዳቱ ኣጥፋ ኣቢልካ እያ ምስ መሓዙት ክኸድካ ካ ትዕልል እምበርሶም ኣይመገደሱኻ ነይሮም እዚኣ ሚኢቲ ካብ ሚኢቲ ተተገድስ ነይራ ሕጂ ፕሮሴን ኮንስ ናበልና ንድሕርዳት ናይ ህላውነት ኤኣይ ርኢናዮ ጥቕምታት ኣለዎ ጉድኣትካ ኣለዎ እቲ ጥቕልል ኣቢልካ ስርቕ ኣቢልካ ገለ ሚኢቲ ካብ ሚኢት ኣብኡ ኣሚንካ ምስራሕ ግን መወዳትኡስ እሞ ሰባት ኣይነድልን ኢናብ ዓለም ኢና ንብል ዘለና ማለት እዩ ሕጂ እዚ ዘየድሊ ሻቕሎት ኮይኑ ትስምዐኒና እቲ ከምኡ ዝገብር ዘሎ ኣካልካ ስሒትዎ ኣሎ ኣጠቃቅማ ኤኣይ ወይ ኣጠቃቅማ ቴክኖሎጂ ስሒትዎ ኣሎ ማለት እዩ ኣብ መወዳቱ ነቲ ዋና ተፍቅድ ኤኣይ ትጥቀመሉ ሚኢቲ ካብ ሚኢቲ ዘይኮነ ዝትክእሲ ትጥቀመሉ ጥራይ ከምዛ ገንዘብ ትጥቀመላ ንሕዳ ክትጥቀመልካ ጀሚራ ገንዘብካ ተፀልለካ ልካኸምያታ ኤኣይ ከዓ ትጥቀመላ ንመሳርሒ ንመሳለጢ ንገለ ሓሳባት መመንጨዊ ገለ ክትጥቀመላ ትኽእል ኢኻ ሚኢቲ ካብ ሚኢቲ ክትክኦ ነቲ ኩሉ ስራሓት ናይ ብዙሕ ሰብ ግን ከቢድ እዩ

0: ኣብ ዝሓለፈ ክፋል ከም ዝገለጽናዮ ደርፊ ንባህልን ልምድን ሓደ ሕብረተሰብ ምንፅብራቕ ዓብ ኣስተዋፅኦ ኣለዎ። እዞም ብሰብ ዝሰርሖ ብልሒ ዝዳለዉ ዘለዉ ንኽትሰምዖም ኣድነቕቲ ክኾኑ ይኽእሉ እዮም። ኣብ ምግላጽ ባህልን ልምድን ናይ ሕብረተሰብ ግን ኣብ ከመይ ደረጃ ከም ዘሎ ብከምዚ ይግለጽ።
1: AIC ተምሃራ እዩ ዘሎ ሰርተ ግዜ ዝመሃር ዘሎ ይመሃር ይመሃር ይመሃር እዩ ዘሎ እምበሪ ከምዚ ኣብቲ ተደልዩ ዘሎ ደረጃ ሳይበፅሐን ኣሎ። ዝተፈላለዩ ምሁራት ናይ ቴክኖሎጂ ዝመዙ ኣብቲ ዓለም እቲ ዘለዎ ገለ ብዛዕባ AI ዝተፈላለዩ ቀለ መሕታት ኣካይዶም ኣለዉ። ኣብ ፖድካስት ኢሎም ገለ ብዙሕ ግዜ ተዛሪቦም ኣለዉ።

ብዙሕ ሰሚናራት ኣኼባታት ገለ ገይሮም ኣለዉ። መወዳእቱ ትናትና ብቕዓት ገ ኣይበፅሑና ናይ ሰብ ኣይበፅሑን ኣለ ክበፅሖን ኣይክበፅሖን ካልእ ሕቶ እዩ ንሱ ንካልእ መዓልቲ ትዘረባ ሕጂ ኣብ ከምኡ እናተምሃረ እንከሎ ኣብ ውሽጢ ኣቲኻ ሕብረተሰብ ዶ ባህሊ ዶ እቲ ባህሊ ምስ በልካ ሽዑ ከዓኒ ንኣብነት ኣብዛ ኤርትራ ሲ 9 ብሄራት ኣለዋ ካብዘን 9 ብሄራት ኣብ ሓንቲ ብሄር እቱ ምስ በልካ ኣብታ ሙዚቃ ጥራይ ትብል እንድሕር ዳ እቱ ኢልካ ትጠፍእ ኣብኡ 10-20 ዓመት ከተሓልፍ ትኽእል ኢኻ ከምዚ ዓይነት ህርመት ኣሎ ኣብ ከምዚ ንጥቀመሉ እዚ ዓይነት መሳርሒ ሙዚቃ ኣብ ከምዚ ንጥቀመሉ እዚኦም ቀቢላ እዮም ዳ ከምዚኣ ትፃወቱ እምበር ኣብቲ ሓንቲ እንድሕር ዳ ከይድካ ካልኦት ከም ዝበሃሉ ቀቢላ ኣሎ እሶም ከዓ ከምዚኣ እዮም ዝገብሩ ናይ ከም ክስቶ ፅልዋ ስለ ዘለዎም እኳ እዮም ከምዚ ገይሮም ሞ እትባሃሎም ገለ ናበሉ ኣብ ውሽጢ ተኣቱ ትጥሕል ኢኻ ሕጂ ነዚ ኩሉ እዚ መርሚሩ ፈትሹ ፈሊጡ ገለ ኤኣይ ከንፀባርቐልካ ገናገናገናገናገናገና ንሽቱ ለ ማማይ እዩ ዘሎ እቲ ጥራይ እንታይ ኮይኑ ከምዚ ናይ ከልባ ተዓብያ ኮይኑ ተዓብዩ ግን ማለት ቀልጢፉ ጉብዝ ጉብዝ ጉብዝ ገለ ዝብል ኮይኑ ከምኡ ኢሉ ዳ ከይመውት እምበር ቀልጢፊ ዝጉብዝ ዘሎ እጂ ኣብ ከምኡ ብዙሕ ትስሕቶ ነገራት ኣለዎ ብዙሕ ኣዝዩ ብዙሕ ነገር ትስሕቶ ኣለዎ ብዙሕ ነገርካ ዝጠቕመካ ኣለዎ እቲ ባህሊ ሕጂ ሓደ ካብቲ ዝስሕቶ እዩ እቲ ክብርታት ገለ ሓደ ካብቲ ዝስሕቶ እዩ ከም ዝበልኩ ዓንቲ ወይ ኮ ኣዛዚ ኣለዎ ባዕሉ ኣልዕል ኣቢሉ ኣይሰርሐልካ ክእዘዝ ኣለዎ ሕጂ እቲ ኣዛዚ እዩ ማዕረ ክንደዩ ኣፍልጦ ዘለዎ ንኣብነት ኳስ ዓንቲ እውን ኣልዒልንያ ነርና ሕጂ እውን ከነልዕላ ኳስ ብዓይኒ ሙዚቃ ክትሪኦን ከለካ እቲ ህርመት ኣብ ዌስተርን ዓለም ብብዙሕ ዝጥቀምሉ ህርመት ኣይኮነን ኣብ ትግርኛ ይጥቀምሉ ኣብትግረ ሳሕቲ ይጥቀምሉ እዮም ገ በዓል ብለና ይጥቀምሉ እዮም በዓል ኩናማ ኣዝዩ ብዙሕ ዝኾነ ህርመታት ኣለዎም ገለ ሕጂ ኣብታ ብዳዊት ምስ መፀኻታ ኳስ ንዓ እንድሕር ዳ መሪፅካ እያ ከምዚ ዓይነት እያታ ህርመት ገሊልካ እንድሕር ዳ ስሚዕካ እዮ ሰራሒቲ ናይ ኤኣይ መን እዮም ዘለዎ ክሳብ ሕጂ ዌስተርን እዮም ዘለዎ ኣብ ኣሜሪካ ርኢና ኣብ በዓል ቻይና ርኢና እተን ብብዙሕ ብልጭ ኢለን ሰደሰንበዳ ማለት እዩ ሕጂ ንሳቶም በዓል ኳስ እንታይ ፍሉጦ ኣለዎ ዓይነት ህርሞት እንታይ ፍሉጦ ኣለዎ ኣብዚና ንመፅእ ማለት እዩ በቲ ሕጊ ከይድካ ቀሚርካ ገለ እዚኡ እቲ ክኸውን ዝኽእል ገሊልካ ገለ ክትህቦ ትኽእል ኢኻ በታ ዝሃብካዮ ይሰርሐልካ ሽዑ እንታይ የጥፍእ ግን እቲ ኣለዎ ኣብ ውሽጢኻ ዝፈጥረልካ ስምዒት ኣለዎ ተንቀሳቀስ ተንቀሳቀስ ዝመፀካ እቲ ዓይነት ምንቅስቃስ ከማስ ካልእ ዓይነት ምንቅስቃስ እዩ ሕጂ እቲ ውሽጢኻ ዝፍጠር ስምዒት ገለ ግን እቶም ደቂ ዓዲ ነቲ ባህሊ ዝፈልጥዎ ፅቡቅ ገይሮም ገለ ክፃወትዎ ከለዉ እዩ ምክንያቱም እንታይ ኣሎ ሰንከል ዝብል ነገር ገለ ኣሎ ትሰምዖ ንሶም እዮም ትፈልጥዎ ንሳ እታ ሰንከል ትብል ሲ ተዘይክኢልካ እያ ናይ ብሓቂ ስንክልና እያ ኦኬ ግሊች ዝበሃል ሙዚቃ ዓይነት ሙዚቃ ኣሎ ጅር ናይ ሙዚቃ ግሊች ዝበሃል ኣሎ እታ ሽማ ሲ ግሊች ኣን ኢማጅን ዳ ግሊች እየ ትበሃል ሕጂ ናይ ብሓቂ እያኮ ግሊች ትገብር ካብ ሙዚቃ ክሳብዓ ፀኒሕካ ኣብ መንጎስ ሰንከልከል ገለ ትብል ምሽ ትፃወትካ ትቕፅል ብዕላማ ይ ዝኣቱ ትሰንከልከል ሕጂ ክትስዕስዐሉ ገለ ከለኻ ኣይኮልፈካን እዩ ስምዒትካ ወይ ክትሰምዖ ገለ ከለካ ስምዒትካ ኣይኮልፈካን እዩ እታ ግሊች ቲ ብዕላማ ይኣትያ ስማ ግሊች ኢሎማ እታ ሙዚቃ ግሊች ትገብር ኣብ መንጎ ገለ ልካ ከምዚ ኮምፒተር ክጥቀም ፀኒሕካ መንጎ ዝርግርግርግ ገለ ትብል ወ ግሊች ገይራ ኮምፒተር እየ ገለ ትብል ኣብታ ሙዚቃ ካ ከምኡ ኣትያ ኣላ ሕጂ እዚ ካብቲ ባህሊ ዝመፀ እዩ ኣብ በዓል ብዳዊት ገለ ክትሰምዕን ከለካ ሕጅስ ከምኡ ስንክል ገለ ዝብል ገለ ኣለዎ ትኽብቲ ኽብቲ ኣብ ሙዚቃ ዓለም ትመሃሮ ገለ ዘይከይድ ነገር ገለ ኣለዎ ንሱ እዩ ትመቐረቱ ኣብ መወዳእቱ ሰባት ደብለኒ ከዓ ንሱ እዩ እቲ ኣብ ውሽጥና ዘሎ ትስምዒት ገለ ንብሎ ሲ ኮምፒተር ኣይትረኽቦ ናይ ንሱ ኣይትፈልጦ ናይ ቴክኖሎጂ ኣይፈልጦን እዩ ንሱ ስምዒታ ወይኒ ኢና ደቂ ሰባት ስምዒት ኣለና ገለ ንዕኡ ኣብ ሙዚቃ ነእቲ ወይና ኣብ ባህሊ ነእቲ ወይና ኣብ ኣረዳዳ ነእቲ ወይና ገለ እዚ ኩሉ እዚ ኤኣይ ኣይፈልጦን እዩ ክፈልጦ ድዩ ኣይክፈልጦንካ ካልእ ሕቶ እዩ ምናልባት እቲ ናይ ምቕማር ዓቕሙ ገለ ሰማይ ክስቀል ይኽእል እዩ ንዓ ስምዒት ኣምፀለይ ገለ ኢልካዮ ግን ካልእ ሕቶ እዩ ኣይኮነን ዶ በቲ ስምዒት እተሰርሐ ባህሊ ሲ ዋላ እንታ ስምዒት ትብል ብዓንደ ርእሳ ነተኣምር ከማን ክርዳእ ኣይክእል ሕጂ ይሓዋውሰልካ ባህሊ ከማን ኣዝዩ ይሓዋውሰልካ ባህሊ ንኣብነት እቲ ቃላቱ ናይ ኣምቸ ዝጥዕም ገለ ትግርኛ ፀያፍ ትግርኛ ገለ ኣምሓሩ ትግርኛ ክዛረቡ ከለዉ ርኢኸዮም ኣለኸ ፅይፍ ገለ እዮም ዝብሉ ፐርከተን ገለ የብሎምን ከዓ ንሳቶም ምስን ሕጂ በን ስለ ዲ ዓብዪ ኩሉ ዘምና ፀየፉ ዝዛረቡካ ከምኡ ዝጥዕሚ ትደረፈ ይኮ
እቲ ሙዚቃ ናይ ወስተርን ገለ ኣዝዩ በቃ ከምዚ ዋእዝስ ኣብዚ ኮነ እንተሰሪሑ ገለ የብለካ ምክንያቱ ኣብዚ ንጥቀመሉ ኤለመንትስ ገለ ኣይትሰምዖን ኢ ካብቲ ሙዚቃ ሕጂ ናይ መንዲ ያ ዛ ደርፊ ገለ ትብል ገብረ ፃድቕ ብብዙሒ ይለዓል እዩ ኣብ ኤርትራ ገብረ ፃድቕ ዝበሃል ትግራዋይ ደረፋይሲ ናይ ብዙሓት ኤርትራውያን ደረፍቲ ደርፍታት ደጊምዎ ብዋጣ ገይሩ ዝደርፍ ብዋጣ ገይሩ ደጊምዎ ናይ ሓዳር ጌር ሰሚዐ ብዋራ ገለ ብዙሕ ሰብ ናይ ገብረ ፃድቕ ደርፊ እያ ይብለካ ገሊ ኸ ናይ ሽላን ደርፊ እያ ይብለካ ናይ ባርያ ደርፊ እያ ባርያ ደሪፍዋ ባርያ ሰሪሕዋ ሕጂ ገብረ ፃድቕ ምስ ወሰዳ ሃቢባ እህቢብዋ በ ሽዑ ሰብ ናቱ ቕብል ጀሚሩ ሽዑ ናይ ዑስማን ኣብደርሒም ሰምዕ ፀኒሕካ ናይ ፀሓይቱ በራኺ ትሰምዕ ፀኒሕካ ናይ ኣተወ ብርሃን ሰጊድ ትሰምዕ ፀኒሕካ ናይ ተወልደ ረዳ ትሰምዕ ክውሰድ ጀሚሩ ሕጂ እንታይ ኮይኑ ትሰምዕ ኖኖ ገብረ ፃድቕ ይደሪፎ ኖኖ ዝያዳ ናይ ኩስቶ እንድ ገለ ኣብ ዘየድሊ ሕንፍሽፍሽ ኣትዩ ትሰብ ድሓር እንታይ ካ ኮይኑ እቲ ደጋማይ ከዓኒ ክረዲት ኣይህብኒ እዚኣ ናይ ኩሶ ደርፊያ ኣነ ግን ይደግማ እየ ዘለኹ ገለ ከ ኣይብልኒ ወይ ብፅሑፍ የለ ወይ ብኣንደበት የለ ኮይኑ ሕጂ ኤኣይ ካኹም ኣይገብር ንፅኢሉ ድግም ድግም መብለልካ ይሰርሐልካ ገለ መልታት ገለ ክረዲት ኣይህብኒ ባህሊ ሕውሱስ እዩ ዘብሎ ኣብ መወዳእቱ ሽዑ እታ ስራሕ ጥራይ ቅምር ኣቢሉ ዝህበካ ተኣዛዛ እዩ ኣብ መወዳእቱ እቲ ኣዛዚ ኣይሕግዘካኒ እቲ ተኣዛዛይ ከዓ ዝገደደ ክሕግዘካ ይክእልኒ ማለት እዩ ሕጂ ባህሊ ገሊልካ ጥልቕ ኢልካ ክትዛረበሎም ዘለካ ኣምራት ገለ ኤኣይ ኣይበፅሖን ኣሎ

0: ክብራት ተኸታተልትና ሰብ ዝሰርሖ ብልሒ ከም ኣጠቃቅማና ዘስዕበልና ጉድኣትን ጥቕምን ኣለዎ። ስለዚ ካብ መፀስ ንጥቕምና ድኣ ክነውዕሎ ይግባእ እምበር በንጻሩ ሞያ ንምጉዳል ክኸውን ኣይግባን። ነዚ ኣመልኪቱ ኣብ መወዳእታ ዝሃበና ለቦዋ ብምቕራብ መደብና ክንዛዝም
1: ኣይትስራቀታ ዘረባ እጂ ሰብ ግን እንታይ የምፀላ መሲልኪ ከምዚ መምሎቂ ገለ ይፍትነላ ኣይዳሕዚያ ዲጂታል እንድያ የብለካ ነው ስርቅያ ዲጂታል እያ ዲጂታል ኣይኮነትን ገለ ዝኾነ ነገር ቅድሚ ኣቡታት ገለ ምምርማር ምእታው ካስ ኣይትስራቀ እታ ዘረባ ኣይትስራቅ ተወዲ ሞባይል ኣብዚ ጣውላ ኮፍ ኣቢለ ኣነ ሒዝዋ ተኸይዱ ሰብ ኩሉ ሰብታ ስርቂ ትርድኦ ንሓደ ደረፋይ ኬፍ ቆድኩ እታ ደርፊ ንሕርዳ ደጊመያ ከዓኒ ዋይ ክፅብቕ ገይርዋ ክትፍተወካ ገል ኣብ ምድናቕትኣቱ ተቀዳዲምካ ነው ስርቂ ስርቂ መወዳእቱ ሕጂ ብዝተቃለ መጠንሲ ነንዶ ሕጂ ኤኣይ መፅኡ ድሕሪ መጋረጃ ተሓቢእካ ዝፈልጠካ ዘይብልካ ገለ ከም ድላይካ ትሰራረቕን ተባላሹን ገለንስ ዋላ ገዝካ እናተረእኻ ከማንሲ ሰባት ይሰርቁ ኣለው ኣሎ ብዙሓት ንእሽቱ ደረፍቲ ከለዉ ሕጂ ዝጫጭሑ ዘለዉ ዝመፁ ዘለዉ ገለ ኣብ መወዳእትኡ ግን ናይ ዝተፈላለየ ደረፍቲ ገለ ክወስቱ ትርዮ ገሊኦም ብፍቓድ ክወስቱ ትርዮ ደስ ብለካ ገሊኦም ካ ሰርኳ ኣይ ድሓን ድሓን ፀገመ ብሉን ገለ ብሉካ ቅድም ኣብ ምንታይ ኢኻ ብብዙሕ ትርዮ ነይሩ ኣብ መርዓታት ኣብ ሌታዊ ትልሂታት ኣብ ከምዚ ፌስቲቫል ገለ ክጋጥም ከሎ ገለ ዝኾነ ወይ ናይ በዓል ናፅነት ገለ ክበሃል እንከሎ ሲ ኩሉ ደረፋይስ ናይ ዝኾነ ደርፊ ኣምፃ ኣቢሉስ ይደርፎ ስርቂ እኳ እዩ መወዳእቱ በረኻት መንግስቲ ኣብ ዝቆረፆ ደርፍታት ናይ ባህሊ ኢሉ ካብትን ካብትን ዝኣኸወኸቦ ደርፍታት ናቱ ምህዞታት ገለሲ ኣብ መርዓስኻ ደደሪፍካስ ኣሸሓት ትእክበሉን ከለኻስ ኣፍቂድካ ዲኻ ንበረኻት ተልከዮ እንታይ ብለካ ደረፋይ ዋይ ዝለመርዓ እንድዩ ብለካ ንስርቂ እዩ መርዓ እዩ ዘይኮነሲ ስርቂ እዩ ሽሙ ቅድም ድሓር እቲ ስርቂ ኣብ መርዓ ኣጋጢሙ ወይ ካታ ስርቅስ ኣብ ፌስቲቫል ኣጋጢሙ ገለ ሕጂ ብዓንደርሱ እታ ስርቂ ትብል ኣጓኒ ኣቢልካስ ዝኾነ ሽም ግን ተጠመቓ ኤኣይ እንድያ እዚኣ ድሓን እዚኣ ንምሃር እንዲና ዘለና ድሓን እዚኣ ደይ ፌስቲቫል እያ እዚኣ ደይ መርዓ እያ እዚኣ ደይ ሕፀ እያ እዚኣ ደይ ጥምቀት እያ እዚኣ ደይ ከምዚ እያ ገለ እናበል

بعد رس ግን ስርቂ እጂ እቲ ስርቂ ዝበሃል ኣምር ጌጋ ኹም ምዃኑ ይሰክርዶ ዘለዎ ዘይርዳአና ኮይኑ እውን ኣይኮነ ክርዶ ኣለዎ ክብል ከለኹ ሲ ኣነ ውን ጋገሎ ዘይርዳአና ኮይኑ ይኮነ ግን መመኽነታ ነምፀሉ ነቲ ንገብሮ ዘለና ተግባራት በርጊ ክንገብር ስለ ንደሊ ዘለና ሕጂ ተቋርፆ ትጎድፎ ስርቂ ነውር እዩ ዓይነ ስራቅ እዚኣታ መላኽቲ

إذا السلام تانا تقبلوا فنون عمك التالت ركاب زهور كنت عزبت نهني وإلكم فرق مع التنفر عن أقيلون لومي عربي إسران شو مونتنا حسست رالو هاجراون هاجراون زينات تحيز لكم كريبا زولوه في المنزومي دائما كتالكم بخبرنا عدمكو بغندر استزينا في اللم أما حدار زوبا دوبا وقيح بحري مس وكلت هزب ما أكل دنكاليا أتتقان نتاقل قلوتات زتيوم من شروع كساد مهاتسان بأغان مليلاي دي كانستيو وقتاو مرمراتات كزو ترامي التحساس وغريبوم أمنو زوبا عدو خالا وطسيت مدد نقص روبح كاصو حرشا أتبابع مخانو تقاليسو ፕሬዚደንት ትራምፕ ቀላይ ኦንታሪዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈፃሚ ውሳነ ካብ ካናዳ ኩነኔ ገጢምዎ ካናዳ ኣብ ዞባ ኣርክቲክ ወተሃደራዊ ህላዋኣ ንምስፋሕ ዝዓለመ መደብ ኣበጊሳ ሩስያ ኣብ ዩክሬን ኣብ ልዕሊ ዝርከብ ወተሃደራዊ መሰለጥያታት ብሪጣንያ መጥቃዕቲ ክትፍፅም ምዃና ኣጠንቂቓ ዝርዝር ዜና ኣብ ማሕዳር ዞባ ደቡባ ወቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ምስ ወከልቲ ህዝቢ ንዞባ ማእከል ደንካልያ ኣብ ተጠቃምነት ማሕበራዊ ኣገልግሎት ዘትዩ ብ25 ናሓሰ ኣብ ኣፎንቦ ዝተካየደ ርክብ ኣምባሳደር መሓመድ ስዒድ ህዝቢ ነቲ በብከባቢኡ ተዋዲዱ ዘሎ ትካላት ማሕበራዊ ኣገልግሎት ብሓፈሻ ትካላት ጥዕናን ትምህርትን ድማ ብፍላይ ብግቡእ ክጥቀመሉን ክከናኸኖን ከምኡውን ኣቲናዮን ዘለና መድረኽ ዝበቅዕ ውዳበን ተሳትፎን ከረጋግፅ ተላብዩ ምስፋሕ ኣቐዲሙ ዝተዋደደ ማሕበራዊ ኣገልግሎታታት ተጠቃምነት ህዝቢ ከም ዝምርኮስ ብምንጻር ህዝቢ ነቲ ትካላት ብውሕሉል ኣገባብ ክጥቀመሉን ምሕደራ ማያብ ኩለን ዓድታት ክሕይልን ኣዘኻኺሩ ኣምባሳደር መሓመድ ስዒድ ኣስዒቡ ኣብ ነፍሲ ወከፍ ዓዲ ኣገልግሎት ቅድመ ትምህርቲ ንክህሉ ዝካየድ ዘሎ ጻዕሪ ካብ ረባሓታት ናይቲ ኣገልግሎት ዝነቅል ምዃኑ ብምጥቃስ ህዝቢ በብኸባቢኡ ንምዕዋት ክሰርሕ ወለዲ ድማ ንደቆም ኣብ ግቡእ ዕድሚኦም ናብ ማእዲ ትምህርቲ ክልኡኹ ተሓሳሲቡ ሓላፊ ጨንፈር ጥዕና ዶክተር ኣልሓሎ ብግዲኡ ህዝቢ ኣብ መዳይ ጥዕና ጥሪቦን ዘሎ ንቕሓ ድሕሪ ምጓስ ተጠቃምነቱ ብሓፈሻ ኣብ መደባት ክታበት ክንክን ቅድሚ ሕርስን ኣገልግሎት ሕርስን ድማ ብፍላይ ክዕቢ ፀዊዖም እዚ ከምዚ ኢሉ እንከሎ ኣብ ማሕዳር ዞባ ደቡባዊ ቀይሕ ባሕርያ ኣምባሳደር መሓመድ ስዒድ ማንታይ ኣብ ሕዳሪት ቤት ትምህርቲ ኣፋንቦን ዝተሰርሐ ተወሳኺ ክፍልታትን መንበር መምሃራንን ከምኡውን ኣብ ሓመርትን ኣዩመንን ንዝተሃንፃ ኣብያተ ትምህርቲ ተዓዚብዎም ሚኒስትሪ ጥዕና መንሽሮ ክሳድ ማህፀን ንምግታእ ካብ 9-14 ዝዕድሚአን ደቂ ኣንስትዮ ክታበት ከም ዝህብ ዝፍለጥ እዩ ጎኒ ጎኒ እዚ መንሽሮ

0: ክሳድ ማህፀን በአጋን ምልላይ ደቂ ኣንስትዮ ምርመራታት ከዘውትራ ሙያውያን ይመኽሩ ወኪል ኤርና ቤቴል ሰሎሞን ዘዳለዎ ተፀብጻብ ይሰብ
1: መንሽሮ ክሳድ ማህፀን ምስ መንሽሮ ጡብ ምዝማድ ኣብተን ዘይማዕበላ ሃገራት ሓደ ካብቶም ኣብ ቅድሚ ዝስርዑ ቀተልቲ ሕማማት እዩ። ሚኒስትር ጥዕና ድማ ነዚ ሕማም እዚ ንምግትውን ንምቁፅፃሩን ዝተፈላለየ ንጥፈታት ከም ዘካየድ ዝፍለጥ ኮይኑ ሓደ ካብኡ ድማ ደቂ ኣንስትዮ ብኣግኡ ኩነታትን ክፈልጣ ብነፃ ኣገልግሎት ምርምራ ዝረኽባሉ ዕድላት ምፍጣር እዩ። መንሽሮ ክሳድ ማህፀን ብኣጋን ምልላይን ግቡእ ፍወሳ ንምርካብን ደቂ ኣንስትዮ ወቕታዊ ምርመራታት ከዘውትራ ሜዲካል ዳይረክተር ሆስፒታል መወለዳን ዕዳጋ ሓሙስ ዶክተር ዳዊት እስቲፋኖስ ኣተሓሳሲቡ ኣብ ቀዳማይ መንፍቕ ናይ 2026 ልዕሊ 1,000 ደቂ ኣንስትዮ ምርመራ ከም ዘካየዳ ብምግላፅ ዘይንውር ምልክታት ዝተረኣየን ይኹን እቲ ሕማም ዝተረኽበን ግቡእ ፍወሳ ከም ዝረኸባ ሓቢሩ።
2: ክትከላኸሎ ትኽእል ሕማም እዩ ምስ ፆታዊ ርክብ ዝምድና ኣለዎ፣ ምስ ረክሲ ናይ ማህፀን ዝምድና ኣለዎ። ከም ሓበሬታ ድማ ኣብ ሃገርናን ብፍላይ ኣብ ዘይማዕበሉ ሃገራት እቲ ስሩዕ ክትትል ናይ ቅድመ ካንሰር ሕክምና ስለደየለ ኣብዛ ዓዲ ምስ ናይ ጡብ ካንሰር ሓዊስካ ዳርጋ ኣብ ቀዳማይ ደረጃ ንስራዕ እዩ። ስለዚ ኣገዳስነቱ እንታይ እዩ? ድሕር ብደረጃ ሃገር ይኹን ብዘይማዕበሉ ሃገር ንድሕር ኣብ ቀዳማይ ደረጃ ዝርከብ ኮይኑ ሞ ክትከላኸሎ ትኽእል ትኾንካስ ዘድሊ ክንክንን ሕክምና ናስተምህሮን ዘድልዩ ሕማም ስለዝኾነ ኣገዳሲ ይገብሮ።
1: መንሽሮ ክሳድ ማህፀን ብኣግኡ እንተተለልዩ ክፍወስ ዝኽእል ሕማም እዩ ዝበለ ዶክተር ዳዊት ናብ ካንሰር ምስ ማዕበለ እንተተለልዩ ግና ንምፍዋሱ ብግዜን ወፃኢታትን ከቢድን ኣፀጋምን ስለዝኾነ ወቕታዊ ምርመራታት ምክያድ ኣገዳስነቱ ልዑል ምዃኑ ኣነፂሩ።
2: ካንሰር ደረጃ ምስ በፅሐ ኣፀጋሚ እዩ። ወላ ተፈለጦት ሰብ ደረጃታት ስለ ዘለዎ መብዛሕትኡ ግዜ ካቲ ደረጃ ሕልፍ ኢሉ ስለፀንሕ ንክትሕክሞ ብወፃኢታት ይኹን ብዓቕሚ ኣዝዩ ከቢድ እዩ። ወላ ተሓኪሙ ሰብ ናይ ምሕዋይ ተኽእሉ ዳርጋ ኣዝዩ ውሑድ እዩ። ስለዚ እንታይ እቲ ምልክታት ስለ ብዙሕ ደይብሉ ብፍላይ ኣብቲ ናይ መጀመርያ ደረጃን ቅድሚ ካንሰር ኮሎን ምልክት ስለ ደይብሉ እታ ጓል ኣንስተይቲ መፅያ ክትምርመር ኮላ እዩ እቲ ድሓሸ
1: ዘይንቡሩን ኣብ እዋን ፆታዊ ርክብ ዝረአ መድመይቲ ካብ ቀንዲ ምልክታት ናይ ዝሕማም ስለዝኾነ ኣተኩሮ ክውሃቦ ብምዝኽኻር እዚ ምልክት እዚ ዘለዎን ደቂ ኣንስትዮ ብቕልጡፍ ናብ ሕክምና ክቐርባን ኩነታትን ክፈልጣን መኺሩ።
2: ቀንዲ ምልክት እንታይ ዘይንቡር መድመይቲ እዩ። ካብቲ ፔሬድ ወፃኢ ዘይንቡር መድመይቲ ኮይኑ ካልእ ካልእ እውን ሓዳሪ ግዜ ዘይንቡር ፈሳሲ ብፍላይ መድሃኒት ወሲድካ ናይ ዝኾነ መድሃኒት ወሲድካ እንዳህር ለውጢ ዶ ይገብር ኮይኑ ገለ ምልክታት እዩ። ዛብ ሸለል ክብለ ዘ ግብኡ ከዓ ምስ ፆታዊ ርክብ እንዳህር መድመይቲ ኩሉ ሻዕ ተደጋጋሚ መድመይቲ ዝገብር ኮይኑ ከዓ ቀንዲ ምልክት እዩ። ስለዚ ከምኡ ዓይነት ምልክት ተረኺብካ ቅልጢፉ እቲ ሰብ ኣብ ሕክምና ቀርብ ተመራፂ ይኸውን።
1: ሚኒስትር ጥዕና ነዚ ሕማም ንምግታእ ካብ 9 ክሳብ 14 ንዝዕድመአን ደቂ ኣንስትዮ ብመልክዕ ክታበት ኣብ ዕድመ ፍርያምነት ንዝበፅሓ ድማ ብነፃ ኣገልግሎት ምርመራ ዝረኽባሉ ዕድላት ብምፍጣር ብዕቱብ ይሰርሓሉ ከም ዘሎ ኣፍሊጡ። ኣፍልጦ ሕብረተሰብ ኣብዚ ሕማም ድሩ ትኳት ዝነበረ ምስ ዝካየድ ዘሎ ጎስጓሳት ክብ እናበለ ይኸይድ ከም ዘሎ ብምግላፅ እኹል ንዋትን ሞያዊ ዓቕሚ ሰብን ተዋዲዱ ስለ ዘሎ ኩሎን ኣብ ደረጃ ፍርያምነት ዝርከባ ደቂ ኣንስትዮ ክጥቀማሉ ፀዊዑ። ኣብ መወዳእታ ምስ መሻርክቲ ብምውሃሃድ ጎስጓስን ኣስተምህሮ ንምክያድ ከምኡውን ካብ 9 ክሳብ 14 ዓመት ዝዕድሜን ደቂ ኣንስትዮ ግቡእ ክታበት ከም ዝወስዳ ንምግባር ክስራሕ ካብ 30 ክሳብ 35 ዝዕድሜን ድማ ኣብ 2 ዓመት ሓንሳብ ክምርመራ መኺሩ። ኣብ ዞባ ማእከል ምርመራ መንሽሮ ክሳድ ማህፀን ኣብ ከማዊ ሆስፒታላት ጎዳይ ፍንቤት መኻእን ከምኡውን ሆስፒታል መወለዳን ዕዳጋ ሓሙስ ብነፃ ይወሃብ። ሳዕቤና እዚ ሕማም ንውልቀ ሰብ ጥራይ ዘይኮነ ንስድራ ቤት ንሕብረተሰብን ሃገርን ባሉታ ይፀሉ። ስለዝኾነ ስድራ ቤታት ኣብ ዕድመ 9-14 ዝርከባ ደቀን ብግቡእ ከኽትባን ኣብ ዕድመ ወሊድ ዝርከባ ደቂ ኣንስትዮ ድማ ኩነታትን ንምፍላጥ ምርመራታት ከካይዳ ተበግሶታት ክወስዳ ይግባእ። ምስ ሰኣላይ ዮሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ኣብ ንዞባ ዓዲ ኮላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ተባባዕ ስለ ዝኾነ ሓረስቶት ብሰፊሑ ክዘውትርዎ ክኢላታት ተሓሳሲቦም። እቶም ክኢላታት ብ22 ናሓሰ ካብ 11 ምሕዳራት ከባቢ ንዝተዋፅኡ ልዕሊ 60 ሓረስቶት ኣብ ዝሃበዎ ኣስተምህሮ መሬት ብዝግባእ ምድላው፣ ብመስመር ምዝራእ፣ ምሩፅ ኣዝርእቲ ምጥቃምን ዑደት ኣዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ተሓሳሲቦም። ወኪል ቤት ፅሕፈት ሕርሻ ኣብቲ ንዞባ ተወኪዳን ዝኣከቡ ወገኑ ሓረስቶት ኣብ ልምዓት መስኖን ምርባሕ ጥሪትን ዘካይድዎ ንጥፈታት ዝተወሃደ ክኸውን ብምዝኽኻር ኬሚካላዊ ፀረ ባልዕ ንዱኽ ዕንካብ ጥቕሙ ጉድኣቱ ስለ ዝዓቢ ክወግድዎ ተላብዩ። ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርእን ባህርያዊ ፀረ ባልዕን ብዝፀንሖም ድሩ ኣፍልጦ ምህርቶም ባዕሉታ ይፅሎም ምንባሩ ብምጥቃስ ብሞያውያን ዝወሃቦም ምክርን ሓበሬታን ኣገዳስነቱ ዕዙዝ ከም ዝኾነ ረዲኦም። ብኻል ወገን ኣብ ንዞባ ዓዲ ኻላ ምሕዳር ከባቢ ዓዲ ሽረታይ ብ21 ናሓሰብ ሰዓታት ድሕሪ ቀትሪ ብርቱዕ ዝናብ ኣብ ዝወቕዓሉ ወዲ 22 ዓመት መንእሰይ ብበርቂ ከም ዝሞተ ደንጊ ዝበፅሐና ሓበሬታ ኣፍሊጡ።

ኣብ ንዑዘብ ኣሰንዓፈ መደበር ፈልሲጎሎ ኣብ መበቆላዊ ኣግራብ ብምትኳር ኣብ ወፍሪ ምግራብ ዓብ ዝተዋፅኦ ትገብር ከም ዘላ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዮሃንስ ዘካርያስ ገሊፆም። ኣብቲ ንዑዞባ ክልተ መደበራት ፈልሲ ከም ዘለዋ ዝጠቐሰ ኣቶ ዮሃንስ መደበር ፈልሲጎሎ ሓደጋ ምፅናት ኣብ ዘንፀላለዎ መበቆላዊ ኣግራብ ብምድላው ነቲ ከባቢ ናብ ንቡር ንምምላስ ብዕቱብ ትሰርሕ ከም ዘላ ኣብርህዮም። ኣብ ማሕዳር ምሕዳር ከባቢ ጎሎ ኣቶ ዓብደላ ኣሕመድ ሳፋር ብወገኑ ምድላዊ ፈልስታት ብሓፈሻ ናይ መበቆላዊ ግራብ ድማ ብፍላይ ሓያል ፃዕሪ ዝሓትፈት ምዃኑ ብምሕባር ንእዚ ተተኽለ ግራብ ዘድሊ ክትትልን ምክንኻንን ክግበረሉ ተማሕፂኑ። ተኸታተለ መደበር ፈልሲ ጎሎ ኣቶ ኣሕመድ ሳልሕ ድማ ብደረጃ ንዑዞባ ዝትከል ፈልስታት ኣካል ናይቲ ንዝተሃሰየ ሽፋን መሬት ናብ ንቡር ንምምላስ ዝግበር ዘሎ ፃዕሪ ከም ዝኾነ ብምብራህ ሎሚ ዓመት ኣስታት 210,000 ፈልስታት ናይ 13 ዓይነታት ኣግራብ ተዳልዩ ድሮ ክዕደል ጀሚሩ ከም ዘሎ ሓቢሩ። ዝስዕብ ዜና ሃገራት ወፃኢ እዩ። ክቡራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ንኣሜሪካን ካናዳን ኣብ ዘዳውብ ከባቢ ዝርከብ ቀላይ ኦንታሪዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈፃሚ ውሳነ ካብ መንግስቲ ካናዳ ኩነን የገጢምዎ። እዚ ፕረዚደንት ትራምፕ ዝሃቦ ውሳነ ሓደ ካብ ዓበይቲ ቀላያት ሰሜን ኣሜሪካ ዝኾነ ቀላይ ኦንታሪዮ ብቐጥታ ናብ ካርታ ኣሜሪካ ክፅንበር ዝኽእል እዩ። እቲ ውሳነ ኣብ መንጎ ክልቲአን ጎረባብቲ ሃገራት ሓያል ምትፍናን ክስዕብ ከም ዝኽእል ዝገለፀ መንግስቲ ካናዳ ብህፁፅ ክስረ ዝፀዊዕ ኣሎ። እቲ ስጉምቲ ኣብ መንጎ እንድሕር ዝተኸስተ ንግዳዊ ኩናት ይስዕብ ብምህላው ኣሉታዊ ሳዕቤናቱ ቀሊል ከም ዘይከውን ናይ ቀረባ ተዓዘብቲ ይእምቶ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳና ካናዳ ተመጣጣኒ መልሰ ግብሪ ከም ዝሃበትሉ ዝዝከር እዩ። ፕረዚደንት ትራምፕ ኣብ መንጎ ኣሜሪካን ሜክሲኮ ንዝርከብ ወሽመጥ ሜክሲኮ ወሽመጥ ኣሜሪካ ተባሂሉ ክፅዋዕ ኣብ ጥሪ 2025 ውሳነ ከም ዘሕለፈ ኣይርሳዕን። ካናዳ ኣብ ሰሜናዊ ክፋል ዞባ ኣርክቲክ ወተሃደራዊ ህላዋን ምስፋሕን ሉኣላውነታን ምሕላውን ዝዓለመ መደብ ኣበጊሳ። እቲ መደብ ኣብ ጉዳይ ፀጥታ ናይቲ እስትራቴጂያዊ ዞባ ኣብ ካልኦት ሃገራት ብቐንዱ ድማ ኣብ ኣሜሪካ ዝፀንሐ ፅግዕተኛነት ብምንካይ ሉኣላውነታን ምውሓስ ዝዓለመ ምዃኑ ገሊፃ። ሃገሩ ነቲ ውጥን ንምትግባር ብውሕዱ 35 ቢልዮን ዶላር ከም ትስልዕ ቀዳማይ ሚኒስተር ማርክ ካርነይ ኣፍሊጡ። ዝዓበየ ክፋልቲ ባጀት ኣብቲ ዞባ ዝርከቡ ወተሃደራዊ ማዓስከራት ንምስፋሕ ከምኡውን ሓደስቲ ማእከላት ንምህናፅ ከም ዝውዕል ቀዳማይ ሚኒስተር ካርነይ ብተወሳኺ ኣቢሩ። ፀጥታን ድሕነት ኣከባብን ዞባ ኣርክቲክ ንምውሓስ ቅድሚ 30 ዓመታት ዝተኸተመ ኣህጉራዊ ውዕል በብእዋኑ እናተጣሕሰ ክመፅእ ምፅንሑ እዮም ፀብፀባ ዘረድኡ። ዞባ ኣርክቲክ ብዕቁር ባህርያዊ ጋዝን ነዳድን ሃብታም ብምዃኑ ብርክት ዝበለ ሃገራት ነቲ ፀጋታት ንምምዝማዝ ወፍሪ ኣካይዳ ምሕላውን ዝፍለጥ እዩ። ሩስያ ኣብ ዩክሬን ኣብ ልዕሊ ዝርከብ ወታደራዊ መሳለጣታት ብብሪጣንያ ምጥቃዕቲ ክትፍፅም ምዃና ጠንቂቓ። እቲ ውጥን መልሰ ግብሪ ናይቲ ዩክሬን ብሚሳይላት ብሪጣንያ ኣብ ግዛኣቱ ተካይዶ ዘላ መጥቃዕትታት ምዃኑ መንግስቲ ሩስያ ነፂሩ ኣሎ። ብሪጣንያ ኣብቲ ኩናት ብቐጥታ ተሳተፍ ከም ዘላ ዝወቅስ መንግስቲ ሩስያ ከቢድ ዋጋ ክኽፍላ ምዃኑ ክጥንቀቕ ጸኒሕ እዩ። እዚ ወታደራዊ ምዕባለታት እዚ ንሩስያን ብሪጣንያን ናብ ረፅሚ ክእትወን ከም ዝኽእል ሓያሎ ወገናት ክእምቱ ቐንዮም ኣለዉ። ንዩክሬን ገዚፍ ወታደራዊ ደገፍ ክገብራ ክትፀንሐ ሃገራት ምዕራብ ዝኾነት ብሪጣንያ ነቲ ሓገዝ ከትዕብዮ ምዃንያት ትገልጽ። ብሪጣንያ ካብ 2022 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረትላ ጸብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ብሪጣንያን ፈረንሳን ናይ ነዊሕ ርሕቀት ሚሳይል ንምምዕባል ዝኽእል ቴክኖሎጂ ናብ ዩክሬን ክልእኻ ምዃነን ክሕብራ ቀኒና ኣለዋ። ፈረንሳን ግሪክን ቅድሚ 5 ዓመታት ዝኸተመኦ እስትራቴጂያዊ ወተሃደራውን ፀጥታውን ስምምዕ ንተወሳኺ 5 ዓመታት ኣመሓይሸን ክሕድሶኦ ተረዳዲአን። እቲ ዝሕደስ ውዕል ኪኖ ፅላታት ምክልኻልን ፀጥታን ንዓውድታት ቁጠባ፣ ቴክኖሎጂያዊ ምህዞ ከምኡውን ሳይበራውን ሲቪላውን ድሕነት ከም ዘጠቓልል መንግስትታት ክልቲአን ሃገራት ሓቢሮም። እቲ ኣብ ወርሒ መስከረም 2021 ዝተኸተመ ስምምዕ ዝኾነ ግዳማዊ ተጻብኦ ዝጋጥመሉ ሓንቲ ሃገር ነታ ካልእ ሃገር ወታደራውን ፀጥታውን ደገፍ ክትገብረላ ዝኽእል እዩ። ጎኒ ጎኒ እቲ ስምምዕ ግሪክ 24 ነፈርትን 3 መራኽብን ኩናት ፈረንሳ ክትዕድግ ተሰማሚያ ኣላ። ህዝባዊት ሪፐብሊክ ቻይና ብጉዳይ መጥቃዕቲ ሳይበር ካብ ኣሜሪካ ንዝቐረበላ ክስ ነፂጋቶ። ብምሕዳር ፕረዚደንት ዶናልድ ትራምፕ ቻይና ኣብ ልዕሊ

ተኣፋፍ ዝበሎ ትሕተቕርፂ ሃገሩ መጥቃዕትታት ሳይበር ከም ዘካየደ ከሲሱ ዘሎ። ይኹን እምበር ሃገሩ ኣብቲ ገበን ክትነጥፍ ድሌት ይኹን መደብ ከም ዘይብላ ዝገለፀ ሚኒስትር ጉዳያት ወፃኢ ቻይና ነቲ ተርእዮ ንምምካት ምስ ካልኦት ሃገራት ሓቢራ ከም ትሰርሕ ረዲኡ። ኣሜሪካ ብመጥቃዕትታት ሳይበር ብቐዳምነት ካብ ዝውቀሰ ሃገራት ምዃና ብምሕባር ድማ መሰረት ዘይብሉ ክሲ ካብ ምቕራብ ክቆጠብ ፀዊዑ። ሚኒስትሪ ጉዳያት ወፃኢ ቻይና ብተወሳኺ ኣሜሪካ ዘቕረበቶ ክሲ ብፖለቲካዊ ኣጀንዳ ዝተደፍአ ምዃኑ ብምሕባር ፍጻሚ ናይቲ መጥቃዕቲ ንምልላይ ፅጹይ መፅናዕቲ ከተካይዳ ተሓሳሲቡ። ኣሜሪካ ንቻይና ብመጥቃዕትታት ሳይበር ክትወቕሳ እዚ ናይ ፈለማ ከም ዘይኮነ ቻይና ድማ ኣሉታዊ ምላሽ ከም ትህበሉ ጸብጻባት የረድኡ። ኣብ ኣልጀርያ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈነወ ዜና ረድዩ። በቲ ኣብ ሰሜናዊ ምብራቕቲ ሃገር ኣጋጢሙ ዘሎ ሓደጋ ዛጊት 12 ሰባት ከም ዝሞቱ ዝጠቐሱ ጸብጻባት ሁስያ ዝርከቦም ልዕሊ 50 ከም ዝቆሰሉ ሓቢሮም። ብዘይካ እዚ በቲ ባርዕ 9 ሄክታር ጫካ ከም ተሃሙ ኸን ኣብ ኣባይቲ ጥዕንወት ከም ዝሰዓብን ተገሊጹ ኣሎ። ኣብቲ ከባቢ ልዕሊ 150 ሓደጋታት ባርዕ ተኸሲቱ ከም ዘሎ ዝገለጸ መንግስቲ ኣልጀርያ ነበርቲ ናብ ውሑስ ከባቢታት ክጉዕዙ ኣዚዙ ኣሎ። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ብጎረቤት ሃገር ቱኒዝያ ክልሕም ከም ዝኽእል ይቃልሕ ኣሎ። ኣብ ኣልጀርያ ኣብ ዝሓለፈ ወርሒ ሓምለ ብዝተኸስተ ተመሳሳሊ ሓደጋውን ሰብኣዊ ንዋታውን ኣከባብያውን ክሳራታት ከም ዝሰዕበ ኣይርስዕን። ሰሜን ኣፍሪቃ ብሳዕቤናት ኩቱር ዋዒ ሕልፊ ካልእ ክፋል ኣፍሪቃ ተጠቂዑ ከም ዘለዮም ጸብጻባት ዝጠቕሱ። ህንድን ኒውዚላንድን ኣብ መዳይ ናፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምምዕ ንመጠን ቀረፅ ብ95 ሚታዊ ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰብ ምዝ ክልቲአን ሃገራት ኣሚቶም። እቲ ስምምዕ ክልቲአን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚኒየምን ንዝፀንሐን ምልውዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡ ኣሎ። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም ትገብር ኣብቲ ስምምዕ ተጠቒሱ ኣሎ። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ንዝተፈላለዩ ሃገራት ነፃ ናይ ንግዲ ስምምዓት ክትፍርም ከም ፀንሐት ጸብጻባት የረድኡ። መንግስቲ ፊንላንድ ወታደራዊ ወፃኢታት ሃገሩ ክሳብ 2030 ናብ ልዕሊ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ። እቲ ባጀት ሓድሽ ሰራዊት ኣብ ምምልማል ኣብ ምስፋሕ ወታደራዊ ስልጠናታት ከምኡ ውን ኣብ ምፍራይ ሰብ ኣልቦ ነፈርትነት ወቅትን ከም ዝውዕል ሚኒስትር ምክልኻል እታ ሃገር ገሊጹ። ወታደራዊ ወፃኢታት ፊንላንድ ኣብ ዝሓለፈ ዓመት 2.5 ሚታዊት ካብ ጃምላ ሃገራዊ እቶታ ከም ዝነበረ ጸብጻባት ይሕብሩ። ኩናት ዩክሬን ኣብ 2022 ድሕሪ ምውልዑ ፊንላንድ ናብ ኪዳን ሰሜን ኣትላንቲክ ኔቶ ንምፅምባርን ባጀት ምክልኻላን ምዕባይን ዝወሰደቶ ስጉምቲ ኣብ ቁጠባ ከቢድ ሃስያ ይውርድ ከም ዘሎ እዩ ዝጥቀስ። ከም ሳዕቤኑ ኣብ ጃምላ ሃገራዊ እቶታ ዓመታዊ ሕፅረት ባጀት የጋጥማ ከም ዘሎ ክኢላታት ይሕብሩ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣመሓዳር ዞባ ደቡባዊ ቀይሕ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎት ኣዘቲ እዩ። መንሽሮ ክሳድ ማህፀን ብኣጋ ንምልላይ ደቂ ኣንስትዮ ወቕታዊ ምርምራታት ከዘውትራ መተሓሳሰብ ቀሪቡ። ኣብ ንዞባ ዓዱ ኸላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣተባብዓ ምዃኑ ተገሊጹ። ፕረዚደንት ትራምፕ ቀላይ ኦንታሪዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈጻሚ ውሳነ ካብ ካናዳ ትነነ ገጢምዎ። ካናዳ ኣብ ዞባ ኣርክቲክ ወታደራዊ ህላዋ ንምስፋሕ ዝዓለመ መደብ ኣበጊሳ። ሩስያ ኣብ ዩክሬን ኣብ ልዕሊ ዝርከበ ወታደራዊ መሳለጣታት ብሪጣንያ መጥቃዕቲ ክትፍጽም ምዃና ጠንቂቓ። ነሰዓት እዚ ዝተዳለወ ዜናታት ተዛዚሙሎም ዝትረፍ መድበትና ንሓድገኩም ወገነይ ሰላም ዓለኩም።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብኽብሪ ዕድም።
1: ኣብ ማዓስከር ሓይሊ ኣየር ኤርትራ ዝካየድ ዘሎ ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ብረቡዕን ሓሙስን ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂል ነይሮም። ኣብቲ ብሓሙስ ኣብ ዝቕፅለ ኣብ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ፈለማ ፅንዓትን ሓሊበትን እየን ተረኺበን። ሓሊበት ኣብ መበል 19 ከምኡውን 21 ደቓይቕ ብጀውሃይር እድሪስ ክልተ ሸወታት ክተመዝግብን ከላ ፅንዓት ኣብ መበል 16 ደቕ ብ3 ሓንቲ ሸቶ መዝጊባ ፀወታ ብዓወት ሓሊበት ኣብ ልዕሊ ፅንዓት 2-1 ተዓፅዮም። ቀፂለን ዝተረኸባ ጋንታት ናይ ደቂ ተባዕትዮ ዊናን ሕድርን ነይረን። ጋንታ ዊና መበል 16:58:54 ደቓይቕ ካብ ኣንዴት እስቲፋኖስ 2 ሸወታት ካብ ኢብራሂም መሓመድ ሓንቲ ሸወቶ ክተመዝግብን ከላ ጋንታ ሕድሪ ኣብ መበል 4:45 ደቓይቕ ካብ መዋእል ገብረ እግዚኣብሄርን ናሆም ተኽላይን ሓሓደ ሸወታት ኣመዝጊባ ዊና 3-2 ኣብ ልዕሊ ሕድሪ ተዓዊታ። ተፃወታይ ሕድሪ ናሆም ተኽላይ ብ10 ሸወታት ኣብ መሪሕነት ዝርከብ ተፃወታ እዩ። ኣብቲ ኣጋጣሚ እውን ፅንዓት ንሓሊበት 3 ባሩ ክስዕራን ከላ ኣብ ናይ ደቂ ኣንስትዮ ሕድሪ ንፈንቅል መሰረት ንሮኬት 2 ባሮ ክስዕረን ከለዋ ኣብ ናይ ደቂ ተባዕትዮ መሰረት ንሮኬት ፀሓይ በርቂ ንፈንቅል 2-1 ተዓዊተን ኣለን። ስፖርታዊ ውድድራት እዚ ሓይሊ ኣየር ኤርትራ ፅባሕ ቀዳም ብፀወታት ኩዕሶ እግርን መርበብን ቀፂሉ ክውዕል እዮም። ብምትሕባር ጨንፈር ስፖርትን ብፌደሬሽን ኩዕሶ መርበብ ዞባ ማእከልን ተወዲቡ ዝካየድ ዘሎ ክረምታ ውድድራት ኩዕሶ መርበብ ግራስሮት ድማ ሓሙስ እውን 5 ፀወታት ብምክያድ ናይ ምድብ ፀወትኡ ዛዚሞም። ዝተረኽበ ውፅኢት ድማ ኣብ ክሊ ዕድመ 16:17 ኣኽርያ ንበሪኽ ጎዳይፍ ንገዛ ባንዳ ብተማሳሊ ውፅኢት 2-1 ክስዕረን ከለዋ ኣብ ክሊ ዕድመ 14:15 ደቂ ተባዕትዮ ገዛ ባንዳ ንገጀረት 2-0 ኣብ ናይ ደቂ ኣንስትዮ ተማሳሊ ክሊ ዕድመ ኣባሻውል ንኣኽርያ ጎዳይፍ ንበሪኽ 2-0 ብዝኾነ ውፅኢት ስዒረነን። እዚ ውድድር ሎም ዓርቢ ኣብ ሰዓታት ቅድሚ ቀትርያ ሜዳ ቦቸፊላን ካልኣይ ደረጃ ቤት ትምህርቲ እምባህራን ንመዛዘሚ መንሓለፈ ግጥማቱ ከሰላስል እዩ። በቲ ዝተረኸበ መሰረት ድማ ሰንበት ናይ መዛዝሚ ውድድራት ከካይድ እዮም። ፌደሬሽን ቼስ ዞባ ማእከል ተወዲቡ ክካየድ ፅንሐ ውድድር ብሰሉስ 25 መጋረጁ ዓፂሎም። ፌደሬሽን ቼስ ዞባ ማእከል ንሰሙን ሙሉእ ከካየዶ ፅንሐ ውድድር ኣብ ኒያላ ሆቴል መጋረጁ ዓፂዩ። ኣብቲ ንሻሻይ ግዜኡ ዝካየድ ፅንሐ ውድድር ፌደሬሽን ቼስ ዞባ ማእከል እምበኣር ካብ ዕለት 17-25/8/2026 ውድድራት ቼስ ካብ ተምሃሮ መዋእለ ህፃናት ክሳብ ላዕለዋይ ትምህርትን ሰራሕተኛታትን ዝርከቡ ተወዳደርቲ ዘሳተፈ 3 ዓበይቲ ውድድራት ክላሲክ ናይ 45 ደቂቕን ወሰኽ 30 ካልኢትን እዩ ኣካይዱ። ኣብዚ ውድድር እዚ ብዝተረኣየ ተሳትፎ ሓደስቲ ፃወትን ብዕድመ ኣዝዮም ንኣሽቱ ዝኾኑ ተምሃሮን ሓያል ውድድር ብምንባሩ ስፖርት ቼስ ዕብየት የመዝግብ ከም ዘሎ ተገምጊሞም። ከም ዝፍለጥ ፌደሬሽን ቼስ ዞባ ማእከል ስፖርት ቼዝ ኣብ መላእ ሕብረተሰብና ብፍላይ ድማ ኣብ ዞባ ማእከል ንምብርታዕ ብዙሕ ፃዕርታት ከካይድ ፀኒሕ ዘሎ። ኣብ ዝሓለፈ ወርሒ ሓምለ ድማ ነዚ ዝዓለመ ምስ ጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ተዋህደ ክሳብ ደረጃ ንኡሳን ዞባታት ወሪዱ ካብ ተምሃሮ መባእታ ክሳብ ካልኣይ ደረጃ ቤት ትምህርቲ ዝርከቡ ተወዳደርቲ ዘሳተፈ 2 ዓበይቲ ውድድራት ኣካይድ ምንባሩ ይዝከር። ንጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ብምውሃድ ድማ ጥመትኡ ኣብ ተምሃሮ ዘተኮረ ዓበይቲ ናይ ግራስሮት ስልጠናታትን ውድድራትን ብጋንታት ኣብያተ ትምህርትን ንኡሳን ዞባታትን ዝተጠርነፉ ተምሃሮ ብዝተወሰደ ተበግሶ ጽቡቕ ውፅኢት ተራእይዎሎም። ናይዚ ውፅኢት ድማ ተምሃሮ ትሕቲ 17 ዓመት ኣብ ሊግ ኤ ብቓት ኣብ ለልቲ ኮይኖም ውድድሮም ክፍጽምን ከለዉ ኣብዚ መዳይ ብፍሉይ ዝደምቑ ተምሃሮ ፍቁር የማነ፣ ራሚ ዑስማን፣ ያፌት ኣብርሀ፣ ዳይሞን ኣስመሮም፣ መሱና መድሃኔ፣ ናሪማን የማነን ኣብ ንኡስ ዕድሚኦም ዓብዪ ውፅኢት ኣመዝጊቦም። ዕጫ ምድብ ቻምፒየንስ ሊግ ዓመቴ 2026/27 ትማሊ ኣማስዩ ወዲቖም። እዚ ካብ ዝሓለፈ 2 ዓመታት ሒዙ ኣብዚ ውድድር ዝሳተፋ ክለባት ካብ 32 ናብ 36 ክለባት ኣዕብዩ። ኣብ ኣፃወታን ኣካይዳን ሓድሽ ቅዲ ዘተኣታተወ ቻምፒየንስ ሊግ ኤሮጳ ሓንቲ ጋንታ 8 ፀወታት ኣካይዳ 4 ኣብ ሜዳ 4 ድማ ካብ ሜዳ ወፃኢ ቀዳሞት 8 ክለባት ብነጥቢ ዝመርሓ ብቐጥታ ናብ ዙር 16 ዝሓልፋ ኮይነን ካብ 9-24 ተርታ ዝሓዛ ክለባት ድማ ናብ 2 እግሪ ኣውዲእካ ምሕላፍ ፀወታ ኣካይደን ናብ ዙር 16 ዝፅምብራ ይገብረን እዮም። ካብ 25 ክሳብ መወዳእታ 36 ተርታ ዝሓዛ ግን ካብ ዝውድድር ይግለፋ ዝብል እዮም። ኣብዚ ትማሊ ዕጫ ዝወደቕሉ ጋጣሚ እምበኣር ክለባት ፒኤጂ ኣንጻር ባርሰሎናን ማንቸስተር ሲቲን፣ ኣርሰናል ኣንጻር ባየር ሙኒክን ሪያል ማድሪድን፣ ባየር ሙኒክ ኣንጻር ኣትሌቲኮን ኣርሰናልን፣ ሊቨርፑል ኣንጻር ኣትሌቲኮን ኢንተር ሚላንን፣ ሪያል ማድሪድ ኣንጻር ኢንተር ሚላንን ኣርሰናልን፣ ባርሰሎና ኣንጻር ማንቸስተር ሲቲን ፒኤስጂን፣ ማንቸስተር ሲቲ ኣንጻር

0: ፒኤስጂን፣ ባርሴሎናን፣ ኢንተር ሚላን አንጻር ሊቨርፑልን፣ ሪያል ማድሪድን፣ አትሌቲኮ ማድሪድ አንጻር ባየር ሙኒክን ሊቨርፑልን፣ ማንቸስተር ዩናይትድ ድማ አንጻር ባየር ሙኒክን አትሌቲኮ ማድሪድን ዝርከቦም አቤቲ ግጥማት ምድብ ክጽወቱ መደብ ኣሎም። ቀዳማይ ናይ ምድብ ፀወታ ሰሉስ ሸሞንተ መስከረም፣ ናይ መወዳእታ ናይ ምድብ ፀወታ ድማ 27 ጥሪ 2027 ከካይድ እዩ። ቸልሲ ታሽዓይን ዓስራይን ተፃወቲ በዛ ክራማት ናብ መሳርዓ ፀንቢራ ካብ ሽያጥ ክልተ ተፃወቲ ኣጥቃዕታ ሊያም ዴላፕን ኒኮላስ ጃክሰንን ክሳብ 115 ሚሊዮን ፓውንድ ገዚፍ ኣታዊታ ዝኸዓበተ ቸልሲ ንወዲ 18 ዓመት ይጠላዊ ተኸላኻሊ ሆነስት ኣኸኖር ካብ ኣትላንታ ብ40 ሚሊዮን ፓውንድ ኣፈሪማቶም። እዚ ናይ ማእከል ተኸላኻሊ ኣቐዲሙ ኣብ ዓይኒ ዓበይት ክለባት ኣትዩ ዝጸንሐ እዩ። እዚ ከምዚ ኢሉ እንከሎ እውን ዓስራይ ተፃወቲ ቸልሲ ትማሊ ኣብ ዝተኻየደ ናይ መወዳእታ ዝርርብ ሃላውዳት ኣስቶን ቪላ ማርቲነዝ ምስ ቸልሲ ተጸንቢሮም። ኣርጀንቲናዊ ሃላውዳት ኢሚልያኖ ማርቲነዝ ብ7.5 ሚሊዮን ፓውንድ ካብ ኣስቶን ቪላ ናብ ቸልሲ ከም ዝተሰጋግረ ተሓቢሮም። ደረጅኡ ዝሓለወ ሓላወዳት ከይሓቆፈት ክትጓዓት ጸንሐትን ዝሓልፈ ዓመት ከቢድ ዋጋ ዝኸፍለትን ቸልሲ ኣብ መኽፈቲ ጸወታ ፕሪምየር ሊግ ዝዓመት ኣንጻር ፉልሃም ብ3 ሸቶታት ኣጥቃዕታ ብዓወት እንተዘይትውሓስ ብስዕረት እንተበገሰት ነይራ። ኣብ ቀዳማይ መስመራን ማእከልን ውሕልልቲ ኮይና ቀሪባ ዘላ ብሉስ ዝተርፋ ዝነበረ ኣብ ድሕሪት ሓላዊ ማዕጾ ስክፍትኣ ተዓጺሎም። እውት ዋንጫ ዓለም 2022 ወዲ 33 ዓመት ማርቲነዝ ነቲ ድኹም ጎድኒ ቸልሲ ኮይኑ ጸንሐ ዳሕርዋይ መስመራ ርግኣት ክፈጥረሉ ትጽቢት ተነቢሩሉ እናሃለወ እዩ ንሕክምናዊ በርመራ ናብ ለንደን ተጓዒዙ ዘሎም። ባርኮላ ካብ ፒኤስጂ ናብ ሊቨርፑል ተሰጋጊሩሎም። ኣዋርሕ ዝወሰደ መስርሕ ፈረንሳዊ ኣጥቃዒ ብራድሊ ባርኮላ ካብ ፒኤስጂ ናብ ሊቨርፑል ብመበገስ ዋጋ 100 ሚሊዮን ፓውንድን ድሒሩ ዝውሰኾን ናብ መፈጸምታ በጺሑሎም። ፒኤስጂ ቅድሚ 3 ዓመት ካብ ሊዮን ብ38.5 ሚሊዮን ፓውንድ ዝዓደገቶ ወዲ 23 ዓመት ባርኮላ ኣብ ዓወት ክለብ ፒኤስጂ ክልተ ግዜ ኣከታቲላ ጽዋዕ ቻምፒየንስ ሊግ ኣብ ዝዓተረቶ ልዑል ቶራ ተጻዊት እዩ ናብ ሊቨርፑል ግዒዝ ዘሎም። ሊቨርፑል ንምኻድ ሉዊስ ዲያዝን መሐመድ ሰላሕን ተገንዚባ ብዝግባእ ንመኣዝን መስመር ምጥቃዓ ተካእቲ ክተምጻሉ ብዘይምኽኣላ ዋጋ ክኽፍላ ጸኒሕ እዩ። ሕጂ ግን ነቲ ነዊሕ ዝበሃገቶን ኣብ ቁልጡፍ ስታይል ምጥቃዕ ኢራዮላ ክርዕም ትጽበዮን ባርኮላ ወኒናቶላ። ኣብ መወዳእታ ነቲ ናብ ኖቲንግሃም ፎረስ ዝተሰጋግረ ሊያም ዴላፕ ስዒቡ ኒኮላስ ጃክሰን እውን ናብ ኣስቶን ቪላ ከም ዝተሰጋግረ ወግዓዊ ኮይኑሎም። ሴኔጋላዊ ጥቃዒ ኒኮላስ ጃክሰን ብ65 ሚሊዮን ፓውንድ ካብ ቸልሲ ናብ ኣስቶን ቪላ ምጽምባሩ ወግዓዊ ኮይኖም ቸልሲ ብ2023 ካብ ቪያሪያል ክትዕድጎ እንከላ 32 ሚሊዮን ፓውንድ ካብ ዝኸፈለትሉ ዕፅፊ ከሲባያ ሕጂ ሸይጣቶ ዘላ።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለና ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ምስ ዝተረፉ መደባትና ንሓድገኩም ቦገነይ ሰላም።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ። ንምክታልኩም ብክብሪ ዕድም
1: ኣብ ማዓስከር ሓይሊ ኣየር ኤርትራ ዝካየድ ዘሎ ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ብረቡዕን ሓሙስን ብፀወታት ኩዕሶ እግርን ኩዕሶ መርበብን ቀፂል ነይሮም። ኣብቲ ብሓሙስ ኣብ ዝቕፅለ ኣብ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ፈለማ ፅንዓትን ሓሊበትን እየን ተረኺበን። ሓሊበት ኣብ መበል 19 ከምኡውን 21 ደቓይቕ ብጀውሃይር እድሪስ ክልተ ሸወታት ክተመዝግብን ከላ ፅንዓት ኣብ መበል 16 ደቕ ብሰሰንተ ኸስተ ሓንቲ ሸወቶ መዝጊባ ፀወታ ብዓወት ሓሊበት ኣብ ልዕሊ ፅንዓት 2-1 ተዓፅዮም። ቀፂለን ዘተረኸባ ጋንታት ናይ ደቂ ተባዕትዮ ዊናን ሕድርን ነይረን። ጋንታ ዊና መበል 16:58:54 ደቓይቕ ካብ ኣንዴት እስቲፋኖስ 2 ሸወታት ካብ ኢብራሂም መሓመድ ሓንቲ ሸወቶ ክተመዝግብን ከላ ጋንታ ሕድሪ ኣብ መበል 4:45 ደቓይቕ ካብ መዋእል ገብረ እግዚኣብሄርን ናሆም ተኽላይን ሓሓደ ሸወታት ኣመዝጊባ ዊና 3-2 ኣብ ልዕሊ ሕድሪ ተዓዊታ። ተፃወታይ ሕድሪ ናሆም ተኽላይ ብ10 ሸወታት ኣብ መሪሕነት ዝርከብ ተፃወታ እዩ። ኣብቲ ኣጋጣሚ እውን ፅንዓት ንሓሊበት 3 ባሮ ክስዕራን ከላ ኣብ ናይ ደቂ ኣንስትዮ ሕድሪ ንፈንቅል መሰረትን ሮኬት 2 ባሮ ክስዕረን ከለዋ ኣብ ናይ ደቂ ተባዕትዮ መሰረትን ሮኬት ፀሓይ በርቂ ንፈንቅል 2-1 ተዓዊተን ኣለን። ስፖርታዊ ውድድራት እዚ ሓይሊ ኣየር ኤርትራ ፅባሕ ቀዳም ብፀወታት

ኩዕሶ እግርን መርበብን ቀጺሉ ክውዕል እዮም። ብምትሕባር ጨንፈር ስፖርትን ብፌደሬሽን ኩዕሶ መርበብ ዞባ ማእከልን ተወዲቡ ዝካየድ ዘሎ ክረምታዊ ውድድራት ኩዕሶ መርበብ ግራስሮት ድማል ሓሙስ እውን ሓሙሽተ ፀወታት ብምክያድ ናይ ምድብ ፀወትኡ ዛዚሞም ዝተረኽበ ውፅኢት ድማ ኣብ ክሊ ዕድመ 16-17 ኣኽርያን በሪኽ ጎዳይፍ ንገዛ ባንዳ ብተማሳሊ ውፅኢት 2-1 ክስዕረን ከለዋ ኣብ ክሊ ዕድመ 14-15 ደቂ ተባዕትዮ ገዛ ባንዳ ንገጀረት 2-0 ኣብ ናይ ደቂ ኣንስትዮ ተማሳሊ ክሊ ዕድመ ኣባሻውል ንኣኽርያ ጎዳይፍ ንበሪኽ 2-0 ብዝኾነ ውፅኢት ስዒረናን። እዚ ውድድር ሎም ዓርቢ ኣብ ሰዓታት ቅድሚ ቀትርያ ሜዳ ቦቸፊላን ካልኣይ ደረጃ ቤት ትምህርቲ እምባህራን ንመዛዘሚ መንሓለፈ ግጥማቱ ከሰላስል እዩ። በቲ ዝተረኸበ መሰረት ድማ ሰንበት ናይ መዛዝሚ ውድድራት ክካይድ እዮም። ፌደሬሽን ኩዕሶ ዞባ ማእከል ተወዲቡ ክካየድ ጽንሐ ውድድር ብሰሉስ 25 ሓሰ መጋረጃ ዓጺሎም። ፌደሬሽን ኩዕሶ ዞባ ማእከል ንሰሙን ሙሉእ ከካየዶ ጽንሐ ውድድር ኣብ ኒያላ ሆቴል እዩ መጋረጃ ዓጺዩ። ኣብቲ ንሻሻይ ግዜኡ ዝካየድ ጽንሐ ውድድር ፌደሬሽን ኩዕሶ ዞባ ማእከል እምበኣር ካብ ዕለት 17 ክሳብ 25 ወርሒ 8/2026 ውድድራት ቼዝ ካብ ተማሃሮ መዋእለ ህጻናት ክሳብ ላዕለዋይ ትምህርትን ሰራሕተኛታትን ዝርከቡ ተወዳደርቲ ዘሳተፈ 3 ዓበይቲ ውድድራት ክላሲክ ናይ 45 ደቂቕን ወሰኽ 30 ካልኢትን እዩ ኣካይዱ። ኣብዚ ውድድር እዚ ብዝተረኣየ ተሳትፎ ሓደስቲ ጻወትን ብዕድመ ኣዝዮም ንኣሽቱ ዝኾኑ ተምሃሮን ሓያል ውድድር ብምንባሩ ስፖርት ቼዝ ዕብየት የመዝግብ ከም ዘሎ ተገምጊሞም። ከም ዝፍለጥ ፌደሬሽን ኩዕሶ ዞባ ማእከል ስፖርት ቼዝ ኣብ መላእ ሕብረተሰብና ብፍላይ ድማ ኣብ ዞባ ማእከል ንምብርታዕ ብዙሕ ፃዕርታት ከካይድ ጸኒሕ ዘሎ። ኣብ ዝሓለፈ ወርሒ ሓምለ ድማ ነዚ ዝዓለመ ምስ ጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ዝተዋህደ ክሳብ ደረጃ ንኡሳን ዞባታት ውሪዱ ካብ ተምሃሮ መባእታ ክሳብ ካልኣይ ደረጃ ቤት ትምህርቲ ዝርከቡ ተወዳደርቲ ዘሳተፈ 2 ዓበይቲ ውድድራት ኣካይድ ምንባሩ ይዝከር። ንጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ብምውሃድ ድማ ጥመትኡ ኣብ ተምሃሮ ዘተኮረ ዓበይቲ ናይ ግራስሮት ስልጠናታትን ውድድራትን ብጋንታት ኣብያተ ትምህርትን ንኡሳን ዞባታትን ዝተጠርነፉ ተምሃሮ ብዝተወሰደ ተበግሶ ጽቡቕ ውፅኢት ተራእይዎሎም። ናይዚ ውፅኢት ድማ ተምሃሮ ትሕቲ 17 ዓመት ኣብ ሊግ ኤ ብቕዓት ኣብ ልዕሊ ኮይኖም ውድድሮም ክፍጽምን ከለዉ ኣብዚ መዳይ ብፍሉይ ዝደምቑ ተምሃሮ ፍቁር የማነ፣ ራሚ ዑስማን፣ ያፌት ኣብርሀ፣ ዳይሞን ኣስመሮም፣ መሱና መድሃኔ፣ ናሪማን የማነን ኣብ ንኡስ ዕድሚኦም ዓብዪ ውፅኢት ኣመዝጊቦም። ዕጫ ምድብ ቻምፒየንስ ሊግ ዓመተ 2026-27 ትማሊ ኣማስዩ ወዲቖም። እዚ ካብ ዝሓለፈ 2 ዓመታት ኣትሒዙ ኣብዚ ውድድር ዝሳተፋ ክለባት ካብ 32 ናብ 36 ክለባት ኣዕብዩ። ኣብ ኣፃውታን ኣካይዳን ሓድሽ ቅዲ ዘተኣታተወ ቻምፒየንስ ሊግ ኤሮጳ ሓንቲ ጋንታ 8 ፀወታት ኣካይዳ 4 ኣብ ሜዳ 4 ድማ ካብ ሜዳ ወፃኢ ቀዳሞት 8 ክለባት ብነጥቢ ዝመርሓ ብቐጥታ ናብ ዙር 16 ዝሓልፋ ኮይነን ካብ 9 ክሳብ 24 ተርታ ዝሓዛ ክለባት ድማ ናብ 2 እግሪ ኣውዲእካ ምሕላፍ ፀወታ ኣካይደን ናብ ዙር 16 ዝፅምብራ ይገብረን እዮም። ካብ 25 ክሳብ መወዳእታ 36 ተርታ ዝሓዛ ግን ካብዚ ውድድር ይግለፋ ዝብል እዮም። ኣብዚ ትማሊ ዕጫ ዝወደቕሉ ኣጋጣሚ እምበኣር ክለባት ፒኤጂ ኣንጻር ባርሰሎናን ማንቸስተር ሲቲን፣ ኣርሰናል ኣንጻር ባየር ሙኒክን ሪያል ማድሪድን፣ ባየር ሙኒክ ኣንጻር ኣትሌቲኮን ኣርሰናልን፣ ሊቨርፑል ኣንጻር ኣትሌቲኮን ኢንተር ሚላንን፣ ሪያል ማድሪድ ኣንጻር ኢንተር ሚላንን ኣርሰናልን፣ ባርሰሎና ኣንጻር ማንቸስተር ሲቲን ፒኤስጂን፣ ማንቸስተር ሲቲ ኣንጻር ፒኤስጂን ባርሰሎናን፣ ኢንተር ሚላን ኣንጻር ሊቨርፑልን ሪያል ማድሪድን፣ ኣትሌቲኮ ማድሪድ ኣንጻር ባየር ሙኒክን ሊቨርፑልን፣ ማንቸስተር ዩናይትድ ድማ ኣንጻር ባየር ሙኒክን ኣትሌቲኮ ማድሪድን ዝርከቦም ዓበይቲ ግጥማት ምድብ ክጽወቱ መደብ ኣሎም። ቀዳማይ ናይ ምድብ ፀወታ ሰሉስ 8 መስከረም፣ ናይ መወዳእታ ናይ ምድብ ፀወታ ድማ 27 ጥሪ 2027 ከካይድ እዮም። ቸልሲ ታሽዓይን 10 ተፃወቲ በዛ ክራማት ናብ መሳርዓ ፀንቢራም። ካብ ሽያጥ 2 ተፃወቲ ኣጥቃዕታ ሊያም ዴላፕን ኒኮላስ ጃክሰንን ክሳንቢትን 15 ሚሊዮን ፓውንድ ገዚፍ ኣታዊታ ዝኸዕበተ ቸልሲ ንወዲ 18 ዓመት ኢጣላዊ ተኸላኻሊ ሆነስት ኣኸኖር ካብ ኣትላንታ ብ40 ሚሊዮን ፓውንድ ኣፈሪማቶም። እዚ ናይ ማእከል ተኸላኻሊ ኣቐዲሙ ኣብ ዓይኒ ዓበይቲ ክለባት ኣትዩ ዝጸንሐ እዮም። እዚ ከምዚ ኢሉ እንከሎ እውን 10 ተጻወቲ ቸልሲ ትማሊ ኣብ ዝተኻየደ ናይ መወዳእታ ዝርርብ ሃላውዳት ኣስቶን ቪላ ማርቲነዝ ምስ ቸልሲ ተጸንቢሮም። ኣርጀንቲናዊ ሃላውዳት ኢሚልያኖ ማርቲነዝ ብ7.5 ሚሊዮን ፓውንድ ካብ ኣስቶን ቪላ ናብ ቸልሲ ከም ዝተሰጋግረ ተሓቢሮም። ደረጅኡ ዝሓለወ ሓላውዳት ከይሓቆፈት ክትጓዓዝ ጸንሐትን ዝሓልፈ ዓመት ከቢድ ዋጋ ዝኸፈለትን ቸልሲ ኣብ መኽፈቲ ጸወታ ፕሪምየር ሊግ ዝዓመት ኣንጻር ፉልሃም ብ3 ሸቶታት ኣጥቃዕታ ብዓወት እንተዘይትውሓስ ብስዕረት ንተበገሰት ነይራ። ኣብ ቀዳማይ መስመራን ማእከልን ውሕልልቲ ኮይና ቀሪባ ዘላ ብሉስ ዝተርፋ ዝነበረ ኣብ ድሕሪት ሓላዊ ማዕጾ ስክፍቲኣ ተዓጺሎም። እውት ዋንጫ ዓለም 2022 ወዲ

0: 33 ዓመት ማርቲነዝ ነቲ ድኹም ጎድኒ ቸልሲ ኮይኑ ጸንሐ ድሕርዋይ መስመራ ርግኣት ክፈጥረሉ ትፅቢት ተነቢሩሉ እናሃለወ እዩ ንሕክምናዊ መርመራ ናብ ለንደን ተጓዒዙ ዘሎም። ባርኮላ ካብ ፒኤስጂ ናብ ሊቨርፑል ተሰጋጊሩሎም። ኣዋርሕ ዝወሰደ መስርሕ ፈረንሳዊ ኣጥቃዒ ብራድሊ ባርኮላ ካብ ፒኤስጂ ናብ ሊቨርፑል ብመበገስ ዋጋ 100 ሚልዮን ፓውንድን ድሒሩ ዝውሰኾን ናብ መፈጸምታ በጺሑሎም። ፒኤስጂ ቅድሚ 3 ዓመት ካብ ሊዮን ብ38.5 ሚልዮን ፓውንድ ዝዓደገቶ ወዲ 23 ዓመት ባርኮላ ኣብ ዓወት ክለብ ፒኤስጂ ክልተ ግዜ ኣከታቲላ ጽዋዕ ቻምፒየንስ ሊግ ኣብ ዝዓተረቶ ልዑል ቶራ ተጻዊት እዩ ናብ ሊቨርፑል ግዒዝ ዘሎም። ሊቨርፑል ንምኻድ ሉዊስ ዲያዝን መሐመድ ሰላሕን ተገንዚባ ብዝግባእ ንመኣዝን መስመር ምጥቃዓ ተካእቲ ክተምጻሉ ብዘይምኽኣላ ዋጋ ክኽፍላ ጸኒሕ እዩ። ሕጂ ግን ነቲ ነዊሕ ዝበሃገቶን ኣብ ቁልጡፍ ስታይል ምጥቃዕ ኢራዮላ ክርዕም ትጽበዮን ባርኮላ ወኒናቶላ። ኣብ መወዳእታ ነቲ ናብ ኖቲንግሃም ፎረስ ዝተሰጋግረ ሊያም ዴላብ ስዒቡ ኒኮላስ ጃክሰን እውን ናብ ኣስቶን ቪላ ከም ዝተሰጋግረ ወግዓዊ ኮይኑሎም። ሴኔጋላዊ ጥቃዓይ ኒኮላስ ጃክሰን ብ65 ሚልዮን ፓውንድ ካብ ቸልሲ ናብ ኣስቶን ቪላ ምጽምባሩ ወግዓዊ ኮይኖም። ቸልሲ ብ2023 ካብ ቪያሪያል ክትዕድጎን ከላ 32 ሚልዮን ፓውንድ ካብ ዝኸፈለትሉ ዕፅፊ ከሲባያ ሕጂ ሸይጣቶ ዘላ።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ምስ ዝተረፉ መደባትና ንሓድገኩም ቦገነይ ሰላም።

0: መደብና ትራን ኣብ ሰሙን እዙ ኣብዝ ሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግራቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንሙሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ፣ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናኸቦም ስናና ሽግር ኩሉስግደብ ሰምዓና ንዝምዕና እዮም ሓደ መዓልቲ ሰምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፌንምሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

0: ስመይ ዊንተ ዑስማን ይበሃል። ካብ ኮሌጅ ናይ ንግድን ማሕበራዊ ስነ ፍልጠትን እየ መፅ ዝወዳእ ኩሉ ዓውዲ ከዓ ቢዝነስ ማነጅመንት ኤንድ ፐብሊክ ኣድሚኒስትሬሽን እዩ። እታ መፅናዕቲ ኣርእስታ ትንትናዊ መፅናዕቲ ምምዕባል ወሰኽ ክብሪ ትሕዝቶ ፀባን ውፅኢቱን ኣብ ዞባ ማእኸል ኤርትራ ምስ ዘለዎ ዕድላትን ብድሁርታትን እያ ትብል። ሕጂ እቲ ቀንዲ ዕላማ ናይዚ መፅናዕቲ ከዓ እዚ ውፅኢት ፀባ ናይ ኤርትራ ንምምዕባል ንቐፃልነቱ ከዓ ምውሓት ኣነን ብፆታይን ብሓንሳ ኮይና ክነፅናዓ ከለና እዛ መፅናዕቲ ብዙሕ ነገራት ኢና ረኪብና። ሓደ ካብኦም ከዓ ንውፅኢት ፀባ ንክምዕብልን ንክቅፃልነት ንክህልዎን ዘወግዱ ብዙሓት ነገራት እዮም ዘለዉ። ሓደ ካብኦም ከዓ እቶም ኣብ ውሽጢ ኣብቲ ውሽጢ መስርሕ ዝርከቡ ኣክተርስ ኢልና ንፅውዖም ከም እቶም ንባዕሎምቶም ፕሮዲሰርስ ይኮኑ ኣለዉ ንባዕሎምቶም ሸየጥቲ እውን ሓደ ካብኦም እዮም ማለት እዩ። ንዕም ብዙሕ ብድሆታት እዩ ዘጋጥሞም። ሕጂ ከመይ ጌርና ሓደ ብሓደ እቶም ብድሆታት እንዳርኣናሲ ከመይ ጌርና ክነማዕብሎ ንኽእል እቲ ናይ ፀባ ውፅኢት። ሓደ ካብቲ ርክበታትና ኣፍልጦ ናይ ህዝቢ ክኾኑ ዘለዎ ህዝቢ ኣፍልጦ እንድሕር ኣለዎ እቲ ምምዕባል ናይ ፀባ ምምዕባል ፀባን ኩነታት ምምዕባል ንዓና ክሕግዘና እዩ። እቲ ካልኣይ ከዓ ናይ ፖሊሲ ጉዳይ ኣሎ። ኩሉ ግዜ ኩሎም ቶም ኣክተርስ ኢልና ዝፀዋዕናዮም ኣብ ትሕቲ ፖሊሲ ናይ ሃገር ስለ ዝሰርሑ እቲ ፖሊሲ እንድሕር እቲ ማዕቢሉ ነቶም ኣክተርስ ዝሕግዝ ፖሊሲ እንድሕር ክወፅእ ኢሉ ከዓ እዚ ዓብ ነገር ይኸውን ኣሎ ማለት እዩ። ተሳሰይቲ ከዓ ኩሎም ቶም ኣክተርስ ሓደ ብሓደ እቲ ዘለዎም ሽግራት ተራእዩ ከም ናይ ብዙሓት ሽግራት ዘጋጥሞም ሽግራቶም ተራእዩካ ሓደ ብሓደ ክቅየር ዝኽእል እንድሕር ኮይኑ ዝበለፀ እቲ መልእኽቲ እኳ እቲ ቀንዲ እቲ ድሌታትናን እቲ ኣገዳሲ ንብሎ ንናኽና ፕሮዳክሽን ወይ ድማ ንናኽና ነቶም ነቲ ጥሪትና ንቕሱ ነቲ ናኽና ውፅኢት ኣገዳሲ ንብሎ ነገራት ምፍላጥ እዩ። እንድሕር እቲ ዘድልየካ ነገር ትፈለጥ እንድሕር ኮይንካ ከዓ ግድን ምሳሉ ክትሰርሓሉ ኢኻ ንክትረኽቦ ከዓ ክትፅዕር ኢኻ ማለት እዩ። ሕጂ እቲ ዘድልየካ ነገራት ዘይምፍላጥ ትምህርቲ ብዛዕባኡ ዘይምውሳድ ንሶ ኣፍልጦ ዘይምህላው ብዛዕባኡ ኣገዳ ሓሳይ ስለ ዝኾነ ኣፍልጦ ኢች ኣክተር ኣፍልጦ ግድን ክህልዎ ከም ዘለዎ እዚኣ ግድን ኣገዳሲት ኮይና ትስማዓኒ።
1: ሽመይ ምስግና ተኽለ ሃብቱ ባህል ድመፃእ ኩሉ ሃገር ንርወይ እዩ ሃዋሁ ዝወፀ የለን ብጣዕሚ ፅቡቕ እዩ ኩሉ ማለት እዚ ከምዚ ዓይነት ኣቐዲሞም ነብዚ ናይ 225 ዝነበረ ናይ ኤርትሪያን ስታዲስ ወይ ከዓ ስለ ኤርትራ ዝግበር መፅናዕቲ ቀሪቡ ዝነበረ ፅሑፋት ኣብኡን መፅእ ነይረ ብጣዕሚ ኢንትረስቲን። ካልኣይ እቲ ዘሐጉሰካ ነገር ኣብ ውሽጢ ሓፂር ግዜ ካልእ ካልኣይ ብሚኒስትር ሕርሻ ተዳልዩ ከምዚ ክኸውን ብጣዕሚ ኣተባባዒ እዩ። ምክንያቱ ከምዚ ዓይነት መፅናዕትታት ወይ ሰሚናራት ሰፊሕ ግደ እዩ ዘለዎ እቶም ኣብዚ ዓዲ ዘለዎ ክኢላታት ተብደገ ዘለዎ ክኢላታት እናዓደምካ ፍልጠት እናተለዋወጠ ሰብ ዕቤት ብኢድ መፅእ ኣድሕትካ እናተመሃርካ ማለት እዩ። እዛ ናይ ኣቕሪባያ ዘለኹ ፅሑፍ ብዙሕ ሳይንሳዊ ሕልክላክ ዘለዋ ኣይኮነትን ንፅርትን ርድእትን እያ ሓፃርያታ መልእኽቲ እታ ትሕዝቶኣ እንታይ እያ ቆፈ ንህቢ ኣብዚ ዓዲ ክፈሪ ክኽእል ኣለዎ ንኣብነት ካብ ተሰሶ ካብ ደገ ስሩሕ ካብ ዝኣቱ እተን ምሩፅ ዕንጨይቲ ዘለዎን ዓድታት ከምዘን ንበዓል ስካንዲኔቪያ ነርወይ ዳኣመስላ እቲ ዕንጨይቲ ካብኡ መፅኡ ኣብዚ ዓዲ ክስራሕ ክኽእል ኣለዎ ንኣብነት እቲ ባህላዊ ቆፎ ንህቢ ንብሎ ብዝተፈላለየ መልክዕ ዝስራሕ ኣለና ሕጂ ነሱ ቦትኡን ኮይኑ ኣውቶማቲካሊ ንኡ ብሓደ ግዜ ትድምስሶ ማለት ዘይኮነ ነሱ ቦትኡ ኮይኑ ግን ደረጅኡ ትሕድ በለ ስለ ዝኾነ ዓለምለኻዊ ስታንዳርድ ንክንሕዝ ስለዘይሕግዘና ንክትክኦ ግን ኣብ ክንዲ ስሩሕ ካብ ደገ ተምፅእ እቲ ማተርያል ካብ ደገ መፅኡ ኣብዚ ብተግባር እናፍሬኻ ግራጅዋል ንኡ ንምትካ እዩ። ነዚ ንምግባር ሕጂ ኣነ ማለት ተግባራዊ ዝኾነ ይትናተይ ብዝበ ብሓሳብ ኣይኮነ ነዚ ነገር እዚ ንክገብሮ ምስ ሚኒስትሪ ሕርሻ ተዘራሪብና ሚኒስትሪ ሕርሻ ግሪን ላይት ሂብዎ እቲ መስርሒ ሲ ብውሽጢ ሓፂር ግዜ ክጅመር እዩ ሳያታ ሓሳይነ ኣነ ሕጂ ሓረስታይ ንህቢ የቡ ምስቲ ካልእ ኣካዳሚያዊ ትምህርተይ ሰፊሕ ናይ ሕርሻ ናይ ንህቢ ስለ ዘለኒ ንህቢ ስለ ደፍሪ ቆፈ ንህቢ ኣይገዝእን እየ ንብ ብታዓዲ እውን ክቡር እዩ ቆፈ ንህቢ ክትገዝኦ ሕጂ ቆፈ ንህቢ ባዕለየ ዝሰርሕ ማለት እዩ ቀደሙ ናይ ተግባረ ኢድ ባክግራውንድ ስለ ዘለኒ ማለት እዩ። ሕጂ ፍሉይ ናይ ተግባራ ኢድ ባክግራውንድ ክህልወካ ወይ ፍሉይ ከም ንበዓል ሌዚ ማሽን ዳኣመሰለ ኣድቫንስድ ማሽነር ክህልወካ ማለት ኣይኮነ ቆፈ ንህቢ ክተዳሉ ከለካ ይሰብ ቨሪ ሲምፕል ማንም ሰብ ብኢዱ ተሰኪምዎ ክኸይድ ኽእል ንኣሽቱ ማሽነሪ ኣውቶማቲክ ኹን ማንዋል ብምጥቃም ነተን ቆፈን ህቢ ባዕልኻ ክተዳልዎን እጂ ነዚ ንምግባር ሚኒስትሪ ሕርሻ ብዘዳልዎም ሞያተኛታት ባዕለይ መፅአ

ቅልል ቅልል ዝበለ ሞያታት ወይ ኤርያታት ኣብ ክንዲ ካብ ደገ የፈርዩ ትዕድጎ ቅልል ቅልል ዝበለ ልክዕ ኣብ ደገ ዘለዉ ኣሕዋትና እዚኦም ከምኡ ኩሉ ሰብ እታ ዝኽእላ እናሰጋገርካ ማለት እዩ። ሕጂ ትነውለጅ ተሰጋጊሩ ኣሎ እቲ ዕድል ስራሕ ኣብዚ ተሪፉ ኣሎ እቲ ማቴርያል ከዓ ትፈልጦ እንትርእዮን ፅፉፍ ፍርያት ሓፊዝካ ኣለኻ ነሳያት ኣርእስቲ ሓንቲ ቆፈ ንህብ ብዛዓዲ ምስናይ ሚኒስትሪ ሕርሻ ሲምፕል ኣሃዝ ምጥቃስ እንድሕር ኣ ተደልዩ ብዝገበርክዎ ሕቶ ወይ ዘተ በዚ ናይ ዝዓዲስ ካብ 3500-4000 ንድሕር ኣ ኮይኑ ዋጋ ፎር ኤግዛምፕል እታ ሓንቲ ሞደርን ላንግስትሩስ ቢሃይቭ ንብላ በዛ ዋጋ እዚኣ ንድሕር ኣ ማተርያል ገዚእካ ክትመፅእ ኮይንካ መንጎ 5-6 ቆፈ ንህብ ተዳሉ እዚ ብጣዕሚ ገዚፍ ሂጅ ማለት እዩ። ካልኣይ እቲ ነውለጅ ኣብዚ ተርፈሉ ባዕልካ ክሰርሖ ከለካ ትፍልጠት ይወራረሰ ኣሎ ተራ ነገር እዩ ማለተይ ስቕልል ዝበለ ፍልጠት ስለ ዝኾነ ከምዚ ዓይነት በይዚክ ዝኾነ ነውለጅ ሰብ ሃንዲ ክኸውን ክኽእል ኣሎ ኤርዩ ከከባቢ ማንም ገባራይ ማለት እዩ። እቲ ነውለጅ ኣብዚ ይተርፍ ኣሎ ማንም ው ናብቲ ስራሕ ክነጥፍ ዝደሊ ሰብ ኮርስ ሂብካ ነቲ እናሰርሐ ንህቡ እናባዝሐ ክስታይ ክገብር ይኽእል ኣዘሰዩ ንታይ ኣብ ሓደ ግዜ ማለት እዩ። ኣብ ሓደ ዘይምቹ ባህላዊ ዝኾነ ቆፎ ንብሎ ዘለና ኮይኖም ክፍርዩን እተደውፅ ዋእታዊታትን ብዓፀፋታት ዝያዳ ኣለዎ ማለት እዩ። እቲ ፍርያትን ቶም ንህቢ ስታንዳርዱ ዝሓለዉ ክኸውን ኣሎ ቶም ንህቢ ጥዕንኦም ዝሓለዉ ክኾኑ ኣለው። ስለዚ ብኡ ከማን ገዚፍ ጥቕሚ ኣለዎ ማለት እዩ በዚ ከማን

ስመይ ሴፎር ሃብቶም ይበሃል። ብዓውደ ስነ እንስሳ ካብ ብሕርሻ ሓመል ማሎ ክመፅ ብዛዕባ እዛ መፅናዕታዊ ፅሑፍ ዝያዳ ኣብዘን ዓቕሚ ብቕዓት ናይ ዘን ናይ ጥባ ከብቲ ክሳብ ማዕር ክንደይ ጥባ ንሰን ክህባ ይኽእላ ብዝብል ዝያዳ ኣብዚ ጠቒጠ የ ሰሪሐ ሕጂ እዛ መፅናዕቲ እዚኣኸ ብብዝሒ ዳርጋ ወላ ኤርትራ ክሳብ ዝሕጂ ከም ብድሆ ብዝተፈላለየ ዓይነት መፅናዕትታት ኦቨርካም ወይ ድማ ክትብድሆ ደልያ ደላ እንታይ እዩ ሕጂ እዛ ናይ ሎም ዓይነት መፅናዕቲ ዝያዳ ብዛዕባ ብቕዓት ናይ ዘን ፀባ ከብቲ ክሳብ ማዕረ ክንደይ ፀባ ክህባና ይኽእላ ብፍላይ ከዓ ካብ ሓንቲ ከብቲ ሲ ካብ ሓንቲ ላም ክንዲምንታይ ፀባ ከነምፅእ ንኽእል ንዕኡ ነቲ ደረጃ ተደሊናያ ደለና ከዓ ብኸመይ ክንበፅሖ ንኽእል ዝያዳ ኣብ ዝብል ዕላማ ዝዓለመት ያ ነራ መፅናዕቲ መብዛሕትኡ መፅናዕትታት ኣብ ከባቢ ሓመል ማሎን ስጡሩን ዝተኸይደ እዚአን ክልተን ከም ኣብነት ወሲደ እተን መፅናዕት ኣብተን ቦታ ኣካይደ እየን ሕጂ ኣብዚ ከዓ እተን ዳርጋ ኤርትራ ምሉእ ንጥቀመለን ዘለና እንስሳታት ኣለዋ እቲ ዓቕምን ከ ክሳብ ማዕሪ ክንደይ ደረጃ እዩ ነቲ ተደልዩ ደሎ ደረጃ ንክብፃሕከ እንታይ እንታይ ክግበር ዘለዎ ኣብ ዝብል ዝያዳ ዓሊመ ሰሪሐ ምክንያቱ እቲ ቀንዲ በዳሂ ኮይኑ ዘሎ ኣብዚ እዋን እዚ ውሑስ ድኾነ ምግቢ ብዝሓሰረ ዋጋን ብቐሊሉ ብክትረኽቦ ንክትእል ናብ ዕዳጋ ንክተውርን እቲ ቀንዲ ዕላማ ደርጋ ብመንግስትን ብሚኒስትሪ ሕርሻ እውን ዝስራሓሉ ደሎ ድዕመመሉ ደሎ እዩ ነዚ ንምክ ንምምላእ እታ መፅናዕት ኣካይድያ ካብዚ ዝረኸብኮ እንታይ ሕጂ ደሎ እቲ ደሎ ድሕረታት ቀንዲ ኣብተን ብቕዓት ናይተን ከብትታት ክብ ንምባል መጀመርያ እቲ ደሎ ህዝቢ ክነቅሓሎ ሚኒስትሪ ሕርሻ ክሳብ ዝሕጂ ሰዓት ብዝተፈላለየ መንገዲ ናይ ኣስተምህሮታት እናሃበ ዳርጋ ፍርቂ ጥዕማም ክዓሙ ፀኒሑ እዩ ተሪፉ ዘሎ ቆቁሩብ ነገራት እዩ እስ ከዓ እናተከኣና ንኸይደለና ስለዚ እተን ተሪፈን ደለዋ ዕማማት ቀዳማይ ክነቅሕ ኣለዎ ክነቅሕ ከሎ ሕጂ እንታይ እዩ እቲ ናይ ፀባ ከብቲ ምፍራይ ናይ ፀባ ከብቲ እንተ ደኣ ከም ሓደ ቢዝነስ ገንዘብ ከተእትወሉ ትኽእል ሓሲብካ እንትኾንካ ከመይ ጌርካ ከተመሓድረን ኣለካ እንታይ እንታይ ኒ ከተማእክል ደለካ ክትዕቅቦም ደለካ ሰነደትካ ብዛዕባ እዚኦም ህዝቢ ክነቅሕ ከም ዘለዎ ሓደ ኣብዚ ዝያዳ ፀቒታ ኣፅኒዓ እቲ ኣብ መወዳእታ ክብሎ ዝኽእልካ እንታይ እዩ ኣብ ህዝቢ ኣብ ዘለዎ ሃልዩ ብፍላይ እቲ ሓረስታይ ኣብ ልዕሊ ናይ ፀባ ኣብ ናይ ፀባ ከብቲ ዝያዳ ተገዳስነት ንዘለዎ ከመይ ጌርካ ከተመሓድረን ክትክእል ኣለካ ካብ ሓንቲ ላምሲ ክሳብ 25 30 ሊትሮ ክትረክብ ከም ትኽእል ክፈልጥ ክኽእል ኣለዎ ነዚ ደረጃ እዚ ንክትበፅሖ ድማ ካብ ኣመጋግብአን ጀሚርካ ትምግበን ወይ ኣብ ንዕአን ምችውነት ክፈጥረለን ዝኽእል ባይታ ስለ ዝቐመጥካየን ደይኮነ እስን ዝደልዮ ነገራት ካልእ ኣሎ ብዛዕባ እንድምልከት ክትሕዞ ዘለካ ሰነዳት ኣሎ ብዛዕባ ኩሉ ነገር ማለት እዩ ሕጂ እቲ ሰነዳት ክተሓዝ ከም ዘለዎ ከዓ ነቶም ሓረስቶት ኣብዚ ዓውደ እዚ ዝያዳ ነጥፉ ዘለዎ ከዓ ንዖም ዝያዳ መብርህ ትህብ እያ ሕጂ እንተ ደኣ እቲ ናይ ፀባ ከብቲ ምፍራይ ከም ሓደ ቢዝነስ ይሓስቦ እንተ ሃልዩ ዋላ ከም ስራሕ ክሓስቦ ከሎ እቲ ስርሑ ብመንፅር ሓደ ውልቀላን ርዩ ንኩለን ክውክለን ክኽእል ኣሎ ሓደ ቀዳማይ ነገር ብዛዕባ እቲ ፈጢሩለን ዘሎ ገዛ ምችውነት ይፈጥረለን ኣሎ ዶ ሓደ ዚ ቀዳማይ ቀዳምነት ክህቦ ኣለዎ ኪነቱ ንሱ መግቢ ጥራይ

ክህበ ደይኮነ ኣበይ ናይ ግዜ ብብዝሒ መግቢ ክወስድ ኣለዎን ሪከርድ ክሕዝ ኣሎ ሰነዳት ነብሲ ወከፍ ላም ናታ መለለይ ቁፅር ክህሉ ኣለዎ ሓደ ማለት እዩ ብነብሲ ወከፍ መለለይ ኣቁፅርካ ድተሓ ሰነታት ኣለዎ ልክዕ ከም ዝተምሃር ኣብ ክላስ ማርክ ና መላእካ ትኸይድ ከምኡ ማለት እዩ መግቢ ክንዲምንታይ ሂብዋሎ ኣበይ ናይ ብፅሒ ናይ ወርሒ ኣደላ ንጥንሲ ትቐርብ ድያ ደላ ጌና ኣይጠነሰት እንድያ ደላ ኣበይ ናይ ዓውደ ሳይክል ኣኸ ደላ እዚ እውን ሰነዳት ክሕዝ ኣለዎ ስለዚ ሰነዳት ክህብ ከሎ ከምዚኦም ዓይነት ሰነዳት ክሕዝ ከሎ ብዛዕባ ጥዕና እንታይ ዓይነት ቫክሲኔሽን ወይ ድማ ናይ ክታበት ክህብ ኣለዎ ክንዲምንታይ መግቢ ክህባ ክኽእል ኣለዎ እቲ ዝህባ ዘሎ መግቢ ኸ ዝያደ ኣበይ ናይ ዝዓለመ እዩ ኣብ ዕቤት ናይ ጉብዝና ድዩ ዋላስ ኣብ ንፀባ ዝዓለመ እንተዳ ብዛዕባ እዚኦም ሰነዳት ይሕዝ እንተ ደኣ ሃልዩ ዋላ ኢቨን ከመይ ገይሩ ማኔጅ ክገብር ኣለዎ ከመይ ገይሩ ከመሓድር ኣለዎ ወይ ኣበይ ናይ ሃጓፋት ይፈጥር ኣሎ ንኸለልዮ ኣይሽግሮን እዩ ኣበይ ናይ ደረጃ ዋላ ናይ ፀባ ብቕዓት ያደላ ውሑድ ፀባድያ ክትህበሉ ግዜያት ድያ ደላ ዋላ እቲ ናይ መወዳእታ ዓእማ ክትህበሉ ትኽእል ግዜያት ስለዚ ብዛዕባ እዚኦም ብውሽጢ ኣትዩ እንተ ደኣ ሰነዳት ክሕዞም ተጀሚሩ ዝያዳ እቲ ተፈጢሩ ደሎ ሃጓፋት ነቲ ተደልዩ ደሎ ደረጃ ንምብፃሕ ሲ ኣሸጋሪ ይኸውን እዩ ሕጂ ኣነ ብዝገበርኳ መፅናዕቲ ዝያዳ ኣብ ክልተ ቦታ ከም ኣብነት ወሲደ እንዳ ፅኒዐየን ነረ ሕጂ ኣብዘን ክልተ ቦታ ከፅንዕ ከለኹ እቲ ናይ ፀባ ብቕዓተን ጎዲሉ ይፀኒሐኒ ንዓይ ሕጂ እቲ ጠንቂ እንታይ ነይሩ ሕጂ ተን ቦታ ከም ዋላ ኸብ ኣብነት ተወሰድኩም ኣብ ዝተፈላለየ ቦታታት ኣሎ ዝተኻየደ መፅናዕቲ ዋላ ኢቨን ኣቐዲምካ ዝተገበሩ መፅናዕቲ ክትርኢ ከለኻ ብመጠኑ ውሑድ ከም ዘሎ ይረአ እዩ ሕጂ መፅናዕቲ ክካየድ ከለኹ ኣብዘን ዝገበርኮን ናይ መፅናዕትታት ውሑድ ድበለ ነይሩ ካብቲ ንሰን ክበፅሖኦ ድኽእላ ደረጃን ብቕዓትን ድበልኮን ኣዝየን ጎዲለን እየን ፀኒሐናኒ ሕጂ እቲ ጠንቂ ምናልባት እቲ ደሎ ናይ ኩነታት ኣየር ዶ ይኸውን ኢሎማ ግን ኣይኮነን ነይሩ ምክንያቱ ኣብ ነብሲ ወከፍ ቦታን ኣብ ነብሲ ወከፍ ዓይነት ናይ ክላይመት እንከለዉ እቲ ብቕዓትን ክሳብ 324 ሊትሮ ንመዓልቲ ካብ ሓንቲ ላ ክበፅሓሉ ድኽእላ ካልኦት ሓረስቶት እዚስ ዳርጋ ሪኦም እኒኦም ስለዚ ትጠንቂ እንታይ ነይሩ ኢሎም ስረኣኹ ግን ተቐዳማይ ንቕሓት እዩ ትሕት ድበለ ንቕሓት ነይርዎም ዋላ ኢቨን እቲ ድመፆም ድነበረ ኣብ ገሊእ ግዜ ሓበሬታታት ንኽርድእዎ ቁርብ ድንግርግር ድበለ ነይሩ ዝያዳ ከዓ ናብተን ዓውዲ ሕጂ መብዛሕትኦም ከዓ ዳርጋ ዝበዝሐ ከማን ኣንድረኣኹዎም ካብቶም ሓረስቶት መብዛሕትኦም ነዘን ናይ ከብቲ ድበሃል ኣለማት እሞ ልዑል ብቕዓት እንከለውን ብተሞክሮ ብትምህርቲ ደይኮነ ብተሞክሮ እዮም ዝያዳ ከመሓድርዎ ፀኒሖም ስለዚ ተሞክሮ ኣቦቱ ከም ዘለዎ ዝያዳ ከዓ ንቕሓት ክውሳኸ ከም ዘለዎ ከዓ ዳርጋ ካብቲ ዝረኸብኮ መፅናዕታዊታት እዩ

ስመይ መሓር ገብረየስ ገብረ ገርግስ ይበሃል። ኣብ ኮሌጅ ማይ ነፍሒ ኮሌጅ ኦፍ ኢንጂነሪንግ ቴክኖሎጂ ከም ሌክቸረር ኤን ዲፓርትመንት ሄድ ኮይነ ይሰርሕ ኣለኹ። እዚ ናተይ ኣርእስቲ ምናልባት ምስ መዓር ድተሓዝ እዩ። ኣነ ብናይ ኢንቫይሮንመንት ሓለዋ ኣከባቢ የወዲ እየ። እዚ ሒዘዮ ዝመፀኹ ኣርእስቲ ከዓ ናይ መዓር ኮይኑ ትሕዝቶ መዓር እዩ። ምክንያቱ መዓር ኣዝዩ ኣገዳሲ ከም መግቢ ክትጥቀመሉ ትኽእል፣ ንሜዲስናል ማለት ንፈውሱ እውን ክትጥቀመሉ ትኽእል። ኣዝዩ ኣብ ዓለም ሙሉእ ተመራፅን ኣድላይን ኣገዳስን ክነሱ ትሕዝትኡ ግን ክፍለጥ ክኽእል ኣለዎ። ምክንያቱ ኣብ መዓር ብፍላይ ኣዝዩ ንህፃናት ብፍላይ ክሃስ ዝኽእል መርዛም ነገራት ኣለዎ። ስለዚ ኣብዚ መዓር እዚ ኩሉ ዓብይ ንኡስ ኣሰር ዝበሃል ናይቲ መዓር ዛቲ ማክሮ ገለ ንብሎም እዞም ኮንተንት ትሕዝቶ እዚኣቶም ስለ ዘለዎ መዓር መዓር ጥራይ ምባል ዘይኮነ ኣብ ኤርትራ ኸ እንታይ ዓይነት ማዕድናት እዩ ሒዙ ዘሎ እዚ መዓር እዚ ብግቡእ ክንፈልጦ ክንሪኦ ኣለና። ቅድሚ ሕጂ ከዓ ከምኡ ዓይነት መፅናዕቲ ኣይተገበረን። ብዓብዩ ድማ እቲ መዓር ትሕዝቶ ናይ መዓር ምስ ናይ ከባቢ ዝተሓዝ እዩ። እቲ ከባቢ ዝተበከለ እንድሕር ዳኣ ኮይኑ ትሕዝቶ ናይቲ መዓር ከዓ ከምኡ ምስኡ ኣዝዩ ዝተበከለ ነገራት ኣዝዮም ኣሲድ ደለዎም ነገራት ሒዝልካ ዝፀንሕ። ስለዚ ንሰብ ኣብ ክንዲ ዝጠቅም ክጎድኦ እውን ይኽእል እዩ። ስለዚ ንሓለዋ ኢንቫይሮንመንት ክንገብር ወይ ድማ ካብ ናይ ስታንዳርድ ኾነ ክንፈጥር እንድሕር ኮይና ትሕዝቶ ናይ መዓርና ክንፈልጥ ኣለና። ስለዚ ተቐዳመይቲ ዝገበርክዎ ኣነ ንመዓር ከም ሓንታይ ከም ሳምፕል ወሲደ ማለት እዩ ካብ ክልተ ዞባታት ናይ ኤርትራ ኣብ ናቱ መመርመር ኣለዎ። ክትሕዝትኡ እንታይ ይመስል ብግቡእ ክሪኦ ክኢለ ካብቲ ዝረኸብክዎ ድማ ፖታሽም እቲ ዝዓበየ ትሕዝቶ ወይ ትማዓድን ማለት እዩ ዝዓበየ ትሕዝቶ ናይቲ መዓር ኮይኑ ብሓፈሻ ኣብ ኤርትራ እቲ ኣዝዮም መርዛማት ንብሎም ክፋላት ኣዝዩ ዝዋሓደ ኮይኑ ይፀኒሕኒ። እዚ እንታይ እዩ ጠቕሙ ሕጂ ደረዳኣና ሓደ ህፃን ዋላ እዚ ንህፃን ኣዝዩ ሃሳይ ኢና ንብሎ ዋላ ህፃን ብፍላይ ኣብ ማይ ውዒ ዝረኸብክዎ እዩ ትቁሩብ ተኣሲድ ኣለዎ ንብሎ ዘለና ትሕማቕ ነገር ኣለዎ ንብሎ ዘለና ንሱ እውን እንተኾነ ሓደ ሰብሲ ንእሽተይ ህፃን ማለት እዩ ካብ ዋን 1.56 ወይ 1.5 ኪሎግራም ኣብ መዓልቲ ክበልዕ ይኽእል ፀገም ዘይብሉ። እዚ ኣብ ካልኦት ሃገራት እቲ ዘለዎ ኣበርክቶ ከም ጠቕሚ ማለት ከም ማእዛዊ ትሕዝቶ ክልዕል ይኽእል ይኸውን እዩ። ኣብዚ ኣሲዲቲ ግን ብጣዕሚ ኣብ ካልእ ቦታ ይኸፍእ። ኣባና ግን ብዝሓሸ መልክዑ ዝኾነ ሰብ ክጥቀመሉ ይኽእል እዩ። እዚ ከዓ እንታይ ደረዳኣና ውሑስ ከባቢ ከም ዘለና ካብኡ ናብ ኣብቶም ኣዛዊ ትሕዝትኡ ግን ትሕድ በለ እዩ ምስ ናይ ካልእ ክነዋዳድሮን ከለና። እዚ እንታይ ደረዳኣና መዓር ወይ ንህቢ ኣብ ዝኾነ ቦታ ክድርበ ከም ዘይክእል ንዕኡ ምስኡ ዝኾኑ ኣቁፅልቲ ኣሕምልቲ ኩሎም ዓይነታት ማለት እቶም ንዑ ዝጠቕሙ ነገራት ከዓ ክህልዉ ከም ዘለዎም እዩ ዘረዳእና። እዚ ካብኡ እየ ረኺበ ብዓብዩ ካብቲ ፅቡቅ ሪዛልት ረኪበሉ ውፅኢት ረኪበሉ ዝብሎ ግን እዚ ዝብለካ ዘለኹ መርዛምነት ዘይብሉ ምዃኑ ዝሓሸ ምዃኑ ዝዓበየ ውፅኢት ዝረኸብክዎ ኢለ ዝሓስቡ እዩ። ስለዚ ብዙሓት ሓረስቶት ነዚ ንህቢ ብግቡእ ኣብ ግቡእ ቦታ ኣቐሚጦም ኩሉ ምክንያቱ ብፍላይ ዝኸበሳ ክፋል ናይ ኤርትራ ንንህቢ ዝኸውን ቦታ እዩ። ግን ሕዛእቲ ጌርካ ንዑ ዝመስል ኣቁፅልትን ኣሕምልትን ፍላወርን ዘለዎ ጌርካ ማለት እዩ ዝያዳ ማይ ዘለዎ ኩሉ ዝረኸበ ዘማልአ ክትገብረሉ ዝያዳ እቲ ትሕዝትኡ ከምዝዓቢ ክኸውን ይኽእል እዩ። ስለዚ ነዚ ኣየ ንዝኾነ ሓረስታይ ክመክር ኣነ።

ስመይ ክብሪ ሃይለ ካብ ኮሌጅ ንግድን ማሕበራዊ ስንፍልጠትን መፅ ኣርእስታ ነዚ ኣከባብያዊ ኩነታት ኣየር ብሓደ ናይ ቴክኖሎጂ ጌርካ ተቋፃፂርካስ ነቲ ተደልዩ ዘሎ ፍርያት ናብቲ ተደልዩ ዘሎ ቦታ ብዘይ ሓደ ብልሽት ምብፃሕ ማለት እዩ። ስለዚ ክትብገስን ከለካ ኣብ ኤርትራ ብዘጋጥም ዘሎ ብዙሕ ፍርያት ወላ ዳ እምበር ፍርያት ነብዝሕ ብዙሕ ከዓ ብመጠኑ ከዓ እቶም ክባላሸው ዝኽእሉ ፍርያታት ከዓ ኣብቲ ቦታኦም ከይበፅሑ ማርኬት ፕላይስ ከይበፅሖም ከለዉ ከዓ ይባላሸው እዮም። ነዚ ኣማእኪላ ማለት እዩ ከመይ ገይራ ነቲ ተደልዩ ዘሎ ፍርያት ኣፅኒሓ ኣብቲ ናይ ስቶሬጅ ንንውሕ ዝበለ እዋን ተቋፃፂራስ ዝኾነ ሓገዝ ናይ ሰብ ከይገበረት ሓደ ማሽን እናዕዳልዩና ሕጂ ትሕዝቶታ ናይ ማሽን ሃርድዌር ፓርት ኣለዋ ሶፍትዌር ፓርት ኣለዋ። ስለዚ ንሕና ሞር ኣብቲ ናይ ሶፍትዌር ፓርት ክቋፃፀር ዝኽእል ዓቕሚ ጌርና ኢና ዲዛይን ጌርናየ ዘለና። ምክንያቱ ካብ ግዜ ናብ ግዜ እቲ ናይ ፍርያት ናይቲ ንሕና ዝሓዝናየ ናብዚ መፅናዕታዊ ፅሑ ብዛዕባ ባናናን ኮሚደረን እናሒዝና ምክንያቱ እሰን ብቐሊሉ ክባላሸዋ ዝኽእላ ብኩነታት ኣየር ተፀልየን ስለ ዝኾነ ስለዚ ንዕአንቲ ከመይ ጌርካ እቲ ናቱ ናምበሪን ስኢሉ ዝውስኽ ዘሎ ነቲ ክተጉድሎ ትኽእል ተጉድል ዲዛይን ዝኾነ ሲስተም እያ ዘላ። ስለዚ እዛ ሲስተም ተፈቲና ከዓ ክሳብ እቲ 35% በፂሑ ዝነበረ ናይ ሓደ ፍርያት ብፍላይ ናይ ባናና ሎስት ዝነበረ ጥፍኣት ዝነበረ ናብ ክብ ክተብሎ ያ ክኢላ ናብ 12% በቲ ዝገበረቶ ማለት እዩ። ስለዚ እቲ ሽግር ስቴጃት ኣለዎ ማለት ባናና ፍሪ ምስ በለሲ ኣብ ክትመፅእ እንከላ ወላ ኣብቲ ክትበስል እንከላ ወላ ከዓ ክዝርግሐ እንከላ ፀገማት ኣሎ። እዚ ከዓ እቲ ሰብ ትራዲሽናል ወይ ስለ ዝኸይድ ዘሎ እዩ ናይ ኩነታት ኣየር ኣብ ግምት ኣየትወን እዩ። ኩነታት ኣየር ግን እቲ ቀንዲ ማለት እዩ ነቲ ናይ ዕዳጋ ወላ ክቕይረልና ክእል እዩ ማለት እዩ። ምክንያቱ ሓንቲ ዝተባላሸወት ፍርያት ከምቲ ዝለምስቲ ኳሊቲ ዘለዎ ፕሮዳክት ኣይኮንካን ክሸጥ ኣብቲ ዕዳጋ። ምክንያቱ ፍላክቹዌሽን ናይ ዕዳጋ እውን እዚ ምዝንባዕ ናይ ዕዳጋ እውን የጋጥም ኣሎ ማለት እዩ። ስለዚ ነዚ ኣመት ጌይራያ ዛ ንሓስባት ዘለና እቲ ኢንቫይሮንመንት ናትና ኮንትሮል ክንገብሮ ድሕርኪ ኢልና እቲ ተደልዩ ዘሎ ፍርያት ንንውሕ ዝበለ እዋን ስቶር ኮይኑ ክፀንሐልና ይኽእል እዩ። ስቶር ንድሕር ኮይኑ ከዓ ኣብ ዝደለናየ ዕዳጋ ከዓ ኬድና ክንሸጦ ንኽእል ኢና ማለት እዩ። ሕጂ ነቲ ፉድ ሰኪሪቲ ንባዕሉ ኣብ ሃገር ዘሎ ክረጋግኦ ይኽእል እዩ። ምክንያቱ ከም ንሪኦ ዝኾነ ስቶሬጅ ኤርያ ወይ ከዓ ትራንስፖርቴሽን ሽግር ስለ ዘለዎም በታ ዘላ ዕዳጋ

0: ብሓንሳብ ወላ እቲ ፕሮዳክት ወላ እቲ ፍርያት ድሕር መፅኡ ብሓንሳብ መፅእ ብዝሓሰረ ዋጋ ይኸውን ሽብ ከዓ ኣብ ክንረኽቦ ዘይንኽእል ዕዳጋ ከዓ ክንረኽቦ ዘይንኽእል ፍርያት ከዓ ይጋጥመና ሽዑት ናህሪ ናይ ዋጋታት ከዓ ይጋጥማ ኣሎ። ስለዚ ነዚ ሚኒማይዝ ንምግባር ማለት እዩ እዛ ሓሲብናየ ዘለና ንምግዳል ከምዚ ዓይነት ማሽን ክንተኣታቶ ፈቲና ማለት እዩ። እታ ማሽን ድሕር ርኢናያ ሓደ ወላ በቲ መጠን ፓወር እቲ ሃልክ ኤሌክትሪክ ንድሕር ኢልና ክሳብ 5 ቮልት ጥራያ ክተብለልና ብዙሕ ሃልክ ኤሌክትሪክ የለን ወላ ብሶላር ብሓደ ባትሪ ክትስእ ክትፐርፌክትሊ ክትሰርሕ ዝትኽእል እያ ማለት እዩ። ንድ ኣብቲ ዋጋታት ንድሕር ኢና ከዓ ክሳብ $100 ክትበፅሐልና ትኽእል እያ $100 ሽ500 ምስቲ ዝኸስርዎ ዘለዉ ኣዋዳዲርካስ ናይ ዝተማሪን ምድርን ፍልል ኣለዎ ማለት እዩ። ሕጂ መጀመርታ እንታይ እያ ትገብር ኣከባባዊ ዝኾነ ቴምፕሬቸር ሂሚዲቲ ትዕቅነልና ዓቂና ሽዑ ነቲ ቀንዲ ተቋፃፀረ ኣካል ኤስፒ 32 ኢና ተጠቂምና ምክንያቱ ሕሱር እዩ ወላ ከዓ ነዚ ንብሎ ዘለና ቴክኖሎጂ ከዓ ሓጋዚ ስለ ዝኾነ ንዑ ትሕልፈሉ ዘንሱ እንታይ ቅድሚኡ ዲፋይንድ ዝኾነ ኣብ ኮድናትና ማለት እቲ ፐርፌክት ወይ ከዓ ኣይዳል ዝኾነ እቲ ምቹ ባይታ ናይ ሓንቲ ባናና ክትኮን ትኽእል እያ ኮሚደሮ ክትኮን ትኽእል እያ ዝኾነ ዝባላሸው ነገራት ናታ ንነዊሕ እዋን ተዓቂባ ክትፀንሐሉ ትኽእል ቴምፕሬቸር ወይ ከዓ እዚ ሂሚዲቲ ናታ ተፀንዐ መፅናዕታዊ ፅሑፍ ማለት እዩ ብኡ ጌርና ዲፋይን ብኡ ጌርና ኢና ሰሪሕናዮ። ስለዚ ንነዊሕ ዝበለ ክሳብ 5 ሰሙን ክትፀንሕ ትኽእል እያ ማለት እዩ። ከምዚ ዘለዎ ከይጎደለት ክትፀንሐሉ ትኽእል ባይታ ስለ ዝኾነ ስለዚ እንድሕር እዚ ኣፅኒ ኣንቢብክዮ ዘለኺ ኩነታት ኣየር ወይ ከዓ ሂሚዲቲ ምስቲ ናይቲ ተዋሂብዋ ዘሎ ነታ ዲቫይስ ሓደ እንድሕር ኮይኑ እንድሕር ልዕሊ ዩ ኮይኑ ፋን ቀልጢፋ ክትውልዕ ኣለዋ ማለት እዩ። ሰብ ከይሓገዛ ፋን ትውልዕ እታ ዲቫይስ ማለት እዩ። እንድሕር እቲ ደልያቶ ዘላ ኮንዲሽን ክሳዕ ዝረጋጋእ ምስ ተረጋግአ ከዓ እቲ ፋን ባዕላ ተጥፍኦ ማለት እዩ። ከምኡ ጌራ ኣከባባዊ ዝኾነ መጠን ናይ ሙቐትን ናይ ቀልን ትቆፃፀር ማለት እዩ።
1: ስመይ ማክዳያኖስ ይበሃል። ኣነ ሕጂ ዝሰርሓ ደሎ ከዓ ኣብ መምህር ኣባተ ክሌዛ ትወዳእ ኩሉ ዓውደ ከዓ ምሕደራን ህዝብን ዋኒን ካብ ኮሌጅ ዓደቀ ፀባ ክንብል ከለና ከምዚ ንፈልጦ እታ ፀባ ንሰትያ ጥቃያ ንሓስብ ንሕና ወይ ርጎ ወይ ከዓ ጠስሚ ኢኻ ትብል ፀባ ክትብል ከለና ግን ልዕሊ ነገር ኣሎ ሪኮታ ድበሃል ነገር ኣሎ ሕጂ ኣብ ምስከና ዝራኣነየ ሪኮታ ቺዝስ ሙዘሬላ ገለ ድበሃል እዚ ክትሪኦ ከለካስ ፒሳ ክንበልዕ ጥራይ ኮልና ኢና ንርኢ ኣብኡ ጥራይ ኮን ትሕፀርቲ ዋላ መዓልታዊ ህወትካ ንኸን ተበሊዕካዮ እውን ኣገዳስነቱ ኣብ ጥዕናኻስ ላዓሊ ምዃኑ ከዓ ይርገአና ማለት እዩ። ብተወሳኸምኡውን ነቲ ጥዕና ናይትዮም ህፃውንቲ ከም ንፈልጦ ወላ ድኾን ሓደጋ ተጋጢምካ ፀባስተ ክፅገነልካ ኣካላትካ ገለ ቅድሚኡ ግን ናይ ቀዲምካ ንድሕር ፀባን ውፅኢት ፀባ ንድሕር ክሰቲ ጅምር ነርካስ እቲ ውፅኢቱ ዝፍሉጥ እዩ ወላ ንድኾነ ማህሰይቲ ጋጢምካ ንጥዕናዊ ፀገማትናትካ ካስ ቀልጢፉ ከማዕብለልካ ክእል እዩ ማለት እዩ። ፀባ ማለት ኩሉ ነገር ንስተ ፀባ እዩ ንኣካላትና ኢቨን ከይተረፈስ ንመልክዕና ኹማ ንድቕይረ ፀባን ውፅኢት ፀባ ሰቲ ሰብ ድሕልኽ ሰብ ድሕር ኮይኑ ወላ ኣብቲ ወዚኢኻ ትርዮ ፍሉይ ነገር ትርእየሉ ማለት እዩ። ነዚኢታት ንድሕር ከነመሓየሽ ኮይናኻ እቲ መስርሕ ናይ ፀባን ውፅኢት ፀባን ክመሓየሽ ክፍል ኣለዎ ቀረብ ናብቲ ህዝብኻ ብዝበዝሐ ብዝሓየለ መጠን ክቕረብ ኣሎ ኣብቲ ዝበዝሐ መጠን ኣብነት ሓደ ሰብሲ ኣብ ገዛስ ተገለደስ ኣብ ሶም ሲ እታ ስድራ ቤት ፀባት ኩሉ ሰብ ክሰል ትኽእል ኣሎ ኣብ ሶም እንተዋሓደ እዩ ምስ ዘለና ሕፀታት ገለ ብዙሕ ነገር ትርኢኻ ኣብ ወርሒ ኣብ ገለ ምስተሰዓረ ጥራይ ተብል ኢኻ ገለ ስለዚ ነዚኢታት ክነብልቲ ኮይና ከዓ እ ፀባን ውፅኢት ፀባን ከዓ ዓብየ እንዳዓብየ ከይዳ ኣሎ ነዚ ኩሉ ጥቕምታት ከም ዘሎ ተረዲና ከዓ ኣስፊና ክስርሓ ዘለና

ሽመይ ሄርሜላ ፋንኤል ይበሃል። ካብ ሚኒስትሪ ትምህርቲ ከም መምህር ኮይና ኣብ ንዕዞ ባረንቱ ኣብ ቤት ትምህርቲ ብሻ ማእከላይን ካልኣይን ደረጃ እዩ። እሺ፣ መጀመርያ ዝሰራሕናዮ ፕሮጀክት ወይ ድማ ዝሰራሕናዮ ስራሕ እንታይ እዩ ነይሩ? ምድላውን ምፅናዕን ባህርያዊ ፕላስቲክ ካብ ቅራፍ በለስ ነይሩ። እዚ ንሰለስተ በበይኖም ፀገማት ንክፈትሕ ተሰሪሑ ተቀዳማይ ፀገም ኮይኑ ዝረከብናዮ ዓለምለካዊ ብዙሕ ጉሓፋት ፕላስቲካዊ ጉሓፋት ፕላስቲክ ኣብ ማይን መሬትን ኣይሓቀኑ ነዚ ጉለታት እዚ ንምእራም ነራ ተካልአይቲ

ዝበለፀገ ቅራፍ በለስ ኣዝዩ ብዙሕ ቅራፍ በለስ እዩ ኣብ ኤርትራ ዝፈሪ። ስለዚ እዚኦም ከዓ ኣብ ጎደናታት ፋሕ እንዳበሉ ኣብ ግዜ ክረምቲ ብዙሕ ጓሓፋት ከምፁ ፀኒሐ ነዚ ንምውጋድ ነራ ሳፅሂቲ ከዓ መንግስቲ ኤርትራ ነቲ ምዝርጋሕ ምድላው ከምኡ ድማ ምጥቃም ናይ ዝተፈላለዩ ፕላስቲካት ኬሚካላዊ ፕላስቲካት ደው ናይ ምባል ኣዋጅ ኣውጁ ነይሩ። ነዞም ኩሎም ፀገማት ንምፍታሕ እዩ እሱ ባዮፕላስቲክ ወይ ድማ ባህርያዊ ፕላስቲክ ተዳልዩ ማለት እዩ። መወዳእታ ታቅኒ ዕላማ ናይቲ ስራሕ ሓደ ዝረአ ወይ ድማ ዝጭበጥ ባህርያዊ ፕላስቲክ ካብ ቅራፍ በለስ ምህናፅ እዩ ነይሩ። ብዝተፈላለየ ዓቐም ብምብዛሕን ብምጉዳልን ዓቂናዮ ነርና እቲ ዝበለፅ ፕላስቲክ ወይ ድማ እቲ ንነዊሕ ክትፀንሕ ዝኽእል ፕላስቲካ እቲ ብ20% ናይ ቅራፍ በለስ ኣእቲኻ ዝሰራሕካዮ ፕላስቲክ ኮይኑ ተረኺቡ ማለት እዩ። ሓቂ ሓሽ ምስቲ ዝነበረ ኬሚካላዊ ፕላስቲክ ብዙሕ ፍልልይ ኣለዎ። እቶም ዝነበሩ ፕላስቲካት ንዝኾነ ነገራት ኢና ክንጥቀመሎም ፀኒሕና። እዚ ግን ዝተወሰነ እዩ ወይ ድማ ንነዊሒ እዋን ኣብ ሩም ቴምፕሬቸር ወይ ድማ ኣብ ገዛውቲ ክፀንሕ ስለ ደይክእል ኣብ ገለ ነገራት ውሱን ኣገልግሎት ይህልዎ ማለት እዩ። እቲ ናቱ ጥቕሙ ዝያዳ ስለ ዝኾነ ግን ነቶም ዝነበሩ ሃሰይቲ ፕላስቲካት በዞም ጠቐምቲ ፕላስቲካት ክንትክኦ ንምባል እዩ ስራሕ ተሰርሑ ማለት እዩ። በለስ ኤርትራ ካብተን ሓንቲ ሃገራት ኣብ ዓለም ደለዋ በለስ ተፈረያ ኤርትራ 18250 ሄክታር ናይ በለስ መሬታት ኣለዋ ተፍረየሉ ማለት እዩ። ሕርሻ ባይት ኣለዋ ኤንዲ ካብዚ ከዓ 457,000 ቶን ኣብ ዓመት ናይ በለስ ኣለዋ ማለት እዩ። ስለዚ እዚ ክንብል ከለና ኤርትራስ ኣብ ዓመት 457,000 ቶን ዝጓሓፍ ቅራፍ በለስ ኣለዋ ማለት እዩ። ስለዚ ነቲ ጓሓፍ ተጓሒፉ ዝነበረ ቅራፍ በለሲ ናብ ሓደ ኣዝዩ ጠቃሚ ንከባቢና ካብ ዝተፈላለዩ ብከላ ዘድሕን ፕላስቲክ ንምስራሕ ተባሂሉ እዩ እሱ ተሰርሐ ማለት እዩ። ኣፍታ ብእንግሊሽ ሓንቲ ፅሕፍቲ ነራ ወይ ሓንቲ ቃል ነራ ዌስት ኢዝ ኖት ኤ ዌስት ኣንለስ ኢትስ ሚስፕሌስ ዳ ትብል እዚኣ እንታይ ትገልፅ ጓሓፍ ጓሓፍ ኣይኮነን እንታይ ደኣ ኣብዘይ ቦትኡ ዝተቐመጠ ንብረት እዩ ነይሩ። ስለዚ እቲ ኣብዘይ ቦትኡ ዝነበረ ቅራፍ በለስ ወይ ድማ ከባቢ ደባላሹ ድነበረስ ናብ ሓደ ከባቢ ዘየባላሹ ኣዝዩ ጠቃሚ ፕላስቲክ ተቐይሩ ማለት እዩ። እዛ ስራሕ እዚኣ እንታ ዓብያን እንተማዕቢላን ነዚ ኣብ ዓለም ደሎ ኣብ ናትና ሃገር ብዝወሓደ ጀሚርካ ናብዚ ዓብያ ስለትኽእል ኣብ ኤርትራ ደሎ ፀገማትን ከምኡ ድማ ብኡንብኡ ንዝለዓለ ደረጃታት እንዳጉደልናዮ ኣብ ዓለም ደሎ ፕላስቲካዊ ጓሓፋት እንዳጉደልናዮ ንምኻድ እዩ ተሰሪሑ ማለት እዩ።

0: መከራው ጽንዓት ምስጢረ ትምህርቲ መከራው ጽንዓት ምስጢረ ትምህርቲ
1: መሃዝነት መሃዝነት ወ እንግዳ ዓሰውራ ዝኾነ ፈጠራዊ ዓቕሚ ዘራብሐ ብመሃዝነት ኣይፈልጦን እየ ኸይበለ ውሕሉል ጥበብ ወኒ ዝተሓወሶ ንዝመፀ ሽግር ብዓቕሊ ይፈትሖ
2: ነቐፌታ ነቐፌታ ወ ርእሰ ነቐፌታ መእዙዝነት ዝኾስኰሰ ጥበብ ጸገማት ዝጸረገ ብቕዓት ሰውራዊ ጠባይ ዝሰርዐ ኣበራት ሓጺቡ ዘጽረየ ነቐፌታ ወ ዕለታዊ ሕብስቲ ሰውራ መማእዘን ሃገራዊ መርሓ
3: ርእሰ ምርኮሳ ጽኑዕ እምነትና
1: ምስጢራውነት መስመር ዓወትና
2: ሃገራዊ ሓድነት እምረት ህዝብና
3: ክብርታትና ሓዲድ መጻኢና
0: መስመርና እዩ ድርዕና

ዓፍያ ውዕለልና ፅቡቅ መደብ ክኸውን ድማ ተስፋ እንዳገበርና ድማ ናብ ኣሃብለኩም እየ ንዓ ተኸታቲልና ክንምለስ ኢና። ኣሳድ ሙሻሂዲን ከሉና ንፍተት ሓልቀትና ንልዮም ብእቕንያ ብሉቀልቤዳውያ ልልፈናን ልከቢር ውሃጅ እድሪስ ንስማዓ ማዕባዕት

0: ደጊምና ሰላም ዝኸበርኩም ተዓዘብትና በዛ ክንከታተለ ፀንሕና ናይ ድምፃዊ ሃጅ እድሪስ ደርፊ ናይ ሎም ማዓንቲ መደብና መደብ ሄለው ደባዩ ከፊትና ኣለና ማለት እዩ። ምክትታልኩም ኣይፈለየና እንዳበልና ድማ ናብዚ ቀዳመይቲ ቴሌፎን መፅያትና ዘላ እያ ክንቅበላ። ሄሎ
1: ሄሎ
0: ሄሎ ደባይዎ መርሓባ። ሰላም መን ክብል ሕራይ ከመይ ውዒልካ? ፅቡ አልሓምዱላ ትፈደል ቀፅል።
1: ራይ መጀመርታ ንክብር ተባዓልቲ ር
0: ኣራይ
1: ንደተይ ምልክያት ስራፌል ሰሊሆም ስራፌል ስኒ ስራፌል
0: ኣራይ
1: ንኣደይ ፀገ ገብሩ ንሓወይ ኩርቤ ምሕረታት
0: ኣራይ
1: ንኣሞይ ትርሓስ ዮሃንስ ምስ ደቃ ኩሎም ደቃ ማለት እዩ
0: ተማም
1: ንኩሎም ኣሞታተይ ሓወቦታተይ ከምኡውን ንኩሎ ንሓትነታተይ
0: ኣራይ
1: ንዜና ፀጋይ ምስ ድሩውን ስድራ ቤቱን
0: ኣራይ
1: ኣብዚ ኣብ ዓሰ ዘሎ ኤምባ ኣባላት ኤምባር ካኒ ኣቤል ዕቁባ ሚካኤል ኣይለ ሄርሞን ምሕረታብ ወለ ስላሴ ፈረጅ
0: ተማም
1: ኩሎም
0: ኣራይ
1: ንኣባላት ሕክምና ረሰስካኒ ማለት እዩ ንብምልኦም ኣባላት ካኒ ሰላም ኩሎም ዘለና ዓ
0: ኣራይ ይቀኒልና ይቀኒልና ስራፌል
1: ነታ ዘሕለፈትን መኸ
0: ኣራይ ሰምዑካ ኣለዎ ይቀኒልና ስራፌኤል ሽኩራን ከማን ቴሌፎን ላትና ሃሎ ሃሎ ሃሎ ሓራይ እምበር ዝኸበርኩም ተዓዘብትና ከምቲ ኣቐዲሞ ዝበልክዎ መደብኩም መደብ ሄሎ ደባዮ ከም ወትሮ ጅምዓት ብቐጥታ ካብ ቴሌቭዥን ኤርትራ ሒዝናልኩም ቀሪብና ኣለና። ደዊ ኢልኩም ኣብ መደብና ክትሳተፉ ብክብሪ እንዳዓደምና ከምቲ ዝበልኩ ዝተፈላለዩ ደፍታት ኢና ሒዝናልኩም ቀሪብና ዘለና። መደብና ደስ ክብለኩም ድማ ተስፋ ንገብር። ቴሌፎን ካብ ዘይመፀና ድማ ናብዛ ቀፂላ ትስዕብ ደርፊ ይኸብለኩም። ደርፊ ናይ ድምፃዊት ብርክቲ ደሞዝ ንድሕሪት ቁርብተ ይምለስ ኢልና ሓቢርና ክንሰምዓ ኢና ማለት እዩ። ክሳብ ቴሌፎናትኩም ዝመፀና ክንምለስ ኢና። ሳደር ሙሻሂዲን የብዱ ንማ ዕንደና እትሳል ብዘይማጉልና ሳቢጋ ንሕና ማዓኩም ዓላ ልሃዋ ሙባሸራ በስ ዕንደና እትሳል ከልና ንስትግብሉ። ሄሎ ሄሎ ደባይዋ መርሓባ።
2: ንመዓልቲ ቤተ ሰጎይቶም
0: ሕራይ ከመይ ውዒልካ?
2: ዛየሮ ዘሎ ዓንዲ ውዕልዚ
0: ፅቡቅ አልሓምዱላ ትፈደል።
2: ራይ ንመዓልቲ ቤተ ሰጎይቶም ደቀይ ፋኒኤል ቅሳነት ሓይልኣብ
0: ሕራይ ሕራይ
2: ንኣሕዋተይ ሰላም ሰኒና ሰናይ ዝረቂ ሄርሞን ኮኸብ
0: ሕራይ
2: ናቱ ሰላም ኩሎም ፈቱ
0: ተማም
2: ከምኡውን ንሓማተይ ኣልማዝ ዘምስታት
0: ኣራይ
2: ንሓወይ ጌታ ምሰኽለ
0: ተማም
2: ሰላም ኩሎ ዘፈቱ
0: ኣራይ
2: ከምኡውን ሳላት ቀስ ከ ሰላም ኩሎ ዘፈቱ
0: ኣራይ ሽኩር ኣራይ ይቀኒልና ሽኩራን። መርሓባ ከማን ቴሌፎን ኣለትና? ሃሎ
3: ሃሎ
0: ሃሎ ደባይዋ መርሓባ።
3: ሃሎ ሰዕዳ ሓመድ
0: መርሓባ መን ክብል?
3: መሓመድ።
0: መሓመድ ከመይ ውዒልካ?
3: ማሸሎ
0: አልሓምዱላ ትፈደል።
3: ኣወል እግልቂ
0: ይብ ሽኩረን ያ መሓመድ ኣላ ይኸሊክ።
3: ኣኹ ግልና
0: ይብ
3: ኣኹ ሳዕዲን
0: ተማም
3: ወገል ሂዋን
0: ተማም
3: ኣወል ባድሬ
0: ይብ
3: ኣወል ያሲን
0: ይብ
3: ኣወል ከራር
0: ተማም
3: ኣወ ሰንደይ
0: ተማም
3: ኣወል ማንቸስተር
0: ተማም
3: ኣወል ጀኒ
0: ተማም
3: ተፌርና
0: ጠይብ ሽኩረን ያ መሓመድ ኣላ ይኸሊክ።
3: ብዒን ዝዓድ
0: ሽኩረን ንዓም
3: ዕናት ናይ ወድግሩፍ ይወድና
0: ወድሩፍ እንሻ ላ ልእስቡዕ ኣልጃይ ጠዋሊ ወድጎረት
3: ኣያ
0: እንሻ ላ ልእስቡዕ ኣልጃይ ጠዋሊ ጠዋሊ ያ መሓመድ ሽኩረን ለክ
3: ሽኩረን
0: መርሓባ ኣላ ይኸሊክ። ኣሳደ ልሙሻሂዲን ዘይማጉልና ሳቢገን ንሕና ማዓኩም ዓላ ልሃዋ ሙባሻ ምን ልፈዳያ ልኤትርያ ወሓልቀ ምን ሓለቃት በርናምጅ ኣልዎ ደባይዋ እተስሉ ቢና ዓላ ኣርቃም ሃዋቲፍና ዛሂራ ዓላ ኣስፈል ሻሽ 12 24 74 12

Gracias.

ሪምና ዘለና ሃብዚ መምቕፃል እምበር ደርፊ ብቋንቋና ራ ክንሰሚዕና ቴሌፎንኩም ክሳብ ዝመፀና ንዓ ሰሚዕና ክንምለሰኩም ኢና። ምሳና ፅንሑ ፋስል ገና ይሳደ ልሙሻሂዲን ንሓንስ ማ እቑንያ ብሎቀት ናራ ከሉና ንስማሓ ማዕባዓድ ወንርጃዕ ሓድማ ይጂና ይተሳላትኩም እንሻ ላህ።

0: ሓሜ ሕጉሰኛ እየ ዝብሎ
1: ኣራይ
0: ንኣሕዋተይ መጎስ ተወልደ ኣብ ካናዳ ዝርከብ፣ ሰናይ ተወልደ ኣብ ካናዳ ዝርከብ፣
1: ተማም
0: ኣቡኸ ንዮብ ተወልደ ተባሃለ ኣብ ካናዳ ዝርከብ፣ ሓወይ
1: ኣራይ
0: ኣብ ዓዲ እንግሊዝ ዝርከብከ ሰላም ተወልደ
1: ተማም
0: ደቃም ሰሎም ፃዕል ዘይታ
1: ኣራይ
0: ዮሃና ዮሃና ዘልለ
1: ኣራይ ኣራይ
0: ከምኡ እውን ንፈተውተይ ዕሩኽተይ ሕጂ ክሳሓርት ንፅደያ ዘለና ሰይቲ ዓርከይ ሄኖክ
1: ተማም
0: ሰላም ማርያም ተጋላግልልክ ዘልለይ
1: ኣራይ
0: ከምኡ እውን ኣብ ውሽጢ ናብ ደገን ዘለ ዮሃና ዘልለይ
1: ኣራይ
0: ብፍላይ ከዚኦም ደቂ ሃደይ ሓሙሽ 25 ተወርዋሪ እዚኸ ብጣዕሚ ዝኽርኹም ኣብ ልበይ ኣሎ ዘልለይ
1: ኣራይ
0: ከምኡ እውን ነዚኣ ትንፋስ ሰዓት ናብ ሰዓት ደው ዘበሉና እዚኦም ሰማእታትናኸ ክብሪ መጎስን ንዖም ይኹኖም
1: ኣራይ
0: እዲ ንዓኺ ንመሳርሕቲኺ ንኩሎም
1: ይቕኒ
0: ነዚኣ ዘራኸበትናኸ ብጣዕሚ ኸ ብልቢ ኣመዝገንልና
1: ኣራይ ይቐኒ ኢልና ኩሎም ሰምዑካ ኣለዎ ኣብርሃም ይቐኒ ኢልና
0: ብጣዕሚ እሽቲ
1: ሽኩር
0: ደርሲኸ ፈቓደኛ ተኮይኑኸ ቀረባ ብዝሕልካ ከይኮነ ቀሬታ እምበ
1: ኖኖ
0: ናይ ሳሊ እምባ ድግም ድግም እምባ ግበርልና
1: በቃ ኣብታ ትመፅእ ዘላ ሰሙን ሎ ማዓንቲ የብልናን ማዕለሽ እንሻላ ግን ኣብታ ትመፅእ ዘላ ሰሙን
0: በቃ ተሰናይ በሊ
1: ሽኩረን ይቐኒ የልና ኣብርሃም ብጣዕሚ ኢና ነመስግነካ መርሓባ ሓራይ እምባር ዝኽብርኩም ትዓዘብለና ናብዛ ቐፂላ ትስዕብ ደርፊ ይኸብለኩም ደርፊ ናይ ድምፃ ውሃኒ ባልኣለም ሓቢርና ንስማዓ እያ

ዓዘብትና መደብና ዳርጋ ናብ ምዝዛም ገፁ እዩ ሓንቲ ንመወዳእታልና ዝቐረብናዮ ደርፍላትና ናይ ድምፃዊ ሙሴ መኮነን እሰገ እሳ ክንጋብዘኩም ኢና ከም መዛዘም ናይ ሎም መዓልቲ መደብና መደብ ሂሉ ድባይዎ ማለት እዩ ንዓ ሰሚዕና መደብና ክንዓፁ ኢና ሓቢርና ክንሰምዓ

ሳራይ ምባል ዝኽበርኩም ተዓዘብትና በዛ ክንከታተለ ፀናሕና ናይ ድምፃዊ ሙሴ መኮነን ደርፊ መደብና መደብ ሕለው ዝበዮ ኣብዚ ክንዛዝሚና ሰዓትና ኣኪሉ ማለት እዩ። ብዘቕረብናልኩም መደብ ዓጊብኩም ተዛናጊዕኩም ክትኮኑ ተስፋ እናገበርና ነዛ ናይ ሎም መዓንቲ መደብና ሰሪዑ ዘዳለውና ኤዲተር መድሃነ ዘካርያስ ኣዝየ ከመስግኖ ፈቱ። ከምኡውን ኣብዚኣ ከ ዘለዉ ምሳይ ኣባላት ሚኒስትሪ ዜና ንኩሎም ከየመስገንኩዎም ክሓልፍ ኣይደሊኒየ። ኣባላት ስቱድዮ ኤዲተራ ሽዋ መልኣከ ፅንዓት ታረቀ ሰኣላይና ማቱሳላ መኮነን ኣብ ግራፊክ ስርስትና የማኒ ቴክኒሽናት ለምለም ዕቁበ ኣዩብ ባኺት ኢየሩሳሌም ይትባረኽ ከምኡውን ቴክኒሽያን ድምፂ ሳባ ገንዘቡ ሜክኣፕ ኣሚራ መሓመድ ኢብራሂም ከምኡውን ኣልባሳ ሳሊና ፀሓየ ኣዋሃዲ መደባት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ ኣዋሃዲ ስቱድዮ ተኪኤ መኮነን ፃዕዴ ብምዃንዮም ነዛ መደብና ናባኹም ከብልዋ ውዒሎም ኣዝና ክነመስግኖም ፈቱ። ከምኡውን ንኩላትኩም ተኸታተልቲ መደብ ሄሎ ድባይዋ ተሳተፍቲ ኣዝየ ከመስግኖኩም ፈቱ ብሽመይን ብሽም ኩሎም መሳርሕተይን ማለት እዩ። ኣብዚ መፅእ ዘሎ ሰሙን ብካልኦት ሕዝቶ ክሳብ ንረኸብ ሰላም ወሰናይ ዘለዎ ቅንያት ክኾነልና ንምነ ሳድ ሙሻሂዲን ወሰልና ኢላ ክታም ሓልቀትና ልዮም ምን برنامج ألو دبيوة إن شاء الله نلتقي في الأسبوع المقبل مع حلقة جديدة من برنامج ألو دبيوة وإلى ذلك الحين نترككم في رعاية الله إلى اللقاء.